ዝኾነይ ምስ ተክአ ምከነፅ ዓደ ኮይና ኣዋሃዲ መደባት ኤሪ ቲቪ ኣለም ዮሃንስ ወዲ ገነቱ ሙዚክ ላይበሪ ዳረት ዩሴፍ ለምለም ዮሃንስ ፊዮሪ ሩታ ሳሊና ፀሃየ ኣይቲ ብምልኦም ኣማንኤል ሰረቀ ከዓ ምስጋና ይግብኦ። ከምቲያ ትፈልጡ ክቡራት ተዓዘብቲ መበል 35 ዓመት ባዕልና ፅነት ና ንብዕል ዘለና ዮሃና ዮሃና ብሙሉ መደብ ኣሉ ደባዮ ሙሉ ህዝቢ ኤርትራ ኣብ ውሽጢን ኣብ ደገ ዘለዉ ሓይልታት ምክልኻል ብፍላይ መሳርሕትና ብምሉኦም እንዳዜና ብምሉኦም ኣብ ስራሕ ዝተሳተፉ ንበዓል ናፅነት ምሕዳር ይኹኑ ፖሊስ ይኹኑ እንዳዜና ይኹኑ ዮሃና ክብሎም ስሙዱና ደማኑና ሰባትና ደማነትና ፅንዓትና ዋሒስና ኢለ ልቃ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲቆ ክፈገርኩ ግልደይ ይኮን ብኣድሃም ከማን ግልደይ ግልጥፋነዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
2: መደብና ስራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሬፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዘላዓል ትሕዝቶ ይኸውን ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዞባ ዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳልያትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ ተኸታታሊት ፊልምሳ እውን መበል 14 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒቲ ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና ትራን እሶምን እዚዮም እሞ ንኽትከታተሉ ብህሩ ንዕድም መደብና ትራን ቀዳም 2 ግንቦት ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

ሰላምታ ነብፃሕኩም። ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መድባት ሞዛይክ ኣብ ምክትታል እትርከበ ኩራት ተኸታተልትና ከመይቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መድባት ሞዛይክ ኢና ሒዝና ቐሪብና ዘሎና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክትፀንሑ ብኽብሪ እናዓደምና ሰናይን ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና እንሆ ብደርፊ ኢና ኸነእፍል እሞ ብሓባር ንከታተል።

ኣብ ደገ ዝነብሩ ኤርትራውያን ንጎኒ ጎኒ ንጥካለ ንጥፈታቶምን ንስርሖምን ባህሎም ንኸይጠፍእ ዝያዳ ፃዕርታት እዮም ዝገብሩ። ብፍላይ ነቶም ኣብኡ ተወሊዶም ዝዓበዩ ደቆም ካብ ባህሎም ንኸይርሕቆ ዝገብሮ ፃዕርታት ኣዝዩ ከቢድ እዩ። ናይዚ ኣብነት ትኾነና ድማ ሓደ ኣቦ ኣብ ዝተፈላለዩ ናይ መርዓ ይኹን ሓዘና ኣጋጣሚታት ዝኾነ ንጥፈታት ክህሉ እንከሎ ባዕሎም ብምምራሕ ነቶም ካልኦት መንእሰያት ኣብነት ብምዃን እዮም ዝሰርሑ ዘለዎ። እዚ ድማ ሓደ ካብቲ ክስዓብ ዘለዎ ፅቡቅ ኣብነት እዩ። እዛ ስዒባ ትቐርብ ትሕዝቶ መደብና እምበኣር ነዚ ኸትምልሰልና ናፍታ መደብ ከስግረኩም እየ። ተኸታተሉ።

0: መርዓ ዳርጋ የለን ኩሉ ዝኾነ መርዓ እሱ በዓል ባባ ዝጀመሩ ወይም ተክስተዓይን መጀመርታ ንሳታቶም
1: እዋ
0: ስለበሉ
1: እዋ
0: ላ ኣሎ ይሃሎ ሕጂ ዝኾነ መርዓ ኣሎ ግን ምናልባት ክንድኡ ኣይብልዎን ይኾኑ ግን ኣለዉ ሓያል እንታ ሽሙ ዝለመዱ
1: ዝለመዱ ኣለዉ
0: ሪሖም እንታ ሽሙ የእትውና ማለት እዩ ኣነ ግን ሓንቲ ነገር ንሱ ዘይበላ ካብዚ ይገብር እንዲ ብዙሕ መሳርሒታት ገበሮ ይወቅዕ እዮም ብልታ ዋላ ተክስተ ዓይነት ነገር ካብቲ ዝበለፀት ክእለት ዘላቶ ግን ናይ ባህሊ እቲ መድረክ ምምራሕ ክእለት ኣለዎ ኣብዚ ኮ ነክስታይ መብዛሕትኡ ግዜ ንሱ እዩ
1: ብምንታይ ትጅምር ምንታይ ትውድእ
0: ቦዳስ ኮይኑ ክስተ ዓይነት ነገር ክስታይ ዝገብር ናይ ባህልን ናይ ገለመለም ኩሉ ነገር ዋላ እቲ ሲኮንስ ናይ ተክስተ ዓይነት ነገር እንታይ ትገብር መቃሽ ኢካ ትሓንብለ ትብል መቃሽ ኢካ ክስታይ ትብል ገለመለ ኩሉ ንሱሽሙ ቀድም
1: መስርዑንሰርዕዎ
0: ድሕሪኡ ዘሎ መርዓታት ኩሉ ነገር በቲ ንሱ ዝገበረ እዩ ክስታታ ሽሙ ዝካየድ ማለት እዩ
2: ኣቦይ ዕቕበ ነዚ ባህላዊ መሳርሒታቱ ካብ ጎኑ ኣይፈልዮን እዮም ካብ ሃገር ናብ ሃገር ሒዝዎ እዩ ዝኸይድ ስለዝኾነ ምስ መሳርሒታቱ እንከሎ ዘጋጠሞ ፍሉይ ኣጋጣሚ እንተሎ ሓቲትናዮ ነርና እቲ መፅ
3: ኩሉ ሕዝዎ ዝገይሽ ሕዎ ክገሽ ከሎ ግን ሕዮም
4: ኣበይ
3: ኣብ ስኩሪቲ
4: ኣብኤርፖርት
3: ሲያትል ኤርፖርት ሕጆም ሕጂ ስለምንታይ ወሲድካ እዮ ቋንቋ ብዙ ሕ እዚ ካልቸር ናህና እዩ ጥራእዩ ዝፈልጥ ካልቸር ናህና እዩ
1: ሴፍዩ
3: መሳኻ ይሓልፍን እዩ ንሰዶ ኢና ኢሎሞ ሕጂ ቆሎ እዚ ከዓ ጠፊኡኒ ዩ ከዓ ክንደይ ይዕበልኢሉ ሎ ወሲዶወሲዶወሲዶ ዳሓና ሓልፍ ዝፀንሓካ ኢሎም እዚኣ እንተኸደ ቅድሚ ነብሱ ምምፃእ ፀኒሕ ካይኮንሳይደሲዶ ሓንቲ መዓል ጥራይከም ዓረገዛ
0: ቀደም ኣባኮይ ጠቕሊልዎ ዝኸይድ ነይሩ ስኺሉ ሕጂ ቅድሚ ዚ ሰብተምበር 11 ዳሓኒ ነይሩ ሰኪሪቲ ዝኾነ ዳርጋ ሒዝካ ክትሰብል ትኽእል ነርካ ኢኻ ባሕራይ ግን ዝኾነ ነገር ክስታይ ከብሎ ዝጀምሮ ኣቦይ ከዓ ዓት ሴፍን ጎራደን ሒዙ ሰኪሪቲ ሓለ ወወ ዘይባሃልኒ ኢሎም ዓት ክስታይ ገይሮምሉ ማለት እዩ ኣብ መወዳእትኡ ግን ተረዳድኦም ነቲ ክስታይ ኣሕዲጎም ንዕኡ ፓኬጅ ገይሮም ሰዲዶምሉ በዕላታቶም ማለት
2: ሕብረተሰብና ሕብረ ብዙሕ በዓልን ፀጋታትን እዩ ዝውነን ኣቦይ ዕቕበ ድማ ነዚ ኣብ ደሞ ማእትዮም ሞዮም ምቕባል መርዓውቲ ከም እህለ ጋስቦ ጨፈራን ካልእን ብወኒ ዝሰርሑሉ እዩ ብፍላይ ኣብ ወፃእ ሃገር ንዝርከቡ ዜጋታት መራሒ ኮይኖም ብምህላዎም ምስጋና ዝግብኦም ኣቦዮም
1: ማሰታት ገለ ክኢላታት በዕሎም ገጢሞም ስስታይ ዝገብሩ ኣለዉ ከምዚ ኣነ ቀዲሖም ካብ ሰብ ሰሪቆም ዘደርፉ ኣሎ ኣነ ሕጂ ናይ ክስታይ ምግባር ናይ ምግጣም ናይ ገለ ዓቕሚ ይብለይን ዓቃይ ግን የፅኒአ ሓደ ጨፋራይ ዝበላ ብምልእ እታ ምልእ ትለይ ዝጨፈራ ኣብዛ ሓንጎሎ ያ ተኣቱ ኣብ ገሊኡ ውራይ ከይደ ከዓ ነይ ጭፈር

0: ኩብራት ተዓዘብትና ካብተን መሃርቲ ዝኾና ትሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ እያ። ወትሩ ሰንበት መደብ ኣሰራርሓ ምግቢ ተቐርበልና ዘላ ዝተፈላለዩ ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ እያ ተርእየና ዘላ። ካብዛ መደብ እዚኣ ድማ ንምሃር ክንህሉ ተስፋ ንገብር። ናይ ሎም ትሕሶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናፍታ መደብ ክንሰግር
1: ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ኣብኡ ከሎ ዘይተቆለወ ሽጉርቲ ሕጂ ብዛዕባ ናይ ሽጉርቲ እንዲና ክንዛረብ እንድሕር ኮይና ንጥዕናና ድፀበቐቲ ድበለፀ ስለ ዝኾነ ክልተ ኮሚደረ ገይረ ኣለኹ። ፍርቂ ኪሎ ፓስታ ክሰርሕ ስለ ዝረ ኣለኹ ሽጉርቲ ቀይሕ ክልተ ገይረ ኣለኹ። እንደገና ሽጉርቲ ፃዕዳ ገይረ ኣለኹ። ሕጂ እንታይ ኢና ክንገብሮ? እዚ ኣብ ማይ ከነብስሎ ኢና። ኣብ ማይ ካሮት ከዓ ክልተ ካሮት ኣብ ማይ ከነብስሎ ኢና። ኣብ ማይ ሕጂ ብዛዕባ ናይ ሽጉርቲ እንዲ ክክለ ናይ ስገም ከዓ ፓስታ ቀሪበ ኣለኹም። ብዛዕባ ናይ ሽጉርቲ እየ ክገልፅ። ብዛዕባ ናይ ሽጉርቲ እ ኣብ ሕልበት ኣብ ደርሆ ሽሮ እውን ኣብኡ ከሎ ሽጉርቲ ክትገብረሉ ትኮንካ ከይሓመስካ ክትገብሩ ኣይትኽእልን ኢኻ። እቲ ምቕላው ግን እንታይ እዩ ዝብለና ኩሉ ግዜ ሽጉርቲ ቀይሕ ክትቀሉ እንድሕር ኮንካ ከምዚ ወርቃዊ ስጋዕ ዝኸውን ኣይትቀልዎን ኢኻ። ወርቃዊ ሕጂ ወርቃዊ ተቀይሩ ካርንላይዝ ይበሃል። እዚ ሕጂ ሽኮር ሲ ሽኮርስ ከምኡ ካረሜላ ዓይነት ንዓና ዝጥቃዓና ወላ ሓንቲ የለን ዝጠቕመና የለን። ሕጂ ንሱ እንታይ ከይቀለና ኣብኡ ከሎ እንድሕር ንሰርሖ ኮይና እንታይ ኢልና ናይ ደም ሽኮር የመዓራሪ ኢልና ስርዓተ ምሕቃቅ መግቢ የመሓይሸ የለና። ፀረ ነድሪ እንድር ኣካላትካ ፀረ ነድሪ ካ እዩ። ቫይታሚን ስ ካ ኣለዎ። ፀረ ባክተርያ ዝከላኸልካ እዩ። ግና ካብ ምርጋእ ደም ቀንዲ ምርጋእ ደም ኣብ ሞት ዘብፅሕ እዩ። ካብ ምርጋእ ደም ከዓ ይከላኸለና ወይ ይሕግዘና። ሕጂ እቲ ምርጋእ ደም ክንብል ከለና ሎም መዓልቲ በሊዕና ፅባሕ ዘይገደፈና እንድሕር ንብል ኮይና ከምኡ ዝበሃል ነገር የለን። ዋላ መታሕቲ ክትገሽ ከለኻስ እቱ ክትብል ከለኻስ ሽጉርቲ መቲሮም እዮም ዝብካ። ሕጂ እዚ ኩሉ ክበና ከሎ ኣጠቃቅሙኡ ሽጉርቲ ቀይሕ ኢልና ኣጠቃቅሙኡ ብጀካ ኣብ ናይ ሓበሻ መግቢ ኣብ ካልእ ዓይነት መግቢ ከይቀለና ክንምገቦ እዩ ዝግባአና። ካብ 4-45 ደቂቕ ንቐልቦ እንድሕር ኮይና ከምዚ ወርቃዊ ሕብሪ ድሕሪ ሒዙ ንዓና ኣይጠቕመናኒ። ሕጂ ኣብ ናይ ሓበሻ ሓዊስና ክንሰርሖ ንኽእል ኢና ከይቀለና ማለት እዩ። ኣብ ምንታይ ኢና ክንቀልቦ ዘለ ምቕላው ክንዲዚ ዘይኮነ ሲ ምፅላው ኣብ ናይ ደርሆ ቀባሕባሕ ስለ ዝብል እንደገና ኣብ ናይ ሕልበት ከዓ ቀንዲ ሕጂ ከምዚ ጌርና ኣይኮንና ንቐልቦ። እዚ ሕጂ ካብ ጥቕሚ ወፃኢ እዩ። ከምዚ ወርቃዊ ዓይነት ካርሜላይዝ ዝበሃል እዚ ሕጂ ንዓና ድፅጋዓና ጠቕሚ የብሉን። እሱ ስለ ዝኾነ ሕጂ ከምዚ ጌርና ይኮና ንቐልቦ። እዚ ኩሉ ክገልፆ ዝፀናሕኹ ስለዝጠቕመና ሕጂ ክንጥቀመሉ ይግባአና። ምክንያቱ ክንቀልዎ ዘይኮነ ሲ ኣብታ ናይ ደርሆ ኣብታ ናይ ስልሲ ናይ ሕልበት ማለት እዩ ኣብ ሽሮ ከዓ ንገብር እንድሕር ኮይኑ ኣብኡ ከሎ ይኮፍ ድብል ሕጂ እሰን ኣብ ከምኡ ኢኻ ትቐልዎ ዘይኮነ ትፀልዎ። ሕጂ ኣብ ካልእ ግን ኩሉ ሓዊስካ ክትምገቦ ትኽእል ኢኻ ኩሉ። ሕጂ እዚ ኣብዚ ናይ ጥዕናና ግን ሎም መዓልቲ በሊዕና ፅባሕ ንገድፎ እንድሕር ኮይና ብዛዕባ ናይ ሽጉርቲ ክገድፈና ይክእል ብሕልቲ ኣብ ምርጋእ ደም ዘሎ እታ ምርጋእ ደም ዝኸፍአት ስለ ዝኾነ ሕጂ ፓስታ ከዓ ኣብኡ ከሎ ሕጂ እንታይ ጌርና ኣለና ክልተ ካሮት ሽጉርቲ ቀይሕ ሽጉርቲ ፃዕዳ ኮሚደረ ብማይ ንጥጥቆ ኣለና ብማይ ፓስታ ከዓ ኣብዚ ንለ ከምዚ ስጋዕ ዝገርር ኢናት ፓስታ ንገብሮ እቲ ማይ መጀመርካ ካሮ ስጎ ኢዱ ስራሕ ግን ስጎ ናይ ብማይ ኢና ንሰርሖ ዘለና ብማይ ኣብሲልና ንዚ ንጥዕናና ትድበለፀ ስለ ዝኾነ ካብ ሽጉርቲ ምቕላው ኣብኡ ከሎ ምስራሕ በለፂ ኢልና ዝገበርናዮ

ሓደ ክልተ ሽጉርቲ ቀይሕ ንፍርቂ ሕሎ ፓስታ ማለት እዩ። ነናእሽተን ሽጉርቲ ክልተ ኮሚደረ ክልተ ካሮት ፃዕዳ ሽጉርቲ ቆፅል ናይ ባዘሊኮ ኩሉ ኣኪምና ብማይ ኣብሲልናዮ ጅንጅብል ከዓ ጌርናሉ። ጅንጅብል ከዓ ቀንዲ እቲ ዝበለፀ ዓይነት ስለዝኾነ ከምዚኣ ከዓ ቀይሕ ጉዕ ከዓ ቀይሕ ጉዕ ከምዚኣ ገይረ ከዓ እዚአን ከዓ ጥዑማት ስለዝኾና ቀይሕ ጉዕ ከዓ ቀይሕ ጉዕ በቃ ኣኺልዎ ሕጂ ብዘይ ዘይቲ ብዘይ ዝኾነ ነገር እዛ ክንፀቋ ኢና። ነዚኣ ከዓ ማሽን ጌርና ክንጥሕነ ኢና ጥሕና ኣብ ልዕሊ እታ ፓስታ ክንቅርባ ኢና። ስለዚ ሓደ ስራሕ ጎዲልና ኣሎ ካብ ስራሕ ንቕነስ ኣለና። ካልኣይ ነገር ከዓ ምስ ደሙ እቲ ዓይነት ምግቢ ክትበልዖ ዘለካ ምስ ደሙ ጥዕና ዘለዎ ከይተቐለወ ሽጉርቲ እንድሕር ከምዚ ዘርኣ ወድቃዊ ዓይነት ኮይኑ ካርምላይዝ ተቐይሩ ኣሎ ብሓፂሩ ከረሜለ ማለት እዩ ብሓፂሩ ከረሜለ ንዓና ሕጂ ዝፅጋዓና ፕሮቲን የብሉ ባዚ ዝፅጋዓና ዓይነት ናይ ምግብስ የለን። ስለዝኾነ ሕጂ ንሕና ዝብሲልና ኣለና ክንጥሕኖ ኢና ጥሕና ክንቀርቦ ኢና ፓስታና ከዓ ክንዘቆ ኢና። ሕጂ ፓስታና በሲላ ፓስታና በሲላትና ኣብኡ ከሎ ንእለት ተቕርቦ እንድሕር ኮይንካ ማይ ዝሑል ኣየድልዮን እዩ ንእለት ከምዚ ከይተሓሓዝ ክድንጉ እንድሕር ኮይንካ ከዓ ክትገብረሉ ትኽእል እንጂ እቲ ዝበለፀ ዓይነት ፓስታ ስለ ዝሰራሕና ነቲ ዓይነት ሶስና ክንጥሕኖ ኢና። ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ቀይሕ ጉዕ ማለት እዩ ጅንጅብል ጌርና ኣሎ ዘይቲ ገለ ሕጂ ኩሉ ኣየድለየናን ኣይንገብረሉን ኢና ናይ ጥዕና ኢልና ዝሓሰብናዩ እዩ። ቀይሕ ሽጉርቲ ፃዕዳ፣ ቀይሕ ሽጉርቲ፣ ኮሚደረ፣ ቀይሕ በር ጉዕ ከዓ ዝገበርናሉ ብዘይ ቅብኣት ጅንጅብል ከዓ መድሃኒት ኢልካ ስለዝእመን ጅንጅብል ትድበለፀ እዩ። ሕጂ ጥዑያት ዓይነት መግቢ እዚ ትብሉ ሕጂ ብማይ ጥራሕ እቲ ማይ ከዓ መረቑ እዩ ንዕሩ ማይ ናቱ መረቕ እዩ። ሕራይ እምበር ክብራት ተዓዘብትና እዚ ብዛዕባ ናይ ሽጉርቲ የ ከዛረብ ፀኒሐ ብዛዕባ ናይ ሽጉርቲ መንሸክ ደግማ የ ሽጉርቲ ኣብ ናይ ሓበሻ ብዙሕ ኣይኮንካ ንትቐልዎ ኣብ ናይ ደርሆ ቀባሕባሕ ከይብለካ ወይ ከይዘርቕ ኣብ ናይ ሕልበት ከዓ ናይ ስልሲ ክሳብ ንሎምዶ ልምድና ስጋዕ ልምዲ ከይተቐልዎ ምስራሕ ስጋዕ ንሎምዶ ሕጂ ኣብቲ ጠቕሙ ግን እቲ ዘይተቐለወ ትጠቐመ ስለዝኾነ ሕጂ እንታይ ገርና ካሮት፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ፐርሰ ባዘሊኮ ምስ ኮሚደረ ኣብሲልናዮ ሕጂ ጅንጅብል ጥራይ ገርና ኣሉ ወላ ሓንቲ ካልኣይ ገበርናሉ ወላ ሓንቲ ካልኣይ ገበርና ኣሉ። እዚ እንታይ ይበሃል ሕጂ ጥዑያት መግቢ ጥዑያት መግቢ ጥዑያት መግቢ ከም ዝበሃሉ ጥዑያት ካብቶም ዓይነት እቲ ካልእ ጥዑያ ኣይኮነን ማለት ኣይኮነን ዝመፀዊዑ ግን ጥዑያት መግቢ እዩ። ሕጂ እዚ ኣገባብዚ ጌርና ውዕዩ ካብ ሓዊ ናይ ፃዕዳ ዓይነት መግቢ ክሰርሕ ከለኻስ ካብ ሓዊ ኢኻ ትምገቦ ካብ ሓዊ ሕጂ ምስ መረቑ ፓስታ ጌርና ዘለና ከዓ ናይ ስገም ፓስታ እዩ ናይ ጥዕና ሕጂ እቲ ምቕላው ካብ ቀደም ንክሻን እንዴን ኣዴታትና ምሄረናና ወሓለታት ከሸንቲ እንዴን ንሳተን ከምዚ ንሕና ደይኮና ሰን ብጣዕሚ እየን ንፉዓት ኩሉ ነገር ካብ ዘይመሃዘኦ ነገር የለን ትምህዞናታተን እዩ። ሕጂ እዚ ዓይነት እዚ ሕጂ ኩሉ ግዜ ንኣብነት ምርጋእ ደም እንድሕር ደጋጥመካ ኮይኑስ ካብ ምርጋእ ደም ንክድሕን ሽጉርቲ ኣብ መዓልታዊ ሂወትካ ክትምገቡ ጥረ ማለት እዩ ደይተመስርሐ ማለት እዩ። ሕጂ እንታይ ድህበና ዝብል ዘሎ ሕጂ ካብ ናይ ደም ሽኮር የማዕራር የልና ክእል ስርዓተ ምሕቃቅ ምግቢ ከዓ የመሓይሸልና ፀረ ነድሪ ከዓ እዩ ቫይታሚን ሲ ኣለዎ ፀረ ባክቴሪያ ዝከላኸለልና እዩ ከዓ ካብ ምርጋእ ደም ቀንዲ ይከላኸለልና። እዚ ግን ኢልና ኩሉ ግዜ ቀፃሊ ምስ ትወስዶ ጥራይ እዩ። ሕጂ እቲ ዓይነት ካርሞላይዝድ እቲ ወርቃዊ ዓይነት ከዓ ከምኡ ክትቀልቦ ከምዘይብልካ ወላ ሓንቲ ብፅግዓካ ጠቕሚ የብሉ ንዓኻ ተሪፉሎ ማለት እዩ። ንሱ ሕጂ እቲ ዓይነት ዋላ እውን ኣብ ናይ ሓበሻ ክትቀልቦ ከምዘይብልካ እዩ ድብለና ደሎ ከምዚኣ ከዓ ብፅሪታ ከዓ ኣብሲልና ከዓ ከምዚ ኣመጋግባና ብውዒታ ቅረብ ተብላ ትድበለፀት እያ ግዜ ትወስደልካ ፓስታ ክተብስለ ከለካስ ነቲ ሕምልቲ ከዓ ተብስሎ ሕምልቲ ማለት ይ ካሮት፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ ማለት እየ እሱ እቲ ሕምልቲ ብሓንሳብ ጌርካ ሕጂ እቲያ እንዳበሰለት ከላ እቲኣ ከዓ ትበስል ጥሕና ኣቢልካ ሕውስ ኣቢልካ ብውዒት ዘይቲ ገለ ኩሉ ኣይድልየናን እዩ።
ባረይ ክብራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናዮ ዓይነት ፓስታ ብዘይምቕላዊ ሽጉርቲ ነዝመስል ንዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ።

ኩብራት ተኸታተልትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይካ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍጻመታት ናይ ዓለም እንታይ ምስሉ ሒዝሃልና ቀሪባ ኣላ። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

ዝበዝሐ ማልያታት ለቢሳ ዝጎየየት ኣሜሪካዊት። ሜሪዲት ስሚዝ 55 ማልያታት ተኸዲና ፍርቂ ማራቶን ብምጉያይ ተታሒዙ ዝፀንሐ መዝገብ ክብረወሰን ጊነስ ክሰብር ብምኽኣላ ኣቓልቦ ብዙሓት ስሒባ።

ሜሪዲት ንኣስታ 3 ሰዓትን 30 ደቂቕን ብምጉያያ ኣብ ምድብ ደቂ ኣንስትዮ ዝበዝሐ ማልያታት ለቢሳ ዝጎየየት ክትከውን ክኢላ። ሜሪዲት ሚዛን ሰብነታ ንምጉዳል ካብ 2013 ኣትሒዛ ከም ዝጀመሮ ተያ ትዛረብ። ስለዚ ድማ ኣብ መዝገብ ክብሮ ወሰን ጊነስ ስማ ብምስፋራ ዝጀመረቶ ክብደት ኣካላታ ናይ ምጉዳል ጉዕዞ ክትፅምብሎያ ተራእያ።

ኣንፈት ኢንዱስትሪ ቅዲ ክዳን ናበይ ገጹ ዝተፈላለዩ ኢንዱስትሪ ቅዲ ክዳን ብዝሰርሕዎ ዘይተለመዱ ቅድታት ኩሉ ግዜ ምስተነቐፉ እዮም። ሓደ ብቐዳምነት ዝጥቀስ ኢንዱስትሪ ድማ ባለንስያጋ እዩ። ንሎሚ ኸ እንታይ ሒዙዩ ቀሪቡ ዝኸውን? እዚ ንሪኦ ዘለና ንኽልቲኡ ፆታ ተባሂሉ ዝፈረየ ክዳን እቲ ኣዘራራቢ ገይርዎ ዘሎ ካብ ምንታይ ከም ዝተሰርሐን ንምንታይ ከይውክለን ዝብል ኮይኑ ካብኡ ሕልፍ ዝበለ ግን ዋግኡ እዩ። ዋጋ ዚ ክዳን 8900 ዶላር ይበፅሕ እንተበልናኩም ከ እዚ ብዙሓት ርእቶኦም ዝህብሉ ዘለዎ ክዳን ገለ ውሕዳት ከም ጽቡቕ ምህዞ ክርእይዎ ከለዉ፡ ዝበዝሑ ግን ድፍረት ዝመልኦ ቅዲ እዚ ፈጠራ ድዩ ወላስ ሰባት ንምስምባድ ዝተሰርሐ ቅዲ እዩ ክብሉ ይገልጽዎ ኣለዉ።

0: ቻይናዊ ኩባንያ ብዘቕረቦ ናይ ሰብ ኣልቦ ነፈርቲ ምርኢት ኣብ መዝገብ ጊነስ ሰፊሩ። ኣብ ቻይና ከተማ ጉዋንዶንግ ዝመደበሩ ናይ ቴክኖሎጂ ጀማሪ ትካል ኣብ ዝቐረባ እዋን ብ22,580 ሰብ ኣልቦ ነፈርቲ ወይ ድሮናት ተጠቒሙ ኣደናቒ ምርኢት ኣቕሪቡ። ዝሓለፈ ዓመት ኣብ ወርሒ ሰነ ቾንቺንግ ዝተባህለ ኩባንያ 11,787 ድሮናት ብምብራር መዝገብ ክብረ ወሰን ጊነስ ሰይሩ ምንባሩ እዩ ዝሕበር። ድሕሪ ውሕዳት ኣዋርሒ ግን ካልእ ኣፍራይ ድሮናት ዝኾነ ኩባንያ ብ15,847 ኣብ መዝገብ ክብረ ወሰን ጊነስ ክሰፍር በቒዑ። ይኹን እምበር እቲ ስሙ ዘይተጠቕሰ ኩባንያ እውን ንውሕዳት ኣዋርሒ ስሙ ዓቂቡ ጸኒሑ። ምኽንያቱ እዚ ዝተገለጸ ኣብ ጉዋንዶንግ ዝመደበሩ ኢሃንግ ኤግሬት ዝተባህለ ኩባንያ ዝሓለፈ ወርሒ ለካቲት እዩ ብ22,580 ብኤኣይ ብሰብ ዝሰርሖ ብልሒ ዝሰርሓ ድሮናት ተጠቒሙ ውቁብ ምርኢት ኣቕሪቡ።
1: More than 22,600 drones were prepared at Luogang Central Park. Then, as the clock struck 10 p.m., the challenge officially began. Within moments, thousands of drones lifted off in perfect synchronization, transforming the night sky into a vast moving canvas. The display itself paid tribute to tradition, featuring Chinese cultural motifs such as lanterns and decorative window patterns.
2: 22,580, setting a new Guinness World Records title.
3: Heritage comes alive in spectacular form. Thai art history shines through imagination and pride. Each costume tells a story. Bold, majestic, unforgettable. Miss Grand Thailand 2026 National Costume Competition. Tradition takes the spotlight.
0: ኣብ ዝቐረባ መዓልትታት ኣብ ውድድር ወይዘሪት ታይላንድ ኣብ መድረኽ ካብ ትፅቢት ዝኾነ ሰብ ወፃኢ ዝኾነ ነገር እዩ ኣጋጢሙ። እቲ መደብ ብቐጥታ ፈነወ ይመሓላለፍ ብምንባሩ እተን ነቲ ድሙቕ ምርኢት ኣብ ኩሉ ኩርናዓት ዓለም ንዘሎ ተዓዛቢ ንኽበጽሕ ተዋዲደን ዝስእላ ዝነበራ ካሜራታት እውን ቀሪጸን ናብ ተዓዘብቲ ኣብጽሐንኦ የን። ኣብቲ ብ25 መጋቢት ኣብ ባንኮክ ዝተኻየደ ቀዳማይ ዙርያ ውድድር ሚስ ግራንድ ታይላንድ 2026 ጓል 18 ዓመት ተወዳዳሪት ወይዘሪት ታይላንድ ካሞልዋን ቻናጎ ብልጭልጭ ዝብል ልብሲ ተኸዲና ጸጉራን ገጻን ነቲ ምርኢት ብዝምጥን ተመላኺዓ ኣብ መድረኽ ቀሪባ ምስ ነፍሳ ከተላለ ምስ ጀመረት እዩ ዝኣቱ ኣርቲፊሻል ስኒ ሞሊቑ ዝወፀ። ዘይሓሰብካዮ ርኸብ ኣይመርገም ኣይምረቓ ከም ዝብሃል ካሞልዋን ዘይተጸበየቶ እዩ ጐኒፍዋ። ኩሉ ሰብ ነቲ ኹነታት ብኸመይ ክትቈጻጸሮያ ብዛዕባኣ እናተጨነቐ፣ ንሳ ግን ርግእ ኢላ ብርእሰ ተኣማንነት ንድሕሪት ገጻ ተጠውያ ነቲ ኣርቲፊሻል ስኒ ብምትዕርራይ ዘረባኣ ድሕሪ ምውዳእ ብህድኣት እናሰጐመት ካብ መድረኽ ወሪዳ።

ኣመልዋን መድረኽ ብግቡያ ተቆፃፂራቶ እቲ ዘጋጠማ ዝሕፍር ህሞት ዕጥጥ ከይበላ ነቲ እንታይ እያ ትገብሮ ድኣ ዝብል ዝነበረ ህዝቢ ከተደንቆን ከተሐጉሶን ክኢላ ውድድር ወይዘሪ ታይላንድ ንካሞልዋን ሓዊሱ 77 ቆናጁ ሒዙ እዩ ዝካየድ ዘሎ ኣብቲ ውድድር ዝተዓወተት ድማ ንታይላንድ ወኪላ ኣብ ወርሒ ጥቅምቲ ኣብ ህንዲ ኣብ ዝካየድ ብሚስ ግራንድ ኢንተርናሽናል 226 ዝፍለጥ ውድድር ክትሳተፍ እያ።

0: ራጀንደር ኣብ ማሕበራዊ መራኸቢታት ተቆሪጹ ዝመጻእ ሓጺር ቪድዮ ካብ ሞት ከም ዘትረፋያ ብቋንቋ ፑንጃቢ ገሊጻ። ኣብ ሓደ እዋን ኣብ ኢንተርነት ዝረኣየቶ ቀሊል ዝመስል ምኽሪ ኣብ ጥቕልውላው ሃዲኣ ኣብ ልዕሊ ማይ ከተንሳፍፍ ከም ዝሓገዛ ተዛሪባ። ብመሰረት ራጀንደር እታ ጃልባ ሃንደበት ብምግምጣላ ተሳፈርቲ ናብቲ ማዮም ተደርብዮም። ሓምቢሳ ስለ ዘይትኽእል ነቲ ሓደ ግዜ ዝረኣየቶ ቪድዮ ብምዝካር ሓደ ብሓደ ነቲ መምርሒታት ተኸቲላቶ። ኣፍካ ምዕፃው፣ ትንፋስካ ንውሽጢ ምሕባእ፣ ኣካላትካ ትኽምባልን ኣእጋርካ ከየቋረፅካ ምንቅስቓስን። ማሕበራዊ መራኸቢታት ብብዝሒ ምጥቃም ግዜ መባኸኒ ተባሂሉ እዩ ዝንቀፍ። ድሕሪ ዝፍጻመ ግን ትሕዝቶ ማሕበራዊ መራኸቢታት ክህልዎ ዝኽእል ረብሓታት ኣብ ዝብል ኣርእስቲ ዘተታት ኣበጊሱሎ።
1: መናይ ክድይል ደኪሲ የግር ከዲብ የደረኩ ሓሳብ እንደ ኣብኒ ብጃሃንዳ ጠሪቃ እንደ ኒ ሳብ ኣንድጋሎ ሙና ክህሎ ሓሲዴ ከርኪ ፔያ ችላሉ ባስ ኦ ምኑ ያዳ ግያ ਉਹ ਬਸ ਮੈਂ ਉਦੇ ਕੀਤਾ ਮੈਂ ਉੱਪਰ ਆ ਗਈ ਪੰਜ ਵਾਰੀ ਮੇਰੇ ਨਾਲ ਸਿਰ 'ਤੇ ਨਾਂਵ ਟਕਰਾਈ ਗਈ।

0: ንዛረበካ ልቢልካ ስምዓኒ
1: ዝስማዕ እንተ ኮይኑ ደኣ ንሰማዓኪ
0: ደሞ ድሕሪ ሰብኣየይ ክደፍረን ጀሚርካ
1: ኣንቲ ሕጂ እንተደይ ተዓዊትናልክ ዳ መዓስሞ ክንዕዎ ተልኪና ህኮት ህኮት ዳ ኣበሃል
0: እሺ ኣብዚ ከም ዝበፃሕካ ደሞ ኣይፈለጥኩን ነይረ ደሞ ካሃተካ ድሕሪ ሰብኣየይ ድግስ ክትገብር ሃሲብካ ሃቀይ
1: እዋ ገብር ሰብኣይ ክኽፅበዳ ዳኣ እሞ እቲ ውራይ ክመጦ ኮይነ ዋ ኣንታ ክንሸይ እንተልናዮምሲ ሓንሳብ ካብ ኣዲስ ኣበባ ክሳብ ንመፅእ ተፀበቕብሉና እዮም
0: እዚ ትእቢትካ ኣበይ ከም ደብፅሓካ ደሞ ሃቢርና ክንርኢና ኮነርኤልናኣኩም ንፈትወኩም እዩ እስኩም ግን ኣይትፈትዎን ኢኩም
1: ከመይ ኣቢልና ክንፈትዎ ገዛና ሓዲግና ከይኣክል ፅግዕተኛ ቀይርና ስክንፈትዎ
0: ድሃን ጉንቡህ ጉንቡህ ክትብል ኢካ ካብ ዘመጫ ምስ መፀ ክንርዮ ኢና ሽኡ
1: ናበይ ዲ ኸይዱ ደሎ እዚ ኮነርኤል ዲ ክትብልዮ ና ኮንቲነር ትብልዮ
0: ንዘመቻ ንበዓል ወዲ ቀሺ ጓል ሸቃ
1: እንታይ ትብሊ
0: ወዲ ሃሊማ
1: እንታይ ትዛረብ
0: ለለቂሙ ለለቂሙ በዛ እዝኖም ሂዙ ከም ፆም ኢናብሲ
1: ወይ ባጫ ወይ ንቐት
0: ሻእብያ ሎሚ ኣኪልዎም እዩ ንኩሎም በቢኢዶም ሂዙ ናብዚኣ ከም ፆም እዩ ሽኡ ደሞ ክትርኢኩም ንምህረት ዳሃተተ ምህረት ክቦ እዩ ንምህረት ዳሃተተ ደሞ ጥኢት ገይሩ ተረረር ከብሎም እዩ
1: ወይ ንኻት በሉ የስምረልኩም እስኪ ኣብየት ኣብየት ኣብየት በጣዕ በጣዕ

0: ናትኩም ድቲ ናትና ይስጢት
1: ናትና ናትኩም እንታይ ማለት እዩ?
0: ደሓን ደሓን ምስ ውሽጠይ ምስ ውሽጠይ
1: ደሓን በርሄ ከርእካ እየ ደና ደና ከርእካ እየ
0: ኣብዚታት እዩ ምሽ ገዝኡ ኣብዘን ገዛውቲ
1: እቲ ገዛ ኩሕዲ ጎኑ
0: ዋና እቲ ገዛ መን ድዩ?
1: በርሀ ዝበሃል ሰብኣይ ኣሎ እቲ ገዛ ናት እዩ
0: እሞ ነዚ ገዛ ስሕዲጎ ማለት እዩ
1: እወ ደስ ኢል ንደቂ ኸጠርኒፍካ ውፃ ኢሉ ሓንቲ ፀባብ ፍሉይ ሂቦ ኣሎ
0: ዋና ገዛ ክንሱስ ትግዕተኛ ገይርዎ ማለት እዩ
1: ብዓባያ ሃገር ሕዲጎምና ከለውስ ብዛዕባ ሓንቲ ገዛ ምሕዳጎም ገሪምካ
0: ህዝቢ ኤርትራ ናፅነት ዝርእየላ ነዊሕ ክኸውን ሓፂር እዩ
1: ይበሎ ፈጣሪ
0: እቲ ታውን ክቲ ናፅነት ከም ዝመፅእ ተጠራጢርክ ማለት እዩ
1: እንተ ዝጠራጥር እንታይ ዘጋድል ኣለኒ
0: እዚ ዘረባ ናብ ኣኼባ ደቂርነ ንኺድ በሊ
1: ነዚ ኮነረል ግን ዘይንውስነሉ
0: እንታይ ክንውስነሉ
1: ነካርጃም
0: ወላጀ ዘረባ በቢኢድካ ዝውሰን ነርቶ ዝኸውን ሰውሮ ክሳብ ሕጂ ምሰረረል ክትኣኒ
1: ኣነ ክሪኦ ከለኹ ከመይ ደመይ ይፈልሓ ንምስ ኢልካ
0: ኣትጓል ርግእ በሊ ክሳብ ውሳነ ዝመፃና ካብ ምክታል ዓዲ ንውዕልና
1: እዋይ እዚ ውሳነና ዓይተ ዝወሃበ ንስጋ ብፆት
0: ኦ ንኺዶ ኣብዚኣ ክንዕልላ ክንሕዞ ክተትሕዝና ኢኸ ንኺድ ንዕናይ ሃሎ ሃሎ ሃሎ ሃሎ ሃሎ

0: ايه
1: እንታይ ይኹ ትኮ ዛሕደረ
0: ፈሊጠ ደ በረ ኣነ ደ የተኩሰ ዮ
1: ሃይ የበረህ ግራጭ
0: እንታይ ደኣ እሞ ንዓይ ትሓተኒ በረ ተኩስዎ ዶ ኢሎም ኸ ካልእ ድሕተት ከም ሳኣንካሲ መን ተኩስዎ መናባር ይዕዎ ትብለኒ
1: በረሀ ደሓን ዲኻ እንታይ ይወሪድካ ካብ መዓሲ ክንዲ ዝገጭገጭ
0: ሕሪ ህናታ ኩላ ናይ ኩትሻ ኮይና ዋ
1: እሞ ንዓይ ዲኻ ትጥርጥር
0: ገለ ረኺቦም ኻ ኾኑ ገለ ኸቲሞም ኻ ኾኑ ሰብ ሎም እኮ ይእመኒ እዩ
1: ኣልግስ ኣልግስ ካብ ነዚኦም ተሓባብር ድኣ ብገደለ ይጸድፍ
0: ከማ እንተ ትገብር ድ ሓሰውቲ ምጎደልኩም እኮ
1: በርሀ
0: ብደርጊ ተሓጎም
1: ክላስቁበል ሰብኣይ ዳ ደይጣዓኻ ኣታ ግዳ በይ ትኮስ ነይሩ ንገረና ንዶ
0: ሰብ ጌርና ሰብ ጌርና እታ
1: ወይለይ ወይለይ ኣብዚ ዲኹም ዘለኹም ኣታ ኣየ ሲናኩም እንደ ፀኒሐ
2: ዝኾነ ዘረባ ብፅፅ ከይብለካ እዝንለዎ ገረብ እዩ እቲ ነገር
3: እምም እምም ሕጀካ ኣለኹ በርሃወይ
1: ኣንታ ድሓን ዲኹም ዳ እንታይ ዳ ትሕሰኽስኹ
0: ነዚ ሓወይ ኣብ እዝኑ ገፈል ፀኒሕዎስ ኡፍ ክብለሉ የ ፀኒሐ
1: እዋዕ እሞ ንስኸዳ እንታ ኮይኑ ኣብ እዝኒ ካሕሸ ክብለካ ኣሎ ኣነ እውን ኣብ እዝኒ የጥፍ ክብለሉ ፀኒሐ
2: ኣብ እዝኑ ኣይጥፍ ክትብለለይ ኣተዓርከተ ሓደ ኺከውን ትመመኽኒታ ኢለየ
1: የኸየይ ኣታ ሰብ ዘይትኾኑ ሰብ ዝኾነዩ ነዛ እዋን ዝሓልፋ ዘሎ ሰብኩኑ ዋስ
0: እማ ሰብ ዘይትኸውን እንታይ ግበር ትብለና ኣለኻ ንስኻ ሰብ ዘይትኸውን
1: ኣነ እንታይ ኢደ
0: ጉንዲ
1: ኣቤት ኣቤት ኣቤት
2: ኣብ እዝንብለካ ኣሎ
1: ዋይ በሉ ክድሪኒ ይኹም መን ምዃነይዚ ከፍልጠኩም እየ ኣብዛ ብርከይ ኣብዚያ ኣብዚያ እንተዘይኣስጊደኩምሲ ቱፍ ቱፍ በሉለይ ትፎ ዋይ ንዓይዚ ጡፍ
0: ዋ ጡፍ በሉለይ ዶ ይበልካናን
1: ዋ በሉ ድሓ ጀጋኑ ምስ ወፈሩን በዓል ክደፍሩን ይጀሚርኩም ካብ ዘመጫ ምስ ተመለሱ ከሪኦኩም እየ ከሪኦኩም እየ የቐኒየለይ ደቅኹም ድማ ብእዝኖም ተት ተወጢጦም ኣብዚኣ እንተ ደይመፅኦ ጡፍ በሉለይ ግዳፍ ግዳፍ መንበለ መንበለ ድሓን ክንረአ ኢና ክንረአ እንዲና ድሓ
0: ኣታ ትጎፅኻ ክጥዕም ጡፍ ክትብለሉ ከለኻ
2: ደይ ምቅር ሓወ
0: ነዛይ ሰንፋ ተፃዊትናላ
1: ተላግጭናላ ተላግጭናላ
4: ሰሃቅ ተራኣይኩም ደቅኹም ብጥኢት እቁለቡ እስኹም ደሞ ትስህቁለኩም ኣብዚ
0: ዋ እንታይ ኢልኪ
4: ኣይሰማእካኒ እንዲካ ደቅኹም ብጥኢት እቁለቡ ኣለዉ ኢለካ
1: ኣልግስቲ ከልብሽዋ
0: እምበር ከከልብሽዋ ኣንታ ሓልፈን ዶ በዝበትር
1: ግደፍ ዶ ግደፍበር ይውዐ ግደፍ
4: ደሃን ደሃን ከርእኩም እ በርሄ ከርእካ ኢናኣካ ብህልፊ
0: እዋ ኣንታ እንታይ ፍራት እግዚኣብሔር ዶ ይብሎም እዮም ነቲ ውራይ ሲ ክደግሞ እውይ ነአ ናይ ውራይ ድዮም ድጎሞ ኢሎም ኻ ነቲ ናትካ መርዓሲ ድጎሞ እብሉን ኣለዉ
3: ተመዝገን ተመዝገን ኣምላኸይ ከምታ ባሃገይ ፈፂርለይ
0: ባሃገይ ባሃገይ ማለት እንታይ ማለት
3: እታ መርዓ ክድገም ማረየ ዝደሊ ነይረ ባባ የቐኒየለይ ፈጣሪ የቐኒየለይ
0: ዋ ኣንታ ኣነስ ዘይረኽቦ የብለይ እቲ ስማ ወጢፈ ዘሕለፍኮ ውራይሲ ክደግሞ ባሂሉካ
3: ባባ ዘይተረዳእካ ነገር ኣሎ
0: ሽግር ይተሓዚሉ ንደሎ ባባ ይትበለኒ
3: እታ ደርሆ ናይ መርዓውቲ በዛ ዓይነ ያ ክትወፅ ደልያ ድሓር ከዓ ከምዝተመርዓኹ ዘይፈልጡ ብዙሓት ብዙሓት

0: ብዙሓት ሰባት ኣለዉ። ስለዚ ኮረኔል ሕጎስ ንሶም ከዓ ሕጎሱ። ግን ባባ ብዚኣ ንኽሓተካ እታ መርዓ ክትድገም እንተኮይናስ እታ ጓል ከ ብድንግላል እያ ክትድገም እታ መርዓተይ?
1: ኣብየት ነታ ጓልሲ ክትደግማ ደሊኻ?
0: ምድጋም እንተኮይኑ ባባ ኩሉ ክድገም ኣለዎ።
1: በል እዛ ዘረባ እዚኣ እሞ ድገማ ማሳ ጌይረ ኣብዚ መንበስ ምስትኻ ጠሰኽ ከብለካ እየ።
0: እዋይ እዛ ሰብኣይ ለቑይሳ ባባ ለቑይስካ ኢኻ ምሽ
1: ኣነ ለቑይሰ
0: እወኖ ንዓ ማሳ ጌርካ ተሃሪምካንስ ነቲ መርዓ ዳ እሞ ናይ መን መርዓ ኢልካ ክደግሙ ኢኻ?
1: ዝድገም መርዓ የብለይን ዝወደ ይሕራይ ዶ
0: እሞ መርዓ ከይትደግምሲ ክትርሸን?
1: መን ክርሽነኒ
0: ኮረኔል? ብእዝንኻ ፂድ ክእትወልካ እዩ
1: ዳ እንታ ሓራዲኻ ዶ ትወልድ ኢኻ ደቀይ? በል ክትፈልጥ ንኾነ የረል ከይድካ እቲ መርዓ ኣይደግሞን ዕውጭ ኢልካ በሎ
0: ክነግሮ
1: እወ ንገሮ
0: ክብሎ
1: እንታ ወበሎ እንዴ ድብለካ ደለኹ?
0: ኣነ ክነግሮ እየ ወደይ ሓሲለይ ገለ ከይትብል
1: ንገሮ ኺድ። ርእሱ ዱባ
0: ርእሱ ዱባ ርእሱ ዱባ ወይ ዝባባስ ዝፀርፉ ኮፍ ኢሉ ድ ዝመሃሮ ዘሎ ፀርፉ ኮ ክዕብደኒ መዓት ክዕብደኒ።

0: طلبل
1: اشي
0: طلبل انت
1: اشي
0: طلبل
1: اشي
0: طلبل
1: اشي
0: تنس
1: اشي
0: كجبل
1: اشي
0: تنس
1: اشي
0: كجبل
1: اشي
0: كج
1: اشي
2: كجا
3: ሰዎች ዘመቻ ያልሄድኩ ይያለ ጅግና ለልናት ሀገሩ ይወደቀ እናንተ ደሞ ድግስ ማድረግ አማራችሁ ማለት ነው
4: አንተ አገለ ከዛሩብና ማንታ አመጉሻ አገለ ከዛሩብና
5: ኮረኔለ ነዚም ጉልኳይ ያዋጥኩም እንተ ተመሊሰም ከንሪያሚና አንደበርኩን ኮባጭውልና ቀንየም ጉልኳይ ነዚም ሲ
6: ዋ ዋ ዋ አታ አታ መህሳው መህሳው ሲ ተዝበላካ ዘይት ደግሞ
4: ሐቅ እንተ ተዛሪቡ ተነፊሕኮ ይዛሐደር ከምዝ ሳርማ ሐቂ አይመባልዑቱን ያ
3: ተክሌ ምን ይያሉ ናቸው
5: دمت علبو ما تكون قريبايا يهوات نرما قادو قريبا ميو امو بللو
4: وانتا انتاي قبارو يخم تبلون عدلوكم انتم السبات
7: اجيبكم في الكم ابيتنا ناكم كوفي الكم بلقو يلكم اسكم قنريكم علينا
4: كوفي الكم بلعو تبلنا دو الكم شنوخا تبلون علوكم هكوان
3: دنا ينزي نقر شقر يلوم
6: وا قنريلي تغترك
4: وتغترك بانتا قنريلي قنريلي
6: وا
3: اهوني هدقس تدقمو تالاتشو عدقمتن
4: ነና ይውራይኩ ደግሞ ነትመርአክ ደግሞ ዋ አንተ መጎስ ዞም ሻዕቢያ ዳሩ ሱረ ኺቦም ገለ ፈፍፍ ቢሎም ኾይኮኑ እንታ ነዝኾነ ይረን
6: ጉጉ
4: ታድወይ አታ ታዳ አምሳና ደቂስካ
6: ወይለ ነምን ይተተኩይሱ
4: ንድዒ ነታሁ ኻደይ ተሐቶ አታ
6: ሕጅስኒ ማው ቅድሚዩ ኻ ኣው ቅድሚዩ
7: አንተ ነህ እንዴ
3: አስደነገጥኩሽ እንዴ በነዚህ ውሻዎች ተናድጄ እኮ ነው ተነሱ አንተ ተነስ
8: ተነሲልናለሁ ተነስ
6: ወተነሲልናለሁ ዋ
3: ከኔ በኋላ ያደረጋችሁ ድግስ ትደግሙታላችሁ አትደግሙትም
6: ዋንታ ደግሜ እንደበሎ ካበ ያምጽ እሞነ ዝውራይክ ደግሞ ተስኩ ብለ ሐራይ በሎ ዋ
3: ላንተ እኮ ነኝ ቶሎ ብለ ሐሳውቀኝ ውረድ አንተ ውረድ ልክስክስ ሌባ
4: አታ ናሐውኻ ሐራይክ ደግሜ እበሎ
5: ውረድ በለ ውረድ ውረድ ሐራይክ ንግሬ ሐራይክ ውረድ ኮረኔለ ሐራይክ ደግሜ አይትሰቆፉ እብላሎ
3: አሃ ትደግሙ ታላችሁ ጎሽ
5: ዶበ
4: እና ምሳማይ ኮናን አነ ለዝል
7: ምሳኸ ይትሕስም ዶበ
4: ብረትከው
5: ብራሃወይ ማጎስ ዋንታ ሀውኩም ደኮንኩን ዋንታ
4: እዚ ትሪ ወደለኹም ትሪ ለኹም ቋንቋ ምሳና አንበር ልቡ ምሶሚ ምሶሚ
6: ትናታ ትሪ ትሪ ጨናዊ ጨናዊ
3: ምን ነው በሬ ተጫወትክብኝ በሬ ምን አረኩ እንዴ
4: አንተ ደይ ተጽፈዕና ዳ አንተም ደቀ አንተ ጽፈዕና እንዶ
9: ኖ ምሩኽ መሰሉ ስተሐለወይ
4: ማዋዕሉ ይጸፊዕና
5: ማዋዕሉ ጨፍጭፍና እዩ
4: አንተ ጽፈዕና እንታ
9: ምሩኽ አይረምን እዩ መሰሉ ስተሐለወይ
4: ሕለፍ ንዑናይ
6: ሕለፍ ሕለፍ ሕለፍ
5: ዱ

ኣብ 1960ታትን 70ታትን ዝነበረ እዋን ኣብ ናይ መኸተብ ውስጢ ታሪክ መወዳድርቲ ዘይረኸበ ፍሉይ ክእለትን ጥበብን ዝነበሮ በተን ሓያላት ዕማኾ ናይ ውስጢ ኣዳው ዝያዳ ዝፍለጥ ፕሮፌሽናል ኣሜሪካዊ መሓመድ ዓሊ ክለይ እዩ። መሓመድ ዓሊ ክለይ ብዘይከኣ ቦክስ ኣብ ዝተፈላለዩ ንጥፈታት ናይ ስነ ጥበብ ይነጥፍ ከም ዝነበረ ከምኡ ውን ኣብ ናይ ማሕበር ግብረ ሰናይ እውን ይነጥፍ ከም ዝነበረ እዩ ዝንገረሉ። ንሎሚ ኣብ መደብ ሌላ ንድሕሪ ተመሊስና ብዛዕባ መሓመድ ዓሊ ክለይ ዘላለ ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክትከታተሉና ብኽብሪ ነድመኩም።

0: My father, he gets enjoyment from other people's happiness.
1: Ali was the most famous celebrity of my teenage years.
2: It was at the vortex of all those controversies.
3: ፍሉጥ ምዃን ሓደ ነገር እዩ፣ ህቡብ ምዃን ግን ዝበለፀ ክብሪ እዩ። እቲ ዝና ኣይኣርግን እዩ። ነባር ዝናን ሽምን ብብቕዓት እዩ ዝጥረ፣ ልዕሊ ኩሉ ብስነ ምግባር። ክብርታት ስፖርት ብዓብኡ ልዑል ናይ ምፅዋር ዓቕሚ ዝውንን ዓለም ካብ ዝረኣየቶም ስፖርተኛታት ሓደ እዩ። ኣብ ግዜኡ ቅድሚ እቲ እዋን ተበፂሑ ዘይበፅሐ ክብረ ወሰን ጨቢጡ። ንሓያሎ ስፖርተኛታት ብፍላይ ከዓ ኣብ ዓውዲኡ ዝዋስኡ ተካእቲ ዓብ ፅልዋ ፈጢሩ እዩ። ስፖርት ንሰላምን ፍቕርን ሕውነትን ዝብል ኣምር ክትርጉም ይፅዕት ብምንባሩ ተፈታውነቱ ዓዚዙ። ካብ ክልተ ዙርያ ንላዕሊ ዝስገር መጋጥምቲ ክረክብ ኣይከኣለን። ካብ ዝተሓተ ናብ ዝለዓለ ብቕዓት ክበፅሕ ብዘካየዶ ሓያል ፃዕሪ ነቲ ምሉእነት በፂሕዎ። ዓመታት ብዘይምቁራፅ ቻምፒዮን ኮይኑ ቀፂሉ። ወርቃዊ ግዜ ስፖርት ምስ ኣሕለፈ እውን ወርቃዊ ክብሪ ሒዝዩ ቀፂሉ። ኣብ ዙርያ ሳንዱቕ መኸተጉስጢ ምስ ኣተወ ካልእ ሓይልን መንፈስን ብምውናን ጥራይ ዘይኮነ ድሕረ ፀወታ እውን ብዘርኣዮ ዝነበረ ርትዓዊ ፀወታ ልዑል ኣድናቆት እዩ ረኺቡ። መሓመድ ዓሊ ክለይ። ካሲዮስ ማርክለስ ብ17 ጥሪ 1942 ኣብ ሕቡራት መንግስታት ኣሜሪካ ከተማ ሉዊስቪል ከንታኪ ተወሊዱ። ከም ኩሉ ጸሊም ኣሜሪካዊ ድማ ግዳይ ዓሌታዊ ኮይኑ እዩ ዓብዩ። ስድርኡ ትሑት መነባብሮ ነበሮም። ኣቦኡ ካሲዮስ ክለይ ቀባእ ሰሌዳ ሓበሬታ እናሰርሐ፣ ኣዲኡ ኦዴሳ ግራዲ ግን በዓልቲ ገዛ ነበረት። ንካሲዮስ ማርክለስ ምዕባይ ሓዉ ሩዶልፍ ብፍቕሪ ኣዕቢዎም። እቲ ግዜ ብሰላም ዝውፈር ኣይነበረን። ግዳይ ሕብሪ ቆርበት እዮም ዝነበሩ። ነቲ ህይወትን ናብራን መሲሉ ዓብዩ። ብድሆታት ኣይተፈለዮምን። ኣብ መበል 12 ዕድሚኡ ግን ፍሉይ ኣጋጣሚ ኣጓኒፎ። ብሽክለትኡ ተሰሪቓ መሓመድ ብኽቱር ሕርቃን ብቐጥታ ናብ መደበር ፖሊስ ብምኻድ ብሽክለትኡ ከም ዝተሰርቀት ሓቢሩ ንሰራቒ ብጉስጢ ክሃርሞ ምዃኑ እውን ንተረኛ ፖሊስ ሓበሮ። መኸተ ጉስጢ ቀሊል ከም ዘይኮነን ክመሃር ከም ዘለዎን ድማ ሓበሮት ፖሊስ። ቁመንኡን ኣተናፍስኡን ተዓዚቡ ንስኻ ሓደ ካብቶም ብሉፃት ተጓሰጥቲ ክትከውን ትኽእል ኢኻ፣ ስለዚ መኸተ ጉስጢ ተመሃር ብምባል እውን ደርኾ። ምኽሪ ናይቲ ኣብ ትርፊ ግዜኡ ከም ኣሰልጣኒ መኸተ ጉስጢ ዝነበረ ፖሊስ ጆ ማርቲን ዝተባህለ ናብ ማእከል መሰልጠኒ ናብ መኸተ ጉስጢ ኣምርሐ። ካሲየስ ብዘገርም ብቕዓት ኣብ ውሽጢ 6 ሰሙን ጥራይ ካብ ተዓላማይ ናብ ተጋጣማይ ጥራይ ዘይኮነ ተዓዋታይ ኮነ። ከም ኣማተር ከዓ ናይ ከተማኡን ክፍለ ግዝኣትን ክልተ ግዜ ወርቃዊ በጃኢድ ተሸለመ። ኣብ ከባቢኡ ክፍለጥ እውን እቲ ግዜ ሓገዞ። እቲ እዋን ተፈታውነት መኸተ ጉስጢ እውን ልዑል ትኩረትን ኣቐልቦን ዝረኽበሉ እዋን ነበረ። በዚ ተተባቢዑ ፅዑቕን ተኸታታልን ውድድራት ድሕሪ ምክያድ ገና ኣብ 18 ዕድሚኡ ንፈለማ እዋን ብደረጃ ፕሮፌሽናል ተፃዋታይ ሃገሩ ክውክል ተሓርየ። ሓደ ካብ ተጋጠምቲ ፎኪስ ሚዛን ብምዃን ድማ ኣብቲ ኣብ 1960 ኣብ ከተማ ሮማ ዝተኻየደ ኦሊምፒክ ተሳተፈ። ኣብ ቦኽሪ ዝተታፊኡ ኸዓ ን4 ስሙያት ተወዳደር ተስዒሩ መዳልያ ወርቂ ተሸለመ። እቲ ውድድር ንብዙሓት ኣፍቀርቲ ስፖርት ዝሰሓበን ኣንጠልጣሊ ውድድርን ነበረ። ሓያለ ናይቲ እዋን ጋዜጣታት እውን ንስሙ ብዓበ ኣርእስቲ ኣውፅዎ። ንሱ ነቲ ኣብ 1906 ናይ ፈለማ ዓውት ኦሊምፒክ ዝኾነ ጆርጅ ተኸቲሉ ናይ ፈለማ ብፎኪስ ሚዛን ተሸላሚ ኦሊምፒክ ክኸውን በቒዑ እዩ። ቅልጡፍ እግራዊ ምንቅስቓስን ከም ፅምብላሊዕ ብምኽውላል ዘርእዮ ምንቅስቓስ ተፈልጠ። ከም ንህቢ ሕዚ ዝንድፍ ተጓሳጣይ እናተባህለ ድማ ተገልጸ። ብኡ እውን ደዋ ይበለን ዓቕሙን ክእለቱን ብምዕባይ ዝበዝሐ ግዜኡ ኣብ ፅዑቕ ልምምድ ብምሕላፍ 25 ለካቲት 1964 ኣብ ዝተኸየደ ናይ ዓለም ቻምፒዮን ግጥም መኸተጉስጢ ምስቲ ቅድሚቲ እዋን ቻምፒዮን ዝነበረ ሶኒ ሉስተን ገጠመ። ብዘገርም ብቕዓት ንሉስተን ብምዝራር ተዓወተ። ቅድሚ ሕጂ ተራእዩ ዘይፈልጥ ድማ ኣብ 22 ዕድሚኡ ናይ ዓለም ቻምፒዮን መኸተጉስጢ ተሰሚየ።
4: Cassius is not my name no more. No. Muhammad Ali. Right, Muhammad Ali. That's my name.
3: ሕርቲ ድሙቕ ዓወት ሃይማኖት ምስልምና ብምቕባል ስሙ ቀይረ። እቲ ካሲየስ ማርክለስ ክለይ ዝብል ስሙ ድማ ብመሓመድ ዓሊ ዝብል ቀይሮ። ብጸሊምነቱን ብመንነቱን ሕቡን ምዃኑ እውን ብጋድ ገለጸ። ማዕረ ማዕሪ እውን ፖለቲካዊ መርገፂታት እውን ከነፅር ተራየ። 1967 ኣሜሪካዊ ንቪየትናዊ ኣብ ትወረሉ ዝነበረት እዋን ኣነ ምስ ቪየትናማውያን ዝኾነ ጽልኢ ስለ ዘይብለይ ኣይከተትኒ ዝብል ናይ ተቃውሞ መደር እውን ኣብ ግዜኡ ሰፊሕ ሸፈነ ረኸበ። እቲ ዝኸፍአ ነገር ግን ኣይገደፎን። ከም ተቃዋማይ ኣሜሪካዊ ወፍሪ ተሓሲቡ ቅድሚቲ እዋን ዝተጎናፀፎ ዓወትን ዝዓተሮ ሽልማትን ተመንጠለ። ንኣርባዕተ ዓመት ድማ ካብ ስፖርት ኣብ ርእሲ ምእጋዱ ንሓሙሽተ ዓመት ኣብ ቤት ማእሰርቲ ተፈርደ። ብዝቆፀሮ ሓያል ጠበቓ ግን ናይ ይግባይ ሕትኡ ኣብ ፈደራል ዓቃብ ሕጊ ኣሜሪካ ተቐባልነት ረኸበ። ድሕሪ ካብ ቤት ማእሰርቲ ምውፅእ እውን ሕትኡን ፅንዓቱን ኣብ ጸለምቲ ኣሜሪካውያን ዓብዪ ኣድናቆት ተጎናፀፈ። ከም ትምህርቲ ጽንዓትን ጅግንነትን ንቓልሲ እውን ተገልጸ። መሓመድ ዓሊ ክለይ ብዘጋጠሞ ፖለቲካዊ ሸርሒ ኣብ ሂወቱን ስፖርታዊ ፀወትኡን ዓብ ሽግር ኣይተፈለዮን። ናብ ስፖርት ካብ ምምላስ ግን ኣይዓንቅፆን። ቀጻሊ ጉያን ልምምድን ብምክያድ እውን ክሳብ ናብ ውድድር ክምለስ ዝፍቀደሉ ተዳለወ። ኣብ 1971 ክሳተፍ ምስ ተፈቕደሉ ፈለማ ምስ ጆ ፍሬዘር ገጠመ። ብ1974 ድማ ምስ ጆርጅ ፎርመን ገጢሙ ተዓወተ። ቀጺሉ ኣብ 1975 እውን ዳግማይ ምስ ጆ ፍሬዘር ገጢሙ ተዓወተ። በዚ ኸዓ ሰለስተ እብረን ኣከታቲሉ ቻምፒዮን ከቢድ ሚዛን ዓለምን ብምዃን ቅድሚቲ እዋን ዘይተበጽሐ ክብረ ወሰን ክሰብር ካለ። ብኣጠቓላሊ 56 ግዜ ክዕወት እንከሎ 37 ቀልጢፉ ንመጋጥምቱ ናብ ባይታ ብምስጣምዩ ተዓዊትሎም። ኣብ ናይ መወዳእታ ግዜ ጸወትኡን ኣብ ታሪኹን 5 ግዜ ጥራዩ ተሳዒሩ።
5: In 1972, the greatest boxer Muhammad Ali was fighting his rematch bout against Jerry Quarry, but things turned so dramatic that Muhammad Ali ended up refusing to hit his opponent by the end of the fight. It was the 7th round of the bout. Ali had a clear dominance over his opponent.

0: ሰላምታና ተቐበሉ። ፈነወና ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ሰዓት 5 ኣኺሉ ንምክትታልኩም ብክብሪ እናዓደምና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ብቐንዲ ኣርእስተ ዜና ንፍለም። ዓለምለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ማሕበር መምሃራን ጨንፈር ጋሽ ባርካ ሻሙናይ ጉባኤኡ ብምቅናዕ ሓዳስ ኣካየዲ ተኣካል መሪፆም። ኣብ ንኡሶ ብሓጋዝ ዕቃበ መበቆላውያን ኣግራብ ዝምስገን ውፅኢት ተረኺብዎም። ሰራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ከተካይዶ ንእትኽእል ዳግማዊ መጥቃዕቲ ተሪር መልሰ ግብሪ ከመዝህበሉ ኣጠንቂቖም። ፓኪስታን ዘመናውያን ሳብማሪናት ካብ ቻይና ክትርከብ ጀሚራ። ህንዲ ወታደራዊ ዓቕማን ምድንፋዕ ዘኽእል ዝተረቓቐ ሚሳይላት ብብዝሒ ከተፍሪ ምዃን ኣፍሊጣ። ዝርዝር ዜና። ባሕቲ ጉንበት ዓለምለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ወኪል ኤሪና ዳንኤል ወልዱ ብመልክዕ ጸብጻብ ንዘዳልዎ ትሕዝቶ እግረ መስቀል ገረ ዝግሄር ከቕርቦ እዩ።
1: ውዳበ ሰራሕተኛታት ደራኺ ንልምዓት ብዝብል ቴማ ኣብ ኣስመራ ኣብ ዝተኻየደ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ዝተረኽብሉ ስነ ስርዓት ምክትል ዋና ፀሓፊ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣቶ ክብሪ ኣብ ኪዳነ ብዘስምዖ መደረ ዝኽሪ ባሕቲ ጉንበት ክብሪ ስራሕ ዋጋ ህርኩትና ሰራሕተኛታት ከምኡውን ኣብ መላእ ዓለም ንዝካየድ ዘየቋርፅ ቃልሶም ንርትዓውነት ማዕርነትን ምቹእ ኩነታት ስራሕን ዘዘኻኽር ደወል ከም ዝኾነ ገሊጹ። ኣቶ ክብራብ ኣስዒቡ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣብ ምውዳብ ሰራሕተኛታት፣ ኣብ ምሕያል ደቂ ኣንስትዮ፣ ኣብ ምምልማል መንእሰያት፣ ብሓፈሽኡ ድማ ኣብ ኣቕርቦት ትምህርታዊ ሞያውን ቴክኒካውን ስልጠናታት ምቕሉል ኣበርክቶ ክገብር ከም ዝፀንሐ፣ ኣድማዕነቱን ስፍሓቱን ክዓቢ ብምሕላን ድማ በብዘብኡ ማእከላት ስልጠና ክህሉ ትሕተ ቅርፃዊ ስራሓት ይዳሎ ከም ዘሎ ኣብሪሆም። ቃል ፈደረሽና ስራሕቲ ዘቕረበ ኣቶ ብርሃነ ገብሪ ህይወት ብወገኑ እዛ ዕለት ኩሉ ኣበርክቶ ሰራሕተኛታት ዝዝከረላን ዝምስገነላን ከምኡውን ዝጎደለን ክግበር ዘለዎን ዝግምገመላን ምዃና ብምሕባር ብዘይውፉይ ሞያዊ ኣእዳውን ኣእምሮን ክሰምር ዝኽእል ራእ ስለ ዘየለ ኩሉ መዳዊ ፃዕሪ ሰራሕተኛታት ክዓዝዛ ዝኻኺሮ። ኣብ ሚኒስትር ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ዕዮ ኣቶ ወልደሱስ ኤሊሳ ድማ ናይ ሎሚ ዓመት ባሕቲ ጉንበት ምዕሩይ ናይ ስራሕ ኩነታት መሰላት ዕዮን ሰብኣዊ ክብሪ ሰራሕተኛታትን ብምርግጋፅ ኣፍራይነትን መሃዝነትን ንምድራኽ ናይ ዘካየድናዮ ቃልሲ ውፅኢት እናስተማቐርና ብድምቀት ትበዓል ከም ዘላ ገሊፆ። እቲ ናይ ዝኽሪ መደብ ብባህላውን ስነ ጥበባውን መሰናዶታት ደሚቑ ነይሩ። ከሎ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ብምክንያት ባሕቲ ጉንበት ዓለምለኻዊ መዓልቲ ሰራሕተኛታት ኣብ ቀንዲ ጎደናታት ከተማ ኣስመራ ናይ ፅሬት ወፈራ ኣካይዶም።
0: ማሕበር መምሃራን ጨንፈር ዝዋጋሽ ኣቑርደት ኣብ ዘቃንዖ ሻሙናይ ጉባኤ ሓዳስ ኣካየዲ ተኣካል መሪፁ። ኣብ ቦንበርቲ ጨንፈር መምህር ተስፋ ልደት ተስፋ ማርያም ሞያዊ ዓቕምን ማሕበራዊ ጥምረትን መምሃራን ዝድርዕ መደባት በብእዋኑ ከም ዝትግበር ጠቒሱ። መምሃራን ብሓፈሻ ኣባላት ማሕበር ድማ ብፍላይ ኣብ ምድንፋዕ ማሕበርን ዓቕምታቱን ኣበርቲዖም ክሰርሑ ፀዊዖም። ሓላፊ ማሕበር ኣብ ንኡዞብ ኣቑርደት መምህር ዑስማን

0: ዓብዱ ብወገኑ ንመምሃራን ዝወሃብ ስልጠናታት ኣገዳስነቱ ዕዙዝ ስለ ዝኾነ ብሰፊሑ ክድፍኣሉ ከምኡውን ኣባላት ማሕበር ጉባኣቶም ከማልኡ ኣዘኻኺሩ ኣብ መወዳእታ ሓላፊ ቤት ፅሕፈት ትምህርቲ ንዞባ ቁርደት መምህር ፀሃየ ብርሃነ ዝተመርፀ ተሓዳስ ኣካየዲት ኣካል ኣብ ምሕያል ንጥፈታት ማሕበር ቀላሲ ተራ ክህልዋ ተላብዩ ኣብ ንኡሶባ ሓጋዝ መበቆላውያን ኣግራብ ንምዕቃብ ብምውህሃድ ህዝቢ ኣብ ማሓደርቲ ከባብን ኣባላት ሓለዋ ሃብቲ ገረብን እንስሳ ዘገዳምን ዝተኻየደ ፃዕሪ ዝምስገን ውፅኢት ተረኺብዎም ሓላፊ ሃብቲ ገረብን እንስሳ ዘገዳምን ኣቶ ብርሃነ ንጉሰ ኣብ ዝሓለፈ ዓመታት ኣብ ምምሕዳራት ከባቢ ሸበቕ ዓዲ ኣረይ ኣወንጅልን ሓሽሻይን ብብዝሒ ብርሰት ኣግራብ ይርአ ምንባሩ ብምሕባር ሳላ ዝተኻየደ ጎስጓስ ንቕሓትን ኣፍልጦን ነበርቲ እናበረኸ ብምምፅኡ ኣብዚ ግዜ እዚ ብኣብነት ዝጥቀሳ ኮይነን ምህላውን ኣብርሁ ምስ ምዕቃቡ መበቆላውያን ኣግራብ እንስሳታት ዘገዳም እውን ይስስኑ ምህላዎም ብምጥቃስ ኣብ ትካላትን ናይ እምነት ቦታታትን ዝውሰድ ዘሎ ተበግሶታት ምግራብ ብዝለዓለ ክድፋኣሉ ፀዊዑ ከባቢታት ገዳም ፃዕዳ እምባ መምሕዳር ከባቢ ኢዳምር ኣሸራ ዓዱ ዑመር ፋናን ካልኦት ከባቢታትን ኣብ ምዕቃብ ኣግራብ ብኣብነት ዝጥቀሳ ከባቢታት ምዃነን ብምግላፅ ሓሓሊፉ ዝረአ ብርሰት ንምግታእ ኣራሚ መቕፃዕቲ ከምእዝብ እየን ኣነፂሩ ነበርቲ ኣብ ዝሃብዎ ርእቶ ኣብ ሓለዋ ኣግራብን እንስሳ ዘገዳምን ብዝካየድ ዘሎ ዝተዋሃደ ስራሕ ከባቢኦም ናብ ንቡር ይምለስ ከም ዘሎ ብምሕባር ኣብ ሓለዋን ክንክንን ኣግራብ ኣበርቲዖም ከም ዝሰርሑ ኣረጋጊፆም ኣብ ንኡዞባ ሓጋዝ 38 ኣባላት ሓለዋ ኣግራብን እንስሳ ዘገዳምን ተዋፊሮም ከም ዘለዉ እቲ ዝተረኸበ ሓበሬታ ኣፍሊጡ ኣብ ንኡሶባ ናቕፋ ን2 ሳምንታት ዝቐፀለ ስፖርታውን ባህላውን ቅነ ተምሃሮ ማእከላይ ደረጃ ኣብ ንኡስ ባፅዕ ድማ ባህላውን ትምህርታውን ቅነ መንእሰያት ምምሕዳራት ከባቢ ተኻይዱ ወከልቲ ኤሪና ዓውድ መሓመድ ዓልን ኢብራሂም ዑመርን በቢከባቢኡ ዝለኣኽቦ ትሕዝቶ ኣብ ሓደ ፀብጻብ ተጠሚሩሎ ያሲን ሳልሕ ከቕርቦ እዩ
1: ኣብ ንኡሶባ ናቕፋ ስፖርታውን ባህላውን ቅነ ተምሃሮ ማእከላይ ደረጃ ንዘላቒ ትምህርታዊ ብሉፅነት ብዝብል ቴማ ካብ 23 ክሳብ 27 መያዝያ ተኻይዱ እቲ ቕነ ስፖርታውን ባህላውን ውድድራት ዑደት ናብ ታሪኻዊ ቦታታት ምርኢት ምህዞን ሰንዓን ሓፈሻዊ ፍልጠት ከምኡውን ታሪኽ የማናይ ግንባር ናቕፋ ኣሰራርሓን ኣተሓሕዛን ድፍዓት ናቕፋ ፍሽለት ወራራት ጸላእን መነባብሮ ተጋዳላይን ዝርከቦ መደብ ዋርሳ ዘጠቓለለ ነይሩ ሓላፊ ስነ ምምህርና መምህር ዑመር መሓመድ ኣብ ዘስማዕ ቓል እቲ ቕነ ኣብ ኣካላውን ኣእምራውን ህንፀት ተምሃሮ ዘለዎ ተራ በቐሊል ዝረአ ከም ዘይኮነ ብምጥቃስ ንዓወት ናይቲ መደብ ንዝፀዓቱ ትካላትን ውልቀ ሰባትን ኣመስጊኑ ዳይሬክተር ቤት ትምህርቲ ማእከላይ ደረጃ ናቕፋ መምህር ሳልሕ ኢብራሂም ብወገኑ ንጥፈታት ባህሊ ስፖርትን ጥዕናን ተውህቦ ተምሃሮ ንምፍታሽ ሓጋዝ ስለ ዝኾነ መምህራንን ንድሌትን ተውህቦን ተምሃሮኦም ከለልዩ ከምኡውን ብታሪኾምን ባህሎምን ዝኸርዑን ዝሕበኑን ዜጋታት ንምህናፅ ልዑል ኣተክሮ ገይሮም ክነጥፉ ተላብዩ ግዜያዊ ሓላፊ ኣብያተ ትምህርቲ ንኡዞባ ናቕፋ መምህር ጅምዕ በኺት ድማ ንኩሉ መዳያዊ ኣገዳስነት ናይ ትቕነ ብምጥቃስ መምህራን ንዝገብሮ ኣበርክቶ ሞጊሱ ኣብ መወዳእታ ኣብቲ መልክዕ ውድድር ዝተኸየደ መደባት ንዝተዓወቱ ሽልማት ተዓዲሉ እዚ ከምዚ ኢሉ እንከሎ ኣብ ንኡዞባ ባፅዕ ኩለን መማሕዳራት ከባቢ ዝተሳተፍኦ ባህላውን ትምህርታውን ቅነ መንእስያት መማሕዳራት ከባቢ ካብ 26 ክሳብ 29 መያዝያ ተቓኒዑ ኣብ መማሕዳር ከባቢ ሕርጊጎ ኣብ ዝተኻየደ መዛዘሚ ስነ ስርዓት ሓላፊ ሃማቲኤ ኣብቲ ንኡዞባ መንእሰይ ዳዊት ተኽሎም እቲ ቕነ ማእተታውን ጥፈታት ዑደት ናብ ልምዓታውን ታሪኻውን ቦታታት ሰሚናራት መደባት ምልውዋጥ ተመክሮ ባህላውን ትምህርታውን ውድድራት ዘተቓለለ ምንባሩ ገሊጹ ሓላፊ ክፍሊ ፖለቲካን ውዳበን ሃማቲኤ ዞባ ሰሜናዊ ቀይሕ ባሕሪ መንእሰይ ስሌማን ዩሱፍ ብወገኑ እቲ መደባት ንባህልን ክብርታትን መሰረት ዝገበረን ንቕሓት መንእሰያት ዘማእዝንን ኣብ ርእሲ ምዃኑ ብመንእሰያት ስለ ዝተኻየደን ዝተኣልየን ናይ መሪሕነት ዓቕሚ ኣብ ምሕያል ዕድል ዝፈጥር መድረኽ ከም ዝኾነ ኣረጋጊጹ
0: ጨንፈር ትምህርቲ ዞባ ማእከል ብቕዓት ተምሃሮ ክም ንምባል ብመልክዕ ውድድር ዝውድቦ ትምህርታዊ መደባት ፅቡቅ ውፅኢት ይርከበሎም እዚ ዝተገልፀ ብ25 መያዝያ ብደረጃ ዞባ ኣብ መንጎ ዕውታት ተምሃሮ 7 ንኡዞባታት ፍልጠት ጠቀስ ውድድር ኣብ ዝተኻየደሉ እዩ እቲ ብቋንቋታት ትግርኛን እንግሊዝን ዝተኻየደ ውድድር ናይ መባእታን ማእከላይን ደረጃ ተምሃሮ ዝተሳተፍዎ ኮይኑ ኣብ 5 ዓውድታት ትምህርቲ ዘተኮረ እዩ ነይሩ ኣብቲ ሓለፍቲ ሚኒስትር ትምህርትን ወለድን ዝተሳተፎ ልዑል ናይ ምውዳር መንፈስ ዝመልኦ መደባት በብዓውዱ ንዝተዓወቱ ሽልማት ተዓዲሉ ብተመሳ

ተመሳሳሊ ኣብ መንጎ 21 ተምሃሮ መባእታ ማእከላይን ካልኣይን ደረጃ ዝተካየደ ቅፅበታዊ ውድድር ስእሊ ብቕዓት ተሳተፍቲ ዘግሃደን ኣተባብዒ ምንባሩን ኣካየቲ ገሊፆም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊመ ይቅድም። ኣብ ዜናታት ወፃኢ ስራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ከተካይዶ ንእትኽእል ዳግማይ መጥቃዕቲ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቑ። እዚ መጠንቀቕታ ዝውሃብ ዘሎ ፕረዚደንት ትራምፕ ኣብ ልዕሊ ኢራን ዳግማይ መጥቃዕቲ ክጅመር ከም ዝኽእል ኣብ ዝእመተሉ ዘሎ እዋን እዩ። ማእከላይ እዚ ኣሜሪካ ብወገኑ ኣብ ኢራን ንትሕቲ ቅርፂ ልምዓትን ስትራቴጂካዊ ቦታታትን ዒላማ ዝገበረ ሓፂርን ፅዑቕን ደብዳብ ንምክያድ ውጥን ከም ዝሓንፀፀ እዩ ዝገልፅ ዘሎ። ይኹን እምበር ሓለዋ ሰውራ ኢራን ኣብ ዘውፅኦ መግለፂ ሃገሩ ኣብ ልዕሊኣ ንዝፍፀም መጥቃዕቲ ካብ ናይ ቅድሚ ሕጂ ዝሓየለ መልሰ ግብሪ ንምሃብ ድልውቲ ከም ዘላ ኣፍሊጡ። ፕረዚደንት ትራምፕ ኢራን ብመሰረቲ ዝቐርበላ እማመ ኣብ ስምምዕ ምስ ዘይትበፅሕ ኣብ ልዕሊኣ ከቢድ ዕንወት ዘውርድ ተወሳኺ ወታደራዊ ስጉምቲ ከም ዝውሰድ እዩ ከጠንቅቕ ፀኒሖም። እዚ ከምዚ ንከሎ ኣሜሪካ ምስ ኢራን ኣብ ዘካየደቶ ን4 መዓልታት ዘቐፀለ ኩናት 25 ቢልዮን ዶላር ከም ዘህለኸት ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ሓቢሩ። ሚኒስትር ጉዳያት ወፃኢ ኢራን ዓባስ ኢራውጂ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ወታደራዊ ወፃኢታት ኣሜሪካ 4 ዕፅፊ ካብቲ ዝተዋህበ ኣሃዝ ከም ዝኾነን ልዕሊ 100 ቢልዮን ዶላር ከም ዝበፅሐን ገሊጹ። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወታሃድራውን ፀጥታውን ቅልውላው ዋጋ ነዳዲ ድሕሪ 2022 ናብ ዝለዕለ ደረጅኡ ከም ዝዓረገ ተገሊጹ። በዚ መሰረት ካብቲ ዝቐነዮ ብልዕሊ 700ታዊት ብምውሳኽ ንበርሚል 126 ዶላር ከም ዝበፅሐ፣ እዚ ድማ ኣብ ዕዳጋታት ዓለም ንፀንሐ ፀቕጢ መሊሱ ኣጋዲድዎ ከም ዘሎ ተቓሊሑ። እዚ ከምዚ ኢሉ እንከሎ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ወደባት ወሲንዎ ንዘሎ ክርደና ክትፅመሞ ከም ዘይትኽእል ኢራን ሓቢራ። እቲ ስጉምቲ ተፈጢሩ ዘሎ ወታደራዊ ኩነታት ብዘተን ምዕራፍ ንዝውሰድ ተበግሶ ዝዕንቅፅ ምዃኑ ፕረዚደንት ኢራን መስዑድ ፔዜሽኪያን ወቂሱ። ኣሜሪካን ኢራንን ብ14 መያዝያ ኣብ ፓኪስታን ዘካየድኦ ፈላም ርክብ ብዘይ ስምምዕ ከም እተዛዘመ ዝፍለጥ ኮይኑ ተወሳኺ ዝርርብ ንምክያድ ዝተወጠነ እውን ክሰምር ከም ዘይከኣለ ፀብጻባት የረዱ። ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልሊ ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኑ እዩ ዝእመት። ፓኪስታን ዘመናውያን ሳማሪናት ካብ ቻይና ክትርከብ ጀሚራ። ሓይሊ ባሕሪ ፓኪስታን ትማሊ 30 መያዝያ ኣብ ከተማ ሳንያ ቻይና ብዝተኻየደ ስነስርዓት ናይ መጀመርያ ሳማሪን ብወግዒ ከም እተረከበ ተቓሊሑ። ምርካብ ናይ ዘን ዘመናውያን ሳማሪናት ኣካል ናይቲ ክልቲአን ሃገራት ኣብ 2015 ዘኸተሞ ናይ 5 ቢልዮን ዶላር ወታደራዊ ውዕል እዩ። እተን ሳማሪናት ወታደራዊ ዓቕሚ ፓኪስታን ብሓፈሻ ናይ ሓይሊ ባሕሪ ድማ ብፍላይ ኣብ ምድንፋዕ ተርአን ልዑል ከም ዝኸውን ይጥቀስ። መሰረት ተስምምዕ ፓኪስታን ክሳብ 2028 ኣብ ዘሎ ግዜ ብጠቕላላ 8 ዘመናውያን ሳማሪናት ካብ ቻይና ክትቅበል እያ። እተን ቀዳሞት 4 ሳማሪናት ኣብ ቻይና፣ እተን ዝተረፋ 4 ድማ ብመሰረት ስምምዕ ምስጋር ቴክኖሎጂ ኣብ ፓኪስታን ከም ዝሰርሐ እዩ ዝሕብር ዘሎ። ወታደራዊ ዝምድና ቻይናን ፓኪስታንን እናዓመቐ ክመፅእ ምፅንሑ ፀብጻባት ይሕብሩ። ህንዲ ወታደራዊ ዓቕማ ንምድንፋዕ ዘኽእል ዝተራቐቐ ሚሳይላት ብብዝሒ ከተፍሪ ምዃን ኣፍሊጣ። እቲ መደብ ልዕሊ ፍጥነት ድምፂ ዝውንጨፍ ተወሳኺ ሚሳይላት ንምውናን ከም ዘኽእል ሚኒስትር ምክልኻል ህንዲ ሓቢሩ። ኣብ 2024 ንፈለማ ግዜ ልዕሊ ፍጥነት ድምፂ ዝውንጨፍ ናይ ነዊሕ ርሕቀት ሚሳይል ዝፈተነት ህንዲ ነቲ ኣፅዋር ብዓይነትን መጠንን ክብ ከተብሎ ምዃና ሓቢራ እያ። እቲ ልዕሊ 1500 ኪሎ ሜትር ዝውንጨፍ ሚሳይል ዕላምኡ ብልክዕ ከም ዝወቕዐ ሚኒስትር ምክልኻል ሃገር ምግላፁ ይዝከር። እዚ ከምዚ ንከሎ እቲ ፈተነ ንህንዲ ምስተን ኣቐዲመን ነቲ ኣፅዋር ዝወነናን ዝፈተናን ኣሜሪካን ቻይናን ሩስያን ሰሪዕዎ ኣሎ። ህንዲ ወታደራዊ ፅላት ንምዕባል ገዚፍ ወሪ ካብ ዝገብራ ዘለዋ ሃገራት ምዃና ፀብጻባት የረዱ። ሰመዚ ንግዲ ኣሜሪካን ቻይናን ትማሊ 30 መያዝያ ኣብ ምምሕያሽ ክልታዊ ንግዳዊ ዝምድና ዘተኮረ ናይ ማንዛ ርክብ ኣካይዶም። እቲ ዝርብ ሃናፂ ምንባሩ ዝጠቕሱ ክልቲኦም ወገናት እንተወሳኺ ቀጥታዊ ርክብ ባይታ ከም ዘጠጠ ሓፍሊጦም። ኣሜሪካን ቻይናን ኣብ ዝሓለፈ ወርሒ መጋቢት ኣብ ዘካየድኦ ንግዳዊ ዝርብ ፍልያተን ምፅባብ ስሩዕ ርክባት ከም ዝገብራ ሓቢረን እየን። እቲ ርክብ መራሕቲ ክልቲአን ሃገራት ኣብዚ ወርሒ እዚ ክካይድዎ ንዝኽእሉ ቀጥታዊ ዝርብ ባይታ ከም ዘጣጥሕ ተገሊጹሎም። ፕረዚደንት ዶናልድ ትራምፕ ዝመፅእ 14/15 ጉንበት ኣብ ቻይና ምብፃሕ ብምፍጻም ምስ ፕረዚደንት ሺ ጂንፒንግ ዝቲ መደብ ከም ዘለዎ

ምሕባሩ ዝዝከር እዩ። እቲ ኣብ ዝሓልፈ ወርሒ መጋቢት ክካየደ ዝነበሩ ዑደት ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ቅልውላው ከም እተናወሐ እዩ ዝጥቀስ። ናይ መወዳእታ ዜና፣ ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ብምትሕብባር ካብ ሩስያ ክመፅእ ንዝኽእል ስግኣት ኣብ ምምካት ዝዋፈር ኣሃዱ ሓይሊ ባሕሪ ከም እተቐውም ገሊጸ። እዚ ሓድሽ ወታደራዊ መደብ ንሓሙሽተ ኣባላት ኖርዲክ ማለት ዴንማርክ፣ ፊንላንድ፣ ኣይስላንድ፣ ኖርዌይን ሽወደንን ከምኡውን ንሰለስተ ሃገራት ባልቲክ ማለት ላይትቪያ፣ ሊትዌንያን ኢስቶንያን ከም ዝሓቁፍ ሓይሊ ባሕሪ ብሪጣንያ ኣፍሊጡሎ። እዚ ብማእከላይ እዚ ብሪጣንያ ዝመሓደርን ካብ 2029 ንጥፈታት ዝጅምርን ኣሃዱ ሓይሊ ባሕሪ ንሆላንድን ከም ፅምብር ተገሊጹ። ኔቶ ይኹን ካልኦት ሃገራት ንምጥቃዕ ድሌት ይኹን መደብ ከም ዘይብላ ተደጋሚ እትገልጽ ሩስያ ሃገራት ኤውሮጳ ተኽታኺ ምንቅስቓሳት ካብ ምክያድ ክሕየባ ክጽውዕ ጸኒሓሎ። ምስፍሕፋሕ ኔቶ ዘስዕቦ ኪላት ዩክሬን ኣብ ኤውሮጳ ብሓፈሻ ኣብ ምብራቃዊ ክፋልቲ ኣህጉር ድማ ብፍላይ ዝፈጥሮ ጸጥታዊ ስጋት እናዓበየ ከም ዝመጸ ይጥቀስ። እዚ ከምዚ ንከሎ ፈረንሳ ምስ 24 መሻርክቲ ሃገራት ንኣስታት ክልተ ኣዋርሕ ዝቐጸለ ገዚፍ ወታደራዊ ልምምድ ከም ዘካየደ ተቓሊሑ። እዚ ፈረንሳ ድሕሪ ዝሑል ኩናት ካብ ዘካየደቶ ተመሳሳሊ ንጥፈታት ዝዓበየ ምዃኑ ዝሓበረ ልምምድ ኣስታት 13,000 ወታደራት፣ 140 ነፈርቲ ኩናትን ልዕሊ 1200 ድሮናትን ከም ዘሳተፈ ተፈሊጡ። ዕላማት ልምምድ ወታደራዊ ዓቕማ ብምድንፋዕ ግዳማዊ ተጻብኦታት ንምምካት ምዃና ፈረንሳ ሓቢራ ኣላ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ዓለምለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ማሕበር መምሃራን ጨንፈር ጋሽ ባርካ ሻሙናይ ጉባኤኡ ብምቅናዕ ሓዳስ ኣካየዲት ኣካል መሪፁ። ኣብ ንኡሶ ብሓጋዝ ዕቃበ መበቆላውያን ኣግራብ ዝምስገን ውፅኢት ተረኺብዎም። ሰራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ከተካይዶ ንእትኽእል ዳግማይ መጥቃዕቲ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቖም። ፓኪስታን ዘመናውያን ሳብማሪናት ካብ ቻይና ክትርከብ ጀሚሮም። ህንዲ ወታደራዊ ዓቕማ ንምድንፋዕ ዘኽእል ዝተራቐቐ ሚሳይላት ብብዝሒ ከተፍሪ ምዃኑ ኣፍሊጣ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብዚ ፍጻመ።

很低。

ኩብራት ተኸታተልትና ካብተን ኣዘናጋዕቲ ዝኾና ትሕዝቶታት መደባት ሞዛይክ መደወክ ስዒባ ክትቀርበልና ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ኢና ቀሪብናልኩም ዘሎና። ኣብዛ መደብ እዚኣ ቀፃሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ድማ ብስመይን ብስም ተዓዘብትን እናመስገንኩ ናብ መደወይ ክንሰግር ኢና ብሓባር ንከታተል።

Huh?

0: God have mercy upon us.
1: Nani?

Hi.

Nein, nein, nein, nein.

I'm sorry.

0: Okay, let's go.
1: Vamos, 5, 2, 1.

0: 하지 마.
1: 우리 쏘는 군사인한테 해봐.

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ነምዛም ገፅ እዩ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ክብረት እያ ክትከውን ብሓባር ንከታተል።

0: አቶ ሳሙኤል ብሓሶት ምስካር ገበን ምዃኑ ትፈልጥ ዶ?
1: ላዳ ፈልጥ።
0: ንምንታይ እዛ መስኪርካ?
1: ኣነ ኮ ሓሶት ኢለ
0: ዝሓተካ ዘለኹ መሊሰለይ። ንምንታይ መስኪርካ?
1: ናቱ ምዃኑ ዝፈልጥ ነይረ ክብረት ክብሎ ኣይነበርኩን ኣጋጣሚ እምበር ዓርከይ ስለ ዝኾነ ኣሚን እዮ ኣለስ እምነት ይኮ ብርእሲኡ እምነት ስለ ዝነበረ እዩ።
0: ረዛሜል ወዲና ኣለን።

0: ሕራይ ንናይ መወዳእታ ውሳኔ ቁፅራ ምዕለት 5 መያዝያ 226
1: ኣብራት ሓፍተ ይረሲዑ እዩ ኸ እንዳእተን ኸለና ቁሰኑ ደው ኢላ ትብል ነረ እየ ሕጂ ንኣቱ ለማይለ
2: መርዓ ክባል ሓፍቲ ከም ይሓሊፍላ
3: ኣቲ ገሻድያ ከምኡ እየ ሞደ ይረኣኽብዋ
4: ጀርመን ከይዳ መርዓ ጓል ሓፍቲ ኣለዋ መርዓ ቕላይ ፀይቦ ንዕከማ ኮም ስኩል ፀኒሕኒ
1: ድውለላይ እንደኢላትኒ
4: ንሪዩ
5: እዚ ኩሉ ጭንክርና ሃበት መፅ እቲ ሓብሓቢ ደቃ ብርክቲ ፃዕራዕማዳይ ጠበይ ከይለ እንታይ ገይሩ ዓይኒ ዓይሩ እዚ ንቕፅቢ ምክደሎ ዝዋልዋ ኣት ኣዴና ጥራሕ ኮይኮኩ ነር ቤተሰብ ተኣኻኻ ፍቕርት ካብ ዘለክት መቕሊ ኣብቲ ዘይብልክ ግዜ ኸማ መዕንገሊት ጎያ ኣነ ዝጓኢነትክ ፍቕርት ሒዙ ኣደይ ኢለ ዝምካሓል ክዝገበረኒ ኮን ተግባራት ሕጂ እንታይ ተረኺቡ ከመይ መፂኡ ዝኩሉ ጭካል ብጃ ድሕሪ ሂወት ኣቦይ ጉንዚዘ የ ደንዚ ዘበቃ ሓንቲ ሪፋት ንደሎ ሓደ ረይቲ ህሉ ዶይቲ ህሉን ኢሉ የ ዳሓስብ ዘሎ እቶም ዘኽብሩ ንስድራ ቤት ናይ ወድኹም ምስጢል ክሓብእ እሱ ክትገብሩ ተሳቂኒ ነገር ክሽፍ ንስኦም ከይበኣስ እንታይ በቃ
6: እንደም ሓወይ ዛውሉ ምጥምጥ እዚኣ ከይረኣያ ኣባኸደ እዚኣ ክሪያ ነይሩ
1: ዓዲሎማዩዳኣላዘኸረከዳእንዲ
6: ክብረት ሕጂ ኣጆኺ ኣብቲ ዝፀንሐና ጭብታት እዛ ወረቃ ደምፃናያ ናይ ብኣም ወይከዓ ፅቡቅ ክትሕግዘኒ ሕጂ ኣብ ተስፋ ይ ክትብ ሕጂ ድሓን ድሓን ከንከይዲ
3: ኣውቶቡስሓንቀኒያዋይ ኣቲ ክልተ ሰብ ኳዓን የርኢ ቴድሮስ ተቐይሩኒ ኣቲ ከመይ ገይሩ እየ ክጥምተኒ ነይሩ
4: ምስክርያ መፅያ ኢሉ
3: ጨሊእኒ ክመውት በቃ ከምዛ ይፈልጠኒ
4: ጓዕ በል ብዓይኒ ክረኣክዮ እዚኣ ዛኩላ
3: ሕጂ ትርር በሊ ሕጂ ትርር በሊ ናይ መጨረሽታ ሓወይ ገለ ዝበሃል ነገር
4: ከምዚ ኮርኢና ንፈልጥ ብነሰክፈካ ቤ ትፍልጥ ምስሕዋት
3: እዎ ሞ ትሕውና ደይ ደለየ ንሱ በይ ንክዶ ክትኮን እዩ
4: ንዕና ይበል ስከ
7: ኣነስ ቀጣትን ስርዓትን ግርዕቤትካ ስድርኡ ዝጠልም መንፈስ ቅዱስ ዘይብሉ ህውቱት ግርዕቤትካ ነቦኡን ንሓፍን ዝጠልም ስድርኡ ዝጠልም ግርዕቤትካ ቴድሮስ ቆቶ ይገድፈካን እዩ ካብ ልዋም ለይትን ካብ ልዋም ቀትርን እናተመላለስኩ ዕረፍቲ ክበካ

0: اموت يا بابا، ترد انبا. انت املاك ابو هبز اتي زلوخ عزق تبو تصل بس جايين بحل هناين كسانه سين.
1: ስቲፍ ሓወይ ከመይ ቀኒኻ? ብሓና እግዚኣብሔር ይመስገን።
2: ፅቡቅ ፅቡቅ። ከመይ ፀኒሓ ትካ ክብረት? ኩሉ ስድራ ሰላም ድዩ?
1: ኩሉ ሰላም።
2: ከመይ ይኸይዳሉ እዚ ጉዳይ እቲ ዝናይ ቤት ፍርዲ ጉዳይ ምንታይ ደረጃ በፂሑ? ከመይ ይኸይዳሉ?
1: ንሕና ኮ ትናትና ወረቐት እቲና የለና ንዲና ትፀገም ግን
3: ሕጊ ከዓ ወረቐት የዝርኢ
2: ቃሲራት ሓወይ እንታይ እሞ ክግበር ኣጆ ክበላ እዚኣ እቲ ውሳኔ ናይ መጨረሽታ ካሊ እንታይ ምዃኑ ንፅበየ ኢና
1: ያ ንስዩ ስቲፍ ሓወይ እንታይ ክክግበር ኢሉ ንክብረት ከዓ ንዛረባ ኣለና ንሳስኩ ሓቂ ዘረባ ዳርጋ ኩሉ ነገር ተቐቢላት እያ ሕጁስ
2: ያ ብሕጊ ንስ እቲ ወረቐት እዩ ትዛርብ ግን ትናትኩም ክልልና ይራኢልኩም ሲራት ሓወይ ዝግበር ነገር የለን።
1: ኣሜን ኣሜን። ንስዩ ስቲፍ ሓወይ
2: መጨረሽታ ውሳኔ ከዓ ንፅበያ ርዓቂ
1: እወ እንታይ ክክምርጫ ኣሎ
2: ኣምላክትናትኩም ክልልና ይ ሲኩ ዝግበር ነገር የለን።
1: በቃ ንስድራ ሰላም በሎም ኢኻ
2: ሲራት ሓወይ ክብለልካ ንስኻውን ሰላም በለለይ
3: ሓራይክብለልካ
1: ንስኻ ከዓ ንክብረት ባዕልኻ ደው ኢልካ ተዛረባ ንዓኻ ከዓ ስለ ትሰምዓካ
2: ፀገም የለ ፀገም የለን ክድውለለይ ኣራይሽ
1: በቃ በቃ ቻው ቻው ስቲፋ ቻው ቻው።

0: ርፍናኖ ክንደይ ግዜ ኣሎ ቅሬታ ክንደይ ግዜ ሓቲተያ ዶ ይነፀገትኒ
1: ቴድሮስ ወደይ ንሳ ክንደይ ግዜ ድያ ለሚናትካ ክንደይ ግዜ ለሚናትካ ንሳ እኳ ዘይረብርበት ኣቦኻ ኣዝያ ዓጊቶም ንፀኒሑ
0: ኣቦኻ
1: ቴድሮስ ወደይ ኣቦኻ ቀትሩ ለይቱን ድቃስ እዮም ከሊኦም ንዘለዉ ሓንጎለይ ተበፅቢፀ ከይፀለለካ ዝወደይ
0: ሕራይ ሕራይ በቃ እተወይ
1: ሕራይኪ
0: እተው ባሞ
1: ተይከትካ ኣይ ኣቱኒ
0: ኣንቲ ሕራይ ኮይልናኪ
1: ኣንተ ቆልዓ ከይድ ብለካ ኣለኹ ከይድ ከኣቶ ኸይ ከይድ ኒ እኳ ብለካ ኣለኹ ከፀል
2: ሕጂ ከዓ ቤተክርስትያን ፀኒሕና ኣብቲ ማእከል ፅርግያስ ኣቦክ ተራእዮምኒ ኢላስ ኣብቲ ፅርግያስ ጠጠው ኢላ ቋዕመን መኪና የተረገፀት ክብረተ ወይ ደደንግፀት ንብረት ሓፍ ሕጂ ከ የቕሪበ ዘለና ቲ ክብረተ
3: ይቕሪለላ
2: ሞ ንሳ ኮን ትየዲ ስለዘይብ
4: ርኢኺ ኣደይ ብዛዕባ ትየዲ ጥራሕ እዩ ዝሕስባ
2: ንስኸዲ
5: ንፃ ይኪ ንሳ ይኮነ ማማ ኣብዚ ምህላው ከነገራት ኣቲ ቅብረ ሓፍቲ ሕዲ እሞ በለ
4: ብዛዕባ
5: እቲ ኢልና ዶ ከም ኣሕዋት ንዘራርቡ
4: እንታይ ከ ክገብር መፅ ክትየዲ
5: ብዛዕባ እቲ ዝሓለፈ ቅረ ክትብለ ይበቅ
4: የቕሪ ክብለልካ ነየናይ ነየናይ ቅረ ክብለልካ ትየዲ ትየዲ ትፈለጥ ኢኻ ንስኻ ንዓይ ክንዲ ምክኤለን ዳነን ሓወይን ኢኻ ንዓኻ ክሕርቅ ከለኹ ንዕኦም ዘጉ ዘለኹ ኮይኑ እዩ ድስምዓኒ
6: ወለ ክብረት ንስኹም ወለ ሓንቲ ጌጋ የብልክ እንተ ለኣኽክዮ ከዓ ንመን ዳኣ ክትልእኺ ዝጋገ ዘሎ ግን ንሱ እዩ ዳንን ምክኤልን ጀጋን እዮም ቶም ደቀይ እዚ ግን ብትዕቤት ተራዒቁ ነዛ ገዛ ሰላም ከልይዋ ዘሎ
1: እቶም ወደይ ንስኹም ከዓ ከይትሓሞ በጅኹም ሕርቕ ሕርቐ ትብሉ
4: ንሳሓሰበ ክንፋቶ ኮ ልዕሊ ሰብ ኣነ እንት ድሓ ወይ ንፋቶ
6: ተስዕ ሕዲ ይቕረበለይ ብላ ኣብዚ ገዛ ክትኣቱ ክትወፅ ንዓኻ እናርኣየት ክትሳቐን ክትሓምምን ኣይደልን ኣነቓንዛ ኣኽላ
1: ሓቆም እዮም ዝወደይ ዓባይ ሓፍቲ ከዓ ይቕረበለለይ በላ ከይትርገም ዝወደይ
4: ድሓወይ እንተበዲለካ
6: ከፋሊ ንስኸ ይኮን ክትስእ ንስ ትስእ እስ ከዓ ትንበል ትትስእ ኢኻ ኣይትትስእን ኢኻ ብለካ
5: እንታይ ስለ ዝበደልኩዋ
6: እብለካ ኣለኹ ትትስእ ኢኻ ኣይትትስእን ብለካ
5: እንታይ ኮነ ዓይ ከም ቁጣ 1ሰርተ ግዜ ሓፈል ኮፈል ትብለኒ
4: ኣሰት ድሓወይ እንታይ ኸ ኹንካ
6: በል ካብዛ ሰዓት እዚኣ ጀሚርካ ኣብዚ ገዛ ገፅካን ድምፅማጥካን ክርኢ ደልኒ
4: ነቲ ህወተይ ዘከላበካዮ ነቲ እምነተይ ዝቐተልካዮ ህወት ኣቦይ ዘጥፋእካዮ
5: ዘረባ ዚኣ ነግዘፊ ሞት ኣቦይ ኣነ እንታይ ተራለኒ ኣነ ደቀትለ
4: ኣለካ ኣለካ ንስኻ ዝፈጠርካሉ ጭንቀት ካሓስባ ማኪናኣት እዩ እዩ ቴድሮስ
5: ኣቶ ክብረት በዛ ዘረባ እዚኣ እንዳ 1ሰርተ ግዜ ትውቀስኒ
4: ሳሊና ንድሕሪታ ይስ
5: ዘለኹ ኩነታት ትርኢ ኣለኸ ከምዚ ደ ነይረ
4: ንስኻ ዘይትወቀስካ መን ክውቀስ ትሄዲ እቲ ኣነ ብእግርካ ተንበርኪኸ ሓንቲ ጌጋ ከምዘይብለይ እንዳፈለጥኩ ተበዲለካ ቅረበለለይ ክብለካ ከለኩ ደም ክነብዕ ከሎ
5: ሓለፈ ገዲፍና ነና ሕጂ ንብሩ
4: ናይ ዝሓለፈ በልቲ ዳሓወይ ንዓኻ ቅረ ዝብል ልበ የብለይ ትኸደለይ ዶ በቃ
5: እግሪ ቤት ፍርዲ ከምቲ ኣብ ፅሑፍ ኣስፊረዮ ዘለኹ ኣብ ክስ ከለና ኣብ ሓደ ገዛ ክንቅመጥ ናብ ካልእ ስምዒታት ተእትወኒ ስለ ዘላ ካብቲ ገዛ ወፅያ ክትፀንሕ ፍቓድኩም ተኮይኑ ሓትት ኣለ
2: ክብረተይ ንኣፍ ክኢ ከምዚኣ ትብል ዘለኹ እምበር ውሽጢ ከ ዝፈልጠኪ የለዋሂ
4: ከምኡ ድበሃል ኢ ስምዒ

0: ንደሓሞይ እንተዘይሕዙኒ ወይሶም ሓንቲ ዘይብሎም ነይሮም ተትኾኑ ኣበይ ምረኸብክኒ ነርክ
1: ክብረት ሓፍቲ እርድኣኒ እርድኣኒ ኮ ስቅያት ኣይሕለፍክን ኮይኮንኩ ዝብለክ ዘለኹ ግን ሕጂ ተጣዒስ እዩ ሓውና እዩ ፅባሕ ንኮ ካልእ ኮይኑ ከይከዎ ካልእ ከይመፃ መበጀኸ ክብረት ሓፍተ የቕረበለለይ እንዳበለኪ
0: ይምፃ ኣይኮነ ኣነ ናይ ኣደይ ጠባይ ፅቡ ገይረ እየ ዝብል እዚ ቆልዓ ፅባሕ ንግሆ እዛ ፍርዲ ኣብ ገለ ከይተእትዎ ብዛዕባ እያ ትሓስብ ዘና

0: ገዛ ከ ማሻላ ፅቡቅ
1: ፅቡቅ እዩ ድሕር ኣቦና ብዘይ ቁጥሮባ እዩ ሰሪሑ ቀደ
0: ናይ ባሓቂ ይመስል ኣሎ
1: ሞንታ ዳ ሕጂ ኣብ ለንደን ይምርከብና ዝኮን ዘሎ ማለት
0: እዩ በቃ እንታይ ደኣኒ
1: ብሰላም ትኽ
0: ንኣኹም ካብ ሰላም የምፃሕኩም
1: ኣሜን
0: እምበር ገርመካ እዩ ከምዚሲ ክገብር ኢላሰ ኣነተፀበኹም በቃ
1: ተክ ንብል ንዕና ወልና ሃንደበት እንዲ ሕጂ እንዳርጋ ምውዱ እንታይ እዩ
0: ዋ እንታይ ክዳኣኹም በዚሕሎምሲ
1: በቃ ኣሕለናሲ ብጃኺ
0: ናይ ባሓቂ ዋይ ስኻኸ እጅኻ ከምታ ቀደምካ እጅ ክበላ
1: ኣነ ደኣ እንታይ ክትገብር ምስኪነይ ሳያሪ ተደንግፀካ ምበራነ ደኣ እንተኸይኮም ብሓንቲ ሳብን ሕጂ ዳርጋ ክኢላት እያ
0: እዋ እንታይ ደኣ እሞኒ ማዓንታ ኣሸጥ ከተብላ ኣለዋ
1: ግድብ
0: ካብዚ ንላዕሊ ደኣ እሞ እንታይ ክመፃ
1: ግድብ ሓደራ ክቶም ቆሎትካ
0: ኣጆነታይ
1: ሓደራ ድሊ ክሱ ኢለ
0: ንዓይ ድለካን ይጆኻ ኩለንካ ኣለዋ
1: ኣለዋ ናይ ባሓቂ ደሳ ኣላ ክኒና ከንታይ
0: ግብርና እንዲ እሞኒ ነዚ ደኣኒ
1: እሞ እንታይ ደኣ ብሰላም እትኽ
0: ብሰላምላ
1: ሰላም ብልእያከዓኒ ኣና ከዓ ንርክበኪ ኢና
0: ሰላም
1: መንገዲ
0: ሰላም ራክበና
1: ኣጃኹም እሺ

0: ኣኪለ ተረድየካ ኣሎ። ቀንማማ ባዕለይ ክነግራያ ኣይትደውለላ። ዕና እውን ሕማቕ እያ ዘላ። ክኸይድ ክኸይድ ክኸይድ ክኸይድ እያ ትብል ዘላ። ትርብሸና እያ ዘላ። ንዓ ይደውለለይ ዝኾነ ይኹን ነገር ትህል ንዓ ኣይትንገራ በቃ
1: ብሓን ፀገም የለን ወላ ሓንቲ ንሙያ ኣይደውለላ ኒ
0: ኦኬ ኣራይ ጫው ኣኪለ ከመየላ ሓትነይ ከየ ኩሎም ቤተሰብ ድሓን ድዮም
1: ሓትነይ ድሓን እዮም ኩሉ ፅቡቅ ኣሎ ግን ኣይትመፅን እያ እንታይ ወላ ሓንቲ ነገርካ ኣይትፈልጥን እዮም
0: ድሓን ድሓን ከምኡ ሕሾም ካብኡ መፅኦን ዝርብሻ በዕል ሓትነይ ስኢልካ ዘረባካ ሓዋውሳ ናብትን ናብትን ከባፃፅሓ ንክብረት ክርቃይን እንደየድል ዘረባ ክዝዘረባ ከምኡ ሕሾም እኳ ኣይመፀን
1: ኣራይ ቻው ስቲፍ ሓወ ቻው
2: ሕነይ ክፈደውሲ ሕነይን ሕደ ወድእን ክፈድወት ኢ ኣፍቂረዮ ዘይኮንኩስ ከሪእዮ ስለ ዝደለኹ
3: ቤቲ መጀመርያ ኣነ ንዓኸይ የቕሬታ ንዚ ንክፈልጥ ኢኸዓ ብዙሕ ግዜ ክረኽበክ ፅዒረ ናይ ብሓቂ ግን እመን ኣነ እንቴድሮስ ሓወይ ኣይፈልጦን እዩ ከምዛ ዓይነት ጨካን ኣርምን ሓዊ ፈፂማዕን ይፈልጦን እዩ ከምኡ ክኸውን ኢለ ሓሲበ ይፈልጥኒ ግን ከምቲ ዝበልክዮ በዓል ንሓፍቱ ዘይገደፈ ንዓኸ ገድፈኪ ኢለ ስለ ዘይሓስብ የቕሬታ ግን ቤት ሓተይ ምቲ ቆልዓ ንስድራ ቤቶ ክተላል እዩ ነሩ
2: ፍቓደኛ ኣይነበረን ሃወይ
3: ከምዚ ዓይነት ትበዓል ዘለኪ ባዕልኺ ክትወፅ ትኽእል ሰብ ሽግር እምበር ካልእ ኣይኮነ ናብ ቴድሮስ ኣቕሪቦኪ ስለዚ ነቲ ቆልዓ ክንደይ ምተሓጎስኩ ነረ ኣቦ ይርእይዎ ነሩ ዝኸውን ቤት ሓቲ ሕጂ ሕስወክን እዩ ናብ ሓቂ ደቐይ መልክቡ ስድራ ቤቱ ተላእልዩ ነሩ ትኸውን ቲ ቆልዓ እሞ ከዓ ብዓብኡ ቦይ ተሓጊሱ ምሞተ
2: ኣንቲ ክብረት ንገዛና ገፅ ክኸይትቐርቢ ኢሉኒ ግደፊኦ እሞ ቆልዓ ክርኢ ኣብ ሞት ናይ ኣቦይ ዓንዶም እኳ ከእቱ ዘይፍቅረለ ተመለሱ እኮ ኢልን ተክትገብሪ መፅሕ እኳ ኢልን
3: ይገበርእንታይ
2: ጌርኩሞ ስኺ እንታይ ይክሞ ጌርክ ስኺ እቲ ቆልዓ እንቲ ዘይገበርኪ ወትኤትሩ ዝገበሮ ስኺ ቅሬታ ትብለ በጃ ሂለኪ በጃ ሶቕበል በጃ ኺና እስ ቆልዓ እንቲ ይገበርክን ዝገብርክዮ ነገር የለን ኣይ ውሻ ቅዲ መፈሊጥ ዮ ኩሉ እዙ ናይ ቴድሮስ ነገር ንዓ ክንትገበረኪ
3: ፈልጥ ኢኹም ትሕግዝዮ ፈልጥ እየ ንሕክምና ከምትወስድዮ ነጊሮማ እዮም ተምዑ ንሳሊና ብጣዕሚ እየ ዘመስግነክ ናይ ኩሉ ማለት ገዲፍካ ከማ እንቲ ኣይገደፍክዮ ንዚ ኩሉ ገይርኩ ከሎስ እስትል ትሕግዝዮ
2: ኣቦ ወደይ ንዩ እንታይ ዳ ማ ክገብር ንወደይ ክብል ወደይ እኮ ሕማቁ ክርኢ ኣይደልዮኒ ሕማቅ ናይ ኣቦ ክርኢ ኣይደልኒ
3: ልቦና ስለ ዘለቱ እሱ ዘይገበሮ ነገር ስክጌርክዮ ናይ ብሓቂ ቆሬታ ጌጋ ስእሊ ፀኒሕና ኣነ ዋላ ስድራ ቤተይ ግን ናይ ብሓቂ ቆሬታ እመኒ ብልቤ ኣቤታ ዝሓተክስ ኣለኹ
2: እንታይ ጌርክ ስኺ እንታይ እሞ ጌርክ ዘይፈለጥኪ
3: ተስፋ ገበሩ ተመስገን ከምሽ ክሕሰልና
2: ከመይ ጥዑብ ሰብ እዩ ልዕሊ ኩሉ ከዓ ንሰመይ ፍትዎ እዩ ልካ ከም ወዲ እዩ ዝኣልዩ ከመይ ሕጉስ እብል ክሪኦ ከሎ ዝወደይ ናይ ኣቦ ፍቅሪ ተሓቢምዎስ ብኡ ክሪኦ ከሎ ብጣዕሚ ዘሕጎስ
4: ዋይ ኣንታ ከመይ ዝመሰሉ ሰብ ውርደተኛታት ሰበ እዩ ድያ
5: እንቲ ክብረት ጓል እዩ ክብረት ጓል እዩ በጃኺ በጃኺ ይቕረበሉሉ በጃኺ ይቕረበሉሉ እዛ ጓል እዩ

ክቡራት ተዓዘብትና ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዘቕረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምስኣላይ ሳይሞን መርሃዊ ብምዃን ኢና ምሰኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ግዜ ክኸውን ንምረኸብና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስ ተረፉ መደባት ኤሪቲቪ ሰላም።

0: መርሃባ ባርሃሻላን
1: መርሃባ
0: ከልየ ከብረማጭ
1: ሰንለኮ ምናታ ክንክምሳሌኩም ድግም ወጪ ኣብለኮ
0: ያለጥየሽ ያለጥ ማት ኣብየት ተካቱ ኣባይካ ሂጂኮ መሓብር ልበ ኣንኖስ ኣዘርየካ ኣክባር ንዓት ሓዘብንካ ሰበትለኮ ቀናፅና ጋሆቸ ንግስ ወጀመናትና ንክፌ ወኩ ላህላ ተበላ ተለ ንዓት ትገምየት

0: ዓባርሓ ምንኣ ወስቀየ
1: ምነለ ትበገዝኮም እናእካን
0: እንታ ትላካ እንደመፃካ ክንደይ ጋን ሓነት ኣቀብል ለየካ ዘክበልና ቤት እንደግስና ቡን ግልውደግልካ ውግንተሃጀ ክብክሱስ ኣቅራዳትና
1: ቡን ዓደ ወቅት በለት ኩሉ ርእሱ ምንዕት ኢለት ቤልሃሽም
0: ከድሓንቲ ቡንማ ምን የትሓዘ ንተሃጀክ ዋክባርዓታ ሂበኒ
1: ኣነ ወቅት የዕለቤን ወቅት ድሃብቱ ጋርሀት እቲ ወቅት በሽል ጃና እቲ ወቅት ልትሓነን ውልትወለድ ገድት እቲ ዋቅዳት ትትፈረድ ፀሓይ መህየ እቲ ዋቅዳት ትፈግር ወትወድቅ
0: እኒ እሙርት ማሚ ዋቃይ እቲ ዋቅት ልትኤተን ወእቲ ዋቅት ልትገመድ እዩ ኣዘ ምንዒት ምርየካ
1: ኣክባር ምና ኣላ ወቅት ኩሉ እቲ ሽቅል እግሊ በዓል ወጅብ ቤልሃሽም
0: ስማዕ ግምሽ ሕንግፊፊ እቲ ይበል መትናፍዐት ወቀት ቀደም ሃሽም ነምሩ ዋላ ገርሃት እየፀገአኩማ ማሚ
1: ኣነት ኣክባር ፋዲ የህልየኮ እቲ ወቅት ምን የህደኮ እላ ኣነ እይወለትኮ ወይ ተለትኮ ማዓ ሰላማ
2: ስዒኩ ውይዓሪኩም ኣሰራ ተሓለልኩ ፅምቀትሊን ወሳፍራ
0: ጀለጀለ ሃሽም ደርስ ዋርሓ ደረሳዩ

0: እዛ ምድሪ ባሕሪ ነገስታት ተባሂላ ትፅዋዕ ዝነበረት ናይ ሕጂ ኤርትራ ካብ ጥንቲ ጀሚራ ግዳይ ዝተፈላለዩ ወረርቲ ትኸውን ከም ዝነበረት ይፍለጥ። እቶም ወረርቲ ካብ ዝተፈላለዩ ኩርናዓትን በብእዋኑ እናመፅኦም ድማ ግዳይ ዝገብርዋት ዝነበሩ ብዘይካቶም ካብ ስግር ባሕሪ ዝመፁ ዝነበሩ ወረርቲ ግን ካብ ዝቐረባና ማለት ስግር መረብ ብወገን ደቡብ ካብ ትግራይ ጎንደር ኮታ ካብዚ ሕጂ ኢትዮጵያ ተባሂሉ ዝፅዋዕ ዘሎ ዝመፁ ዝነበሩ ብደጓዖ ዝፍለጡ እናሸዕ እናመፁ መዕለቢ እግሮም ይገብርዋ ከም ዝነበሩን ኣብ ቅድሚኦም ዝፀንሖም ጥሪትን ንብረትን ዘሚቶም ድማ ንዓዶም የግዕዝዎ ከም ዝነበሩ ታሪክ ዝገልፁ ሓቂ እዩ። ነዞም ብወገን ደቡብ ዝወሩ ዝነበሩ ራእስታት እቲ ብቲ ከባቢ ዝነብር ዝነበረ ህዝቢ ብኣማሓደርቱ ዝነበሩ ራእስታት ተጠርኒፉ ነቶም ካብ ስግር መረብ ዝመፁ ዝነበሩ ወረርቲ ኣብ ምዕጋት ይኹን ንኸባቢኡ ምክልኻል ተቢዑ ተቓሊሱን መኪቱን እዩ። እዚ ሕጂ ዝረአ ዘሎ ንሃገርካን ንመሬትካን ምማት ካብ ቀዳሞት ኣቦታትናን ኣብሓጎታትናን ዝተወርሰ ታሪክ ጅግንነት እዩ። እዚ ልዒልናዮ ዘለና ርእሲ ግን ንጅግንነትን ታሪክን ቀዳሞት ክንዝርዝርን ከነዘንቱን ዘይኮናስ ከምቲ እቶም ቀዳሞት ንወረርቲ ብጭመራ ብጉራዴን ዋልታን ኣብ ዓውደ ግጥም ብግብሪ ዝመከትዎም ማዕሪ ማዕሪኡ ድማ ቋንቋታትና ማለት ግጥምታት፣ ማሰ፣ ደርፍታትናን ንሰራዊት ትብዓትን ሞራልን ከም ዘስነቑን ነቲ ዝፍፅሞ ዝነበረ ጅግንነትን ፍጻሜታትን በብመድረኹ ከምቲ ዝነበሮ ገይሮም ስለ ዘዘየምሉን ዝገጠምሉን ክንገልጽ ክንፍትን ስለ ዝደለና እዩ። እንተኾነ ኣብ ነፍሲ ወከፍ ዓድን ንነፍሲ ወከፍ ፍጻሜን እሪ ቁፅር ኣቢልና ከነቕርቦ ዘይከኣል ምዃኑን እቲ ስራሕ ብቐንዱ ንተመራመርቲ ታሪክ ገዲፍና ንሕና ካብቲ ባሕሪ ብማንካ ጌርና ኣጥዕም ከነብለኩም እሞ ኩሉ በቢ ዝፈልጦ ክውስኽን ከህብትሞን መደብና ክፉት ምዃኑ ኣቐዲምና ክንሕብር ንፈቱ። ኣብዛ ናይ ሕጂ መደብ ከም መበገሲ ኣብዚ መዳይ ይግደስዮም ካብ ዝበልናዮም ብውሕዳት ሰባት ክንጅምር።
1: ሕራይ ስነጥበባዊ ብረኸት መንግስቲ ኣብ ታሪክ እዛ ሃገርና ካብ ጥንቲ ጀሚርካ ማለት እዩ ኣብ ኩሉ መድረኻት ንድሕር ርኢና ንኣብነት ኣብ ግዜ ራእስታት ኣብ በዓል ቱርኪ ኣብ በዓል ግብፂ ድሕሩ ጥልያን ኩሉ መድረኻት ርኢና ኩሉ ናይ መኸተን ናይ ወራራትን እዩቲ ታሪክና መብዛሕቱ ሕጂ መኸተ ጥራሕ ዘይኮነ ኣብዚ እዋን ዝወራራት እናተካየደውን ህዝቢ በብ ወላ ቅድሚ ሃገር ምቋምና ውን ኩሉ ይምክት ነይሩ። ብወራር ጥራሕ ዘይኮነ ሕጂ እስኻ ከምስ ነጠባዊ መጠን ምናልባት ገለገለ ከምንስማዕ እውን ኣብቲ እዋን ወራራት እዚ ደርፍታትና ግጥምታትና ማሴታትና እውን ማዕረቲ ኩናስ ይዋጋእ ከም ዝነበረ ገለገለ ይስማዕ እዩ። ንስኻ ግን ኣብቲ ሞያ ከም ህላውካ መጠን ጥልቕ ኢልካ ብዛዕባኡ ትፈልጦ እንድሕሪ ተመስካ ሕጂ እስከ ብናባሻ ብቲ ርእሳት ውን ከይተርፉ ዝነበረሉ እዋን ብዛዕባኡ ትፈልጦ ክተካፍለና ከመይ ዝምክት ነይሩ ዓቕሚ ነይርዎ ዶ ስጋዕ ክንደይ ሓያል ነይሩ እቲ ግጥምታት እቲ ደርፍታት እቲ ማሴታት ቁርብ ብዛዕባኡ ክትዕለና
2: ብእውነት እዚ ሃገር ኣብ ከርሱ ብዙሕ ማእልያ ዘይብሉ ቅያታት እዩ ሓቂፉ ዘሎ። እንታይ ክግበር እሞ እቲ ወራራት ሓደ ድሕሪ ሓደ ሓደ ድሕሪ ሓደ ሓደ ድሕሪ ሓደ ስለ ዝትካእ ዝመፀ ድማ እቲ ቀዳማይ ኣብሪስዎ ዝኸደ እሞ ገለ ኣሰር ከዓ ዝገደፎ ንሱ እቲ ድሕሪኡ ዝመፀ ከዓ ይረጋግፆ። እቲ ድሕሪኡ ዝመፀ ከዓ ከምኡ እንዳለ ዳርጋ ኣሰር ተዘይኮይኑሲ እቲ ቅርስታት ናይዚ ሃገር ብዙሕ ተሃስዩ ፅሑፋት መፅሓፍቲ ብገዳማት እምበሩ ኣብ ኩሉ ምስጢራዊ በዓትታት ዝተቐመጡ ከይተረፉ ብገለገለ ዝቕሸሹ ሰባት ገንዘብ

0: እናሃብካ እንደገና ንፀላ እናረክቦ ብሓዊ እናነደደ እዚ ንዓና ብዙሕ ነዞም ድሓር ትመፃና ሕጂ ኣዝዩ ከቢድ እዩ። ኩሉ ግዜ ንወረርቲ ኢድሁ ሂቡ ተንበርኪኹ እሺ ኢሉ ኣይፈልጥን። በብ ወገኑ በብ ግዚኡ እናተስኡ ጀጋኑ ኣባሓጎታት ብዙሕ ቅያታት ሰሪሖም እዮም። ስለዚ ገለገለ ኣነ እኳ ኣብቲ ስነ ፅሑፍ ዓቕመይ ክሳብ ክንዲ ዘይኮነን ብዝያዳ ግን ኣብቲ ያታ ህርመት እዝንስ መሰታ ቀዳሞት ከም ዝበሃል እዚ ካብ እናተወራርሰ እቲ ዓብዪ ኣነ ዝሰማዓኮ ካብኡ ዝዓቢ ሰሚዑ ፅኒዕዎ ከም እናተመሓላለፈ ዝመፀ ያታዊ ዜማታት ከም ዓቕሚ ይፈልጥ እየ።
1: መቸም እዚ ናይ ሃገርና ነገር ናይ ኤርትራ ካብ ጥንቲ ጀሚሩ እዚ ውከትን ፅልእን ይመፃናይ ነይሩ። ብሕልፊ በዚ ወገን ደቡብ ካብ ኢትዮጵያ ማለት እዩ ብዙሕ እዩ ዝመፃና ነይሩ። ዋላ ቅድምቲ ቱርኪ እቶም ካልኦት ገዛእቲ ዝመፁ ዋላ ቅድሚኡ እውን ይመፃናይ ነይሩ። ዳሕራይ እውን እንተኾነ እዚ ቱርኪ በዚ ወገን ባሕሪ ምስ ሓዘ ኣብዚ ናእሽቱ ደለዋ ተረፍ ዓድታት ከበሳ ናብኡ ከይተረፈ እውን መፂኦም ወሪሮም ግብሪ ኣኽፊሎም ዘሚቶም እዮም ዝምለሱ ነይሮም። ኩሉ ግዜ ድማ እቲ ህዝቢ ምስ ምዕራብ ደሎ ኤርትራዊ ምስ ወገን ኤርትራ ሰሜን ደሎ ኤርትራዊ እናተዋሃለ ክሰጎም ንሕና ውን ብወገና መረብ ሰጊድና ኣብቲ ሓደሓደ ቦታታት ሕነ ንምፍላይ ከምዚ ዝግበር ነይሩ። ስለዚ እቲ ከምዝኮን ኩሉ ግዜ ነቲ ህዝቢ ዘበላልሖ፣ ነቲ ህዝቢ ዘተንስኦ፣ ነቲ ህዝቢ ዘንቁሖ ቋንቋ እዩ ነይሩ። ብቋንቋ እዮም እቲ ነቲ ህዝቢ እንታይ መፅእ ከም ዘሎ እንታይ ይግበር ከም ዘሎ ኮታ ኩሉ ብዘይ ፅሑፍ ክነሱ በቲ እዋንቲ ክፍሊ ዜና ነይሩ እዩ ኣብ ሃገርና። ብጨፈራ ገይሮም ብዛዕባ ብፃዮም ዝሞተ ይገጥሙ ጅግንነቱ ገለመለ ነግሩ ብመልቀስ ገይሮም እቲ ዝሞተ ሰብ ኣበየናይ ቦታ ከም ዝሞተ እንታይ ሞያ ከም ዝገበረ ይነግሩ። ብማሰ ገይሮም ድማ ከዓኒ ንፀላኢኻ ከመይ ጌርካ ከም ትዓግቶ ወይ ነቲ ህዝቢ ከመይ ጌርካ ከም ትነቃቅሖ እዚታት ይገብሩ ነይሮም። ስለዚ እቲ ኩነታት ሃገር በቲ ቋንቋ እናተመርሐ ኩሉ ግዜ ዝኸይድ በቲ ቋንቋ ከዓዩ ነቲ ዜና ናይ ሃገሩ ዝረክቦ እምበር ብውግእ ጥራይ ኣይኮነን።
2: እዎ ንመግዛእቲ ዝተገጥሙ ብዙሕ ግጥምታት ኣሎ። ብፍላይ ኣብ ግዜ ሳውራ እንተዘርኢና ብብዝሒ ኣሎ፣ ቅድሚኡ እውን ብብዝሒ ኣሎ፣ ወላ ኣብዚ ግዜ እዚ እውን ኣሎ። ብፍላይ ኣብቲ ናይ ቅድሚ ሕጂ ወይ ድማ ናይ ቅድሚ ብዙሕ ዓመታት ዝተገጥመ እንተርኢና እዚኣ መፅሓፍ እዚኣ ቅድሚ 9 ዓመት እዚ ተፃሓፈት እያ። ኣብኣ ሕጂ ንዝተፈላለዩ መግዘእትታት ኤረትራ ዝተፈላለየ መግዘእቲ ከም ዝገዝአ ፍለጥ እዩ። ካብ ቱርካት ሒዝና ወላ ናይ ኣሉላ ይኹን ወላ ድሕሪኡ እዚ ናይ ኢትዮጵያ ይኹን ብዙሕ ነይሩ። ብዛዕባ እዚ መግዝእታት እዚ ድማ ብዙሓት ሰባት ገጢሞም እዮም ማለት እዩ። ኣብዚ መፅሓፍቲ እዚ ከዓ ተሓቲሙ ኣሎ፣ ተፃሓፈ ከዓ ስለ ዘይመውት ኣሎ። ሕጂ ብፍላይ እዛ መፅሓፍ እዚኣ ሕጂ ናተክሳይ እንተደኣየቲና እዚኣ ብ1910 ቅድሚ 9 ዓመት እያ ተሓቲማ ብኢኖ ሌትማን ዝበሃል ወዲ ጀርማን ናፋዕትማን ዝበሃል ኤረትራዊ ማለት እዩ። ኣብኣ ድማ ንቋንቋ ትግሬ ዝገልፅ ዝተፈላለየ ግጥምታት ተሓደ እዚ ንብሉ ዘለና ናይ መግዛእቲ ኣሎ ናይቲ ለመድ ናይቲ ብሄር ዝገልፅ ናይ ኩለነተን ገባይለ ብሄረ ትግረ ዘለዋ ናቶ ኣሎ ማለት እዩ። ሕጂ ከብኡ ምናልባሽ ገለገለ ክንርኢ ንክእል ኢና ማለት እዩ።
1: ፀላእቲ ድመፁ ንሕር ኮይኖም ፀላእቲ መፅዋ ኣለው ተጠንቀቕ ድብል ፀላእቲ ከቢዶም ኻ እንተልዮም ፀላእቲ ከቢዶምና ኣለው እሞ በዚ መልክዕ እዚ ጌርና

0: ካብዚ ጎራብትና ዝመፅእ ክሳይ እውን ወራራት ነይሩ ሓደ ከምኡ ከማን ካብ ትግራይ ዝተፈላለየ ወራራት ይመፅእ ከም ዝነበረ ብታሪክ ይፍለጥ እዩ ማለት እዩ። እዚ እውን ሓደ ሰብኣ መንገሻ ከምዚ ኢሉ ገጢሙሉ ማለት እዩ። ንጉስ ኣከወሰኒ ካብ መንገሻ ይርአና ኣምዕል ክድና ወላሊ ውእሉ ርአ እቤና ኣስሉሉ ካያድና ወጥቃና ጥቡት መየና እምባሁ ፈጋርና ከምና ሕሹል ከሬና ኣብያቶ እቴና ወእንሶ ሃዴና እሊ ትውዳይ ቤት ዓሊ ተንቤን ብግሙት መየና። እዚ ብፍላይ ንጉስ መንገሻ ዝበሉ እዩ። እሱ ይወርር ከም ዝነበረ ከምቲ ይገልፀ ዘሎ ንኤርትራ ይወርር ከም ዝነበረ ኣብቲ ናይ መጠራሽታ ግን ንርእሶ ጥፊኦም ኣብቲ መሬት ናቱ ከም ዝበፅሑ ኤርትራውያን ይገልፅ ዘሎ። ምክንያቱ እታ ተሓርዋይቲ ንጉስ ኣከወሰነ ከም መንገሻ ይርአና እቲ ንጉስ ሕማቅ ክኸውን ይኽእል ወለ ፅቡቅ ክኸውን ይኽእል እቲ ግብሪ ናቱ ማለት እዩ። ከም መንገሻ ግን የለ መንገሻ ርጉም ነይሩ ክኸውን ይኽእል እዩ። ኣምዕል ከይድና ወላሊ ውሉ ርአ ቤና ኣብዚ ከድና ከይድና ድማ ከምዚ መግዛእቲ ወይ ድማ ከምዚ ናይ መንገሻ ኣይተረኣየን ማለት እዩ። ኣስሉሉ ካያድና ወጥቃና ጥቡት መየና ከምታ ይብላ ዘሎ ኣብዚ ከድና ከይድና ከምኡ ኣይረኣናን ማለት እዩ። ጎቦታት ደይብና ወላ ወሪድና ኣብ መጠራሽታ ግን ነዚ ኩሉ ስዒርናዩ ኣብ ውሽጢ ተንቤን ሓዲርና ንምባል እዚ ድማ ንጅግንናት ህዝቢ ኤርትራ ንዝኾነ ይኹን መግዛእቲ እሺ ወይ ድማ ሕራ ኢሉ ከም ዘይቅበል ህዝቢ ኤርትራ ንመሬቱ ንርስቱን ድማ ከም ዝቃለስ ኣብ መጠራሽታ ድማ ሓግሒጉ ከም ዘውፅኦም ይገለፀሎ ማለት እዩ። እዚ ድማ ዝተረኣየ
1: ናይ ደማት ሓተ ዶር እሎም ከላእልውላ መጠውካ ንሳ ናይ ዓትኩኩ ይግለ ደምተው ዓትኩኩ ኢሉ ትበሃል ለእንሳላ ደምተው ክበ ዶር ገይሶ ደማት እፈረሶ ዓረዮም ዓረዮም ከላ ለዓስከር ናይ ኣልውላ ፍርትክ ወደያ ወለእንሳ ባልሰያ ዲባ ሓራተ ካሕረ ዲባል ሓላ ዓላ يا أبوك وأمنا من تولد سروقوي أبوك وأمنا من تولد سروقوي بيرك ولا بلسنو من جايين أتكوكو
2: إذا قد متاتنا ماسيتاتنا ياتاتنا حبكة من جميع روسي تزكاز دبر ورارات بتبخينا زكاز دبر أقول يحقزو دنيرو نتولي خاسكي خاو
3: برقز برقز نتفز عميتات لك كان فيلم ኣብኡ ንድሕሪት መሊሱ እቲ ውግእ ከመይ ከም ዝነበረ እቲ ፈረስ ከመይ ዘልል እቲ ጅግና ከመይ ብሴፍ ይምክት ብዋልታ ብኩናት እቲ ግጥሚ ናይ ቀደም ክቲ ዜማታት ክትሰምዖ ከለካ ልክዕ ንድሕሪት መሊሱ ሲ የርእየካ ማለት እዩ። ስለዚ ኣብቲ ግዜቲ ዝነበሩ ወናማት ወይ ከዓ ደረስቲ ዜመኛታት ሲ ክሳዕ ክንደይ ሓያላት ነይሮም ማለት እዩ። ሕጂ ምዚ ንሕና ኣብዚ ሕጂ ንገብሮ ዘለና ሓቂ ከዓ እቲ ቋንቋ ተሃሲዩ ፀኒሕና ንሕና እቲ ናይ ቀደም ቃላት ምዚ ናይ ሎሚ ሰማይ ንመሬት እዩ ገፊሕ ሱ እሱ ጉልሒ እዩ ንሓደ ነገር ዝገልፆ። ስለዚ ሲ ኣብ ስዕረት ይኹን ኣብ ዓወት ይኹን ብምሉእ ነቲ ኩነታት ዝገልፅ ግጥምታት ኣሎ። ገለ ካብኡ ሕጂ እዚ ገና ብኩሉ ሃርሞናት ነጋሪት ኣበው ዝበሃል እየ ዘዳሉ ዘለኹ ሕጂ ንዕኡ እቲ ህርመት እውን እንታይ ህርመት ነይሩ እንታይ ግዜ ነይርዎ ገለ መለ ንዕኡ ኩሉ መፅናዕት ይገብር ኣለኹ ዳርጋ ወዲ እየ። ሕጂ ካብኡ እዛ ጎሚዳ ትብል ቁሩብ
2: ክተናኽፋእየጎሚዳ
3: ንራእሲ ወልደን ክኤል እዩ። ራእሲ ወልደን ክኤል እቲ ቅፅል ስሙ ጎሚዳ እዩ። ጎሚዳ ቅድሚ ወራር ናይ ጣልያን ምዞም ደጓዑ ወይ ከዓ ትግራይ መንግስቲ ትግራይ ምስኦም እዩ ነይሩ ትግጥም ነዊሕ ከዓ እዩ ተካይዱ። ኣብ መጨረሻ ግን ተሳዒሮም ስዒሮም ኤርትራውያን

ካብዚ መሬት ፀሪቦም ኣባሪሮሞም እዮም። ኣብዚ ግጥሚ ይገልፆ እዩ። ኣብዚ ኣስመራ ዝሓዝሓዝ እዚ ኩሉ ጎልጎል ደቂ ተሸምገለ ብሬሳ መሊኡ ከሪሙ ራእሲ ባይሩ ዝበሃል ካብ ሃፀይ ዮውሃንስ ተሸይሙ ዝመፀ ሓደ መራሒ እሱዩ ግጥም ገይሩ ዚ ምስ ራእሲ ወልደንክኤል። ኤርትራውያን ድማ ብመሬትነት ራእሲ ወልደንክኤል ፅቡቕ ዓወት ተጓናፂፎም ኣብቲ ግዜ እቲ። ስለዚ ካብዚ ግጥምታት ዝተናኸፍ እያ እዛ። እቲ ግጥሚ ናይ ራእሲ ወልደንክኤል ግን ዳርጋ ሓደ መፅሓፍ ምሉእ ክኸውን እዩ። ብዙሕ በብዓይነት እዩ ዘሎ። ካብኡ ሓንቲ ክነቕርብ ኢና ማለት እዩ።

0: ተቀዳማይ ከምዚ ይብል
1: ደጓዑ ገለ ዝበልካ መን እዮም ደጓዑ ብልግፅካዮ መፁ ነሮም እንታይ እዮም ዝቆ
0: ደጓዑ ዳ ሰራዊት ናይ ትግራይ እዮም ኣብ መንግስቲ ትግራይ እዩ ነይሩ ኣብቲ ግዜ እቲ እበሩ ነይሮም ኣብዚ ክፉእ ዝኾነ ግብርታት ገብሩ ነይሮም ኣብቲ ወሪሮም ዝኣተዎ ቦታ ብእውነት ልክዕ ከምዚ ናይ ሕጂ ማለት እዩ ዝገብርዎ ዘሎ ሓደ ይተኣመሎም ዓተር ቆልዮም ኣብ እዝኒ ናይ ሰብ እትዎ ብርስኑ ነታን ክፀምምቲ ሰብ ነዴታት ድማ ክእዝዙ ከለዉ ጥይት ዝውሕጥ ሃንዛ ጥይት ዝውሕጥ ሃንዛ እተዘይ ኣምፃ ድማ ክንደይ ካልእ ነገራት ኣሎ ብዙሕ ክፍኣት እዩ ታሪኮም ክፉ እዩ ደጓዑ ማለት እሶም እዮም እዚኣቶም ማለት እዩ ስለዚ ኣብዚ ድሕሪ ዝውግእ እዚ እቲ ናይ ውግእ ናይ ኣስመራ ቀፂሉ እንታይ ይብል ከምዚ ይብል ማለት እዩ

ኣብ ዓፅሚ ኣዳም ሰሪሐዮ ኣብሎ

ድሓር እንታይ ከም ናቱ መልሲ ዝመስል እዚ ሰምዒ ሰማይ ተመስከሪ

0: ሓይብረቕናይ ዘሪ ክንደ ከይቐስን ጠላም ሕድሪ
1: ብዙሕ እዩ ግን ካብኡ ትንክፍክፍ ኣቢልና ንሓልፈ ኣሎና ማለት እዩ።
2: ራእሲ ኣሉላ ሓደ ካብቶም ካብ ስግር መረብ ካብ ትግራይ እናመፁ ዝወሩት ዝነበሩ ራእስታት ሓደ ኮይኑ ብ879 ንራእሲ ወልደ ሚካኤል ሰሎሙን ኣታሊሉ ብምሓዝ ኣሲሩ ናብ ሃፀይ ዮሃንስ ዝነበሮ ቦታ ሒዝዎም ከደ። ነቲ ብራእሲ ኣሉላ ኣብ ልዕሊ ራእሲ ወልደ ሚካኤል ዝተፈፀመ ጥልመት ንምግላጽ ድማ ሓደ ጥዑም ዝጊ ዝተባህሉ ብጓሂ ከምዚ ክብል ገጠሙ።
3: ጎሚዳ ጐይታይ ስሑት ምኽሪ ሰብ ዶ ተኣምን ከም ፈጣሪ ብገፊሕ ዶ ፀይብካ ምድሪ ምስ ተለጉመ 200 ምስ ደቅኻ ኣኪብካ እምበሪ ይውረየካ ኣሎ ሽም ጎሚዳ ፊትውራር ዶ ይልካ ይመውትን ደገዝማት ዶ ይልካ ይመውትን ቀኘዝማች ዶ ይልካ ይመውትን ዘብዐኛ ዶ ይልካ ይመውትን ግራዝማች ዶ ይልካ ይመውትን ተቆፃሪ ዶ ይልካ ይመውትን ቱርክብ ኣሻ ዶ ይልካ ይመውትን ቤተሰብ መውትን ዓስከርካ ዶ ይልካ ይመውትን ነፍጠኛ ዶ ይልካ ይመውትን ክትረክብ ክትስእን ዘይጥፍትን ባዕልኻ ገበርካዮ ስርሕ ብትን ይውረየካ ኣሎ ወይ ሽም ጎሚዳ ኣንታ በዓል ሓይሊ በዓል ግርማ ጐይታ ሓማእስየን በዓለማ ሰቐሉኻ ኣብ እንዳባ ሳላማ ይውረየካ ኣሎ ሽም ጎሚዳ ሓልሓል በጎስ ከለካ ፅኑዕ መሬት ኣስገደ ከለካ ፅኑዕ መሬት እንታይ መእተዊኻ ናብ ሰንሰለት ይውረየካ ኣሎ ሽም ጎሚዳ እዞም ደጓዖ ክንደይ ኣሚንካዮም ምሒሎም ኣይጠልሙ እንደኢልካዮም

እቲ ዝካየድ ዝነበረ ወራራት በዞም ክንጠቕሶም ዝጸናሕና ብወገን ደቡብ ዘለዎ ጎረባብትና ማለት ትግራዎ ጥራይ ኣይኮነን ዝካየድ ነይሮም። በብእዋኑ ካብ ስግር ባሕሪ ዝመፁ ዝነበሩ ከም በዓል ቱርኪ፣ ግብፂ፣ ጣልያንን እንግሊዝን ዝኣመሰሉ ገዛእቲ እውን ነዛ መሬት ንነዊሕ ዓመታት ገዚኦማን ኣሳቂዮማን እዮም። ነዚ መድረኻት እዚ እውን ህዝብና ብቐንኡ ገሊፅዎ እዩ። ዘማት ወድ እኩድ ዝተባህለ ኤርትራ እውን ኣብ ግዜ መግዛእቲ ጣልያን ዝነብር ዝነበረ ንመግዛእቲ ተቃዊሙ ኣብ በረኻ ሰፊሩ ዝነበረሉ ግዜ

0: ወተሃደራት ጣልያን ብሽርሒ ምስ ሓዝዎ ዝደረፎ ንወለዶ እናተመሓላለፈ ዝፀንሐ ደርፊ እስከ ንስማዕ
1: ዶረተላ እስረዉ ክልዕሊ ዲ ኣስረዉ ከርኣስ ፈረስ ወደቡ ካ ኣስረዉ እቲ ህ ለዶር እላ ልሕላ ይብል ኣሳብ ዳለት ባለ ተር ኣሳ ፈረስ ጋባ እያ ለዶረት ከዲበር ኣሳ ፈረስ ኣሰረዉታ መንጆሮ መንጆር ጠነ ፈረስ ንእምራ እዩ ወደቕ ምንኮር እንደ ብየለ ኣሳብ ዳለት ባሃል ምነ ሕላይ ሓቆሃ ዳማት ምን እላ እሱር እንንቱ ሓተ ፈተይቲ ዓለት ይብሉ ለፈተይቱ ለጥዕብ ለናት ዓበየካ ምንገቢ ዓርከ ማለት እያ ፈተይቱ ለጥዕባት ዓበየካ ምንገቢ ንጣልቃከ ብየለዉ ካለፈተይቱ ከም ጠው ተቀቀደሞ ኣትገሰ ሕቲ ነለዶር ለም ልብል ሃላ ውላድ ምሃን ውድ ምሃንቶም እሎም ለጣይኡና እተማላ ሓላልና እሽፍርና መጡና ወተዋከታ ብዕብና ኣግብር ግብአል ብሉና ሕና ወእንታው ሓንበላይ ድሚ ገበል ሓሙና ውለወት ክልኦት ለዳመር ኩሎም ልሕበር ርእስኡና ኣዋድድ ለሰወጣር ማላትሓን መና ማያን ልሓርቡና እሊ ጥዕብ በዕል ምስጢር ይጠበጥ ጥለዕፉና ብ አደርደ ወመንሱራ ወላካታይ ሃላጋ አደርደ ወመንሱራ ወላካታይ ሃላጋ አቡክ ወአምና ምትወለዳ ፈላጋ አብ ሞት ወቀትል ሃፈራዊ ሽሓገ ስርዋል እንደ ሸላጋ ግልጥልያን ይሸገ ተሪክ ፍሩስ ልዳግሞ ደብር ኮከን ወቃላይ ትሰይ ባልምስጢር ጥርምቅ ወላትሓላይ እቲ ዴና ፍርንጂ ወተራሳ ሓምበላይ ወትማ ጠና ዲብ ክሎታና ውልደ ቃላይ ዋልድ ዳጋብኣት ኩኩይ ክልክል ሕበር ግንሓና ዮም ተለኣክል መሪትና ብዕላላ ሳርሓና ትወለምና ክም ምንገብ ደማ ሰከበላና ውላድ ምሃን ወድማንቶም ኣሎም ልትከብድዓትና ላጣይኡና እተማላ ሓላልና እሽፍርና መጡና እተዋከታ ብዕብና ኣግብር ግበል እብሉና ኣና ውእንተ ሓንበላይ ድሚ ገበላ ሓሙና ውላድ ክሎት ለድእግ ኩሎም ልሕበር ርእስኡና ኣዋልድ ለሰጦር መላትሃን መናማያን ሓርሙና እሊ ጥዕብ መል ምስጢር ይጣበጥላፉና እሊ ጥዕብ መል ምስጢር ባል ይጣበጥላፉና ናይ ዳማት ክምሰል እላ
2: ወላይ ራእስተሰማ ኣጀኹ ሃገረይ ናበሉ ኣጀኹ ሃገረይ ንሕና ብባእዳ ናይ ንግዛእን ኢና ብጥልያ ምፅዓብ ንግዛእን ኢና ንሕና ጨውና እኳ ኣኽለና ኤርትራውያን ሲ ጨውና እኳ ኣኽለና ኢሎም እምቢ እምቢ ዝብሉ ነበሩ ከዓ ራእሲ ተሰማ ከዓ ራእሲ ተሰማ ወይ ራእሲ ተሰማ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቀት ቅሩብ
1: ወልል ወዲኮ ኩም ፈገርኩ ግሪደ ይኩን ብዕዳም ከማን ግሪደ ይግ ትፋኖዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቀት ቅሩብ

0: ግሩም እዛ ኩሉ ልላ ትሸቃ ይባ ድሓን እማት ዋጀኒት ዘበሩ ዓበይቱ ምን ሞት እማት ወአጀኒት ኣክል እያ ንቀስና እግልኒ በለንቃ ዝረዘ
1: እዚ ጠብዓ ንኩሉ ልን ወዳእና ኣክር ልመቀየሲ ይህኩም ማለት በይ

0: መዲብ ክልል ኣልፍ ብ13 በፅሕና ክበለቱ ኤርትርያ ምን 82 ሓተምና 82 ዲብ ኣፍሪቅያ ማትሊ ትሓት ሳሃር ኣፍሪካ ንብል ህልሌና ሓተምና 82 እትሊ ደረጃ ትእሊ ለበፅሓ እያቶም በለቱ ሰበትሊ ለነታይጅ ክንመስል
1: ማት ኣውሓድናሃ ማ ጀኒት ኣውሓድና ወልሳዕ ገል ናውሕዶ ጀህድ ክምሰላ ትሓዘ እመርቶ ዲብ ላ ዘ ላሃላ መታክል ምን ኣለዋ ትሓተ ግለ ድሃር መ መታክል ቱ ላሃላ ከፎ ግለ ትሓልፍ ቀድር
0: ሓተይ ለመታክል ላሃላ ጠብዓ ኣወል ሕዲና ናበይ ሰብ መቕደረት ናይ ዓፍየት እሊ ወሮምና ኣወላይ መታክልቱ ረቅም ሌጠኒ ይገቢእ እግል መሰል ለመትሰባል ልግባእ ወባህለት ዲብዓትካ ደገሰይካ ከማን ሸቅየት ምስላ ቀደም ንዳል ላዕላ ወእዚ ጠጃግሩ ድየለየካ ጠብዓ እዚ ደውለት ገበአና ወብዙሕ ናይ እጅትማዕየት ኣላ ኣላ እሊማ የለት ፈናት ዘበትሊ ዲብ ዓይነት ወዲብ ረቕም ኣማ ብዝሐ ናይ መቕደረ ሰብ ዓፍየት ወኣክሳ እይን እሊ ወሮ ላዓበ መታክል ኣላ ብዕለት ክባን ናይ ቴክኖሎጂ ወናይ መሻቀይ ኢሎም ምና ኣወላያም መታክል ዘለውቱ ብዕድ በዲር ዲብ ለልትሓላለፎ ሕማማት ሌጣት ርኩዝ ላዓለ ኩሉ በርናምጃት ዛልተካፍያ እዚ ምን ሕምሳ ሓተ ስ ሕምሳ ወክለ ምእታይት ዲብሊ ዓድና ለመይቶ ሚቶ ኢል ዓዲ ኣምራት ከረ ደቅደም ስከሪ ወናይ ኣስራር ወናይ ልብ ሕማማት እቡ መይት ኣለ ለበሳዳ እሊ ባህለት ሎም ለዓዲ ሕማማት ልሳእ ኣስረትናሆም ውይህለው ንባህለት ይኮኒ ላኪን እቶም እተኣካኖም ድህለው ለሞት ናይ እቦም ለመይት ኣዳም ዲብ ልሑድ ጌሳ ወበሊ ልዓዲ ሕማማት ለመይት ኣዳም ዲብ በዝሕ ጌሳ ሰበትለ ዘ ክልኦት መሻክል ኣለ ባለቱ ለፀወረ ዘ ካብዳ ባለቱ ካሊእ ናይ ጠብዓ ለ ዘ ምስሊ ናይ ደዋይሕ ምስሊ ናይ ጀው ዓፋነት ማይ ይሃለዮት ወልዮታት ለልፃባጥ ማ ኣለ ማለቱ ንዲብ ነዳፈት ልግባእ ዲብ ሲቶ ልግባእ ማይ ሓቆይ ኣላ ጠብዓ ናይ ቅዛ ድምነት ከማንሊ ወሮ ምና መታክል ትበለቱ ምስልህን እንተተሓበረ እያ በለቱ በትሊ ሊ መታክል ኢላ ኣላ በለት ዘ ራብዓይ ርእየት እስትራቴጂየት ናይ ዛረት ዓፍየት ባፅሓ ምልና ዘ ወዲብሊ ምና ለፈረግናሆ ኣማ ግል ኣውለወየት ትተየቦም ልህልየ ትብሎም እሎም ኣለዉ ብዕድ ብልካስ እሎም ናይ ምትሓት 28 ምዕል ኣለዎ ጀኒ ዲቦም ልህልየት ሞት ከማ ንግልጋብሆት ወሮ ምና ኣህምያት ኣማ ኣውለውያት ህዩ ብልሃለ ፈለቱ ሰበትሊ ኢለን መስለ ባሓጪር ለመታክል ኣላ
1: ለመታክል ወገበይ ሓል ለልትፈታሕ ኣባህያኒ ኣድረሶት ቴክኖሎጂ ኣትዮት ጣወሮት
0: ዓቅም ናይ ሰብ
1: ወለሄድ ለጀህድ ልኢል ኣትካርም ተላላ ኣላ ማለት እዚ ሃላ እናሃየነ ዲብ ኣርዴት ለሃላ እና ማእሳሳት ሰብ መቕደረት ወገለ ይኹ ለመጅተማዕ ከፈለት ናፋዕ ባህላ እክል አይ ለእስተፊድ ምናሃላ ወዲ ግሊ ጣወረ ሀ መተረት ሃለየት ኣ
0: ጠብዓ ክማ እተርእየት ልበለኪተ ለዶል ለርእየት ኣመል እስትራቴጂየት ናያ ናይ ውዛረት ዓፍየት ሚኒታ መጅተማዕ ለመርሑ ብርናምጅቱ በትሊ ኩል ዶል መጅተማዕ ልየልቡ መጅተማዕ ልኢሻርክ በርናምጅ ድለት ዓወት ይገድርኒ ሽ ኣብ ኤርትርያ ናዩቱ ክማሉ ልርዩ ግላ ግሊ ከደማት ኣማ ግሊ ክድመት ለብውዛረት ዓፍየት እንታይ የባለቱ ዚብሊ ገለ ኣማክን እብሪም ልይ እምባፅሳን ለማቅጠረት እናሓጠት

0: ገሌሆ ብናይ ዝሩፍ መሻክል ይመፅእ ኣለ ምስተሽፈያት መተኣኻር ኣላ መተኣኻር እዚ ሊ ምንከር ኣለና ደረጀት ናይ ኣንፋር ማለት እብሊ ሰበብ ሊ ይመፅእ ኣለው ኮ መብዝሑ ልትናፋዕ ብግላ ከደማት ላ ኣለ ማለት ሰበትሊ ያናና ክም ረአይናየ ብዙሕ መተኣክል ምና ሸዓብ ለመፅእ መተኣክል ሃላ ይእብልኒ ላኪን ሚት ሊ ዲብ ዕምር ምትሓት ዕምር መትሕዳይ ክሽቦ እምበ ምን ኣርባ ወሲዕ ምን ምእታይት ምና ኣማክን መንኡ ዘባታት እንብለን ኣሌና 49 ምና ኣዋጃ ባለቶ ክሽቦ ኣዋልድ ኣንሳት ክምል ኣጋይ ሰጋግ ላኪን እስ ክለስስ ምን ምእት ኣዋጃያ ኣለያ ኢለ ዘቤቱ ልሳዕ ገለ ክፋል ምና ናይ ሸዓብ ስክለ ከሽብ ኣለ ማለቱ ብዕድ ንዓብየት መሽክለት መተኣኻር መተኣኻር ኢላ በሸዓብ እንዳ እንተብሃ ሓማ ምንገቢ ክጦርያት ለቦኣሻይር ናይ ምስናዊ ናይ ጀኔት ራ ምንገበ ምስተሽፈ ግልብዛሕ ያነ ትፋቅድ ባለት ከብዕድ ብዙሕ መሻክል ሃለ
1: ይብልና ከማለት ብል ፀንሓካ ሸዓብ ግለ ጣወረብ እቱ ክዳማት ላሃላ ኣዋል ግለ ትናፋዕቦ ዲብላ ሃላየ ግልወሰግ ግለ እዚ ጋ ምንገብእ ግለ ትነዘም ሰበት ሃለየት ሎ ዲብ ኣሻረኮት ሸዓብ ሀየ ከፍ ኣለና
0: ኣሻረኮት ባህለት እዘ ኣወል ንኣወላይ ብርናምጅ ለሸዓብ ግልሻርክ ወግለ ከደማት ላሃላ ግልንናፋዕ ብ ግለ ትኣከብ ለት እዚ ትል ቅርቡ ወቅት ብዛሕ ኣላ ዲሓተ በና ዲሓተ ኣካን ጃምዓ ወለ ፈንጠረ ደገጌት ወለ ፈንጠረ ኣብያት ኣላ ኢለ እዘ ብርናምጅ ድራሰት ግለ ጅናቱ ወለ ግል ዓፍየቱቱ ግለ ዓፍየትና እዮም ግል ትኣከብ ለት ግል ትነባህላ ዲብ ለቀርበ ለ ልተኣከባላ ወለ ጃማዕ ሃለ ማለት እዚ ለተዕብያት ልሕና ወዲኡ እይ ዲብ ምስተሽፋ ወሊ ዲብ ዕላም ወዲ ህሌና ወዲብ እይ መርከዝ ናይ ኩሎ ድራሳት ለ ብክቱብ ልግባ ብሬድዮ ልግባ ብዲብ ሕክምና ለመፀ ከማን እሊ ተዕብያት ሊ ገይሰ ኣለ ማለት ሰበትሊ ለመሻርከት ናይ ሸዓብ እብሊ ስምሽን ሊ ዘይዳ ማለቶ ብርናምጃት ሊ እንደ ኣምሮም መቕደረቶም እ ክብ ኣባልካ ክምሻርኮ ዲቡ ኣረሜቱ እዳረት ንወሰን እዝምታ ማለት ምና ኣቕሊ ምነበገስካ እስካዓት በፅሕ ኩሉ ናይ ተንሲቅ ወሸክል ሰበት ኣላግሉ ይፀግመና ንሕነ ግልግልልን እዩ ገለገለ ኣማክን ሃላ ልዩ ልበፅሕ እዚ ሉ ናይ ሓኪም ኣጋር ልእምብሉ ማለት ግለ ናይ ንዳል ዓፍየት ዓወታት እዚ ምን ክለ ኣልፍ ዓስርሰዕ ምን ጀዲድ ኣንበትናሁ ወለረይማ ኣማክን ወልዩ ትበፅሕ ኣማክን ብእዱግቱ ብኣግማልቱ ብገሌቱ ብእገሮምቱ እንደገሰው ኢሉ ናይ ተጥዒም ልግባ ናይ እማት ንዓመሲ ረዓየት ኣሂቦት ዲቡ እዮ ዓብ ተረት ዝተለው ኣለዉ ፈለቱ ሰበትሊ ኣነ ሸዓብ ግልሕመ ይገድን ላኪን ብርናምጃት ንመሻክል ሃለ ነምሩ እግሉ ለገቢእ እግሉ ሓል ለወደ እግሉ ለባልሕ እየ ለወዛረት ዓፍየት ትሸገር ለየት በለቱ
1: እዚ ዲብ ደንጎባ ለውቃት ነገይ ሰበት ለየት ለሰለስ ለእለን ትብል ፀንሓካ ህዳይ ትሓት ዕምር ወክሽቦ ኣንሳት ከምሰለማ መተኣካር ዲብ ኣብያት እብሪም ልግባ ማሕገዝ ብመፅዕን ለሃላ ተኣኺራ ትግል ኢለሃለ ክልአት ዓንቀርማ ሃለየተ ዘጀኒት ለደራይ ዓዳት ለምበለ ሓተ ምነ ክልአት ዓንቀር እሊ ኩሉ ምኑ እግል ሰለም ለሸዓብ ገለ ንልእከት እንዳሓለፍካ ኣባግነት
0: ወላይ ምብልና ሓተ ኩሎ ለእየ ሓጀት ወደድ ይህለየካ ግል ምሳል ክሽቦ ነስእ

0: ኣማሊ ካልእ ናይ ዓንቀርኒ ይበሉ እስኣሎም ግልሎም ጅማዓት ሎም ወሰልኩዎም ኣና ሃል ንክከለቕ ድ ይብለና ረበ ክልሕድ ኢላ ሓጀት እለታት ሓዘኩም ኣመካምላም ታማም ዚሕ ንኸልቀና ኢሎም ዓንቀር እነውክ ለና ኣመሎም ንኣከሽብ ኣለና ሃል ረባ ዓንቀሳ ኣማ እዘየዳትና እምብል ለና እሊ ሰኣል ወሮት ዛት እብዲን ተብለ ንሪዩ ካሊእ እብዓፍት ምልካስ እትሊ ናይ ክሽቦ ወናይ ዓንቀር ከለመሊ እኩር ለገብአ ለመድ እዚ ብዙሕ ሓጃ ትገብያ ግል ዓምሳት ለገብአለ ግል ጀናን ውሽ ዶ ትወለድ ለገብአለና ጀናን ውሽ ግል መሰል ኣብስክ ስስ ሸሃር እምበልጥ እም ሓተ ይትህቦ ዝበሃል ልሻመት ለሂቦ ኣለዉ ክሕለት ልወዱ ኣለዎ ዓንቀር ክልአ ኣላ ኢላ ሓጃት እሊ ምድረትኩምቡ ወሓረድ ይበዓ ኢለ ፀወርኩምቱ ወለጅነ ክመስክን ውእሊ ብኢ ኣምር ግል ዓመት ስለ ገቢ ኣመለኩሽቦ ነወሱ ግላ መደረት ግላ እሙ ግለጅናሃ ሰበት ብቱ ኣነ ብል እሊ ምጅተማዕ ምን እሊ ድንጉር ለገባ ዓዳት እብዲን ክቡት እዩ እብ ቃኑን ለእጀዘ ዓፍት እበኣዛቱ ላኪን ሚት ኣዳም ሰበት ንእዕትቃዳት ናይ ሰበት ኣምና ቡ ኣጊዳይ ግልሕ ደጉ ይቀድር ጠብዓ ላኪን እለን ሰለስ ሓጀት እለን እንዳ ኣመራ ኣማ ብኣምር ኣማ ፈረት ኣማ ኣብዲን ድዩን እንድትከለበ ግል እዞምምኑ እትፋነ
1: ትሑም ንሓምደካ ዶክተር ሓምድ ዑስማን ከሊፋ ምን ወዛረት ዓፍት ርእስ ፋየሕቲ ሰዓት ላኪን ታመስ ሰበተለየ መዕል ሓሪት ብዕል ፅባጥ ግል ነትራከብቲ እንሻላ እስኩ ሽክረን ሓይሳም ወሓይሳት መተቕብለት በርናምጅ ገለብዳሓን ናዮም ርእስና ልታብዕ ፀንሐኩምቱ ዲብላት መማምህለና ሳምን ሓሪት ብዕል ፅባጥ ንማፀአኩም እንሻላ

እዚ ሰላምታና ተቐበሉ ፈነውና ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ተምስኡ ሎሚ ዓርቢ ሓደ ግንበት ሰዓት 9 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴ ንምክታልኩም ብክብሪ እናዓደምኩ ፈለማ ኣርእስተ ዜና። ዓለም ለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም መበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ማሕበር መምህራን ጨንፈር ጋሽፓርካ ሻምናይ ጉባኤኡ ብምቅናዕ ሓዳስ ኣካያዲ ኣካል መሪፁ። ኣብ ንዞባ ሓጋዝ ዕቃብ መቆላውያን ኣግራብ ዝምስገን ውፅኢት ተረኺቦ። ኣብ ዜናታት ወፃኢ ሰራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ከተካይዶ ንትኽእል ዳግማዊ መጥቃዕቲ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቕዎ። ፓኪስታን ዘመናውያን ሳማሪናት ካብ ቻይና ክትርከብ ጀሚራ። ህንዲ ወታደራዊ ዓቕማ ንምድንፋዕ ዘኽእል ዝተራቕጠ ሚሳይላት ብብዝሒ ከተፍሪ ምዃና ኣፍሊጣ። ዝርዝር ዜና ባሕቲ ጉንበት ዓለም ለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ

0: መበል 35 ግዜ ተዘኪራ ወኪል ኤሪና ዳንኤል ወልዱ መልክዕ ፀብጻብ ዘዳልዎ ትሕዝቶ ግረ መስቀል ገረስጌር ከቅርባ እዩ
1: ውዳበ ሰራሕተኛታት ደራኺ ንልምዓት ብዝብል ቴማ ኣብስ መረ ኣብ ዝተካየደ ሚኒስትራት ዝርከብዎም ላዕለዎት ሰበ ስልጣን መንግስትን ግንባርን ዝተረኽብሉ ስነ ስርዓት ምክትል ዋና ፀሓፊ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣቶ ክብሪ ኣብ ኪዳነ ብዘስምዖ መደረ ዝኽሪ ባሕቲ ጉንበት ክብሪ ስራሕ ዋጋ ህርኩትና ሰራሕተኛታት ከምኡውን ኣብ መላእ ዓለም ንዝካየድ ዘየቋርፅ ቃልሶም ንርትዓውነት ማዕርነትን ምችእ ኩነታት ስራሕን ዘዘኻኽር ደወል ከም ዝኾነ ገሊፁ ኣቶ ክብራ ባስዒቡ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣብ ምውዳብ ሰራሕተኛታት ኣብ ምሕያል ደቂ ኣንስትዮ ኣብ ምምልማል መንእሰያት ብሓፈሽኡ ድማ ኣብ ኣቕርቦት ትምህርታዊ ሞያውን ቴክኒካውን ስልጠናታት ምቕሉል ኣበርክቶ ክገብር ከም ዝፀንሐ ኣድማዕነቱን ስፍሓቱን ክዓቢ ብምሕላን ድማ በብዘብኡ ማእከላት ስልጠና ክህሉ ትሕተ ቅርፃዊ ስራሓት ይዳሎ ከም ዘሎ ኣብሪሆም ቃል ፈደረሽና ስራሕቲ ዘቕረበ ኣቶ ብርሃነ ገብሪ ህወት ቦጎ እዛ ዕለት ኩሉ ኣበርክቶ ሰራሕተኛታት ዝዝከረላን ዝምስገነላን ከምኡውን ዝጎደለን ክግበር ዘለዎን ዝግምገመላን ምዃና ብምሕባር ብዘይውፍይ ሞያዊ ኣእዳውን ኣእምሮን ክሰምር ዝኽእል ራእይ ስለ ዘየለ ኩሉ መዳያዊ ፃዕሪ ሰራሕተኛታት ክዓዝዛ ዝኻኺሮ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ዕዮ ኣቶ ወልደሱስ ኤሊሳ ድማ ናይ ሎሚ ዓመት ባሕቲ ጉንበት ምዕሩይ ናይ ስራሕ ኩነታት መሰላት ዕዮን ሰብኣዊ ክብሪ ሰራሕተኛታትን ብምርግጋፅ ኣፋይነትን መሃዝነትን ንምድራኽ ናይ ዘካየድናዮ ቃልሲ ውፅኢት እናዝተማቐርና ብድምቀት ትበዓል ከም ዘላ ገሊፆ እቲ ናይ ዝኽሪ መደብ ብባህላውን ስነ ጥበባውን መሰናዶታት ደሚቑ ነይሩ ከሎ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ብምክንያት ባሕቲ ጉንበት ዓለምለኻዊ መዓልቲ ሰራሕተኛታት ኣብ ቀንዲ ጎደናታት ከተማ ኣስመራ ናይ ፅሬት ወፈራ ኣካይዶም
0: እዚ ከምዚ ኢሉ ግብራዊ መዓልቲ ሰራሕተኛታት ውዳበ ሰራሕተኛታት ደራኺ ንልምዓት ብዝብል ቴማ ብደረጃ ዞባ ዶብ ኣቑሒ ባሕሪብ ከተማ ዓሰር ተዘኪራ ሓላፍ ጨንፈር ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣቶ ሑሴን ካልድ ኣብ ዝስምዖ ቃል እታ ዕለት ሰራሕተኛታት ኤርትራ ፖለቲካዊ፣ ማሕበራዊ፣ ቁጠባውን ባህላዊ መዳያት ብዛዕባ ዘሰላስልዎ ድምፆም ዘስምዑላ ህላወዮም ዘረጋግፁላን ቃሎም ዘሐድሱላን ዕዝዝቲ መዓልቲ ከም ዝኾነት ገሊፁ ኣብቲ ዞባ ዓቕምን ብቕዓትን ሰራሕተኛታት ንምድራኽ ዝተፈላለየ ስልጠናታት ኣስተምሮታትን ሰሚናራትን ከምኡውን ውድድራት ስፖርትን ሓፈሻዊ ፍልጠትን ዘጠቓልል መደባት ከም ዝትግበር ብምጥቃስ ኣካላት መንግስትን ግንባርን ከምኡውን ብሕታውያን ትካላትን ዝገብርዎ ምትሕባር ኣመስጊኖም ሓላፍ ፖለቲካዊ ጉዳያት ህግደፍ ኣቶ ገብሪ ሂወት ተስፋይ ብግድኡ ሰራሕተኛታት ኤርትራ ንሓደ ዘመን ዝቐፀለ ፖለቲካውን ዕጥቃውን ቃልሲ ብምክያድ ናፅነት ንምርጋፅ ኩሉ ዓይነት መስዋእቲ ስለ ዝኸፈሉ ባሕቲ ጉንበት ሓለፋ ከም ዘለዎ ኣረድዩ ሓላፍ ጨንፈር ዕዮን ማሕበራዊ ድሕነትን ኣቶ ዮሴፍ ፍሳሀየ ብወገኑ ዕዮን ዓያነትን ክብምባል ኣፍራይነትን ጥዑይ ዝምድናታት ዕዮን ንምርግጋፅ ብዝለዓለ ከም ዝስራሕ ብምሕባር ምስ መሻርክቲ ምትሕባር ሓጋዝ ስልጠናታት ከም ዝውደብ ኣብሪሂቦም ኣብቲ ኣጋጣሚ ሃማማትኤን ሃማድኤን ናይ ደገፍ ቃል ኣስሚዖም ኣብ ማሓዳሪ ዞባ ዶባ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃብዎ መዛዝሚ ቓል ውዳበ መሰረት ዕብትን ንዕባለን ስለ ዝኾነ ኤርትራውያን ሰራሕተኛታት ሃገራዊ ንቕሓቶም ብምብራኽ ክብርታቶም ሓልዮምን ዓቕምታቶም ኣራቢሖምን ካብኦም ዝሕተት ኣበርክቶ መድረኽ ዝሓቶ ምዃኑ ገሊፆም እዚ ከምዚ ኢሉ እንከሎ ኣብቲ ዕለት ሃኮሴ ማእከል ሙያዊ ስልጠና ኣብ ከተማ ዓሰብ ኣመሪቑ ማሕበር መምህራን ጨንፈር ዞባ ጋሽ ባርካ ብቅርደት ኣብ ዘቃንዑ ሻምናይ ጉባኤ ሓዳስ ኣካያዲት ኣካል መሪፁ ኣቦ ወንበርቲ ጨንፈር መምህር ስፋልደ ተስፋ ማርያም ሙያዊ ዓቕምን ማሕበራዊ ጥምረትን መምህራን ዝድርዕ መደባት በብእዋኑ ከም ዝትግበር ጠቂሱ መምህራን ብሓፈሻ ኣባላት ማሕበር ድማ ብፍላይ ኣብ ምድንፋዕ ማሕበርን ዓቕምታቱን ናበርቲዖም ክሰርሑ ፀዊዑ ሓላፍ ማሕበር ኣብ ንኡዞባ ቁርደት መምህር ዑስማን ዓብዱ ብወገኑ ንመምህራን ዝውሃብ ስልጠናታት ኣገዳስነት ዕዙ ስለ ዝኾነ ብሰፊሑ ክድፋኣሉ ከምኡውን ኣባላት ማሕበር ግቡኣቶም ከምማልኡ ኣዘኻኺሩ ኣብ መወዳእታ ሓላፊ ቤት ፅሕፈት ትምህርቲ ንእዞባ ቁርደት መምህር ፀሃይ ብርሃነ ዝተመርፀት ሓዳስ ኣካያዲት ኣካል ኣብ ምሕያል ንጥፈታት ማሕበር ቀላስተራ ክህልዋ ተላቢኡ ኣብ ንዞባ ሓጋዝ መበቆላውያን ኣግራብ ንምዕቃብ ብምውሃድ ህዝቢ ኣብ ማሓደርቲ ከባብን ኣባላት ሓለዋ ሃብቲ ገረብን እንስሳ ዘገዳምን ዝተካየደ ፃዕሪ ዝምስገን ውፅኢት ተረኺቦ ሓላፈ ሃብቲ ገረብን እንስሳ ዘገዳምን ኣቶ ብርሃነ ንጉሰ ኣብ ዝሓለፈ ዓመታት ኣብ ማሕደራት ከባቢ ሸበቕ ዓዲ ኣረይ ኣወንጀልን ሓሻይን ብብዝሒ ብርሰት ኣግራብ ይርአ ምንባሩ ብምሕባር ሳላ ዝተካየደ ጉስጓሳት ንቕሓትን ኣፍልጦን ነበርቲ እናበረኸ ብምፅኡ ኣብዚ ግዜ እዚ ብኣብነት ዝጥቀሳ ኮይነን ምህላውን ኣብርህዮ ምስ ምዕቃብ መበቆላውያን ኣግራብ እንስሳ ዘገዳሙን ይስስኑ ምህላዎም ብምጥቃስ ኣብ ትካላትን ናይ እምነት ቦታታትን ዝውሰድ ዘሎ ተበግሶታት ምግራብ ብዝለዓለ ክድፋኣሉ ፀዊዑ ከባቢታት ገዳም ፃዕዳ እምባ ምሕዳር ከባቢ ኢዳምር ኣሸራ ዓድ ዑመር ፋናን ካልኦት ከባቢታትን ኣብ ምዕቃብ ኣግራብ ብኣብነት ዝጥቀሳ ከባቢታት ምዃነን ብምግላፅ ሓሓሊፉ ዝረአ ብርሰት ምግታ ኣራም መቕፃዕቲ ከም ዝብየን ኣነፂሮም ነበርቲ ብዝሃቦ ርእቶ ኣብ ሓለዋ ኣግራብ እንሳ ዘገዳምም ዝካየድ ዘሎ ዝተዋህደ ስራሕ ከባቢኦም ናብ ንቡር ይምለስ ከም ዘሎ ብምሕባር ኣብ ሓለዋን ክንክንን ኣግራብ ኣበርቲዖም ከም ዝሰርሑ ኣረጋጊፆም ኣብ ንዞብ ሓጋዝ 38 ኣባላት ሓለዋ ኣግራብን እንሳ ዘገዳምን ተዋፊሮም ከም ዘለዉ እቲ ዝተረኽበ ሓበሬታ ኣፍሊጡ። ማሕበር ትምህርቲ ምምራሕ መኪና ዞባ ደቡብ ኣብ መወከስ ሆስፒታል ዞባ ደቡብ ኣብ ዝርከብ ማእከል ሕክምና ፌስቱላ ተዓቂበን ክንክን ዝግበረለን ዘለ ወገናት ገንዝባ እውን ሞራላውን ደገፍ ገይሩ ብ30 መያዝያ ዝተካየደ ናይ ምብፃሕ መደብ ካብ ኣባላት ማሕበር ዝተዋፀአ ገንዘብ ንተሓከምቲ ተዓዲሉ ኣቦ ወንበር ማሕበር መንእሰይ ካልድ ዓብዱላሂ ኣብ ዝስምዖ ቓል ምሕጋዝ ፅጉማት ወገናት ካብ ቀንዲ ዕላማታት ማሕበር ከም ዝኾነ ብምጥቃስ ንተሓከምቲ ፌስቱላን ምድጋፍ ዝተወስደ ተበግሶ ኣካልናቶ ከም ዝኾነ ገሊፆም ክኢላታት መወለዳን ዶክተር ሃብታ ሃይሎ መለኮትን ዶክተር ኣብርሃም ኣማኒኤልን ብወገኖም ቀንዲ ጠንቂ ፌስቱላ ክሽቦ ደቂ ኣንስትዮ መርዓ ትሕቲ ዕድመን ቅድሚ ሕርሲ ግቡእ ክትትል ዘይምግባርን ከም ዘጠቓለል ብምጥቃስ ንምውጋዱ ብንቕሓት ክስራሕ ተላብዮም ኣብ 219 ዝተመስረተ ማሕበር ትምህርቲ ምምራሕ መኪና ዞባ ደቡብ ኣብ ምዝባታት መንደፈራ ዓዲ ቀይሕ ደቂ ምሓረ ሰንዓፈ ድባርዋ ሰገነይትን ዓዲ ኳላን ዝነጥፉ 21 ኣባላት ኣለዎ። ዜና ምስዋእቲ ገዲም ተጋዳላይ ምክትል ተለንተ ተስፋይ ተኽለ ሃብተ ሚካኤል ብ29 መያዝያ ኣብ መበል 72 ዓመት ዕድሚኡ ብሕማም ተሰውኡ ኣብ ወርሒ ሕዳር 1973 ናብ ተጋድሎ ሓርነት ኤርትራ ዝተሰለፈን ኣብ ወርሒ ሕዳር 1974 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተፀንበረን ተጋዳላይ ተስፋይ ኣብ ተዋጋእ ሰራዊት ክፍሊ ምንቕቃሕ ስንኩላን ከምኡውን ስታፍ ኤምዳድ ክፍለ ሰራዊት 61 ተመዲቡ ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ። ስቡ ምክትል ተለንተ ተስፋይ ተኽለ በዓል ሓዳርን ኣቦ 4 ውሉዳትን እዩ። ስነ ስርዓት ቀብሩ ድማ ትማል 30 መያዝያ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቃብር ሓርበኛታት ኣስመራ ተፈፂሙ። ሚኒስትሪ ምክልኻል ብመስዋእቲ ገዲም ተጋዳላይ ምክትል ተለንተ ተስፋይ ተኽለ ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤቱን መቃልስቱን ፅንዓት ይሃብኩም ይብል። ዝኾንኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ወፃኢ ሰራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ክተካይዶ ንትኽእል ዳግማይ ምጥቃዕቲ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቑ። እዚ መጠንቀቕታ ዝውሃብ ዘሎ ፕረዚደንት ትራምፕ ኣብ ልዕሊ ኢራን ዳግማይ ምጥቃዕቲ ክጅምር ከም ዝኽእል ኣብ ዝእምተሉ ዘሎ እዋን እዩ። ማእከላይ እዚ ኣሜሪካ ብወገኑ ኣብ ኢራን ንትሕቲ ቅርፂ ልምዓትን እስትራቴጂያዊ ቦታታትን ዒላማ ዝገበረ ሓፂርን ፅዑቕን ደብዳብ ንምክያድ ውጥን ከም ዝሓንፀፀ እዩ ዝገልፅ ዘሎ። ይኹን እምበር ሓለዋ ሰውራ ኢራን ኣብ ዘወፅኦ መግለፂ ሃገሩ ኣብ ልዕሊያን ዝፍፀም ምጥቃዕቲ ካብ ናይ ቅድሚ ሕጂ ዝሓይለ መልሰ ግብሪ ንምሃብ ድልውቲ ከም ዘላ ኣፍሊጡ። ፕረዚደንት ትራምፕ ኢራን ብመሰረት ዝቐረበሉ ኣማም ብስምዕም ዘይትበፅሕ ኣብ ልዕሊያ ከቢድ ዕንወት ዘውርድ ተወሳኺ ወታደራዊ ስጉምቲ ከም ዝወሰድ ክጥንቀቕ ጸኒሑ። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ኢራን ኣብ ዘካየደቶ ን4 መዓልታት ዝቐፀለ ኩናት 25 ቢልዮን ዶላር ከም ዘህለኸት ቤት ጽሕፈት ምክልኻል ኣሜሪካ ማለት ፔንታጎን ሓቢሩ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ወታደራዊ ውፃኢታት ኣሜሪካ 4 ዕፅፊ ካብቲ ዝተዋሃበ ኣሃዝ ከም ዝኾነን ልዕሊ 100 ቢልዮን ዶላር ከም ዝበፅሕን ገሊጹ ኣሎ። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወታደራውን ፀጥታውን ቅልውላው ዋጋ ነዳዲ ድሕሪ 2022 ናብ ዝለዓለ ደረጅኡ ከም ዝዓረገ ተገሊጹ። በዚ መሰረት ካብቲ ዝቐንዮ ብልዕሊ 7 ሚታዊት ብምውሳኽ ንበርሚል 126 ዶላር ከም ዝበፅሐ እዚ ድማ ኣብ ዕዳጋታት ዓለም ንፀንሐ ፀቕጢ መሊሱ ኣጋዲድዎ ከም ዘሎ ተቓሊሑ። እዚ ከምዚ ኢሉ እንከሎም ምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ወደባታዊ ሲኖን ዘሎ ክርደና ክትፅመሞ ከም ዘይትኽእል ኢራን ሓቢራ። እቲ ሰጎምቲ ተፈጢሩ ዘሎ ወታደራዊ ኩነታት ብዘተን ምዕራፍ ንዝውሰድ ተበግሶ ዝዕንቅፅ ምዃኑ ፕረዚደንት ኢራን መስዑድ ፐዘክሽኪያን ወቂሱሎ። ኣሜሪካን ኢራንን ብ11 12 መያዝያ ፓኪስታን ዘካየደ ፈላም ርክብ ብዘይስምዕ ከም ተዛዘመ ዝፍለጥ ኮይኑ ተወሳኺ ዝርብ ንምክያድ ዝተወጠነውን ክሰምር ከም ዘይከኣለ ፀብጸባት የረድዎ። ኣብ ጠለባት ክልቲኤን ሃገራት ገፊሕ ፍለለይ ብምህላው ብቐሊሉ ብስምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃን እዩ ዝእመት። ፓኪስታን ዘመናውያን ሳብማሪናት ካብ ቻይና ክትርከብ ጀሚራ። ሓይል ባሕሪ ፓኪስታን ትማል 30 መያዝያ ከተማ ሳንያ ቻይና ብዝተኻየደ ስነ ስርዓት ናይ መጀመርያ ሳብማሪን ብወግዒ ከም ትርክበ ተቓሊሑ። ምርካብ ናይ ዘመናውያን ሳማሪናት ኣካል ናይ ተክልቲኤን ሃገራት ኣብ 215 ዝኸተመዎ ናይ 5 ቢልዮን ዶላር ወታደራዊ ውዕል እዩ።

ተንሳማሪ ናት ወታደራዊ ዓቕሚ ፓኪስታን ብሓፈሻ ናይ ሓይል ባሕሪ ድማ ብፍላይ ኣብ ምድንፋዕ ትርእን ልዑል ከም ዝኾውን ይጥቀስ። መሰረት ስምዒ ፓኪስታን ክሳብ 228 ኣብ ዘሎ ግዜ ብጠቕላላ 8 ዘመናውያን ሳማሪናት ካብ ቻይና ክትቅበል እያ። እተን ቀዳሞት 4 ሳማሪናት ኣብ ቻይና፣ እተን ዝተረፋ 4 ድማ መሰረት ስምዒ ምስግጋር ኣብ ፓኪስታን ከም ዝስራሓይ ዝሕበር ዘሎ። ወታደራዊ ዝምድና ቻይናን ፓኪስታንን ንዓመቐ ክመፅእ ምፅንሑ ፀብጻባት ይሕብሩ። ህንዲ ወታደራዊ ዓቕማ ንምድንፋዕ ዘኽእል ዝተራቐ ሚሳይላት ብብዝሒ ክተፍር ምዃና ኣፍሊጣ። እቲ መደብ ልዕሊ ፍጥነት ድምፂ ዝውንጨፍ ተወሳኺ ሚሳይላት ምውናን ከም ዝኽእላ ሚኒስትር ምክልኻል ህንዲ ሓቢሩ ኣሎ። ኣብ 224 ፈለማ ግዜ ልዕሊ ፍጥነት ድምፂ ዝውንጨፍ ናይ ነዊሕ ርቀት ሚሳይል ዝፈተነት ህንዲ ነቲ ኣፅዋር ብዓይነትን መጠንን ክብ ከተብሎ ምዃና ሓቢራ እያ። እቲ ልዕሊ 1500 ኪሎ ሜትር ዝውንጨፍ ሚሳይል ዕላምኡ ብልክዕ ከም ዝወቅዐ ሚኒስትሪ ምክልኻል ተሃገር ምግላፁ ይዝከር። እዚ ከምዚ ኢሉ እንከሎ ትፈተነ ንህንዲ ምስተን ኣቐዲመን ነቲ ፅዋር ዝወነናን ዝፈተናን ኣሜሪካ፣ ቻይናን ሩስያን ሰሪዕዋ ኣሎ። ህንዲ ወታደራዊ ፅላት ንምዕባል ገዚፍ ወፍሪ ካብ ዝገብራ ዘለዋ ሃገራት ምዃና ፀብፀባት ይርድኡ። ሰመዚ ንግዲ ኣሜሪካን ቻይናን ትማል 30 መያዝያ ምሕያሽ ክልታዊ ንግዳዊ ዝምድና ዝተኮረ ናይ ማንዛ ርክብ ኣካይዶም። እቲ ዝርብ ሃናፂ ምንባሩ ዝጠቐሱ ክልተዮም ወገናት ንተወሳኺ እታዊ ርክብ ባይታ ከም ዘጣጣሕ ኣፍሊጦም። ኣሜሪካን ቻይናን ኣብ ዝሓለፈ ወርሒ መጋቢት ኣብ ዘካየድኡ ንግዳዊ ዝርብ ፍልያተን ምፅባብ ስሩዕ ርክባት ከም ዝገብራ ሓቢረን እየን። እቲ ርክባት መራሕቲ ክልተየን ሃገራት ኣብ ዝወርሒ እዚ ከካይድዎን ዝኽእሉ ቀጥታዊ ዝርብ ባይታ ከም ዘጣጥሕ ተገሊጹሎም። ፕረዚደንት ዶናልድ ትራምፕ ዝመፅእ 14 15 ግንቦት ኣብ ቻይና ምፅሕ ብምፍጻም ምስ ፕረዚደንት ሺጂንፒንግን ክዝተ መደብ ከም ዘለዎ ምሕባሩ ዝዝከር እዩ። እታብ ዝሓለፈ ወርሒ መጋቢት ክካየድ ዝነበሩ ዑደት ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ቁልውላው ከም ተናውሐ እዩ ዝጥቀስ። ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ምትሕባር ካብ ሩስያ ክመፅእ ንዝኽእል ስጋኣት ኣብ ምካድ ዝዋፈር ኣህዱ ሓይል ባሕሪ ከም ተቕም ገሊጻ። እዚ ሓድሽ ወታደራዊ መደብ ንሓሙሽተ ኣባላት ኖርዲክ ማለት ዴንማርክ፣ ፊንላንድ፣ ኣይስላንድ፣ ኖርዌይን፣ ሽወደንን ከምኡ ንሰለስተ ሃገራት ባልቲክ ማለት ላቲቪያ፣ ሊትዌንያን ኢስቶንያን ከም ዝሓቆፍ ሓይል ባሕሪ ብሪጣንያ ፍሊጡሎም። እዚ ማእኸላይ እዚ ብሪጣንያ ዝመሓደርን ካብ 229 ትፈታቱ ዝጅምርን ኣህዱ ሓይል ባሕሪ ንሆላንድ እውን ከም ፅምብር ተገሊጹ። ንኔቶ ይኹን ካልኦት ሃገራት ንምጥቃዕ ድሌት ይኹን መደብ ከም ዘይብላት ዘጋጊማ ትገልጽ ሩስያ ሃገራት ኣውሮጳ ተኩታኺ ምንቅስቃሳት ካብ ምክያድ ክሕየባ ክትፅውዕ ጸኒሓላ። ምስ ፍሕፋሕ ኔቶ ዘሰዕበ ኩናት ዩክሬን ኣብ ኤሮጳ ብሓፈሻ ምብራቅ ክፋልቲ ኣህጉር ድማ ብፍላይ ዝፈጠሮ ፀጥታዊ ስጋት ንዓበየ ከም ዝመፀ ይጥቀስ። እዚ ከምዚ ኢሉ እንከሎ ፈረንሳ ምስ 24 መሻርክቲ ሃገራት ንኣስታት ክልተ ዋርሕ ዝቐፀለ ገዚፍ ወታደራዊ ልምምድ ከም ዝካየደ ተቐሊሑ። እዚ ፈረንሳ ድሕሪ ዝሑል ኩናት ካብ ዝካየደቶ ተመሳሳሊ ንጥፈታት ዝዓበየ ምዃኑ ዝተሓበረ ልምምድ ኣስታት 13,000 ወታደራት 140 ነፈርቲ ኩናትን ልዕሊ 1200 ድሮናትን ከም ዘሳተፈ ተፈሊጡሎም። ዕላማትን ልምድ ወታደራዊ ዓቕማ ብድንፋዕ ግዳማዊ ተፃወታት ንምካት ምዃኑ ፈረንሳ ሓቢራላ።

ዜናታት ምዛም ኣርእስታት ዜና ክደግመልኩም። ዓለምለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ማሕበር መምህራን ጨንፈር ጋሽ ባርካ ሻምናይ ጉባኤ ብምቅናዕ ሓዳስ ኣካያዲት ኣካል መሪቱ። ኣብ ንዞባ ሓጋዝ ዕቃብ መቆላውያን ኣግራብ ዝምስገን ውፅኢት ተረኺቦ። ሰራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ክተካይዶ ንትኽእል ዳግማይ ምጥቃዕቲ ተሪር መሰግኢ ከም ዝህበሉ ኣጠንቂቑ። ፓኪስታን ዘመናውያን ሳማሪናት ካብ ቻይና ክትርከብ ጀሚራ። ህንዲ ወታደራዊ ዓቕማ ንምድንፋዕ ዝኽእል ዝተራቐቐ ሚሳይላት ብብዝሒ ከተፍሪ ምዃና ኣፍሊጣ። ባርከ ዝኽልኩም ተዓዘብቲ ነስላዓ ሰጋሉ ዜናታት ኣብ ሰዛዚ ምሎ ስለምክተልኩም ነመስግን ምስተረፍ መደባትና ንሓድገኩም ቦገና ብሩኽ ምሸት

0: ሄሎ
1: ሃሎ ወይዘሮ ምስጋና ሀብተ ኣድሓበን ዲኺ?
0: መን ክብል?
1: ኣነ ሲስተር እሞ ትማሊ ናይ መበል 18 ወርሒ ክታቦት ወድኻ ሓሊፉ ክሎ
0: ይቕሬታ ሲስተር ትማሊ ሓሊፉ ዘይዘከርኩ
1: ፍፃኹ መፃ
0: ሰራይ ምፅ

0: ሕጂ ድንን ምባል ሕፍረት ኣይጠቅምን እዩ። ምስጋና ቅድሚ ሕጂ ናይ መበል 9 ወርሒ ክታበት በዓልና ዘኻኺርና ከ ሎሚ ከዓ ናይ መበል 18 ወርሒ በዓልና ክነዘኻኽረኪ ዋ ምውላድ ጥራሕ እኳ ኣይኮነን ንውላድና ክሳብ መወዳእታ ካብ ዝተፈላለዩ ቀተልትን ኣሰንክልትን ሕማማት ክከላኸለሎም ዝኽእል በብእዋኑ ዝወሃብ ክታበት ተኸታቲልና ክነኽትቦም ኣለና። ሓደ ቆልዓ እኳ ከይተኸትበ ከይተርፈና ኢና ከዓ ነዘን ሽልል ባህልትን ርሳዕትን ሚስኮልዶ ጌርና ነዘኻኽረክን ዘለና። ሕጂ ከዓ ኣብ 6 ወርሒ ናይ ቫይታሚን ኤ ዝውሰድ ክታበት ስለ ዘለና ከይትርስዒ እዚኣ ሒዝ ክምፅ ብቻ ክናይ ትርስዖ
1: ኩልኹም ወለድን ኣሌትን ህፃናት ደቅና ካብቶም ብኸታበት ክንከላኸሎም እንኽእል ሞትን ስንክልናን ዝኸትሉ ሕማማት ንምድሓን ኩሉ ዓይነት ክታበት ኣብ ግቡእ ግዜ ከነኽትቦም ግዴታና እዩ። ደቅና ብሸለልትነትናትና ብዘይምኽታቦም ዝመፅእ ሳዕብን ብቐረባ ንደቅና ንዓናን ካብኡ ሓሊፉ ንጎረቤት ከባብን ሕብረተሰብን ሳዕብን ስልጥ ዘለዎ ብቐሊሉ ዝረአ ኣይኮነን። ብፍላይ ኣብ 9 ወርሕን 18 ወርሕን ዝወዓብ ክታበት ንፍዮ ዝረአ ዘሎ ሓደሓደ ብኩራት ዝያዳ ኣተኩሮ ክንገብረሉ ኩልና ወለዲ ቤተሰብ ጎረቤትን ኮምን ተሳትፎና ንዕዝዝ።
2: መደብና 20 ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባባ ሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዘላዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳልያትልና ዘላም። ንኡስ መደብና ፍኖተ ህይወት ካብ ጊዜ ገድላኣት ሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልም ሳውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና 20 እሶሙን እዚዮም እሞ ንኽትከታተሉ ብህሩ ንዕድም። መደብና 20 ቀዳም 2 ግንቦት ልክዕ ሰዓት 2:41 ድሕሪ ቀትሪ፣ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲቆ ኩም ፈገርኩ ግሪደይ ይኮን ብኣዳም ከማን ግሪደይ ግልትፋነዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

0: ኣብ መንገዲ ላጊሶም ንበይና ክትግር ምስ ረኣ ኮእዩ ተፃውትላ ዘሎ ዝሃርጋፍ ኣንጎሪማ
1: ድሓን ኮይና እያወሓወያ እያ
2: እንዳ ከመይ ትውዕሉ
3: ኣቦ
1: እንዳውዒልኩምዕሉ
4: ፍርቀኒ ባይታ ፍርቀኒ ናብታ ባሬታ እየ ክዝኽዕወ እዚ የስሕቕ የስሕቕ ፍርህ ዝብልዎ በየን በየን ባቆላትኒ ወላ ዘይፈልጥ እዛ ባዕሲ ዘይቀዳዊተይ
5: ናይ ባሓቂ እዩ
6: ክዳን ክነ ነፍሲኺ ኩሉ እንዳበልዐይ ዝኸይድ
1: እዋይ ክሞ ተወዲዓይግርም
6: ገርክምበ እቲ መትሓዚኸ ክንዲ ገለ እታ ጣዓት ምንጭ ኣለኹት
7: ኣብ ፅሒሊ ክመፅእ ኣታ ክንደይ ከባህ ትብለካ ያዳ እማኣነስ ምሳ ካዳ እዚ ከይ እንታይ ዝዕየልኒ
2: ግርብ
7: ድሓር ከዓ ምስ ትእርጋና ስ ከዓ ንምርቕ ከዓ ንሕና
8: ትማሊ ትማሊ ይሕድሩ ኣብሪ መዓደ ስለምንታይ ሕፋፍለ ዝንቲ ምንቲ ትኸውን ኢሉሲ ክንዲዝያዕ ክብለኒ
9: ኣንቲ ወይ ዝሪኢ ከ እንታታት ናበድ ኣሎም ግልፅ እናበሉ ዝኽእሉ ነይሩ
10: እንታታት ከዓ ዝሪያ ነይረ
9: ንሳወ ምስኣ ኸማ ዝወቕ ነይሩ
10: ዋይ ንሱ ድዩ
1: ንቑሩብ መዓልቲ ተዓገስና ኣሎ
11: ከምኡ ክሓይሽ ኣብኡ ከደኣ ከቢላ
1: ንስ ዓይሎም ሒዝዋ ደሎ ፍትፈት ኳ ጉድ እዩ
10: ሓዲ ኣቶገቶ ሓዲ
12: ሓደ እግሪና ጉድጓልኣት እዩ ወይ ንዓኸ ከም ውሉ ኣርሲ

0: ረኺበ ኣርግፍ ኣርግፍ ኣርግፍ ኣርግፍ እንተበልኩሉስ ዋላ ዋላ ዋላ ዋላ ዘይሰምዕ ዘይስወጦ ፍጡር ባይና
1: መን እንታ ትዘሩ ድዩ
0: ንሱ ወይ
1: ኣይ
0: ኣብቲ ፈለማ ተለማሊ መሓሲበ እዮ ሞ ኣንታ ወዲ ርኢ ምስ ኣበልኮዎሲ ደመይ እኳ ይፈልሕኒ ግና ኩሉ ሓደ እዩ መለሳ ይብሉ ተገልበጥካዮ ወጮ እዩ ነገሩ
1: እንታ ስቂኢሉ እንድዩ ዋ ዓይነብርክ እምበር ልብን ቀልቢ እንደይብሉ ባህም ፍጥረት ኮይ

መደብና 20 ኣብ ሰሙኑ እዚ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰፋፍኡን ዘለዎ መልእኽትን እውን ገለ ካብቲ ዝለዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላለ ትሕዝቶያ ኣዳላትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድላኣት ሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልም ሳውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና 20 እሶሙን እዚዮም እሞ ንኽትከታተሉ ባህሩ ንዕድም መደብና 20 ቀዳም 2 ግንቦት ልክዕ ሰዓት 2 ፍርዓን ድሕር ቀትሪ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕር ቀትሪ መደብ

0: ኣለኹም ኩሉ ግዜ ከምኣኹኑ ሕጂ መደብና መደብ ሃሎ ቆልዑ ትጅምር ስለ ዘላ ኩሉ ግዜ እታ ተኸለክላውን ዓርከይ ዝገብራ ትዝክሩ እንዲኹም ሓንቲ ሙዚቃ መፋታትሒት ሰውነት ክበኩም እየ ዝብለኩም ኣነ እውን ልክኹም ሓንቲ ሙዚቃ መፋትነትና እህበኩም ኣለኹምኒ ተቋፃፀዩ መዝሙር ተኮይና ከዓ ዝለሉ እዞም ደቀይ ስጋዕ ዝምለሰኩም
1: ኣንካርካፍሶ የንጋርካ ልዕሎ የዳውካ ዘደ ነብስኻ ሙቆ ፎርሳ ረም ረም ረም ረም ስመሩ ስመሩ ስመሩ

掉马子的，那四哈目光，放啥放啥放啥。

ሕራ ይዞም ደቂ እሞ ሕጂ እንታይ ስክኽበኩም እየ ሽዳ እታ መእተዊት ከዓ ብጣዕሚ እንዲኹም ትፈትዋ ገመረባዕ መፅ እዩ መስለኒ ብዛዕባ ናፅነት ክኸውን ይኽእል እዩ እንደዕንደዕ ወረ ይፈለጥኮ ንሰኹም ኮይነ ክርዮ ሕጂ ናብ ገመረባዕ ከብለኩም እሞ ብድሕሪኡ ክምለሰኩም እዮም ደቂ

0: ሽዳ ሽዳ
1: ዞም ደቀይ ተጋዳላይ ማለት እንታይ ማለት እዩ? ንናፅነት ከ ክንዲ ዓመት ተጋዲሉ ኢሎም ተሓቲቶምኹም ክልኩም መልሱ። ተጋደልቲ ማለት ንህዝቦም ካብ ወራርን ገዛእን ዘማትን ጨቋንን ሓራድን ቀታልን ሓራ ኸውፁ ነታ ምውቕቲ ገዝኦም ትምህርቶም ስርሖም ራሕሪሖም ናብ ቁርን ኣሳሒታን ናብቲ ተኽለ ማይ ዘይብሉ ንዓብላዕ ስተ ዘይበሃሎ እንሆ ክዳን እንሆ ሳእኒ ዘይበሃለሉ ቦታ ዕርቃንን ጥሜትን ፅምእን በረኻ ምእንቲ ናፅነት ሓርነት ህዝቢ ንሜዳ ወፊሮም ነታ እንኮ ክብርቲ ህወቶም ዳግ ክረኽብዋ ዘይክእሉ ዘወፈይልና ኣቦታት ኣዴታት ኣባሓጎታት እናሓጎታት ጀጋኑ ሓርበኛታት ተጋደልቲ ንሳላሳ ዓመታት ከም ሓንቲ መዓልቲ ተጋዲሎም ምሉእ ናፅነት ዘለዋ ሓራ ልእላዊት ሃገር ኤርትራ ኣረኪቦምና ኢልኩም ግለፅሎም። ዞም ደቀይ ተጋደልቲ ንናፅነት ከምፅኡ 30 ዓመታት ኮለል ክብሉ ከለዉ ክንደይ ጀጋኑ ከፊሎም ኢሎም እንተሓቲቶምኹም ከምዚ ኢልኩም መልሱ። ተጋደልቲ ንናፅነት ከምፁ 30 ዓመታት ተጋዲሎም ልዕሊ 60,000 ጀጋኑ ካብ ኣዋልድን ኣወዳትን መብዛሕትኦም ዘይመሰሉ ዘይተመርዓዉ ንቡር ዘይፈተኑ ዘይወለዱ ጫሕጫሕ ዝብሉ ኣጉባዝ ጎራዙ በጃ ሃገር ኣብ መላእ ሃገር ቀቢሮም ኣብ ጉንበት 24,991 ንሃገርና ኤርትራ ካብ ገዛእትን ወረርትን ዓመፅትን ሓራ ኣውፂኦም ኣኽሊል ዘውዲ ደፊኦምልና ኢልኩም መልስሎም። ዞም ደቀይ ተጋደልቲ ክጋደሉ ከለዉ እኽለ ማይ ነይርዎም ዶ? እንታይ ምገቡ ነይሮም ኢሎም እንተሓቲቶምኹም ከምዚ ኢልኩም መልሱ። ተጋደልቲ እኹል መግቢ ኣይነበሮምን። ከይቆረሱ የርፍዱ ምሳሕ በባ 10 ይቕረቡ እሞ ውሑዳት ቅጫ ወዲ ዓከር ዝኾነ ይኹን ፀብሒ ዘይብለን ማለት እዩ ብማይን ጨውን ዝተፈትፈተ ብውዒ ማይን ጨውን ማለት እየ ዝተፈትፈተ ውሑዳት ቅጫ ወዲ ዓከር ይቕረበሎም። ብድሕሪኡ ነዚአን ውሑዳት ቅጫ በላሊዖም ከይተደረሩ ንምሸት ንሓለዋ ቐፅል ናብ ውሽጢ ድፋዕ ይኣትዉ። ስለዚ ተጋደልቲ እኹል እኽለማይ ስለ ዘይነበሮም ኣብ መዓልቲ ሓንቲ ግዜ ጥራዮም ዝበልዑ ነይሮም። ሓንቲ ግዜ እንዳበልዑ ከዓ እዮም ነዛ

0: ምእላዊት ሃገርና ኣረኪቦምና ኢልኩም ክለፅሎም ዞም ደቀይ ዞም ደቀይ ተጋደልቲ ብዋሕዲ መግቢ ተሰኒፎም ብሕማም ከይማስኑ ጸላኢ ብቐሊሉ ከይማርኾም እንታይ ኣማራፂ ናይ መግቢ ይጥቀሙ ነይሮም ኢሎም ተሓቲቶምኹም ከምዚ ኢልኩም መልስሎም። ኣማራፂ ዝጥቀምሉ ዝነበሩ መግብታት ተመን፣ ቅንፍዝ፣ ኣባጎብዬ፣ ጨራሩ፣ መፋልስ፣ ሙፁፅላይ፣ ይህባይ፣ ዋዓግ፣ ሓንሳ ሓንሳ ድማ ከም ገለ ዋላ ኣድጊ ይበልዑ ነይሮም። ብፍሉይ ከዓኒ ኣቁፅልቲ ክንብል ከለና ሓረጋት ከም ሕምልቲ ተጠቂሞም መጀመርያ ሓደ ሰብ ይፍትን እሞ ነቲ ቆፅሊ ጠጢቁ ምስ በልዖ እንተ ደኣ ዘይቀርፅ ኮይኑ ጠጢቆም ይምገቡ ነይሮም። ካብ ኣግራብ ኣቁፅልቲ ቀንጢቦም ጠጢቆም ይምገቡ ነይሮም። እዚ ንናፅነት ዳኣ እምበር ንቡር መግቢ ኣይኮነን። ሰብ ህበይ ክበልዕ ኣይግብኦን እዩ። ሙፁፅላይ ክበልዕ ኣይግብኦን እዩ። ኣንጭዋ ክበልዕ ኣይግብኦን እዩ። ተመን ክበልዕ ኣይግብኦን እዩ። ግና ከዓ ምእንቲ ጸላኢ ምስ ጠመዩ ማሪኹ ቃልሶም ከይጉዕፅፆ እንታይ ገብሩ ነይሮም ተጋደልቲ? ዝረኸብዎ ኣብ ቅድሚኦም ዘሎ እንዳበልዑ ን30 ዓመታት ተጋዲሎም ንናፅነት ኣምፂኦምልና። ድሕሪ ናፅነት ግን ከምቲ መጀመርታ ቅድሚ ምግዳሎም ዝምገብዎ ነበሩ መግቢ ኣብ ገዝኦም ዝግኒ፣ ሽሮ፣ ኣሕምልቲ ኮታ ስሩዕ መግቢ ክበልዑ በቂዖም ንዓና ከዓ ብሰላም ዝኩሉ መግብታት ክንበልዖ ስለ ዘብቁዕና ተጋደልቲ ነዚ ኣማራፂ እዚ ይወስዱ ነይሮም ኢልኩም መልስሎም ዞም ደቀይ። ዞም ደቀይ ድሕሪ ሕጂ ከዓ ብካልእ ሕቶ ከምዚ ተመሳሳሊ ክመፀኩም እዮ ሞኒ ስጋዕ ሽዑ ጉንበት መፂና ኣሎ። ጉንበት ማለት ከዓ ናይ ናፅነትና ነብዕለሉ ግዜ። ስለዚ ኩሉኹም ኣብ ዝተፈላለየ ቤት ትምህርትታት ነዛ ክብርቲ በዓል ንኸተብዕሉ ክትደርፉ ክትዋስኡ ስለ ዝኾንኩም መደብና መደብ ሃለው ቆልዑ ከዓ እንዳ መፃና ክንስእለኩም ኢና እሞ ሽዑ ኣብ መደብ ሃለው ቆልዑ ክንፍንወኩም ስለ ዝኾና እዞም ደቀይ ፅቡቅ ጌርኩም ድረፉ፣ ፅቡቅ ጌርኩም ተዋስኡ። ስጋዕ ካልእ ግዜ ዝመፀኩም ገመረባዕ ድሓንኩን እዞም ደቀይ ኣይትሕመቑ እንዳበልኩ እፋነወኩም።
1: ግርም ከመይ ፀኒሓ ቧዓ ብሕቶም ሲሉ ካልእ ቅድካ ይምፅልና ሕጂ ገመረባዕ ፅቡቅ ታሪክ እዩ ከዓ ዘዘንቱ። እዞም ደቀይ ኩሉ ግዜ ታሪክኩም ከዓ ቀጠው ኣቢልኩም ክትሕዝዎ ኣለኹኩም። ቅንያትና ከዓ ቅንያት ዝጉንበት እዚ በብዓይነቱ ክረአ እንዲ ማለተይ ሲ ኣብ ቲቪ እረ ይኹን ኣብ ዳሳት ኹን ኣብ ጎደና ኹን ዝተፈላለየ ክመፅእ ስለ ዝኾነ እዞም ደቀይ ድልዋት ኮንኩም ፅቡቅ ጌርኩም ከምቲ ገመረባዕ ድበለኩም ኣንፀባርቕዎ። ሕጂ ከዓ ናበይ ከብለኩም የመስለኩም ናብ ንኡስ መደብ መን ዝያዳ ዘከረ ሓየ እስከ ተቀሪብኩም ኩልኹም ኮፍ ኢልኩም የቀኒየለ እዞም ደቀይ ናብ ንኡስ መደብ መን ዝያዳ ዘከረ

0: ኣብ ቁፅሪ ክልተ ኣብ ቁፅሪ ክልተ ሓምላይ ደሴት ኣሎ። ሓምላይ ደሴት ኣብ ቁፅሪ ሰለስተ ሰሜናዊ ባሕሪ ሰሜናዊ ባሕሪ ቀስ ኢሉ ዝኸይዱ ኣሎ። ቁፅሪ ኣርባዕተ ኣብ ቁፅሪ ኣርባዕተ ዳዕሮ ኣፍሪካ እዚኣ ብሰገናይቲ ከባቢያ ትርከብ ፈልጥዋ ኩልኹ። ኣብ ቁፅሪ ሓሙሽተ ጫዕጫ ጫጫ ተብላ ዓሳ ራይ ዓሳ። ኣብ ቁፅሪ ሽዱሽተ ጎቦታት ናቕፋ ጎቦታት ናቕፋ ታሪኻዊ ቦታ። ኣብ ቁፅሪ ሸውዓተ ሓወልቲ ኣባፀ እየን ኩላና ኢና ንፈልጠን። ኣብ ቁፅሪ ሸሞንተ ኮራል ሒዝክ ዶ መምህር ሒዝክ ላ ሓቀይ ባህ ዝበለክ ቁፅሪ ሰዓቢ ሕጂ ደስ ዝበለክ ብራቦ ዘጓል ዋ ቁፅሪ ሓሙሽተ ምስ መፀት ክትምልስ እያ ካብኣ ግበርያ ታቐድሚ ሓሙሽተ ኣብዚ ኣፈንቲ ታብል ከዎ ብራቦ እንታያ ኣብ ቁፅሪ ሓሙሽተ ትፈት እየ ክመሽ ጫዕጫ ዓሳ ትፈት ዶ ራዋጣቑዕሉ ጫዕጫ ዓሳ ጣቑዕሉ እስከ ከውን ትኽእል እያ ሓቀይ ጫዕጫ ዓሳ ደ ክርያ ኢና ሕጂ ጫዕጫ ዓሳ ትኮይና ኣብዚኣ ክትመፅ እያ ጫዕጫ ዓሳ ሃረር ኣብ ኣስመራ ዘለኹ ጫዕጫ ዓሳ ጫዕጫ ዓሳ ዓሰርተ ምፅእ ከለኸ ኣጆኹን ራ ቁፅሪ ሓደ ኣብ ኣግበርያ ኣብ ቁፅሪ ሓደ እንታይ ነራ ሚክሮፎን ሓዝያ ከዓ ፈሲዕ ክያ ኣለ ጃልባ ሓዝያ ኣብኢትካ ሓዝያ ዘጓል ጃልባ ነራ ትኸውን ትኽእል እያ ጃልባ ኢዳ ትወዳደሩ ዘ ምሳና ትወዳደሩ ጃልባ ጃልባ ነራ መሊስካ እያ ተነራ ክርአ ኢና ንዲኣ ኣነ ይፈለጥኩ ጃልባ ተነራ ክርአ ኢና ሕጂ ስከ ስከ ጃልባ ሰለስተ
1: ሓምላይ ደሴት
0: ሓምላይ
1: ደሴት
0: ደሴት ኣብ ቁፅሪ ሰለስተ ቁፅሪ ሰለስተ እያምሽ ሕሰብላ ኣጆኹ ቁሩብ ፈትነ ካልእ ኣጆኹ ኣብ ቁፅሪ ሰለስተ እንታይ ነራ ሓምላይ እንዲክልቲ ካልኦት ከይከደት ከላ ኣጆኹ ተደዊ ኢና ዳሓነ ኣለክ ግና ኣለክ ብሕጂ ኣለክ ሰለስተ ኣለክ ሳሕቢ እዚኣ ነራ ሰሜናዊ ባሕሪ እያ ነራ ዛጓለ
1: ጎቦታት ናቕፋ
0: ሽዱሽተ ትንፃእ እሞ ጎቦታት ናቕፋ ኢልክ እያ ጎቦታት ናቕፋ ብራ ክትከውን ትኽእል እያ ኣይትኸውንን ከዓ ትኽእል እያ እስከ ጎቦታት ናቕፋ ኢላ ኣላ ነንሆ ፅንዑባ ጎቦታት ናቕፋ ኢላ ኣላ ኣብ ቁፅሪ ሽዱሽተ ክርያ ኢና ጎቦታት ናቕፋ ብራዎ ናቕፋ ሓንሳ ካብ ፀላኢ ምስተመንዝዐት ተመሊሳ ድ ኣብ ድሕሪ ኣብ በሉ በዓል መን እዮም ዶይመለስዋ ሞ በዓል መን እሶም ኣይመለስዋን መን እዮም ምምላስ ከልዮም ሞምከ መን እዮም ምምላስ ከልዮም ተጋደልቲ ኣጠቕሎ እኳን ተጋደልቲ ራወታ እዞም ደቀ ሕራይ ሰሓባ ሓንቲ ሓሲብ ክጆኹ ኣርባዕተ ኣሎ ቴሌፎን ኣትፈ ይኹ
1: ሓወልቲ ኣባፅዕ
0: ንገርካ ቁፅሪ ሸውዓተ ልክ ንገር
1: ቁፅሪ ሸውዓተ ሓወልቲ ኣባፅዕ
0: እስከ ሓወልቲ ባፅዕቲ ኮይና ክንሪአ ኢና

0: رقم 2 ثاني را الجهد الجهد الجهد ممهر الجهد قالوا ابزيتات قوي بزيتات الجهد بره بزيتات لك رنده اسك حملاي دسيت نرا معلش ها ها بنتو بغي خيط دلا براو تاقو على ها
1: ግርም ከመይ ፀኒሑ ተወዳዲርኩም ዶ ሕራይ ድሓን እዚ ኣባፅዕ ዝገበርናይ ውድድር ምስ ተወድአ ከዓ ክንዕድመኩም ኢና ከም ሓድሽ መንዝያዳ ዘከረ ክትገብሩ ኢኹም። ምክንያቱ ብዙሓት ቆልዑ ስድራ ቤታትን ትድውሉ ኣለኹም ክንወዳደር ደሊና ትብሉ ኣለኹም እንዲኹም ኣጆኹም ከነድህየኩም ኢና በዓለና ምፀዋዕናኩም ከዓ መመፂኹም ክትወዳደሩ ኢኹም ዞም ደቀ እሞ ሕጂ ዝተፈላለየ ኣብ መዋእለ ህፃናት ዝተገበረ ዝተፈላለየ ንጥፈታት ኣሎ እንድዩ ኣብቲ ንጥፈታት ሓደ ብሓደ ከነምፃልኩም ኢና ንስኹም ካብኡ ክትምሃሩ ከዓ ተስፋ ንገብር ዞም ደቀይ ናብቲ ንጥፈታት ከብለኩም እየ ሕራይ
2: ሽመይ መምህር ልያራያ ይበሃል። ንሕና ኣባሻዊ መዋእለ ህፃናት ኢና ቀሪብናየ ዘለና ኣርእስቲ ሸውዓተ ኣርእስታት ኣብ ቅድመ ትምህርቲ ኢና ቀሪብና ዘለና። እዘን ሸውዓተ ኣርእስታት ኣብ ቅድመ ትምህርቲ ብመልክዕ ቴማ ብክልተ መፅሓፍ ተዳልየን ኣለዋ። ኣብ ቀዳማይን ካልኣይን ዓመት መዋእለ ህፃናት ብክልተ ቴማ ተዳልየን ኣለዋ። ተሓንቲ ንቀዳማይ ዓመት ክትከውን ከላ ተሃላይቲ ድማ ንካልኣይ ዓመት እያ። በቢሸውዓተ ቴማ ድማ ተዳልየን ኣለዋ። ሓንቲ ቴማ ኣርባዕተ ርእስቲ ኣለዋ። እቲ ሓንቲ ርእስቲ ንሓደ ሰሙን ብመልክዕ ለሰንፕላን ኣዳሊና ንምህሮ ቆልዓ ኩሉ ግዜ ብግብርን ብፀወታን ብዝሕዞም ብዝጭብጦም ነገራት ስለ ድመሃር ካብ ዝቀለለ ናብ ዝከበደ ድማ ስለ ድኸይድ ኣብዚ ብማይንስፋር ፍርቂ ባዶ ጥራዩ እንዳበለ ይሰፍር ከምኡ እውን ብሕፃ ካብ ሓሊፍና ብውዳዓት ነገራት ንምህሮ ዕላማ መዋእለ ህፃናት ቆልዓ ኣብ መዋእለ ህፃናት ኩሉንትናዊ ምዕባለ ክረክብ ስለ ዘለዎ እቶም ኩሉንትናዊ ምዕባለ ንብሎም ድማ እቶም ሓሙሽተ ዓይነት ምዕባለ ስለ ዝኮኑ ንሕና ብከምዚ ኣጋባባ ዳሊና ቆልዓ ብዝሕዘን ብዝጭብጦን ብግብርን ብፀወታን ንምህሮ። ንኣብነት ኣብዚ ውዳዓት ነገራት ኣለው። ኣብዚ ዕንቁሎ ዝተፈላለዩ ዓይነት ፍረታት ኣለው። እምኒ ቆፅሊ እውን ክንውስኽ ንኽእል። ብከምዚ ኣገባብ ቆልዑ እናቆፀሩ ይመሃሩ። ኣብዚ እውን ዝተፈላለዩ ዕንቁሎ እዚ ዕንቁ ክሰኩዑ ከሎ ሓደ ቆልዓ ሓደ ዓይንን ኢድን ይወሃሃድ ኣሎ። ተወሳኺ ድማ ፓተርን ይፈልጥ ኣሎ። ዓይንን ኢድን ዝተወሃሃደ ቆልዓ ድማ ኩሉ ነገር ክሰርሕ ይኽእል። ሓደ ቆልዓ እዚ ኩሉ ኣዳሊናዮ ዘለና ብግብርን ብፀወታን ትመሃር ክሰርሕ ከሎ ኩሉንትናዊ ምዕባለ ይረከብ ኣለዎ ማለት እዩ።
3: ንሕና ቅድመ ትምህርቲ ዕዳጋ ዓርቢ ኢና። ቴማና ከዓ ቴማ ክልተ ናይ ቀዳማይ ዓመት ማለት እዩ። ብዛዕባይን ክፋላት ኣካላተይን ትብል ኮይና ኣርባዕተ ርእስቲ ኣለዋ። እታ ቀዳመይቲ ክፋላት ኣካላተይ ክፋላት ኣካላትና መንዮም እያ ትብል። እታ ካልኣይቲ ብክፋላት ኣካላትና ክንገብሮም ንክእል ነገራት። ሳልሰይቲ ብምንቅስቃስ ኣካላት ብቕዓት ምጥራይ። ራብዒቲ ክዕቅንን ክምድብን ክኽእል እያ ትብል። ስለዚ እዚአን መብዛሕትኡ ኣብ ሜዳ ዝስራሕ እዩ ማለት ብስፖርት ኣብ ማእከል ብጎኒ ብየማን ብፀጋም ዝምድቡ እዮም። እዚኦም ቆልዑ እዚኦም ኩሎም ይሰርዑ ይምድቡ ክፋላት ኣካላቶም መንዮም ከዓ ይገልፁ። ጥቕሚ ክፋላት ኣካላት ቶም ናይ ስምዒት ህዋሳት ሓሙሽተ ናይ ስምዒት ህዋሳት መነ መንዮም እንታይ ጥቕሚ ኣለዎም ከዓ እዚኦም ይገልፁና። ካልእ ብክፋላት ኣካላትና ክንገብሮም ንክእል ነገራት እዚ ኩሉ እዚ ትርእይዎ ዘለኹም ብከምኡ ዝስራሕ እዩ። ርሺ እዚ ብኢዶም እተን ናይ ስምዒት ህዋሳት ከዓ መልሓስ ንምንታይ ጠቕመና? ኣብዚኣ ሽኮርን ጨውን ኣለዋና። ሽኮርን ጨውን ብምርኣይ ክንፈልጠን ኣይንኽእልኒ ኢና። ጥዒምና ግን ኣየነይቲ ሽኮር ኣየነይቲ ከዓ ጨውያልና ንፈልየን። ስለዚ መልሓስ መስተማቐሪ ከምቲ ጠቕመና ይመሃሩ። እዚአን ሓርፋፍን ለማፅን እየን። እዚኣ ለማፅያ እዚኣ ሓርፋፍ እያ። ስለዚ እዚ ከዓ ቆርበት ወይ ኣፀብዕትና መዳህሰሲ ከምቲ ጠቕመና ከዓ ትነግረና። ካልእ እዚኦም ቅርፅታት እዮም ሽመን ሕቆን ኣለዎም። እዚ ክቢ እዩ ትርቢዒት ቁኑዕ ርቡዕ ኩርናዕ ስሉስ ኩርናዕ ኢሎም ይፈልዩ። እዚ ብዓይኒ ክፈልይዎ ዝኽእሉ ማለት እዩ ብምርኣይ ካልእ እዚ

0: እዝኒ ከዓ መስሙ ይፈልጡ። እዝኒ መስምዒ፣ ዓይኒ መርኣይ፣ ኣፍንጫ ከዓ ሕማቕን ጥዑም ሽታ ቀሪብና ካንዕኦም ከዓ ሕማቕ ሽታ ጥዑም ሽታ ኢልና ከዓ በየናይ ማለት በፍንጫ ከም ንፈልጦም ይነግር። ካልእ እዚ ኣስማቶም ይቀዳማይ ዓመት እዮም እዚኦም ኣስማቶም ንዕድሎም ብምርኣይ ርኦም ከዓ ናይ መን ሽምያ ባዕሎም ፈልጥዋ መጀመርያ ርእዋ የፅንዕዋ። ብድሕሪኡ ካብ ናይ ሙሉእ ክላስ ካብ ኣርባዕ ተምሃሮ ሸሽሞም የውፁ ሎም ሓንቲ መዓልተ ርኢካይ ማብ ካልኣይ መዓልቲ የውፅ ወ እዚ ፍረቀላሚንጦስ ፍረቀላሚንጦስ ሕብሪ ለኺናዮ ብሕብሪ መሃሩ ማለት ቆልዓ እንዳተዘናግዐ እዩ ዝመሃር። ሕብሪ ከዓ ኩሉ ግዜ ሰሓቢ ነገር እዩ ዝፈቱ ቆልዓ። ስለዚ እዚ ብጫ ይብሉ ቀይሕ ይብሉ ካልእ ይቆፅሩ ይምድቡ ፊደላት ብኦኦም ይሰርዑ ይሰኽዑ። እዚ ሕጂ ገዛ ክሰርሕሉ ፊደላት ክፅሕፉሉ ኩሉ እንዳጋጣጠሙ ንዕኦም እዚ ናይ ክፋላት ኣካላቶም ዝሰርሕዎ ስራሕ እዩ። ካልእ እታ ብምንቅስቃስ ኣካላት ብቕዓት ምጥራይ ዝብል ውሽኣብ ዝሰርሑ ቆልዑ ኣለውና ድዘሉ ዝጎዩ ኩዕሶ ኩሉ እቲ ናይ ስፖርት ነገራት ጥዕና ምጥራይ ማለት እዩ። ድዓር እቲ ኣካላዊ ምዕባለ ከዓ ክልተ ዓይነት ምዕባለ እዩ ዘለና ንኣሽቲ ጭዋዳታትን ዓበይቲ ጭዋዳታትን ዝበሃሉ ሕጂ እቲ ካልእ ኣብ ደገ ዝምዕብሉሉ ዓበይቲ ጭዋዳታት ብምጉያይ ብምዝላል ብምፅዋት ማለት እዩ። እቶም ንኣሽቱ ከዓ እዚኢታት ብምስራሕ መቐስ ብምሃብ እዚአን ከዓ ክፋላት ኣካላቶም ዝሰርፍዎም ነገራት እዩ። ነዚ ቴማና ቀዳማይ ዓመት ኮይና ብዛዕባይን ክፋላት ኣካላት እዩ።
1: ኦኬ፣ ከመይ ውዒልና? እንኳዕ ብርሃን መፃኹም። ካብ ፅባሕ መዋለ ህፃናት ኢና ኣብዚ ብዛዕባ ቴማና ኩሉ መሳርሕታትና ኣዳሊና ኣለና። እዚ ንሪኦ ዘለና ፍረ ተምሪ እዩ። እዚ ፍረ ተምሪ ኣብ ሕብሪ ዝተኣለኸ ኮይኑ ብዙሕ ነገራት ንጥቀመሉ ማለት እዩ። ሓደ ካብኡ ቁፅርታት ንምቁፃርን ሕብርታት ንምፍላጥን ዝተፈላለዩ ዓይነት ኣለውና። ሕብርታት ንፈልጥ ንቆፅር። እዚ ድማ ፍረ ቀላሚጦስ እዩ። ወላዚ እውን ቁፅርታት ንምቁፃር ኢና ንጥቀመሉ። እዚ ንሪኦ ዘለና ፓስታ እዩ። እዚ መዓልታዊ ንምገቦ ፓስታ። እዚ ድማ ባዕሎም እዮም ዝሰኽዕዎ እዞም ተምሃሮ። ቀንዲ ናይ እዚኣ ጥቕሚ ድማ ውህደት ኣዒንትን ኣእዳውን ንምፍላጥ ማለት እዩ። ዓይኒ ምስኢ ተወሃሂዱ ብግቦ ይሰርሕ ኣሎን የለን ንምርግጋፅ ማለት እዩ። እዚ ንሪኦ ዘለና መዓልታዊ ኣብ ገዛና ዝጓሓፍ ወረቐት ንምቕናስ ማለት እዩ። ካብ ወረቐት ኣብ ክስታይ ተባዒጡ ኣብ ማይ ኣትዩ ብኮላ ተባዒጡ ዝስራሕ ዘሎ ማለት እዩ።
2: ፍልፍል መዋለ ህፃናት ቴማ ኣርባዕተ ዓደይ ከተማይን ሕጂ ኣብ ዓደይ ከተማይን እንታይ ዓይነት ምልክት ከም ዘሎ መስጊድ እንታይ እዩ፣ ቤተክርስትያን እንታይ ምልክት ኣሎ፣ ሆስፒታል እንታይ ምልክት ኣሎ፣ ባንኪ ዝተፈላለየ ኣጉዶ ህድሞ እንታይ ዓይነት ምልክት ከም ዘሎ ብቴዎሪ ብፅሕፈት ነረድኦም ማለት እዩ። እዚ ከዓ ማሕደር እዩ። ማሕደር እዛ ማሕደር እዚኣ ከዓ ዝሰርሕዋ ኩሉ ዝሰርሕዋ ዝእትውላ እዮም። ሓደ እቲ ፊደላት ይብሉ ሕጂ ንኣብነት ሰናይ ሳሙኤል ትብላላ። እታ ሰናይ ሽ ንክፈልጥዋ እዚኣ ሰናይ ሳሙኤል ሕጂ ማሕደር ዝሰርሓላ ዝእትወላይ ሕጂ ሰናይ እንታይ ምልክት ኣላ ንብሎ ስብርባር ሕንፃፅ ካልእ ከንታይ ምልክት ኣላ ሰለስተ ቁፅሪ ሕጂ በቲ ስብርባር ፈልጥ ኣሎ ቁፅሪ ፈልጥ ኣሎ ሽሙ ከዓ የፅንዓ ኣሎ ማለት እዩ። ኣብ ቀዳማይ ዓመት እዚ ተረዲኻኒ። እዚ ከዓ ፊደላት እዩ። ፊደላት እዚ እንግሊሽ። እዚ ከዓ ቁፅሪ እዩ። እዚ ከዓ ዓይነት ኣካል። እዚ ከዓ ዓይነት ኣካል እኽሊ ካብ ሓረስታይ መፂኡ ብሓሪሱ ተሓሪሱ ተጣሒኑ ተሰንኪቱ ማማ ከመይ ገይራ ንዓና ቅጫ እንጀራ ከም ትስንክተልና እቲ ዓይነት ኣካል ከዓ ይፈልጥዎ ማለት እዩ። በብሓደ ካብ በዛንፂኦም ኣብዚኣ ክንዚኣ ገይርና ንሪኦም ማለት እዩ። እዚ ከዓ ጭቃ እዩ። እዚ ጭቃ እዩ። እዚ ጭቃ ሕጂ ንኣሽን ጭዋዳ እዚኦም ንምዕምዕ ይባል ዓርባ ዓርቢ ኢና ንስርሖም ገዛ ህድሞ ገለ ብከምዚ ገይርና ንስርሖም። እዚ ሴማፎሮ እዩ። ሴማፎሮ ከዓ ምልክት ምሃሮ ማለት እዩ። እዚ ከዓ እዩ። እዚአን ከዓ ቁፅሪ ይመሃሩ እንዳተመሃሩ እንዳተፃወቱ ነዚ ይገልፅዎ ማለት እዩ። እንዳተመሃሩ ይገልፅዎ ማለት እዩ። እንዳተመሃሩ ይገልፅዎ እዚ ኩሉ እዚ ከዓ እዩ። በቲ ከለርስ መሃሩ በቲ ቁፅሪ መሃሩ በቲ ከዓ ይፃወቱ እንዳተፃወቱ ይመሃሩ ማለት እዩ። ይፈቅዱ ሕብሪ መሃሩ ይፃወቱ ከዓ ሰለስተ ዓይነት ኢና ንብሉ
3: ሰይደልያ ኣብዛ ሩክነት ዱካን ዱካን ቆልዓ ይለማመድ ከመይ ገይሩ ይገዝእ ይሸይጥ ብሰሊ ከመይ ገይሩ ይቀያይር ማለት እዩ። ገዚኡ የብል ኣብዚአን ኣለዋ ሂና ዕንደነ ሩክነ ልቃህዋ

0: ንኡስ መደብ ና ዘዋሪት ካሜራ ናብ ንኡስ ዞብ ዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላልት ሕዝቶያ ኣዳልያትልና ዘላም ንኡስ መደብና ፍኖተ ህይወት ካብ ጊዜ ገድላኣት ሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን
1: ሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
2: ወለ ልወደ ይኮኩም ፈገርኩ ግል ይደ ይኩን ብኣዳም ከማን ግል ይደ ይግል ትፋነዮም ትንሻ ኣሎ
1: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

ዓለም ኣዝዮም ኣገረምቲ ቦታታት እዮም ዘለዉ። ሕልሚ ዲጋህዲ ፈሊኻ ክትርዳእ ዘሸግሩ ሕቡኣት ቦታታት እውን ካብቶም ብቐዳሞት ኣቓልቦ በጻሕቲ ዝስሕቡ እዮም።

እዞም ቦታታት ልዕልቲ ክንግምቶ ንኽእል ጽባቐ እዮም ዝውንኑ። ግዜን ተፈጥሮን ተሳንዮም እዚ ዓለም ብማይ መሬት ሓዊ ንፋስ ተዋዲዳ ዝቖመት ምዃና እዮም ዘርኢኻ።

ነፍሲ ወከፍ ቦታ ናቱ ኣተሓልዩ ዝመፅእ ፅባቐ ኣለዎ። ንምርኣዮም ዘብህጉ ከባቢታት ኣእምሮኻ ዘሐድሱን መንፈስካ ዘበራብሩ ብምዃኖም ወትሩ ተባሃግቲ እዮም። ጥበብ ኣብ ኩሉ ዝርከብ ሃብቲ እዩ። ጥበብ ዝሓዘለ ስራሕ ካብ ጥንቲ ኣትሒዙ ክሳብ እዚ ሕጂ ዘለናዮ ግዜ መልክዑ እንዳቀያየረን ናቱ ፅባቐ ተኸቲሉ ይስዕብ ዘሎም። ካብቲ ዝዓመቐ ውቅያኖስ ክሳብ እቶም ዝበረኹ ጎቦታት፣ ካብቶም ውቁባት ከተማታት ክሳብ እቶም ጥንታውያን ገጠራት ትንግርታዊ ፅባቐ ተፈጥሮ ንምድህሳስ ናብዞም ቦታታት ክንጓዓዝ ኢና። ስንጭሮ ዋንግሽን። ስንጭሮ ዋንግሽን ኣብ ቻይና ዝርከብ ሰላማውን ፍሉይ ፅባቐ ዝውንን ህቡብ ቦታ እዩ።

ኣብዚ ጽምዋ ዝዓብለሎ መንፈስካ ዘሐድስ ጫካ ኮይኖም ከስተንትኑ ኣብ ትሕቲ ዝምንጫዕጫዕታ ዝርከብ ቀላያት ክሕምብሱ ኣብዚ ቦታ ንዝርከብ ቅብኣታት ክዕዘቡን ከስተማቕሩን ይኽእሉ።

ድልድል ላንድዋሰር። ድልድል ላንድዋሰር ኣብ ስዊዘርላንድ ዝርከብ ፍሉጥ ድልድል ኮይኑ ሓደ ካብቲ ዘገርም ስራሕ መሃንድሳት ዘርኢ እዩ። እዚ ድልድል ፍሉይ ዝገብሮ ብዘይ ዝኾነ ኢንዱስትሪ ኣችዮ ካብ እምነ ኖራ ጥራይ ስለ ዝተሰርሐ እዩ። ድልድል ላንድዋሰር ብ136 ሜትሮ ንውሓት ዝተዓጻጸፈ ብእምኖ ኖራ ዝፍለጥ ኣእማን ዝቖመ መንገዲ ባቡር እዩ። እዚ ቦታ ኣብ መጀመርታ 1900 ካብ ኣእማን ጥራዩ ተሰሪሑ ነይሩ። ቀጺሉ ግን ኣብ 1992 ናብዚ ሕጂ ዘለዎ ኣደናቒ ቅርጺ መንገዲ ባቡር ክሕዝ ክኢሉ።

ኣብ ዝተፈላለየ ወቕቲ ድልድል ላንድዋሰር ምስቲ ኩነታት ኣየር ዝኸይድ ዝተፈለየ መልክዒ ዝውንን። ስለዚ በጻሕቲ ኣብ ዝደለይዎ ወቕቲ ናብዚ ቦታ ክመፁን ክዘናግዑን ይኽእሉ።

እዛ ባቡር ኣብ ዝተዓጻጸፈ ጎቦታት ኣብ ትጠዋወየሉ ግዜ ዝተፈለየ ተመክሮ ክትካፈል ባህታን ክስማዓካን እዩ ዝሕግዝ። ከምኡውን እዚ ቦታ ኣብ መንጎ ሰብን ተፈጥሮን ዘሎ ዝምድና ኣዕሚቕ እዩ ዘርእየካ ይብሉ ናብዚ ቦታ ዝመፁ በጻሕቲ።

ፎንያ ኬ ዋንግ ኣብ ቪየትናም ዝርከብ ቦታ እዩ። ኣብ ኤሽያ ሓደ ካብቶም ነዊሕ ዕድመ ዘለዎ መናፈሻ ኮይኑ ከባቢ 400 ሚልዮን ዓመት ኣቕፂሩ ይርከብ። እዚ ቦታ ካብ 201 ዓመተ ምህረት ጀሚሩ በጻሕቲ ዘእንግድ ስፍራ ክኸውን ክኢሉ ኣብ 203 ድማ ኣብ ዩኔስኮ ተመዝገበ።

ኣብዚ ተፈጥሮዊ ጽባቐ ዝውንን ስፍራ በዓቲ ሳንዱም ይርከብ። እዚ በዓቲ ኣብ ዓለም እቲ ዝዓበየ ክሳብ 5.5 ማይል ንውሓት ዝውንን በዓቲ እዩ።

ሲምፎኒያ ኬባ ብሓፈሻ 300 ዝኣኽሉ በዓትታት ዘለዎ ስፍራ እዩ። ኣብ ውሽጢ እዚ በዓትታት ዝርከቡ ሓይዝን ቀላየትን ነዚ ቦታ ፍሉይ ጽባቐ ወሲኹሉ ይርከብ።

እዚ ስፍራ ምስ ምቅያር ወቕትታት ትርኢቱ ይቀያየር እዩ። ካብ ሸኻታት ዝመልአ ለምለም ቦታ ናብ ኣዝዩ ድረቕ ቦታ ይቕየር። እንተኾነ ግን ኣብ ዝኾነ ወቕቲ ናቱ ዝተፈለየ መልክዕን ጽባቐን እዩ ዘለዎም።

ሌሻን ጃይንት ቡድሃ ኣብ ደቡባዊ ምዕራብ ቻይና እዩ ዝርከብ። ኣብ ዓለም እቲ ዝዓበየ ናይ ቡድሃ ምስልን ቅርፅን እዩ። እዚ ሓወልቲ ቡድሃ ኣብ ናይ ጎቦ ፀድፊ ዝርከብ ኮይኑ ከባቢ 71 ሜትሮ ቁመት ይውንን።

ሬሽን ጃይንት ቡድሃ ኣብ 722 ዓመተ ምህረት ድሕሪ ልደተ ክርስቶስ ኣብ ግዜ ግዝኣት ታንግ ብመነኮሳት ቡድሃ እዩ ክስራሕ ጀሚሩ ንኽውዳእ ድማ 90 ዓመታት ወሲዱ እዚ ሓወልቲ ቡድሃ ዝተሰርሓሉ ዕላማ ሃይማኖታዊ ምትእስሳር ዘለዎ እዩ በዚ ቦታ ዝመሓላለፋ ዝነበራ መራኽብ ካብ ዝኾነ ሓደጋታት መታን ክሕለዋ ተባሂሉ ተወቂሩ

በጻሕቲ በዝኣደነቐ ዕቤት ናይ ዝሓወልቲ ተገሪሞም ከምኡውን ጥንታዊ ቅርፃ ቅርፂ ክዕዘቡን እዮም ናብዚ ቦታ ዝመፁ። ካብ ርሑቕ ዝበለ ስፍራ ድማ ነዚ ናይ ቡድሃ ምስሊ ብምሉእ ክትዕዘቦ ትኽእል።

ኣብዚ ቦታ ዝመፁ በፃሕቲ እዚ ቦታ ሰላምን ህድኣትን ዝሰፈኖ ምዃኑ ከምኡውን ባህላዊ ውርሻ ክንዕቅብ ከም ዘለና ዝዓበየ ኣብነት ምዃኑ ይገልጹ።

እንስሳታት ክውለዱ እንከለዉ ኣዝዮም እዮም ዝሕጉስኻ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዘ እያ ትመጽእ። እዞም ሕጂ እንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቁሩብ ምስ ዓኸኹ ድማ ናብቲ መብቀሎም ዝኾነ በረኻ ክስደድ እዮም።

0: ንሕጂግን ጉዕዞና ሂወቶም ንውልቆም ኣይኮኑን ክኸድዎ ኣብ ጎኖም እቶም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጀር ናይ ወለድኦም የውሕሱ ዶ ይኾኑ? ኣብ ጫካታት ናይ ሰሜናዊ ምብራቕ ህንዲ ናይ እንስሳ ዘገዳም ናባይ ዝኾነ ዶክተር ፓንጂት ባዝመንታሪ ህይወት ናይ ሓደ እንስሳ ንኽድሕን ይጓየ እዩ ዘሎ። ንሱ ከም ዝገልጾ ኩርኩር ናይ ድቢ ኢና ድሒንና ዘለና። እዚ 3 ወርሒ ዕድመ ዘለዎ ድቢ ሳጋሊ ዝስመ ኮይኑ ኣብዚ በረኻ ይጸኒሕና። ኣድኡ ብዘይሕጋውያን ሃደንቲ ተቐቲላ ክትከውን ትኽእል እያ ኢለ የ ዝግምት ይብል። ኣዝዩ ፈርሒ ዘሎ ደኺሙ እውን ኣሎ። ምክንያቱ ንውስናት መዓልትታት ዝኾነ መግቢ ኣይተመገበን። ዶክተር ፓንጂት ኣብ ኢዱ ከይሞቶ ኣዝዩ ተሸቒሉ ዘሎ። ሳጋሊ ሓደ ካብቶም ወርሓውያን ድቢ ዝበሃሉ ኣብ ህንዲ ጥራሕ ዝርከቡ ዓሌት ኮይኑ ካብዚኦም 6,000 ጥራሕዮም ተሪፎም ዘለዉ። ኣብ ኤስያ ብብዝሒ ዝረአ ዘይሕጋዊ ሃድን ድማ እዩ ጠንቂ ምኽንያት ፅንተት ናይዞም እንስሳታት። ስለዚ ነፍሲ ወከፍ ህይወት ናይ ድቢ ኣገዳሲት እያ። ድሕሪ 5 ሰዓታት ናብ ሓደ ብሉፅ ናይ ድሕነት ማእከል በፅሑ። እዚ ማእከል እቲ እንኮ ኣብ ህንዲ ዝርከብ ንዘኽተማት ድቢ ብግቡእ ናብዩ ናብ በረኻታት ዝሰድድ እዩ። እንተኾነ ሳጋሊ ሕጂ እንተዘይተመጊቡ ቀልጢፉ ክመውት ይኽእል እዩ። ዶክተር ፓንጂት ነዛ ጥባ ዝሓዘት ጥጦ ንተስትዮ ፍርሑ ቐንጢጡ ቅድም ካብታ ሳንዱቕ ክወፅእ ከም ዘለዎ ይመርሖ ኣሎ።
1: ከማን ሳጋሊ
0: እንተኾነ ሳጋሊ ኣበዮ። ዶክተር ፓንጂት ካልእ ብልሓት ሓሰበ።

0: ዝኾነ ዓይነት ድቢ ዝሃርፎ ዓይነት ምግቢ ማዓር እዩ።
1: Yes.

በዚ ተጠቂሙ ድማ ነዚ ድቢ ከውፅኦ ይፍትና ኣሎ ተዓዊቱ ድማ ኣሎ ግን ፀባዩ ግቡእ መግቢ ክኮነ ዝኽእል እዚ ናይቲ ዝመፅእ ነዊሒ መዓልትታት ሓደ ስጉም እዩ ክሳብ ብዕውት መገዲ ናብቲ ጫካ ዝመሶ ዶክተር ፓንጂት ንዝቕፅል 6 ኣዋርሕ ሂወቱ ነዚ ድቢ ክውፍዮ እዩ

ወላ ኳሳዳሊ ብግቡእ ምገር ጀሚሩ እንተሓለወ ግን ኮራኮር ናይ ግቢ ኣብዚ ዕድመ ኣስጋ ጥዕና እዩ ዘለዎም። ዶክተር ፓንጂት ከም ዝሕብሮ ኣብ መጀመርታ ሳጋልን ሓውን እዮም ዝነበሩ። ኣዲኦም እንታይ ኣጋጢምዋ ከም ዝሞተት ብርግፅ ኣይፍለጥን እዩ። እቶም ኣብ መጀመርታ ዝረኸብዎም ሰባት ኣብ ክሳዶም ኣሲሮም እዮም ኣፅኒሖምልና። ምክንያቱ ከመይ ገይሮም ከም ዝናብይዎም ኣይፈልጡን እዮም። ግን ንሳጋል ሓዉ ሕማቕ ይፀኒሕና።

ዶክተር ፓንጂት ዘፍርሖ ዘሎ ሓዉ ንሳጋሊ ብተመሓላለፍቲ ሕማማት ተለኺፉ እዩ ሞይቱ። እዚ ሕማም ንሳጋሊ እንተሓሊፍዎ ሳጋሊ ኣብ ሓደጋ እዩ ዝርከብ። ስለዚ ክምርምሮየ ምልክታት ናይዚ ሕማም ንኽንፅሩ ሳምንታት እዮም ዝወስዱ። ክሳብ ውፅኢት ዝንፅረልና ኣዝየ ክሻቐለ ይብል ፓንጂት።

0: ሓደ ሰሙን ምስ ሓለፈ ሳጋሊ ክሳብ ሕጂ ሙሉእ ጥዕና ዘለዎ እዩ ዝመስል ዘሎ። እታ ንፍርቅ ወርሒ እትመስል ኣብ ክሳዱ ብፃዕዳ ሕብሪ ክትቅልቀል ጀሚራ ዘላ ምልክት እዚ ድቢ ሓደ ካብቶም ወርሓውያን ድቢ ዝበሃሉ ዓሌት ምዃን እያ ትሕብር። ቆሎ ስኒ ድማ ከውፅእ ጀሚሩ ኣሎ። ኣብ በረኻ እዞም ድቢ ኣብ ነፍሲ ወከፍ ስጉሚ ንኽልተ ዓመት ሙሉእ ደድሕሪ ኣዲኦም እናኸድዮም ዝምከሩ፣ ብኸመይ ክነብርኹም ዘለዎም ድማ ብኸምዚዮም ዝፈጡ። ስለዚ ዶክተር ፓንጂት ልክዕ ከም ኣዲኡ ኮይኑ ርክቦም ከደልድል ኣለዎ። እዚ ኩርኩር በይኑ ንኽነብር ኣዝዩ ንእሽተ እዩ ዘሎ። ስለዚ ኣብ ነፍሲ ወከፍ ጉዕዝኡ ክከታተልዎ ኣለዎም።
1: ከችም ከችም ከችም ከችም

0: Alter, Alter, Alter, Alter, Alter. Was alles?
1: Nee.
0: Sau da.
1: Catch him.
2: ሳጋሊ ካሃድም ጥራሕ ይደሊ ስለ ዘሎ ናብ ደገ ክወፅእ ድልዋ ኣይኮነን ዘሎ። እዚ ኩርኩር ናብ በረኻ እንትኸይዱ ንውሕዳት መዓልትታት ጥራሕ እዩ ክነብር ዝኽእል።
3: ሳጋሊ

0: ናፍቆት ናይ ኣዲኡ ስለ ዘለዎን ክኣምነና ስለ ዘይከኣለን እዩ ካባና ክሃድም ዝደሊ ዘሎ ይብል ዶክተር ፓንጂት።
1: Come on.

0: ጥዕና ናይ ሰጋሊ ሙሉእ ከም ዘሎ ተፈሊጡ እዩ። ሕጂ ሓይሊ ናይ ኣካላቱ ምድላብዩ ተሪፉ ማለት እዩ። ኮራኹር ናይ ድቢ ን6 ኣዋርሕ ካብ ናይ ኣዲኦም ፀባጡብ እናተመገቡ እዮም ዝፀንሑ። ስለዚ እዞም ዓለይቲ መተካእታ ናይ ዝኸውን ፀባ ከስትይዎም እዮም ዝረኣዩ። ንሳጋሊ ኣብ መዓልቲ ካብ 7 ክሳብ 8 ግዜ ፀባ የስትይዎ። ወላ እኳ ከምዚ ንክትገብር ኣህላኽ ይኹን ኣብ ዕቤት ናይ ዝድቢ ፅቡቅ ለውጢ የርእየና ስለ ዘሎ ከም ንሓስቦን ኢና ይብሉ። ኩርኩር ናይ ድቢ ምዕባይ ኣዝዩ ብዙሕ ግዜን ምክትታልን ዝጠልብ እዩ። እዚ ማለት ዶክተር ፓንጂት ሳሕትዩ ነተን ናይ 5 ሰዓታት ካብ ስርሑ ርሒቐን ዝርከባ ሰበይቱን ጓል 10 ዓመት ጓሉን ዝርእን። ኣብዚ እዞም መሳርሕትዮም ስድሩ ፃዕሮም ድማ ፃማ ይረኽብሉ እዮም። ካብቶም ቅድሚ ሕጂ ዝሓዝዎም ድብታት 3 ርብዒ ናብ በረኻ ኣፋን ዮሞም እዮም። እዞም ኣብዚ ተሪፎም ዘለዎ ድብታት ድሕሪ ናብ በረኻ ምኻዶም ብገዛእ ርእሶም ናብራ ናይ በረኻ ከካይዱ ስለዝከኣልዮም ናብዚ መናበይ ተመሊሶም ዝርከቡ። ዝበለፀ ናብራ ንክህብዎም ድማ እዞም ሰራሕተኛታት ዝከኣሎም እዮም ዝፅዕሩ። ንሳጋሊ ግን ከምዚኦም ክኸውን ኣይንደልዮን ኢና ይብሉ። ኣብተን ዝቐፀለ ኣዋርሕ ዶክተር ፓንጂት ሳጋሊ ምስኡ ጥቡቕ ዝምድና ንክህልዎ ብዙሕ ፃዕርዩ ክገብር ተራእዩ።
1: ሳጋሊ ሳጋሊ
0: ገለ ካብኡ ለይቲ ተንስኡ ሳጋሊ ከመይ ከም ዘሎ ብቐፃሊ ምዕዛብ
1: ኣራ ምስይስ

0: Pega ali. ኣዛ
1: ካብቲ ተዓፂዎ ዝነበረ ብዶክተር ፓንጅት ተመሪሑ ናብ በረኻ ክወፅእ ስለ ዝጀመረ እቲ ናይ በረኻ ልምምድ ክጅምሮ እዩ። ናይ መጀመርታ ልምምዱ ድማ ርእሰ ምክልኻል እዩ። እዞም ወርሓውያን ድቢ ዝስምዩ ዓሌት ካብ ካልኦት ዓሌት ድቢ እቶም ንዝነውሐ ግዜ ብዳሕርዋይ መሓውሮም ጥራሕ ደው ኢሎም ክፀንሑ ዝኽእሉ እዮም። ብከምዚ ድማ ዮም ነብሶም ዘድሕኑ እዚ ጫካ ኣዝዩ ሓደገኛ ቦታ እዩ። ስለዚ ሳጋሊ ግቡእ ዝኾነ ነብሰ ምክልኻል ክመሃር ኣለዎ። ሕጂ ንእሽተይ ስለ ዘሎ ኣየፍርሕን እዩ፣ ግን ሙሉእ ዝኾነ ርእሰ ምትእምማን ወኒኑ ይርከብ ይፃወት እዩ ዘሎ። ክልተ ሚእቲ ኪሎ ዝኸውን ክብደት ኣካላት ምስ ወነነ ግን ከቢድ ዝኾነ ማሰይቲ ከውርድ ይኽእል እዩ። ካልኣይ ትምህርቱ ድማ ምሕኳር እዩ። እዚ ነፍሲ ወከፍ ድቢ ዘካይዶ ንጥፈት እዩ፣ ግን ነዚ ንምግባር ልምምድ የድልዮ። ናብዚ ጫካ ምስ ተፀንበረ ካብ ዘረፍቲ እንስሳታት ብኸመይ ከምልጥ ከም ዝኽእል ክፈልጥ ኣለዎ። ወርሓውያን ድቢ ካብ ዕምሮም እቲ ፍርቂ ኣብ ጨናፍር ናይ ገረብዮም ዘሕልፍዎ። ምስ ዓበየ ድማ ሳጋሊ ኣብዚ ላዕሊ መደቀሲኡ ዝኸውን ስፍራ ክሰርሕ እዩ። እቲ ኣብ መንጎ ዶክተር ፓንጂትን ሳጋልን ዘሎ ጥምረት ኣዝዩ ሓይሉ ይርከብ። እዚ ኩርኩር ድማ ናብቲ ዝቕፅል ጉዕዞ ናይ ህይወቱ ክሰግር ድሉ ዘሎ እዩ ዝመስል።

0: ገድድ
1: ዳራይና ከይገድድ ካብ ዘረባ ኣንስቶ ስክላፍል ድሕን መናፅፍና ንልቀ ብሸዓ ክንክል ብሸዓ ክነክር ዝተዘወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትቡዕ ከይልክም ዓዲ ውዓል ዳሓን ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም
0: ሰይ ሰይ ሰይ ሰይ ሰይ

ዳዕራይ ናበይ ገድ ካብ ዘረባ ንስቶ ስክላኽል ንድሕን መናፅብና ንቀፍ ብሸሓ ክንክል ብሸሓ ክንክል ዝተዘርወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትዋዕ ከይልክን ዓዲ ውዓል ዳሓን ትዋዕ ከይልክን ትዋዕ ከይልክን ትዋዕ ከይልክን ትዋዕ ከይልክን

ናብዚ ዝከብላ እንቁላልን ሙሉ ምዕሩግ ኣቀባብላ ነጋይ ዝሕበ ኣነባባር ናትክን ሕልፍን ትርፍን በላ ተቐበላ ከንቲባታት ይኸ ከንቲባ ሙሉ ከንቲባ እንቁላል ሃዋስ ከታትኻባ ከንቲባታት ይለክን ኣለኹ።

ኣብ ገባ ሓፂን ብሓዲዳ ገይረ ብመንጎ ማዕረባ ዓዲ ዘፀብሰይረ ብህሉን ዘይብሉን ኩሉ ገፋ ግፈ ብዛዕባ ዓድኹም ብዙሕ የ ሰሜ ገሊኡ ናይ ተብላ ልብዝደበሰ ገሊኡ ናይ ጓኺ ከብዲ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
1: ወለል ወዲቆ ክፍገር ክግል ይደይቆ ብኣዳም ከማን ግል ይደይቆ ትፋነዮም ትንሻኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
2: መደብና ስራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሬፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዝለዓል ትሕዝቶ ይኸውን ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳልያትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ ተኸታታሊት ፊልምሳ እውን መበል 14 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና ትራን እሶምን እዚዮም እሞ ንኽትከታተሉ ብህሩ ንዕድም መደብና ትራን ቀዳም 2 ግንቦት ልክዕ ሰዓት 2:40 ድሕሪ ቀትሪ ድግማ 5-7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት ብሓፈሻ ተኸታተልቲ ንእሱ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብና ንሓደ ካብ ኣብ ዓውዲ ኣትለቲክስ ንልዕሊ 20 ዓመት ዝጎየን ገና ውንጫሙ ዘይሰቐለን ኦሎምፒካዊ ኣትለቲና ከነላለየኩም

0: ቀሪብና ዘሎና ሙሉእ ስሙ ንጉሴ ኣምለሶም ይበሃል። ካብ ኣቡ ኣቶ ኣምለሶም ተስፋ ልደትን ኣዲኡ ወይዘሮ ፅገ ተስፋይን ኣብ 1986 ኣብ ከተማ ኣስመራ ምምሕዳር ከባቢ ኣባ ሻውል ተወሊዱ ዓብዩ። ናይ መባእታ ማእከላይን ካልኣይን ደረጃ ትምህርቱ እውን ኣብ ከተማ ኣስመራ እዩ ተኸታቲሉ። ኦሎምፒካዊ ኣትሌት ንጉሰ ናይ ስፖርት ዝምባልኡ ከሎ ገና ብግዜ ንስነቱ ይፈሊሙ ኩዕሶ እግሪ ይፈቱ ምስ ምንባሩ ኸዓ ክሳዕ ሳሳይ ዲቪዥን ምስ ናይ ጋንታ ኣባ ሻውል ብምዃን ተፃዊት እዩ። ኣብቲ እዋን ግን ንጉሰ ናይ ጉያ ተውህቦ ከም ዘለዎ ክርድኦ ብምጀማሩ ሓሳቡ ክቕይር ተደናደነ። ኣብ ወርሒ ናሓሰ 2004 ኤርትራ ኣብ ውድዳት ኦሎምፒክስ ብመንገዲ ኦሎምፒካዊ ኣትሌት ዘርእሰናይ ታደሰ ናሓስ መዳልያ ድሕር ምርከባ ነታ ኣብ ከተማ ኣሽክ ታሪክ ዝሰርሐት ሃገራዊት ጋንታ ኣብ ዝተገብረላ ድሙቕ ኣቀባብላ ብኣካል ዝተሳትፈ ንጉሰ ንዘርእሰናይ ምስ ረኣዮ ብቕፅበት ናብ ዓውዲ ኣትለቲክስ ንክፅምብር ወሰነ። እንተኾነ ንጉሰ መን ከጀምረን እዩ ብምባል ዘበግሶ ሰብ ይደሊ ነይሩ። ኣብቲ እዋን ብዓወት ኦሎምፒካዊ ኣትሌት ዘርእሰናይ ብዙሕ መንእሰይ ተጸልዩ ናብ ዓውዲ ኣትለቲክስ ክፅምበር ጀሚሩ። ከምዚ ኣብዚ እዋን ዘሎ ቀረብ ናውቲ ስፖርት ናይዚ ዓውዲ ብዘይ ምንባሩኻ ንጉሰ እቲ ካልእ ብድሁ ኮይኑ ቀሪቡ።
1: እወ ሽዑኡ ልክዕ ምስ መፃኹ ናብ ጉያ ማለት ናብ ኣትለቲክስ ምስ መፃኹ ኣብቲ እዋን እቲ ማለት ሰብ ዘርእሰናይ ተዓወይቱ ኢሉ ዘይተዓደነ ህዝቢ እዩ ዝጎይ ነይሩ ማለት እዩ ተውህቦ ዘለዎን ዘይብሉን ማለት እየ ሕጂ እቲ ስምዒታት ማለት እዩ ትድሌታት ብጣዕሚ እዩ ዝለዓለ ነይሩ ፍቲ እዋን እቲ ማለት እየ ሽዑኡ ጀሚረ ከም ስርዓት ኣብታ መጀመርታ እዋን መጀመርታ መዓልቲ ጀመር ኩሉ ኣብ ኣትለቲክስ ኮንጎ ገይረ ጎየ ዝከረን ኣብ ቤት ገርግሺ ነይሩ ሽዑኡ ኣበበ ዘርሂን እዩ ነይሩ ሰልጣኒ ናይ ዞባ ማእከል ኣብኡ መፅአ ጀሚረ ማለት እዩ ሕጂ ትቐንዲ መጀመሪ ከዓ ናብቲ ኣትለቲክስ ከዓ ኣሮን ሽሙ ወዲ ገዛውተይ ነይሩ ሲ ሕጂ እቲ ድሌታት ኣለኒ ተውህቦ ኣለኒ ጎይ ይኽእል ዶ መን ከጀምሩ ንስ ይኽእል ዶ ኢለስ ንነፍሰይ ይሓስብ ነይረ ምስ ነፍሰይ ማለት እዩ ሕጂ ዝኣሮን ብሎ ከዓ ኣጋጣሚ ጀሚሩ ቅድመ እዩ ነይሩ ጀሚሩ ስለ ዝነበረስ ኣብ ስታድየም ኣስመራ ኩዕሶ ክርኢ ኢለ ምስ ኮድኩስ ሱ ከዓ ትሬን ይሰርሕ ፀኒሕኒ ሕጂ ተዛሪቦ እንታ ከምዚ ኢለሲ ኣነስ ክጎይ ደለ ክጎይ ይኽእል ዶ የጀምሩኒ ዶ የፍቀዱለይ ዶ ኢለሲ ንዑ ሓቲት እዮ ድሱ ከዓ ዋ እንታይ ፀገም ኣለዎ ኩሉ ሰብኒ መፂስ ከም ድላይ ክጎይ ይኽእል እዩ ሽግር የብሉ ፍሪ ናፃ እዩ ገለ ኢለኒ ሕጂ ሽዑ የ ንፅባሒይቱስ ምፃእ ኣብ ቤት ገርግሻ ኣለና ምስ በለኒ ንፅባሒይቱ ኮንጎን ካልስን ገይረ መፅአ ጀሚረ ማለት እዩ

0: ኦሎምፒካዊ ኣትለት ንጉስ ኣምለሶም ወዲ ሓኪም ምስ ግዜ ኣብ ቦታ ልምምድ ብቕዓቱ እናተመሓሸ ብዝመፀ ካብ ብፆቱ በቲ ዝነበሮ ተውህቦ ፀብለል ክብል ግዜ ኣይወሰደን ወላዲቱ ወይዘሮ ፅገ መወዳደሪ ጫማ ብምግዘአን ንወደን ከተባብዓ ከልዋ ንሱ እውን ኣይሓምቐን ናብ ፖዶምያት ክርብ ግዜ ኣይወሰደን ኣብ ናይ ማእከላይ ርሕቀ ድሕሪ ምውድዳሩ ሃገራዊ ጉቡእ ንክፍፅም ኣብ 26 ናብ መደበር ታዕሊም ኪሎማ ወሪዱ ጉቡእ ወተሃደራውን ፖለቲካውን ትምህርቲ ድሕሪ ምቕሳም ናብ ክፍላተ ሰራዊት 19 ተመዲቡ ሃገራዊ ጉቡእ ክፍፅም ጀሚሩ ኣብ ሚኒስትሪ ምክልኻል ዝካየድ ስፖርታዊ ውድዳት ኣህዱታት ካብ በራጊር ጀሚረን ክሳዕ ግንባር ዝዝርጋሕ ዝተፈላለየ ናይ መጻረዪ ውድዳት የካይደ እየን ኦሎምፒካዊ ኣትለት ንጉሰ ድማ ጎንጎን እቲ ዝካየድ ናይ ኣህዱ ንጥፈታት ኣብ ጉያ ፀቒጡ ይሰርሕ ምስ ምንባሩ እቲ ዝስራዕ ዝነበረ ውድዳት ብዝግባእ ብምውፃእ ኣብ ናይ ክፍለ ሰራዊትን ግንባርን ፀወታታት ብልፁ ውፅኢት ብምምፃእ ናብ ስርሒ ዞባ 3 ክሰሓብ ክኢሉ ኣብ ናይ ክፍላተ ሰራዊት ውድድር ብዝገብሮ ዝነበረ ልምምዳት ኣሃድኡ ኣዝዮም ዕጉባት ብምንባሮም ተስፋውን ብምሕዳር ናብቲ ዝምነይዎ ዝነበሩ ዓወታት ንኽዲብ ምእንቲ መጎየይ ጫማ ንኽገዝእ ገንዘባዊ ወፃኢታት ብምግባር ንውድድሩ ዘዳልዎ ከም ዝነበሩ ንጉሰ ይዝክር እንተኾነ ኦሎምፒካዊ ንጉሰ ኣብቲ ዘልመዓሉ ናይ ፍርቂ ማራቶን ኮነ 10,000 ሜትሮ ክሳተፋይ ከኣልን እቲ ምኽንያት እንታይ እዩ
1: ሽዑ 1921 እንዴ ክሳተፍ ሓሲበ ነይረ ኣብ ኩሉ ከዓ ማለት ስሙ ዓለም ክሳየ ፀንሐካን እዩ ገለ ዘጋጥመካ ነገር ከዓ ኣሎ ማለት እየ ሕጂ ተዳልየ ን21 ን10,000 ተዳልየ ከለኹ ትውድድር ሰሙን ክተርፎ ከሎ ብርከይ ሓሚመ ብርከይ ምስ ሓሚምኩ እታ ናይ መወዳእታ ዕድለይ ከዓ ሸያ ነይራ ምክንያቱ ናብ ግንባር ክስሓብ እንተደ ኮይነ ግድነት ክስዕር እዩ ዘለኒ እጂ ኣማራጭ ኣይነበረን ኣብቲ እዋን እቲ ከማን ኣብቲ እዋን ሲቲ ብቕዓተይ ርኦም እቶም ክፍለ ሰራዊት ና 19 ኣብ ትሬይን ገለ ርኦኒ ከም ስርዓት ብሉፅ ብቕዓት ነይረ ንፍቲ እዋን እቲ ካብቶም ዝነበሩ

መሳርሕተይ ማለት እዩ 700 ናኣፋሂቦም ጫማ ገዛ ሞ ተስፋና ካባኻ እዩ ጫማ ገዚእኻ ትመፅእ ኢሎም መስመራ ሰዲዶም ኣብ መንደፈራ እዩ ነይሩ እቲ ተጠርኒፍና ዝነበርና ናይ ክፍለ ሰራዊት መስመራ መፅአ ኣብ ስመራ መፅአ ጫማ ገዚአ ኩሉ ተዳልየ ልክዕ ኣጋጣሚ ኮይኑ ሰሙን ክተርፋ ከሎ ውድድረይ ሓሚመ ሽዑ ኣጋጣሚ ተዛሪበ ዮም ኣነ ከምዚያን ከምዚያ ይለብርከይ ሓሚመ ኣለኹ ከም ድላይ ክጎያ ይክእል ቀንዛ እውን ንገብረለይ ኣለዎ እጂ ኣማራጭ የለን ኣብ ናይ 8500 ክወረደ ኢለዮም ኢለዮም ዋ እንታይ እዩ ተስፋና ካባካ እንዳሃለዎ ከሎ በ ከምዚ ኢ ሓይመ ትብለና ኣለካ ገሌለ ሓድሽ ነገር ኮይኑዎም ማለት እዩ ሓድሽ ነገር ኮይኑዎም ኣማራጭ የለን በቃ ሓራይ ተዋዳደር ብሉኒ 8500 ተዋዳይረ 800 እግረ ናሓንከሱ ሳልሳ ይወፅ ኣብ 500 ከዓ ሓምሻ ይወፅ ማለት እዩ እጂ ምስቶም ናይ ግንባር ቶም ሽዑ ዝነበሩ ሓለፍቲ ምስቶም ናይ ግንባር ተዛረዶም ዘቆልዓ ንፍዕ እዩ ለውጡን ከምፅእ ይኽእል እዩ ተዓቕሙ ንሪኦ ነርና ኢና ሕጂ ግድነት ክሰሓብ ኣለዎ ኢሎም ስሒቦምኒ ኣብ ዞባ ሰርሒ 3 መፅ በዓል ሆችሚን ማለት እዩ ናይ ሽዑ ሓላፊ ሕጂ ናይ ሓበሬታን ጎስጓስን ናይ ስፖርት ሓላፊ ደሎ ሆችሚን እሱ ተቐቢልኒ ማለት እዩ ኣብኡ ከዓ ስጋብ ነረ ማለት እዩ ነዊሕ ዝተጓዓዘ ምስኦም ማለት እየ

0: ብድሕር እዚ ኦሎምፒካዊ ንጉስ ኣብ ዓም 2008 ኣብ ከተማ ከረ ናብ ዝተኻየደ ውድድር ፍርቂ ማራቶን ስርሒ ዞባ 3 ተወኪሉ ኣንጻር ዓበይቲ ኦሎምፒካውያን ኣትለታት ኣብዝ ተጻወተሉ ኣብ በኹሪ ናይ ፍርቂ ማራቶን ተመክሩ መበል 10 ደረጃ ብምሓዝ ብሉፅ ውፅኢት ከመዝግብ እንከሎ ነዚ ውፅኢት ዝተዓዘበት ክለብ ደንደን ሚኒስትሪ ምክልኻል ድማ ሰሓበቶ ኦሎምፒካዊ ኣትሌት ንጉሰ ኣብ ዝተፈላለዩ ፀወታታት እናተሳተፈ ብዝረኸቦ ዝነበረ ዓወታት ማልያ ሃገራዊት ጋንታ ኤርትራ ወድዩ ኣብ ውድድር ሃገረ ቋራጭ ንክፃወት ኣብ 2010 ኣብ ሃገረ ብሩንዲ ከተማ ቡጁምብራ ተሳቲፉ ዘተባብዕ ደረጃ እውን ረኺቡ ብድሕር ዚ ብውልቁ ንክፃወት ኣብ ሃገራት ኤውሮጳ ንሓደ ወርሒ ድሕሪ ምፅናሕ ድማ ናብ ሃገሩ ተመሊሱ ምስታ ብሚኒስትሪ ምክልኻል ዓለማዊ ሻምፒዮን ናይ ወተሃደራት ተሳተፍ ጋንታ ብምምራፅ ናብ ሃገረ ብራዚል ኣምሪሑ ኣብቲ ዝተኻይደ ውድድራት ድማ 4ይ ደረጃ ብምሓዝ ብሉፅ ውፅኢት ብምዝጋብ ተስፋ ዘለዎ ኣትለት ምዃኑ ኣመስኪሮም
1: ናይ ወርልድ ቻምፒዮን ናይ ሚኒታሪ ከዓ ውድድር ኣብ ብራዚል ነይሩ ሽዑ ኣብ ብራዚል ነይሩ ሽዑ መገሻታት ነይሩ እዩ ናይ ሚኒስትሪ ምክልኻል ብኦም ዝኸፈትልና ዕድል ዩ ኸማን ድልል ኮይኑ ኣሳጊርና ስጋብ ደረጃ ዘለኹ ማለት እየ ሽዑ ንብራዚል ከይደ 1,000 ተወዳዲረ ኣብዚ መፃራይ ስዒረ ማለት እዩ ናይ ምክልኻል መፃራይ ስዒረ ኣብ ብራዚል ከይደ ኣብቲ ተወዳደርቲ ናይ ሽዑ ብዙሓት ከባቢ ተስዓን ገለን ተወዳደርቲ ነይርዋ ብጣዕሚ እንታይ ገይሮምና ኣብ 2 ጉጅለ እዮም ከፊ ኢሎምና ማለት እዩ ሎሚ ተወዳዲርካስ ኣብ ሳልስቱ ከዓ ሎሚ መፃረይ ትገብር ኣብ ሳልስቱ ከዓ ፋይናል ነይሩ ማለት እየ ሽዑ ኣብ መፃረይ 4ይ ወፅእ ኣብ ፋይናል ከዓ መሊሰ 4ይ ወፅእ ማለት እዩ እቲ ዝዓበየ ምሽቲ ዝዓበየ ክስታይ ነይሩ ኢና ዓይኒ ማለት እየ 4ይ ወፅእ ሽዑ ዚ ብጣዕሚ ፅቡቅ ኣቀባብላ ገይሮምለይ ብጣዕሚ ከዓ ሞራል ኮይኑ ዋላ ምሻሎ ኩሉ ሰብሲ ኣብዚ ከዓ ብዙሕ ኣብ ሚድያ ክስተይ ምስተገለፀ ከዓ ብጣዕሚ ሞራል ገይረ ሰብ ከዓ ከም ንጉሶ ከዓ ሞር ከዓ ክፈልጠ ንኽኢሉ ማለት እየ
0: ራእይ ተሎካ ንዑ ድማ ዝበቅዕ ዋጋ ምስ ትኽፍል እትረኽቦ ዓወት ርጉፅ ኮይኑ ቀጻልነቱ እውን ዘለዎ ብምዃኑ ካብቲ ብልጩ እዩ እተን ኣብ ዓመት 2005 ብኮንጎ ዝጀመረ ኣእጋር ንጉሰ ዋጋ ዓቕልን ዲስፕሊንን እንክኽፍላ ድሕሪ 7 ዓመታት ማለት ኣብ 2012 ኣብ ውድዳት ኦሎምፒክ ለንደን ክሳተፋ ተረአየን እዚ ቅልጡፍ ገስጋስ ኣብቲ ግዜ እቲ ብማዕከና ዜና ውሽጢ ሃገር ፍሉይ ሸፈነ ተዋሂቦ ዝነበረ ክኸውን ኣብ ታሪክ ኣትለት ንጉሰ ፍሉይ ነጥበ መቐይሩ ኮይኑ ይሓሊፉ ካብ ኣማተር ኣትለት ናብ ኦሎምፒካዊ ብምባል ኣብ ጎኑ እቲ ናብዚ ዓውዲ ንኽፅምበር ዝጸለዎ ገዲም ኦሎምፒካዊ ኣትለት ዘርእሰናይ ንኽፃወት በቒዑ ኣብ ኦሎምፒክ ሪዮ ድማ ደጊሙ እውን ተሳቲፉ እዩ መተዓቢቲ ንጉሰ ዝኾኑ ደቂ ኣባሻሉ እውን ነዚ ኣትለት ኣብ ከተማ ለንደን ድሙቕ ዝኾነ ኣቀባብላን ምትብባዓን ከም ዝገበረሉ እቲ ፍጻሚ ድማ ኣብ ናይ ስፖርት ሂወቱ ከም ዘይርስዕ እዩ ንጉሰ ብቓላቱ ገሊጹ
1: ኣባሻውል ተወሊዳ ዓበይ ግን እንታይ መሲልካ ቅድመይ ተስፊት በረ ድበሃል ነይሩ ጎያ ተስፊት በረ ንፉዕ እዩ ነይሩ ንሃገር ወኪልስ ብዙሕ ግዜ ደኸይደሎ

0: ዝኸይድ ስዊዘርላንድ ደሎ ማለት እየ ከም ጎያይ ኣባ ሻውል ዝፈልጦዎሲ ተስፊት በረ ይፍቲ እዋን እቲ ማለት እየ ጎያይ ምንባሩ ከዓ ነካ ቆልዓ ኮይነ ከዓ ይርኢ ኣለኹ ማለት እየ ድሕሪኡ ጎቢዘ ካብቲ ኩዕሶ እግሪ ወፅ ጎቢዘ ናብ ኣትለቲክስ መፅ ማለት እዩ ሽዑ ከዓ ማለት ናተይ ክብሎ ድክእል ቅልጥፍ ዓወት እዩ ተሸን 1ሰ መገሻ ጀሚረስ ኣብ ውሽጢ ዓመትን ገለን ካ 212 ከዓስ ኦሎምፒክ ያእት ሕጂ ናተይ ቅልጡፍ ዓወት ነይሩ እየ ብሎ ማለት ብዙሕ ዘበልክዎ ነገር የለን ማለት እየ ሕጂ ሽዕሪኡ ኣብ 212 ኦሎምፒክ ክሳተፍ ከለኹ ኣብ ለንደን ደቂ ባሻውል እዮም ተቐቢሎም ንፍቲ እዋን ብጣዕሚ እዮም ማለት ኣብቲ ሚድያ እውን ይርእዎ ስለ ዝነበሩ ብጣዕሚ ፍቕሪ ገዛውቲ ዘለዎም ቅድሚ ንለንደን መካረይ ይድውሉለይ ነይሮም ኣብዚ ከለዉ ማለት እየ ብጣዕሚ የተባብዑን እንዳደወሉ ገለ መለ ብጣዕሚ ተሓቢና ኢና ገለ ሓንሳብ ሓወልቲ ገዛውትና ብሎካ ገለ ብሎካ ብዙሕ ነገር ብዙሕ ሽምቦካ ገለ ፅቡቅ ከዓ ይኮርዕ ነይረ ኣነ ማለት እየ ድሕሪ ኣብ ለንደን ተቐቢሎምኒ ዘይተኣደነ ኣቀባብላ እዮም ገይሮምለይ ብጣዕሚ ፅቡቅ ነገራት ገይሮምለዮም እቲ ሽዑ ተቐቢሎም ኢብን እንታይ የድልየካ ድበሉኒ ግዜኦምን ነይሩ እዩ ሽዑ ፍቲ ምሸት እ ግብጃ ገይሮምለይ እንታይ የድልየካ ገለ ኢሎም ኣነ ወላ ሓንቲ ፀገም የብለይን ዕጥቂ ሽግር የብለይን ማናጀር እውን ኣለኒ ስ ወላ ሓንቲ ሽግር የብለይን ገለ ኢለዮም ኖኖ ገለ ነገር የድልየካ እዩ ንሕግዘካ ኢና ገለ ብሉ ሞ ድሓኒ ኣነኮ ስ ድሓነ የፅቡቅ ከይድ ኣለኹ ሞ ፀገም የብሉን ገለ ብሎም ኖ ሓገዝ የድልየካ እዩ ሞ መግቢ እንታይ ትምገብ ገለ ኢሎምኒ መግቢ ዳ ወላ ሓንቲ ኣነስ እቲ ዘለዎ ገዛ ይበልዕ እየ ቅያር ተደልየ እውን ደገ ከይደ እውን ክበልዕ ይኽእል እየ ሕጂ ማለት እቲ ኣመጋግባ ሕጂ እዩ ማራሞር ፀቂጡሉ እቲ ኣትሌት ጎሪሑ ፅቡቅ ነገር ደከይደሎ በር ኣብቲ ናና ግዜ ድላይካ በሊዕካ ኢካ ትጎይ ነርካ ማለት እዩ ማለስ ግሪልና ኢና ንጎይ ነርና ሕጂ ግን ብዙሕ ሳይነስ እናተጠቀሙ ገለቲ ኑትሪሽን ይበሃል ብጣዕሚ እዮም ዝጥቀሙሉ ዘለዉ ናይ ሕጂ ኣትሌታት ማለት እየ ሽዑ ገንዘብ ዳርጋ ዓመት ሙሉእ ሰዲዶምለይ
1: ኣብ 2014 ኦሎምፒካዊ ኣትለት ንጉስ ኣብ ኣቡዳባብ ዝተካየደ ናይ ፍርቂ ማራቶን ፀወታ ንውድድሩ ብ59 ደቂን 69 ካሊትን ብምፍጻም ናይ ውልቁ ዝበለፀ ከሎ ኣብቲ ዓመት ኣብ ሃገረ ዴንማርክ ኣብ ዝተኣንግደ ናይ ፍርቂ ማራቶን ዓለማዊ ሻምፒዮን ሃገራዊት ጋንታ ኤርትራ ብጋንታ ሻምፒዮን ክትከውን ከላ ኣብታ ውድድር ዝተሳተፉ ኣትለታት ድማ ምስ ብሉፃት 8 ኮይኖም ንውድድሮም ክዛዘሙ ብምዃሎም እታ ክሳብ ሕጂ ዘይተደፍረ ክብረቶ ናይ ዛ ሃገራዊት ጋንታ እዩ ብድሕሪኡ እውን ኦሎምፒካዊ ኣትለት ንጉስ ኣብ ሃገረ ቻይና ብምዃን ኣብ ዝተሳተፎ ናይ ፍርቂ ማራቶን ፀወታ ብምዕዋት ናይቲ ውድድር ክብረ ወሰን ብምስባሩ ብስሙ ከምዝትካእ ገብረ ልዕሊ ኩሉ ግን ኣብ ሻምፒዮን ኣፍሪቃ ንሃገሩ ኤርትራ ወኪሉ ኣብ ዝተፃወትሉ ሻምፒዮን ብምዃኑ ኣኑ ዓመት 214 ኣብ ታሪክ ናይዚ ኣትለት እታ ዝደምቐት ኮይና ያ ሓሊፋ
0: 213 ናብ ሞስኮ ወርልድ ቻምፒዮን ሻምና ይወፅእ ድሕሪኡ 214 ከዓ መፅኡ ማለት እዩ ኣብ ለካቲት 214 ሽዑ እቲ ናሽናል እቲ ፐርሶናል ቤስት ናተይ 59 እንዳሃሮም ኩሉ ግዜ እዩ ነይሩ ዝበለፀ ሰዓት ኣብቲ እዋን እቲ ነይሩ ማለት እዩ 59-39 ሃሪመ ኣብ ኣቡዳቢ ድሕሪኡ ኣብ ወርልድ ቻምፒዮን ከዓ ዴንማርክ ኤርትራ ንመጀመርታ ግዜ ቅድሚ እውን ወፅአ ትፈልጥና ድሕሪኡ ናይ ወፀትን ቀዳሜቲ ኤርትራ ብኣትለቲክስ ኣነ ዘርሰናይ ታደሰ ግርማይ ገብረ ስላሴ ሳምሶን ገብረ ዮሃንስ ሳሙኤል ፀጋይ ሓሙሽተና ኢና ንኤርትራ ወኪልና ከይድና ኣብ ዴንማርክ ዝነበረ ወርልድ ቻምፒዮን ኣብ ማራቶን ድሕሪኡ ሓሙሽተና ቶብኤት ኢና ወዲእና ሓሙሽተና ካልኣይ ሳሙኤል ፀጋይ ወፅኡ ራብዓይ ዘርሰናይ ኣነ ሓምሻይ ሻብዓይ ግርማይ ገብረ ስላሴ ሻምናይ ሳምሶን ገብረ ዮሃንስ እዚኣ ደይቲ ድገም ጋንታ እያ እጂ በቃ ፅቡቅ ሞራል ተገይሩ እዚእውን ፅቡቅ ኣከባብላ ገይሮምልና ማለት እዩ ወርቂ መዳልያ ሕዝና መፂና ድሕሪኡ ንቻይና ከይደ ማለት እዩ ቻይና ሃብ ማራቶን የንግዙ ትበሃል ቦታ ኣላ ጎልድ ለቨል እዩ እቲ ናይቲ እዋን እቲ ሰዓት ቅድሚ ዓመት 213 ሳልሳይ ወፅ ነይረዎ ስሳ 346 የጎየ ሽዑ ኣብታ ድሕሪኡ እቲ ቀዳማይ ድወፅካ ስሳ 38 እያ ራ ኮርሲከር ናይቲ ቦታ ማለት እዩ ድሕሪኡ ኣነ ስሳ ባዶ 8 ናይ ፍርቂ ደቂቕ ከቢድ ኣብ ኣትለቲክስ ማለት እዩ ናይ ፍርቂ ደቂቕ ኣጉዲለ ሴርዮ ናይቲ ቦታ

0: ሴርዮ ድሕሪኡ ተመሊሰ ከዓ ንክስታይ ከይደ ማለት እዩ ንሰበን ሂል ሰበን ሂል ኣንን ዘርሰናይን ከይድና ሓምሻን ሻብዓያን ኢና ወፂና ድሕሪኡ ኮሎምቢያ ከዓ ከይደ ነረ ኮሎምቢያ ከዓ ራብዓይ ወፅ ማለት እዩ ድሕሪኡ ንኣፍሪቃን ቻምፒዮን መፅ ብዙሕ ውድራት የፍቲ ዓመት እዛ ካይደ ማለት እዩ ኣፍሪቃን ቻምፒዮን ወርቂ መዳልያ ምፅ ሽዑ ንኣፍሪካ ሽዑ ወርቂ ምፅኤ ንኣፍሪካ ድሕሪ ወርሑ ናቱ ከዓ ንኣፍሪካ ወኪለ ከዓ ኮንቲኔንታል ካብ ናይ ዓለም ከዓ ሳልሳይ ወፅ ኣለኩም ማለት እዩ 214 እንድኮን ዘሎ ሽዑ ብጣዕሚ እታ ዓመት እያ ንዋስ ዓመተያ ነራ ኣፍቲ ኣዋነት እያ ክልተ መዳልያ ምፅኤ ሰበን ሂል ከዓ ሓምሻይ ወፅ ድሕሪ ናይ ምክልኻል ከዓ ሽዑ ከዓ ተወዳዲረ ምክልኻል ከዓ ናይ ምክልኻል ኣብ ከረን ይካየድ ነይሩ ሽዑ ከዓ ወርቂ ምፅ ቀዳማይ ወፅ እታ ዓመት እያ ሲ ዳርጋ ማሲ ፅቡቅ ዝኸደህለ ዓመት እያ ነራ በቃ ድሕሪኡ ናይ ሽልማት ነይሩ ሬድዮ ድማ ሽዑ ናይቲ ዓመት እቲ ብሉፅ ስፖርታዊ ወሲደ ማለት እዩ
1: ኣብ ስፖርት ፀወታ ቅድሚ ምፍላምካ ትምንዮ ነገር እንተሎ ብሰላም ጀሚርካ ክትፍፅም እዩ ኣብ እዋን ፀወታ ዝፍጠር ነገር ኩሉ ካብ ቁፅፅርካ ወፃኢ እዩ ኣብ ሓደ እዋን ኣእጋርካ ፅቡቕ ይስማዓካ ሓደ ግዜ ሃንደበት ትሓምም ኣብ ኣትለቲክስ ከዓ እሞ ክሳዓ ኣጋርካ እናደሙኻ ንፀወታ ከተካይድ ዘገድደካ ኩነታት እውን ክፍጠር ከም ዝኽእል ዝተፈላለዩ ኣትለታት ካብ ተመክሮም ኣብ በበይኑ ኣጋጣሚታት ይገልፁ እዮም ኦሎምፒካዊ ኣትለት ንጉሶ እውን ነዚ ኩነታት ኣስተማቂርዎ እዩ ንገለ ካብ ዘጋጠሞ ኩነታት ብከምዚ ስዕብ ይገልፆ
0: እቲ እታ ውድድር ኣብ ሊዝበን ፍርቂ ማራቶን እያ ነራ ቅድሚያ ዓመት ተዓዊተላ ነረ እታ ውድድር ኣብታ ካልአይቲ ዓመት ግን ኣሜሪካ ከይደ ነረ ኣነ ዘርሰናይ ተክለ ማርያም ነርና ንሚኒማ ክነምፅ ኢልና ከይድና ንኣሜሪካ ኣብኡ ዝገበር ኩሉ ካልሲ ምስቲ ስፓይክ ዝነበረ ምስቲ ናይ ትራክ ጫማ ማለት እዩ ፅቡቕ ነይሩ ተካልሲ ሽዑኡ እታ ውድድር እቲኣ ተወዳዲረላ ካብኡ ብሓድሽ ከሎ ኣብ ክሳይ እትዮ ማለት እዩ ኣብ ቦርሳ እትዮ ከም ዘላታ ድሕሪ ወርሕን ሰሙንን ከዓ ንሊዝበን ከዓ እታ ቅድሚ ዓመት ድሰዓር ኩላ ናብኣያ ተዓዲመ ከይደ ማለት እዩ ሕጂ ታካልሲ ከም ዘላታ ሒዘያ ፍላት ጫማ እዩ ነይሩ ሕጂ ዚ ካርቦን ንብሎ ዘለና ጫማ ኣብቲ እዋነተ ኣይነበረን ፍላት ጫማ ዳርጋ ሸበጥ በሎ ማለት እየ ብኸምኢና ንጎይ ነርና ኣብቲ እዋነተ ማለት እየ ሕጂ እታ ፍላት ጫማ ምስ ታካልሲ ሒዘዮም ከይደ ታካልሲ ገለቲ ጫማ ኣይረኣኹዎን ወዳደርኒ ከም ዘለኒ ጥራይ ድፈልጥ ነረ ሽዑ ኣብ ሊዝበን ማይ ካሃርም ሓዲሩ ፅባሒቱ ንጎ ኮይኑ መቸም ከድና ናፍታ ውድድር ኣዋዓ ወዲአ ታንካልሲ ገይረ ሰለስተ ደቂ ተሪፎ ነቲ ውድድር ንክጅምር ማለት እየ ሓፂር 100 እንዳሃረምኩ ከለኩ ተካልሲ እንታይ ይወርድ ንታሕቲ ይወርድ ስሕቦ ይወርድ ስሕቦ ድሕሪዩ ነቶም ኦርጋናይዘር ካልሲ ናተይ ካልሲ ዝወርድ ኣሎ ሞ ክቕይር ይብሎም ክልተ ደቂ ተሪፎ ነሩ ሽዑ ስታርቲ ንክብገስ ማለት እዩ ኣይኒ ፅበኤካ ኒና ብሰዓቶም እዮም ዝኸዱ ልከ 4 ኢሎም 4 ኢሎም 10 00 እዮም ድብገሱ ማለት እዩ ኣይኒ ፅበኤካ ና ዋኢለዮም በቃ ኣማራጭ የለን ተን ካልሲ ኣውፅኤ ደርቤን ኣብኡ ከሎ ተካልሲ ብዘይ ካልሲ ትጫማ ካብኡ ከለኩ ገይር እየ ማለት እየ ሽዑ ፀወታ ጀሚሩ ኣነ ዋላ መርሃዊ ካሰተ ካብ ኤርትራ ነርና ማለት እዩ ፀወታ ጀሚሩ እግረይ ክቀላለጥ ጀሚሩ ማለት እዩ ምስቲ ማይ ከ ኣሎ እቲ ፍሪክሽን ኣሎ እናተፋሕፍሐ ከይድ ገለ በቃ ቀንዛ ከምዚ የለን ርእሰይ ዝወኒ ይሪኦ ዋቃ ናብ 12 13 ኪሎ ሜትር ከይደ ማለት እዩ ሽዑ ዋላ ከምዚ ይሪኦ ሞ ደም ይስኡ ልኩዓ ኣብቲ ማይ ማለት እዩ እቲ እግረይ እዳተቀላለጠ ክጎድፎ ዶ ክቋርፆ ዶ እንታይ ዶ ገለ እንዳበልኩ ኣማራጭ የለን ማለት እግዚኣብሔር እውን ሓይሊ ክበካ ከሎ ፅቡቅ ነገር እዩ ከምኡ ኢለ ከባቢ 18 ኪሎ ሜትር በፅሐ 18 ክንበፅሐ ከለና 4 ሰባት ተሪፍና ኣነ ኣፀዱ ሽዑ ኣፀዱ ኢትዮጵያዊ እዩ ናሽናል ሪከርድ ዝነበሮ እዩ ኢትዮጵያዊ ሽዑ 58 ዝነበሮ እዩ ኣሌክስ ዝበሃል ነይሩ ብሉፅ ናይ ሃብ ማራቶን ጎያይ ካልኦት እውን ነይሮም እዮም ሕጂ 4 ሰባት ኢና ተሪፍና ሽዑ ኣፀዱ ፀወታ ክቋፃፀሮ ጀሚሩ ከባቢ 20 ኪሎ ሜትር ክተርፍ ከሎ ከም ስርዓት እሱ እዩ ሃሪሞ ቆሪፁ ከይድ ኣነ ከዓ ምስኡ ከይደ ማለት እዩ ምስኡ ከይደ ክልተና ቆሪፅና ከይድና ተቃንዛ ተረሲዑ ልክዕ ፊኒሽን ኣምፅኒ ድሃኒ ከ ማለት ኣነ ከዓ ኣብቲ ፍጥነት ከዓ ድሃኒ ማለት ተውህቦ ኣለኒ ኣብ ፍጥነት ነትካ ንዑ ስዒረዮ ሽዑ በቃ ተቀዳዲምካ ጫማ ከምውፃእ ጥራይ ነይሩ ጫማ ያውፅዮ ኩሉ እዚ እግረይ ተበላለዩ ኩሉ በቃ ኩሉ ተቀላሊጡ ከይዱ ዝማስ ሜዳታት መፅ ንቆልዑ ኳ ገለመለገለ ብዝኾነ ዊልቸር ገይሮም እዮም ኣውፅኦም ንካብቲ ክስታይ ማለት እዩ ስጋ ኣስመራ ድመፅኹም ይኸይድ ነረ ማለት እዩ ሽዑ ኣብቲ ናይ ዶፒንግ ኮንትሮል እውን ከምኡ ብዊልቸር የ ደኸይድ ነረ ገለ ኤንወስ ተቀዳማይ ምውፅአ እዩ ቲዝበለፀ ነገር ማለት እየ እጂ ንነፍሰይ ሽዑ ዋላት ልዕሊ ዓቕመይሲ ንኸይሰኢለሲ ንነፍሰይ ክስታይ ይገብር ነረ ማለት እዩ በቲ ሓደ ቃን ዘለዎ ግን ይሕጉሰካ ከዓ ምስተዓወትካ ሽዑ ኩሉ ነገር ምስ ኮነልካ ገለ ብጣዕሚ የካ ትሕጎስ ማለት እዩ

0: ኣትለቲክስ ሃገር ናብዚ እዋን ብቁፅሪ ብዙሓት ዝኾኑ ተወዳደርቲ እኳ ይፍር እንተሎ ብደረጃ ዓለም ዘሎ ደረጃና ክብከብሉ ዝኽእሉ ተወዳደርቲ ኣትለታት ምፍራይ ግን እቲ ስራሕ ናይ ሃገራዊ ፌደሬሽን ኣትለቲክስ ጥራይ ዘይኮነ ብቐንዱ ናይቲ ኣብዚ ዓውዱ ዘሎ ኣትለት እዩ። ንጉሰ ድማ ናብ ንኣሽቶ ኣሕዋቱ ኣብ ዘመሓላልፎ መልእኽቲ ንውልቃዊ ግዜ ኢሎም ዘይኮኑ ብደረጃ ዓለም ዘሎ ደረጃኦም ንከመሓይሹ ከይተሓለሉ ክሰርሑ ከም ዝግባእ እዩ ምዒዱ።
1: ሕጂ ተቐንዲ ካባኻ እዩ ዝብገስ ማለት እንታይ ድ ንነፍስኻ ባዕለኻ ኢኻ ክትእስዛ ደለካ ክገብረ ናይ ምባል ባህሪ ክህልወካ ክእል ኣለዎ። ክገብረ እንድሕር ኢልካ ሲ ዘይግበር ነገር ትገብሮ ኢኻ። እዚ ብዙሕ እየ ደቕሶም ነዞም ኣትሌታት ማለት እየ። ካብኦም እዩ ድብገስ እሶም ክገብሩ ክኽእሉ ኣለዎም። ማለት እንታይ ኣሎ መሲልካ ኣብቲ ግዜና ኮ ማናጀራት ከምቲ ዝለ ኣፖርቹኒቲ ኮ ምርጫታት ኮ ይነበረን። ክልተ ማናጀራት ነይሮም ኣብቲ ንሕና ዝነበረናሉ ግዜ፣ ሓንቲ ጁልያ ጋርሻ ነይራ፣ ሓደ ካ ራሽድ ባህ ነይሩ ኣብ ፈረንሳ ዝሰርሕ ማለት እየ። ብዙሕ መስገደላት ሓሊፍና ተቃሊስና ዋላ እንዳተዓወትና ከለና ናይ ማነጀራት ዕድላት ብለካ ኣለኹ። ኣነሲ 2008 መፅ ተሳሒበ ካብ ንግንባር ተሳሒበ መፅ 2009 ናይ ውሽጡ 9 ወርሒ ድየ ገለ ናይ ሃገር መበልሻርሻ ይወፀ ሽዑ ዋላ ነቶም ማነጀራት ዝነበሩስ ቅድሚኦም ስዕርዮም ዳኣተኽብሉ ነይሩ እዩ ብቲእዋነቲ። እቲ ዕድላት ግን ኣይነበረን። እቲ ዝኸፍአስ ኣምናህና እዩ ሓሊፉ። እዞም ናይ ሕጂ ደኣ ሞ ዝተፈላለዩ ኣፖርቹኒቲ ምርጫታት ኣለዎ። 5-6 ዝኾኑ ማነጀራት ኣለዎ። እቲ ኣብካ ናብቲ ተኸይድ ካብቲ ሓደ ናብቲ ሓደ ተኸይድ ድላይካ ክትገብር ትኽእል ብዛዕባ ማናጀር ማለት እዩ። ንሕናሲ ማናጀር ከመይ ንረከብ ኢልና ኢና ንፅዕር ነርና። ልክዕ ከዓ እቲ ዕድላት ከዓ ምስ ረኸብና ኣሎ ከዓ ፅቡቕ ተጠቂምና ኣሎ ክንዕዎ ጀሚርና። ምክንያቱ እቲ ድሕረይ ድመፅእ ኣትሌት ከዓ ከምቲ ኣነ ድሓለፍኩ ሕለፍ ክትብሎ ይትኽእል ነር። ብዓቕመይ ሰባት ብዓቕመይ ሓጊዘ ፈርዮም ኦሎምፒካን ኣትሌታት ኮይኖም ቀሲነ ደቂሳ ሓድር ይሕጎስ ማለት ኣብዚ ኦሎምፒካን ኮይኖም ብሉፃት ኮይኖም ክሪኦም ከለኹ ገሊኦም ደለው ኣለዉ ደ የለው ኣለዉ ማለት እዩ። ብጣዕሚ ሕጎስ ማለት እየ። እንኳዕ ኣባ ገበርኩ ብለ ዕጥቂ ሂብካዮ ጫማ ሂብካዮ በሊ ክድርበይ። ኣብ ሂወቱ ግን ዓብ ነገር መለውጦ ክትገብረሉ ከለካ ዝበለፀ ነገር ማለት እዩ። ማነ ሰብኣውነት ክህልወካ ኣለዎ። ኣነ ሽግር ስለ ዝሓለፍኩስ ድሕረይ ድመፀ ሽግር ክረክባ ኣለዎ ምባል ማለት ሰብኣውነት ኣይኮነን ማለት እዩ። ሕጂ ሕጂ እዞም ናይ ሕጂ ደለዉ ኣትሌታት ብዛዕባ ናይ ቱሬሽን ይፈልጡ ኣመጋግባ ማለት ይፈልጡ ክድቁሶኹም ዘለዎም ፈልጡ ማይ ክሰትኹም ዘለዎም ፈልጡ ካልእ ዕጥቂ እውን ረቡ ይኽእሉ እዮም። ቶም ማናጀራት ደለዎም ማለት እዩ ዘይተኣደነ ዕጥቂ ኣሎ ክጎይ ይኽእሉ እዮም። ቅድሚ ኮ ፍላት ጌርና ኢና ንጎይ ነርና። ሕጂ ካርቦን ባዕሉ ደፈእካ ጫማ መፅ ዳደፈእካ ከይድ ሓገዝ ኣለዎ ማለት እየ። ሸበጥ ጌርና ንጎይ ነርና ንዳሕሪ ለካ ስስ ማለት እዩ ፍላት ማለት እየ። ሽዑ ሰዓት ህረም ነይሩ። ሽዑ ከዓ ደረጃ ዓለም ከዓ ነርና ሽዑ ደረጃ ዓለም ቶፕ 10 ናኣቱ ነርና ቶፕ 6 ናኣቱ ነርና ቶፕ 3 ኣቱ ነሩ ሽዑ ትሰብ እጂ ክንወቅስ ጥራይ ኣይኮናን ከምዚ ገይሩኒ ከምዚ ገይሪን እንደይኮነ መጀመርታ ነብስካ ባዕልካ ኢካ ክትእዝዛ ደለካ ክገብር ድብል ናይ ምባል ባህሪ ክህልወካ ክእል ኣለዎ። ትገብር ኢካ ከዓ ዘይከኣል ነገር የለን።
2: ምስ ንጉሰ ኣብ ሜዳ ኢና ሌላና ኣብ ሜዳ ከምቲ ኩሉ ኣትሌት ዝርዮ ኣዝዩ ንፉዕ ትጉህ ኣብ ስርሑ ፅፉፍ እዩ። ካልኣይ ንኣትሌታት ክሕግዝ ባህላ እዩ። ሓደ ካብቲዮም ካብ ብዙሓት ኣትሌታት እንዲዩ ንጉሰ ዝሕግዝ ሓደ ካብቶም ዝተሓገሱ ካብዚ ደረጃ ዘብፅሓኒኻ ኣነ ሓደ ካብኦም እዩ። ምክንያቱ ናይ መጀመርያ ናይ ማናጀር ናይ መገሻ ዓድል ዝኸፈተለይ እስ እዩ። እስ ከዓኒ ብኸመይ እዩ ንዓይ ምስ ረኣየኒ ምስእ ምሰልኩ እዚ ወዲ ተስፋ ኣለዎ ድሓር ኣብቲ ጋንታ ከዓኒ ናይ ምክልኻል ስለ ዝኾና ክልትና ምስ ረኣየኒ ወይ ናይ ምክልኻል ጋንታ ይባዙ ገሌሉ ንዝኾነ እዩ ድሕግዝ ምስ በይኑ ሕጂ ነዛ ዓድል እዚኣ ምስ ከፈተለይ ከዓኒ ድሮ ፕሮፌሽናል

0: ኣላቢለ ኦሎምፒክ ኣቢለ ኩሉ ዓይነት ውድድራትን ተሳቲፉ ኣብዚ ሃገር ማለት እዩ። ናይ ውሽጢ ሃገር ኹን ናይ ደገ ማለት እዩ ሳልየ ኣብዚ ደረጃ ዝበፅሐ ኣብ ህወተይ ካብቶም ቀዳማይ ተዘካርን ኣብ ህወተይ ካብቶም ዓብዪ ተራ ዘለዎም ንጉሰይ ኢና እዩ ነዚ ደረጃ እዚ ክበፅሕ ዘብቃዓኒ ብምስጋና ዝሕለፍ ኣይኮነን።
1: ምስ ኦሎምፒካዊ ኣትሌት ንጉሶ ኣምለሶም ወዲ ሓኪም ከ ካብ 2022 እየ እቲ ፅቡቕ ርክብ ዝነበረና። እቲ ዝነበረ ግዜ ከዓ ኣብ ናይ ወርልድ ቻምፒዮን ሃፍ ማራቶን ንፖላንድ ዝነበረ ሽዕና እቲ ፅቡቕ ሌላና ነይሩ ማለት ዳርጋ ናብ 6 ንኸውን ሰባት ኣብቲ ናይ ግዜ ኮረና ሽዕና ተፋሊጥና ብፅቡቕ። ናይ ንጉሰ ኣነ ክገልፆ ተኮይነ ከምዚ ለዋህ ሰብ እዩ ብዘይቀልዓለም ሕጂ ከምዚ ከድንቆ ገለገለ ኢለ ዘይኮንኩ እቲ ናቱ ሓቅነት ማለት ከም ሳምሶም ናዓይ ዝረኣየኒ ኣብቲ ሰዓት እሱ ምስቲ ናይ ኮረና ኣጋጢሙ ዝነበረ ናይ በረራ ጠጠው ኢሉ ስለ ዝነበረ ስጋብቲ ናይ መጠረሽታ ግዜስ ኣብ ፅቡቅ ልምምድ ኢና ነርና ፅቡቅ ልምምድ እንዳነበረ ከሎ እቲ ስራሕ ናይ ልምምድ ትረኒን እውን ነይሩ ኣብዚ ማለት ኣብቲ ግዜ ሽዑ እቲ ናይ በረራ ጠጠው ኢሉ ስለ ዝነበረ ማዕረ ኣብ ኣዲስ ኣበባ እቲ ናይ ቪዛ ንኸነሳልጥ ኮምታት ኣብ ፌደሬሽን ኬድና ኢና ይህን ምህን ንበሃል ነርና ዋላ ምስቶም ሓለፍቲ ብጣዕሚ ሽዒ ኣነ ንንጉሰ ፅቡቅ ገይረ ዝፈልጦ ማለት እዩ። ኣብ ሂወተይ ሓንቲ ኣላ ዘይርስዓ እታ ቃል ንሳ ከዓ ንጉሰ እንታይ ይብል ሓደ ሰለስተ ሰባት ንኸውን ማለት ንሕና ንኣሽቲ ኣሕዋቶም ኢና ብኩሉ በዓል ንጉሶስ ንዕና ዓበይቲ ኣሕዋትና ንኸ ከም ጀመርቲ ኢና ነርና ኣብኡ ናይ ዝኾነ ነገራት ሓገዛት እንተልዩስ እዩ ዋላ ኣዲስ ኣበባ ኬድናስ ነዞም ሰለስተ ውፅኦትናስ በዓለይ ስጋብ ናይ ወርሒ ይኹን ገለ ብዘየገድስ ስጋብቲ ናይ መጠረሽታ ግዜ ንኸደሉ ከምኡ ፀገማት እንተሃልዩ እውን በዓለይ ክሽፍነሎም እየ ኢሉ ይዛርብ ማለት እዩ። ሕጂ ኣይርስዓን እየ ናይ ንጉሰ ብጣዕሚ ካብዚ መሲጥኒ ማለት ብጣዕሚ ከምዚ ፈቃሪ ደላይ ሰብ እዩ ምስ ዓብ ዓብ ምስ ንእሽተይ ንእሽተይ ጥዑም ሰብ እዩ።
2: ናብ ማሕበራዊ መዳይ ኦሎምፒካዊ ኣትሌት ንጉሰ ምስንምልከት ብሕዳር 2024 ምስ ወይዘሮ ፌቨን ተክለማርያም ቃል ኪዳን ብምሳር ኣብዚ እዋን እዞም ስድራ ቤት ሓደ ውሉድ ተባሪኾም ዘለዉ ክኾኑ ወይዘሮ ፌቨን ኣትሌት ብምንባራ ኣብ ኩሉ ጉዕዞ ህይወቱ እትደጋግፎን ተተባብዖን ምዃና እዩ ዝገልጽ ኦሎምፒካዊ ኣትሌት ንጉሰ ወዲ ሓኪም። ኣብ መወዳእታ ድማ ኣብ ናይ ስፖርት ህይወቱ ብኩሉ መኣዘን ምትባዕ እናገብረት ኣብዚ ደረጃ ንዘብፅሓቶ ኣደ ክለቡ ክለብ ደንደን ሚስሪ ምክልኻል ብምስጋን እዩ ተሰናቢቱና። ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳለዎ መደብ ኣብዚ ይፍፀም። ስለምክታልኩም ነመስግን። ምስ ተረፉ መደብ ለሰ ስፖርት ንሓድገኩም ሰላም።

ሳጓስ መግለፂ ናይ ሓደ ነገር እዩ በጋጣሚታት ካ ይድመፅእ ገሊኻ ውን ካልእ ምሻሎቲ ሳጓሲ ዕድለኛ እንተኮንካ ፅቡቅ ዝበፅሓካ ምሳሌ ሲ ሓደ ግዜ ኣብዚ ወላ ብገዛ መፀውዒ ገለ ምሻሎ ብዓድና መዓት ሰጓታት ዘሎ ደቀ ስበላ ሰጓ ከውፁ መዓት እዮም ወላ ብዚ ቃልሲ ናይ ህዝባዊ ግንባር ናርኢኻ ተጋደልቲ መብዛሕትም

ሰጓ ዳርጋ ሽማቶም ብዙሕ ሳይትገብሮም በቲ ሰጓ እዮም ዝበሉ ስ ገለ መሻ ፅቡቕ ነገር እዩ እድለኛ ተኾንካ ከዓ ከምዚ ናተይካ ፅቡቕቲ ትበፅሐካ ማለት እዩ ንምሳሌ እዚ መፀውዕላ እዳክልተ ኣፉ ድበሃ ኣሎ ዲ እዳክልተ ኣፉ ቆልዓሲ እዳክልተ ኣፉ ተለኣይኹ ከይድ ኣድዩ ኢኻ እዳክልተ ኣፉ ስምስማ ምፀለይ ቆልዓ ከይድ ይተበለ ተክልተ ኣፉ ድበሃል ዘለዎ ክልተ ማዕፆ ስለ ዘለዎ መእተ ወይ እቲ ቆልዓ ካ እቱ ተበለ ኩሎም ሓደ ኣፎም ተማብኡ ዘሎ ማማ ኢሉ ተመሊስዋ ኩሎም ሓደ ኣፎም ክልተ ኣፉ ሰብሲ የለናኡ ገሊልዋ ከምዚኣታ እዛ ዝበልካ ተውለ ኣብ 94-95 ከባቢ ኣብቲ ውዕውዕ ነይሩ ሽዑማ ክሎት ፀዋት ና ብሽከታ ክርሶ ብሓባር ኢና ንኸይድ ሰንበት ዕረፍቲ ንድሕር ኮይኑ ናይ መድረክ ድራማ ነይሩ ኣብ ሲኔማ ዝመራ ናይ መድረክ ድራማ ብሓንሳት ኣቱ ገሊ ፅቡቕ ይመደብ ነይሩ ቲ ግዜ እቲ ሕዚ ተውለ ትብል ኣርእስታ ተዋስኦ ነራ ናይ መድረክ ተውለ ሓራኡ እዳርኣና ተውለ እንታይ ማለት እዩ ገለገለ ንብል ተውለ ብትግርኛ ብክልተ ኢዱ ዳዓፅድ ብየማን ንፀጋም ማለት እዩ ሓር ከም ተባሂልና በቲ ድሕሪት ከና ምስ ተወደ ነቶም ስነጥበውያን ተውለ እንታይ ማለት እዩ ንብሎም እሶም ካታ ልክዕ ህቡና ሽዑ ሞዝ እንዲ ተውለ መሓሙድ ዝበሃል ወዲ ጋንታይ ነይሩ መሓሙድ ዓብዱ ተውለ ኣ ሞዝ እንዲ ምክንያቱ ቲ ኮርሶ ናይ ንጎ ኣብ ስራሕ ድውዕል ትሬኒን ንውዕል ቱታ ገይረ ገለ ናይ ምሸት ካ ኩምፕላሴኒ ገይረ ከዓ ኣብ ስራሕ ስለ ዝረኣየኒ ሞ ተውለ ኣ ዚ ብክልተ ሓንሳ ቱታ ገብር ናይ ምሸትካ ኩምፕላሴኒ ገብር ስለ ተውለ ናባኻ ኣለጌባላ ኢሎም ተውለ ተውለ ተውለ ናለት ብኸሙ ስጋዓዲ ተውለ ፅዋዕላ መበል 32 ዓመት ገይራላ በዚ ኣጋጣሚ እዚ ከምዝመስል ተውለ ሳጓ ማለት እዩ።

እዛ ሞጆ ትብል ትክክል ዕለታን ዓመተ ምህረታን እዚኣ ክብል ኣይክእልን እ ንእሽተና ግን ኣብ ገዛ እንዳ ሓበሻ ከባቢ ሸቃቅዳ ሃይለ መጀለጥ ዝበሃል እዩ ውይ ዝፍለጥ እቲ ከባቢ ኣብኡ እንዳ ተፃትና ከለና ግን ትወዲ እብራሂም ሓሰን ገለ እዩ ዝበሃል ብትክክል ብዙሕ ኣይፈልጠን እየ ኣብቲ ዝፃወተሉ ዝነበርኩ ኣብቲ ወዲ 9ተ ዓመት 10 ዓመት ወዲ 10 ገለ ዝነበርናሉ እቶም ዓበይቲ ኣሕዋት እቶም ዓበይቲ ናይቲ ገዛውቲ ጅሮኒ ናይ ገዛውቲ ብመልጎም ድ ብገለ ዋንጫታት ትፃወተሉ እዩ እቲ ሂወት እቲ ሽዑ ብኩዕሻ ሓበሻ ጌርካ ኣብ ክረምቲ እዋን ከዓ ጋንታታት ኮይንካ ንሓንቲ ዘይጠቅም ዋንጫ 1 ቅርሺ ሓሙሽተ ቅርሺ ከፊልካ ዓበይቲ እዮም ዘሰልጡንና ናይ ገዛውቲ እዩ ሕጂ ይፃወት ሞ ሞጆ ኢላ ትለግብ ብድሓር ንሞጆ እዩ ትመስል ዝቆልዓ ፃወቱ ገለ መን እናበሉ እቲ ሞጆ ድብሎ ብትክክል ብዘይምርኣይ ስጋብ ሕጂ ተተሓሳስበኒ እያ እዛ ሞጆ ትብላ ገለ ብከምኡ ለጊባ ኣብ ገዛተይ ጥራሕ ተሓፂራ ነራ ካብኡ ኣብ ኤልታሕሪ 2987 ብፈረንጂ ኣብ ኤልታሕሪ ናብ ዝኣተ ኩሉ ከዓ ልሑኻ ማለት እዩ ካብኡታ ንስሸመይ ደምሲሳ ኣብቲ ዝገርመካ ናተይ ጥራሕ ዘይኮነት ናብ ኣሕዋተይ እውን ሰጊር ኣላ ሓደ ተመስገን እዩ ስጋብ ሃገራዊት ጋንታት ተፃተ ቀይሕ ባሕርና ኤልታሕሪ ተፃይትላ ሓደ ወዲ ሓፍተይ እውን ብከምኣ ዝፅዋዕ ኣሎ ዕዳጋ ከም ዝፃወት ነይሩ ከሰተ ዝበሃል እውን ሕጂ ጋጣሚ ኣብ ኖርዌይ ኣሎ እሱ እውን ኣብ ኤልታሕሪርን ገዛዋናን ክፃወት ከሎ በታ ሞጀ ሰፊሓ ከምዚ ኣላ እታ መመስረት እያ ግን ወዲ ገዛ እንዳ ሓበሻይ እብራሂም ዝበሃል ንዕኡ ተምሳል ትመስል እያ እትወዲ ግን ብትክክል ብዘይምርኣየ ብስእሉ ጥራሕ ድሕሪ ክንደይ ዓመት እዚ ዝመስል ኢሎም ስእሉ ርአ እያ ነኑ ተሰዊ እዩ ኣብ ሜዳ ምስከደ ከም ተሰወ እየ ዝፈልጥ ኣብ 977 እዩ ተሰሊፉ ድሕሪ ብሂወት ኣይተመልሰን ግን ብናቱ ምውፃእ ከ በቲ ሓደ ወገን ተሐጉሰኒ እያ ብኣ ብምፍላጠ እውን ነቲ ሽመይ ደምሲሳስ ብያ ደላ ዝኾነ ሰብ ብሞጀ ይ ዝፈልጥ

እንተሊና ብዙሕ ዛንታ ኣይደለዋ ዋላ ኣበፃዋ ዓንተ መፅኻ ድኾነ ሰብ በብናቱ ገይሩ ይፅዋዕኒ እንተሊና ድብለኒ ኣለዎም ቸሊ ድብለኒ ኣለዎም እንተዳሃሊና ድብለኒ ኣለዎም እንተሊሂና ብዙሕ ገይረ ምፅዋዋ ግን ኩላ ንዓያ እጂ መፃፃእኻ ክትሪያ ከለኻ ድላይ ሰብካ ብናቱ ገይሩ እዩ ድሕከካ ሕጂ ንዓይ ገሊአ መፅም እንተሊና ብምንታይ ዳ ወፅአትካ መስለካ ድ ንዓይድ ነግረኒ ኣነ ዋናኣ ከለኹ ንኮርሶ ዝኸይድ ነርካሲ ኣብ መንገዲ ረኺቦምኻ ቆልዑቲ ፈዞታትሲ ከመይና ሎማ ዓንቲ ኮርሶ ከመይ ኻ ክትከይድ ኢሎምሃስ እንተሊናሲ ክንሪአኩም ኢና ፀውታ ምስ በልካስ እንተሊና ለጊባትካ እንተዳ ሃሊናስ ክንስዕር ንኸውን ኢና እንዳበዱስ ከም ድላዮም እዮም ዝዛርቡላ ማለት እዩ እጂ ግን እታ ቀንዲ መፃፃኣ ዋላ ኣብ ገዛና እውን መብዛሕትማ ይፈልጥዋን እዮም ኣነ ጥራይ ድፈልጣ ብዙሕ ግዜ ካልኦት ቅድሚኹም ነብሩና ዜና እውን ሓትን እዮም ፕሮግራም ንገብረላ ከመይ ኢላ መፅያ ከምዚ ዳብሉ ንሮ እታ ፕሮግራም ተገይርኩም ከምዚ ሓንቲ መዓልቲ ከቃልሐ እምበር ስጋ ሕጂ ከ ኣነ ጥራይ ድፈልጣ እምበር ብዙሕ ሰብ ይፈልጣን ኢለ ኣብዚ መዓልቲ ከማን ንትሬኒንግ ንከይድ ተቐዳድምቲ መፅኦም ገዛና ክኩሕ ሞ ኣደይቲ ከፍቶም ተሊና ኣባ ፀውዕና ብልዋ ተጋጊኸም ኣለኹም ተሊና ድብሃል ይብና ትብሎም ማለት እዩ ኣይፈልጥዋን እዮም ታ ዳሕራያ ንፈልጥዋ እታ መፃፃ ከመያ መስለካ ተምሃሮ ከለና እዩ ቅድሚ ኮርሶ ምጅማር እያ ንዓይ ተሊና ወፅያትኒ ማለት እያ ኣብናእሽቶ ከለካ ኣብቲ ቀደም እንግሊሽ ትምሃር ከሎ ኣብቲ ሓምሻይ ሻድሻይ ክፍሊ ሰለስተ ሰብ ኣብ ሓንቲ ባንኩ ከፍትብል ሕጂ እታ ተሊና ትወፅእ መዓልቲ እቲ ሳልሳይና ኣብ ማእኸል ዳኣቱ ንፍዕ ድበለ ተምሃራ እዩ ቁርብ ኣዋና ካብኣና እንግሊሽ ቁርብ ስዋ ምንባብሱ ቁርብ ይነፍዕ እዚ ምሳይ ነበረካ እቲ ካልኣይካ ኣሰርደ ይብሉ ማለት እዩ ኣነ ከ ይሽ ካብኡ ሕጂ ብታ ናይ እንግሊሽ መፅሓፍ ንንብብ ኣሽማት ንንብብ ነርና ሰለስተ ሽማት ነረን ናይ ወልድ ኣስቴር እንደገናኻ ናይ ወዳትካ ካብቶም ወዳትካ ጥላሁን ትብል ነራ ሳልሳይ ካ ኹም ሕጂ እዚ ሳልሳይና ሳሙኤል ድበሃል ሳሙኤል መብራህቶም የለን ሕጂ ብዛዓዲ እዚኣ ናትካ ይመጥ የንብበ እዩ ደሎ እዙ ደንብብ ደሎ ንታ ጥላሆምካ እንታይ ልምቢብዋ ተልሂና ኢልምቢብዋ ተልሂና ኢልምቢብዋ ሕጂ እሱ እዩ ደንብባ ደሎ ኣነ ይኮንኩን ባህራይ ኣሚንያኻ ከም ኢልና ሒዝና ደነክስ ደይ እቲ ሳልሳይና መፅእ ማለት እዩ ትማል ደይ መፅእ ከዳ እንግሊሽ ኣብዚ በፂሕና ራኣያ እዚ ናይ ንቢና እዚኣ ኣስቴር እዚኣ ተሊና ኣነ ዝዛረብ ዘሎ ሕጂ እዚኣ ተሊና ንዓይ እዚኣ ኣልማዝ እዚኣ ገለ ትበሃልካ ናኻ ምሳኻ ጉሩብ ክኾን እዮም ገለ ተባሂልና ፅዑ ነብልስ እዚኣ ዳ ተሊና ደይኮነ ትብል ደላ ብለና እንታይ ዳ ርኢ ተበርናያ ጥላሁን ትብል በቃ ብኣ ምስ መፀአ

መደብ ለሰ ስፖርት ናብ ምዝዛም ገፂኡ ዝኸበርኩም ተዓዘብቲ ትተርፈና መደብ ድማ ከዋኸብቲ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ከዋኸብቲ ስፖርት ድማ ንገዲም ኣትለት በራኺ በየነ ዘላለዩ ትሕዝቶ ክህሉ ጋዜጠኛ ኣሚር ዓሊ ተኸታቲሉ ዘዳሎ ትሕዝቶ ይስዕብ።

0: ዝኸበርኩም ተኸታተልቲ ለሰ ስፖርት ንሎሚ ንድሕረ ባይታ ግሪም ኣትለት ናይ ሎሚ ኣሰልጣኒ ክለብ ደንደን ብራኺ በየነ ዝደሰስ ትሕዝቶ ሒዘልኩም ቀሪበ ዘለኹ ንምክትታልኩም ደጊመ ብኽብሪ ይዕድም። ኣትለት ብራኺ በየነ ኣብ ንዞብ ዓፀናፍ ዓዲ ቀይሕ ኣብ እትበሃል ዓዲ ተወሊዱ ናይ መባእታን ማእከላይ ደረጃ ትምህርቱ ኣብ ቤት ትምህርቲ እምበይቶ ናይ ካልኣይ ደረጃ ትምህርቱ ድማ ኣብ ቤት ትምህርቲ ሓላይ ኣስመራ ተኸታት ምስ ምጅማር ሳልሳይ ወራር ከም ኩሉ መንእሰይ ናይቲ ግዜ ልዑላውነት ሃገር ንምውሓስ ሃገራዊ ግቡእ ንምፍጻም ናብ መሰልጠኒ ማእከል ወሪዱ። ሱታፈ ተቀዳደምቲ ብሽክለታ ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ኣብ ቱር ደ ፍራንስ 2015 ኣብ ብዙሓት ንኣሽቱ ተቀዳደምቲ ዘሕደረ ፅልዋ ኣብዚ ግዜ ኣብ ዓውደ ቅድም ብሽክለታ ተበፂሑ ንዘሎ ደረጃ ንክኽሰት ምንፃፎም ዘቐምጥ እዮም። ኣብ መዳይ ኣትለቲክስ እውን ዓወት ንሓስ መዳልያ ኦሎምፒካዊ ኣትለት ርእሰናይ ታደሰ ኣብ ኦሎምፒክ ኣቴንስ ኣብ ኣትለቲክስ ቀሊል ዘይኮነ ፅልዋ ይገዲፉ። ከም በራኺ ዝኣመሰሉ ንዓለም ስፖርት ብቅድም ብሽክለታ ተላልዮሞ ዝነበሩ ስፖርታውያን ኣንፈቶም ናብ ጉዕዝዙ ደሪኽዎም እዩ።
1: ኣነ መጀመርያ ካብ ፍጥር ክብል ናተይ ድሌት ኮርሳተደ ንክኸውን እዩ ነይሩ እንትኾነ ኣብቲ ናይ ውድድርና ምስቲ ኮርሶ ክጥዕምኒ ስለ ዘይከኣለ ኣብ 2004 ዘእሰናይ ታደሰ ዝተዓወተሉ ኣብ ናይ ኦሎምፒክ ማለት እዩ ከም ኩሉ ዜጋ ማለት እዩ ኮፊንላንድ ተረኣና ኣብኡ ተኣሽሙ ክጅምረኒ ጀሚሩ ማለት እዩ ናይ ዘእሰናይ ምዕዋት ንዓይ እውን ሞቲቬት ገይሩ ናብ ስፖርት ዓለም ብፍላይ ከዓ ናብ ኣትለቲክስ ከም ንፅንበር ገይርኒ ካብቱ ሰዓት ጀሚረ ከዓኒ እቲ ጉያ ክጅምሮ ክኢለ ልክዕ 2005 ከዓ እቲ ጉያ ጀሚር እዩ ማለት እዩ ድሕሪ 2004 ናይ ዘርሰናይ ምዕዋት ማለት እዩ።
0: ውርድራት ጉያ ከም ካልኦት ዓይነታት ስፖርት መድረኽ ብመድረኽ ደረጃ ብደረጃ ዝድየ ሞያ እዩ። ኣትለታት ናይ ዝዓውዲ ኣብ ሓፂርን ማእከላይ ንርሕቐ ድሕሪ ምፅዋ

0: ኣትዮም ናብቲ ናይ መወዳእታ ክበጽሕዎ ዝደልዩ ናይ ነዊሕ ርሕቐት ውርድር ማለት ማራቶን ዝበጽሑ ናይ ኣትለት ብራኺ በየነ ካብ ዝፍልይ ዘብሎ ጉያ ካብ ዝጀመረሉ ግዜ ኣትሒዝዩ ኣብ ነዊሕ ርሕቐት ክነጥፍ ጀሚሩ
1: እወ ናይ ብሓቂ ንሕና በቲ ሎንግ ዲስታንስ ዝበሃል ናይ 42 ኪሎ ሜትር ብየ ጀሚር ኣነ ከምቶም ብታሕቲ ድመፁ 5-10 ኣይጀመርኩ ንተኽለ ብ42 እየ ጀሚረ ምስ ዶክተር ሙሴ ዝበሃል ዝነበረ ኣብዚ ክንዲ ኣትሌታት ዘፍሪ ዝነበረ ኣሰልጣኒ ከዓ ምስ ከዓ ጀሚረ ማለት እዩ ተኽለ ብ42 ኪሎ ሜትር እየ ጀሚረ እወ እቲ ጉቡእ በቲ 5-10 እንዳጀመርካ ዳሓር ከዓ ናብ 21 ናብ ማራቶን ክትከይድ ግን ኦረዲ ኣብቲ ውትድርና እውን እቲ ኩሉ ግዜ ተዓሊማ ትገብሮ ገለ መለ ነቲ ናይ ሎንግ ዲስታንስ ተፀዋርነት ኣብ ኣጥሪና ስለ ዝመፀና ከሸግረና ይከኣለን ማለት እዩ ስለዚ ምናልባት ሓደ 2 ዓመት ዝኸውን ብዘይ ውድድር የሰሪሐ ድሓር የ ናብ ውድድር ድሕሪ 2 ዓመት ናይ ትሬኒን ምስራሕ እየ ናብ ውድድር ናይ ማራቶን ኣትዮ ማለት እዩ
0: በራኺ ኣብቲ ፈለማ ኣብ ጉያ ክነጥፈሉ ዝጀመረሉ ግዜ ኣብ ትሕትቲ ኣብ ግዜኡ ብሉፃትን ዓበይትን ኣትለታት ዘፍረየ ዶክተር ሙሴ ክስልጥን እዩ ጀሚሩ ኣብ ትሕቲ ዶክተር ሙሴ ዝተፈላለዩ ስልጠናታት ኣትለቲክስ ዝወሰደ በራኺ ኣበርክቶ ናይቲ ኣሰልጣኒ ኣብ ዝሰዕበ ናይ ጉያ ህይወቱ ዓብ ፅልዋ ገዲፉ
1: እወ ናይ ብሓቂ ዶክተር ሙሴ ብዙሓት ኣትለታት ዘፍረየ እዩ መብዛሕትኦም ጎይቲ ቶም ዓበይቲ ሕጂ እኳ ናኣሽቱ ኦረዲ ክሳይ ኮይኑ ኣሎ ቶም ዓበይቲ ግን ብኡ ደይሓለፈ ኣትለት ኣይነበረን ንዓይ ከም መጀመሪ ከዓኒ ፅቡቅ መንጠር ባይታ ኮይኑኒ ንዓይ ኣብቲ ኢንዱራንስ ሞርክ ምሰርሕ ኣግቢርኒ ስፒድ እውን ኣስሪሕኒ እዩ ስለዚ ንዓይ ከም መጀመሪ ዓብዪ ባይታ እዩ ድሕሪ ዕሽዑ ናብቲ ናይ ሚኒስትሪ ምክልኻል ዝበሃላ ጋንታታት ናብኦን ስለ ተፀጋዕኹ ንዓይ ግን ከም መጀመሪ ብጣዕሚ ኣገዳሲ ሰብ እዩ ንዓይ ኣብቲ እዋነቲ ማለት እዩ
0: ምስ ጋንታ መኸተ ተጠርኒፉ ስሩዕ ልምምዳትን ውርድራትን ክካይድ ዝጀመረ በራኺ ኣብ 2008 ኣብ ዝተኸየደ ማራቶን ናጽነት ነቲ ውርድር ብ2 ሰዓትን 19 ደቂቕን 54 ካልኦትን ብምዝዛም ቀዳመ ኮይኑ ተዓዊቱ በቲ ዝሃረሞ ሰዓት ዝበለፀ ሃገራዊ ሰዓት ኣብ ማራቶን ሃሪሙ እዛ ዓወት ድማ በራኺ ጉያ ካብ ዝጅምር እቲ ናይ ፈለማ ዝተጓናፀፎ ዓወት ነበረ
1: እወ ናይ ባሓቂ እየ ክትሪኦ ከለካ ካብ 2005 ምጅማረይ ክሳብ 2008 ዘሎ ናይ 3 ዓመት ግዜ ኣለዎ ሓደ ኣትለት ከዓኒ ናብ ዓወት ክመፅእ እንተኮይኑ ከባቢ ካብ 2 ክሳብ 3 ዓመት ኢቨን እውን 4 ዓመት ክወስድልካ ክእል እዩ ምናልባት ምስቲ ዝነበረነ ተዓብያ ኩሉ ግን ቀልጢፉ ናይ ናብቲ ዓወት ክመፅእ ክእል 2008 ልክዕ እቲ ዝበዝሐ ከባቢ 130 ዝኾኑ ተወዛዘርቲና ነርና እቲ ዝበዝሐ ቁፅሪ ተመዝገበሉ እዩ ኩሎም ሓያላት ኣትለታት ተሳተፍሉ እዩ ነይሩ ካብ ክዝመውሊ ሕምብርቲ ኣስመራ እዩ ነይሩ ትውድር ኣዝዩ ንፋስ ዘለዎ ቦታ እዩ ቀላጥ እዩ ከውሉ ድበሃል የብሉን ኣብኡ ከዓ እቶም ብፍላይ ከዓ ኣብ መኸተ ዝነበርና ተወዛዝርቲ ካብ ቀዳማይ ክሳብ 5 ተኸታቲልና ክንኣት ክኢልና ማለት እዩ ነቲ ዝነበረ ክብረ ወሰን ከዓ ሽዑ ክሰብሮ ክኢለ ምስ ካልኣየ ምስ ተስፋ ህወት ገብረ ትሳኤ ናይ ብሓቂ ተርኒን ፖይንት እዩ ንዓና ነቲ ሃገራዊ ውድድር ከምኡ ውን ነቶም ኣብ ደገ ዝወዛደሩ ዝነብሩ ናና ዓበይቲ ኣትለታት ንዕኦም መነቃቅሒ ኮይንዎም ኣብ ዓድና ከምዚ ተታሃሪሙሲ ኣብ ደገ እውን ፅቡቅ ሪዛልት ክመፅእ ይኽእል እዩ ኣብ ማራቶን ዝብል ከዓኒ ተስፋ ተነቢርዎ ካብቲ ሰዓት ጀሚሩ ከዓኒ ፅቡቅ ገስጋስ ኣካይድና ማለት እዩ
0: ምስ ዕብትን ፅልዋን ዓወትን ኣትለቲክስ ኤርትራ ኣብዚ ግዜ ኣብ ትሕቲ ኤርትራውያን ኣትለታት ክሰርሑ ዝደልዩ ማናጀራት ብቁፅሪ እናዛየዱ መፅኦም እዮም ዘይኮም ሎሚ ኣብ መፋርቅ 2,000 ዓመተ ምህረት ዝነበሩ ኣትለታት ብሕፅረት ማናጀራት ዝተሰቀይሉ እዋናት እዩ ኣብ ኣህጉራዊ ፀወታታት ውርድር ዝስርዓሎም ማናጀራት ብዘይምርካቦም ኣትለታት ናይቲ ግዜ ብሓያል ፃዕርን ተወፋይነትን ሃኒፆሞ ዝነበሩ ብሉፅ ቁመና ውፅኢቱ ኣብ ውርድር ኣብ ክንዲ ዝርእዎ ኣብ ልምምድን ኣብ ዘቤታዊ ውርድራትን ጥራዩ ባኺኑ ኣትለት በራኺ በየነ እውን ፍረ ክሓፍሰሉ ኣብ ዝበፅሓሉ መድረኽ ማናጀር ብዘይምርካቦም ግዳይ ካብ ዝኾኑ ኣትለታት ናይቲ ግዜ እዩ
1: እወ ናይ ብሓቂ ኣብቲ ግዜ እቲ 2008 ማለት እዩ ብዛዕባ ማናጀር ተሓቲትካ ዋላ ሓደ ማናጀር ኣይነበረን ኣብ ኤርትራ ሓንቲ ጁልያ ጋርሽያ ትበሃል ናይ በዓል ዘእሰና እዩ ዝነበረት እያ ሽዑ ንሕና ቨሪ ሳፈር ኢና ነርና ብዛዕባ ናይ ማናጀር ተመፂኻ

0: ተዓዊትና ክነብቅዕ ብደይ ማናጀር ዓመት ሙሉእ ብደይ ማናጀር ዝኸድናሉ ግዜ ነይሩ። ምናልባት እታ ናይ መጀመርያ መገሻይ ንጀርመን ከለን ዝበሃል ከተማ ብብስራት ፍሳያ ትበሃል ሓንቲ ኤርትራዊት ዜጋ ተሓባቢራ ማለት እዩ ዕድመ ሰዲዳ ናብ ኤርትራ። በዚ መንገዲ እዚ ከዓኒ ኣነ ዕዉ ስለ ዝነበርኩ ናብቲ ቦታት ክኸይድ ክኢለ ናይ መጀመርታ ተወዳደር ኩልካ ኣብ ከለን ጀርመን ወርሒ 12/2008 ማለት እዩ ኦክቶበር ነይሩ ማለት እዩ። ናይ ብሓቂ ብድሆታት ነይርና እቲ ዝነበረ ዓቕምና ብኣግኡ ክንጥቀመሉ ዝግባአና ስኢልና ኣብ ትሬን ጥራይ ግዜና ነሕልፎ ነርና። ስለዚ ናብቲ ዓወት ቀልጢፍካ ንክትመፅእ እውን ግዜ ይወስ ዘልካ እዩ። ስለዚ ኣብቲ እዋን እቲ ናይ ብሓቂ ከምዚ ሕጂ ዘለዎ ኣይኮነን ብጣዕሚ እዮም ሕጂ ዘለዎ ዕለኛት እዮም ክብሎም ዝኽእል። ንሕና ግን ተዓዊትናስ ከምደይ ምልከተና ኢና ንወስዶ ነርና። ኣብ መወዳእቱ ግን በቲ ዘከድናይ ዓወት እቶም ማናጀራት እውን እቶም ኣብ ደገ ዘለዉ ማናጀራት እውን ክዕውትና ክእሉ እዮም ነቲ ናህና ቢዝነስ ራን ክገብሩና ክእል እዮም ብዝብል ምክንያት ክመርፁና ክእሎም ብኡ ተመሪፅና ከዓኒ ኣብ 2009 ከም ማናጀር ብፖስቶ ስፖርት ዝበሃሉ ኣለዉ ብኦም ተታሒዘ ክቅፅል ክኢለ ማለት እዩ ኣነ።
1: ኣብ 2009 ዝተካየደ ዱባይ ማራቶን ሙሉእ ወፃኢታቶም ሸፊኖም ኣብቲ ውድድር ዝተኻፈሉ በራኽን ብፆቱን ዝጠበቐሎም ማናጀር ብዘይምንባሩ ዋጋ ዝኸፈሉሉ ውድድር እዩ። ኣብቲ ውድድር ከም ተወዳደርቲ ኣትዮም ከብቅዑ ከም ናይ ጥዕና ኣትለታት ተሓሲቦም እዮም ፀወቶም ኣካይዶም።
0: ናይ ብሓቂ ዱባይ ማራቶን ብጣዕሚ ካብቲ ንዓይ ብጣዕሚ ንድሕሪት መሊሰ ክዝክሮ ከሎ ብጣዕሚ ድሕርቀኒ እቲ ናይ ዱባይ ማራቶን ልክዕ ከምዚ ክምሎ ፀናሕና ማናጀር ስለ ዘይነበረና ብናይ ከምዞም ናይ ጥዕና ትኬትና ከፊልና መእተው ናብቲ ውድድር ኣትለት ኢሉ እትኾንካ ተኸፊልካ ወይ ከዓ ትኬትካ ተኸፊልካ ኢኻ ክትከይድ ዝግባእካ። እንትኾነ ግን ንሕና ትዕድል ናይ ማናጀር ስለ ዘይነበረና ባዕልና ከፊልና ትኬትና ኤቭሪቲንግ ናይ ምግብናና ኩሉ ከፊልና 3-4 ንኾኑ ኣትለታት ካብ ኤርትራ ተበጊስና ዘና ዱባይ ምስኣተና ናይ ብሓቂ ተማኡ ዝነብሩ ኤርትራውያን ብፅቡኦም ተቐቢሎምና ነቲ ኩሉ ወፃኢታትና ከመንሶም እዮም ካቨር ገይሮሞ። ናይ ብሓቂ በዛ ኣጋጣሚ ን ከመስግኖም ይደሊ ኣነ። ኣብ ውድድር ምስ ንኣቱ ግን ንሕና ምስ ናይ ጥዕና ስለ ዝተመዝገብና ሽዑ ሃይለ ገብረ ስላሴ እዩ ነቲ ውድድር ሒዝዎ ነይሩ። ብሙሉኦም ኣብ ውድሳተፉ ኢትዮጵያውያን እዮም ድተዓፅዎ እዩ በቃ እቶም ኢሊ ዝበሃሉስ በጀካ ኢትዮጵያውያን ካልእ ኣይኣትውን እዮም። ድሓር ኣብ ምብጋስ በዓል ሃይለ ምስ ተበገሱ ንሕና ናይ ጥዕና ተባሂልና ድሕሪ 4:17 ካልኢትን ተበጊስና ማለት እዩ። ምስ ተበገስና ኣነ ምስ ምፀተይ እንዳኸድኩ ከለኹ ድሓር ገዲፈዮም ከይደ ገዲፈዮም ብመጨረሻ ኣርኪበ እዮም ነቶም እሊት ቅድሚ 4:17 ዝተበጎሱ ኣልታት ኣርኪበ መበል ታሻዓይ ወፅ ማለት እዩ። ታሻዓይ ክወፅእ ከለኹ ኣብ መወዳእታ 13 ድብል ከም ድወፃኢ እዩ እቲ ሪዛልት ኦፊሻሊ ተፈንዩ። እዚ ከዓኒ እቶም ድሕሪ ዝነበሮ ኣትላት 4:17 ክገድሎ ከሎ ኣነ ግን ምስቶም ቀዳሞት ከም ተበገሱ ገይሮም ቆፂሮም ኣብ ክሳያትዮምኒ ምናልባት ሽዑኡ ታሻዓይ $11,000 ነይርዎ ኣክንዲን ዓይ ዘይኮነ ነቲ ኢትዮጵያዊ ሂቦሞ ሽዑ እውን ዝካተዓልካ ሰብ ይነበረ ናብቲ ግዜ እቲ መጀመርታ ና ወላሓንቲ ንፈልጥ ኢና። በዚ ከዓኒ እተን ሰላ ኣነ ካይረኸብኩዎን ንዓይ ሽዑ ተርኒን ፖይንት ምኾና ነይረን ኣብቲ ግዜ እቲ ጀማርዮ ዘለኹ ገና ካልኣይ ማራቶን እዩ። በዚ ምክንያት ተሕዝነኒ ፍፃሚ እያ ኮይና ትሓልፍ ማለት እዩ።
1: ድሕሪ ዱባይ ማራቶን ኣብ ፍራንክፈርትን ሃምቡርግ ማራቶን ዝተወዳደረ በራኺ ኣብ ጥቅምቲ 2009 ኣብ ካናዳ ዝተካየደ ቶሮንቶ ዋተር ፍሮንት ዝተሰሜ ውድድር ማራቶን ክሳተፍ ብማናጀር ውድድር ተሰሪዕሉ። ኣብ ካናዳ ዝተወዳደረ ናይ ፈለማ ኤርትራዊ ኣትለት ክኸውን ዝበቕዐ በራኺ ኣብቲ ግዜ ካብ ኤርትራውያን ነበርቲ ናይቲ ሃገር ዝተገብረሉ ደገፍን ምትብባዕን ክሳብ ለይቲ ሎሚ ካብ ዝኽሪ ኣእምርኡ ካሃስስ ኣይከኣለን።
0: ናይ ብሓቂ ናይ ካናዳ ልክዕ ኣብ ሃምቡርግ ወርሒ 10:30 ምስ ወፃኹ ዳይረክት እቲ ማናጀረይ ናብ ካናዳ ከም ዝወዳደር እዩ ጌርኒ። በዚ ኣጋጣሚ ከዓ ናይ መጀመርያ ተወዳዳራይ ኮይኑ ኣብ ማራቶን ማለት እዩ ኣብ ቶዋተር ቶሮንቶ። ናይ ብሓቂ ኣብኡ ኣቐዲሜ ኣነ ካብ ኣስመራ ተበጊሰ ኣብኡ ብዙሓት ኤርትራውያን ፀኒሖምኒ ናይ ብሓቂ ኣብኡ ፀኒሑ ኤርትራውያን ሕጂ ክዝክሮም ከለኹ ዳርጋ እቲ ውድድር እዚ ናይ ኤርትራ ድዩ ዋላ ናይቲ ካናዳ እውን ደፀገመኒ ግዜ እዩ። ብጣዕሚ ዕልቢ ዘይብሎም ኤርትራውያን ደገፍቲ መፅኦም ኣጋጣሚ ኮይኑ ኣብቲ ውድድር

0: በይነ ነይረ ኣነ ተሳተፍኩ ማለት እዩ። ኢትዮጵያውያን ነይሮም፣ ኬንያውያን ካልኦት እውን ነይሮም። ክሳብ 38 39 ኪሎ ሜትር ካብ መጀመርያ ማለት እዩ ቆሪፅና ከይድና ልክ 39 ክመፀኒ ከሎ እዚያ ናይ ኣብዚ ናይ ሃምስትሪንግ ቁሩብ ኮብልስቶን ነይርዎ እቲ ቦታ ጫማ ከዓ ሙሩ ጫማ ሒዘ ኣይኮድኩን ነይረ። ኣብታ ዝተወሰነት 2 ኪሎ ሜትር ግን ክኸይድ ኣይከኣልኩን። በቃ ብጣዕሚ ሽዑ ናብ ሻው ዓይተርታ ክውድኦ ክኢለ እንተኾነ ኳሊፋይ ናይ ኦሎምፒክ የምፅ 211 22 ሰዓት ብምምፃእ ንኦሎምፒክ ድሕደ ደምፃኹ ፅቡቕ የ ክብሎ ዝኽእል። ምናልባት ኣብኡ ንግረመደይ ክገልፅ ኣብኡ ዝነበሩ ኤርትራውያን ዳርጋ ኣነ ደ ተዓዊተ ተቀዳማይ ኬንያ ውዲ ተዓዊቱ በቃ ነቶም ኣብኡ ነበሩ ኦርጋናይዘራት እውን ዘፀገመ ኩነታት እዩ ነይሩ። ተሰኪሞም ናብቲ ወስድካ ናብቲ ብሉካ ናይ ብሓቂ ናይ ብሓቂ በዛ ኣጋጣሚ እውን ክመስግኖም ደሊ ናይ ብሓቂ ተንኪዩ ተንኪዩ ክብሎም ደሊ ኣንዖም።
1: በራኺ ኣብ 211 ኣብ ደቡብ ኮርያ ኣብ ዝተኻየደ ሻምፒዮን ኣትለቲክስ ዓለም ንፈለማ ግዜ ንሃገራዊት ጋንታ ኣትለቲክስ ኤርትራ ወኪሉ ተወዳዲሩ። ኣብቲ ሓሙሽተ ኤርትራውያን ኣትለታት ዝተኻፈሉ ውድድር በራኺ ኣብ ኦሎምፒክ ለንደን 2012 ዘሳትፎ ግዜን ደረጃን ኣመዝጊቡ። ኣብቲ ግዜ ኣብ ጥሩ ዝቁመኑ ዝነበረ በራኺ ኣብ ኦሎምፒክ መዳልያ ከምፅእ እርግፀኛ ኣብ ዝነበረሉ ግዜ ብሰንኪ ዝተፈላለዩ ምኽንያታት ካብ ምስታፍ ኦሎምፒክ በኺሩ።
0: እወ ኩሉ ግዜ ሓደ ኣትለት እንድሕር ብልጫ ኣለዎ ኮይኑ ነዊሕ ዓመታት ነቲ ናቲ ኮንዲሽን ከያጥፍኦ ከይድ ክእል እዩ። እዚ ከዓኒ ዲስፕሊን ክንልወካ ኣለዎ። ዲስፕሊን እንተሊካ ኮንዲሽንካ ዲስፕሊን ክንብል ከለና እቲ ስፖርት ዘድልዮ ዲስፕሊን ከትድቅስ ኣለካ፣ ብእዋኑ ትሬኒንግ ጌርካ መግባኻ ክትበላዕ ኣለካ። ሕጂ ኣነ ቨሪ ዲስፕሊን ነይረ ኣብቲ ናተይ ዛስዋይ ከ ነዊሕ ዓመታት ኣብ ማራቶን ክወይድ ደኸኣልኩ ማለት እዩ። 212 ኣብ 211 ኦረዲ ናይ ኦሎምፒክ ኳሊፋይ ስለ ዝነበርኩ ምስቶም 4 ኤርትራውያን ንኦሎምፒክ ዝኸዱ ንለንደን ሕፁይ ኮይነ ኣነ ትሬኒ ስርሕ ነይረ። ሽዑ ከዓ ናይ ብሓቂ ኣብቲ ዝለዓለ ኮንዲሽን ዝነበርኩሉ ግዜ እዩ። ዝለዓለ ኮንዲሽን ብጣዕሚ ከምኡ ዓይነት ኣብ ሂወተይ ኮንዲሽን ሒዘ ኣይፈልጥ ኒአ። ኣጋጣሚ ኮይኑ እቲ ናይ ኦሎምፒክ ኣመራርፃ ኣካይዳ ቁሩብ ዝሕትል ዝበለ ኣካይዳ ዮም ከይዶም ማለት እዩ። ምክንያቱ ኣነ ኣብ ዝለዓለ ኮንዲሽን ከለኹ ንዓይ ሒዞም ንክኸዱ ዝግብኦም ነቲ ሃገር እውን ረብሓ እዩ ነይሩ። እቲ ግዜ እቲ ምናልባት በዓል የናስ ክፍለ ነይሩ፣ የናስ እንጁር ነይሩ፣ ሳሚኤል ፀጋይ እውን እንጁር ነይሩ። ሕጂ ኦረዲ ንዓይ ከም ራብዓይ ዋላ ይውስወዱኒ ኣብኡ ኣሕሊፎም እንተትኾኑ ምኸድኩም ሞኒ እሶም መተካእታ ናቶም ማእትዎ ነይረ። ስለዚ እቲ ሰራርሓ ዝነበረ ኣብታ ግዜ ዝነበረ ናይ ሃገራዊ ፌደሬሽን በሎ ኦሎምፒክ ኮሚቴ በሎ ብደይ መፅናዕቲ ንሃገር ብዘየርብሕ መንገዲ እዮም ከይዶም ሃስያ ኣጋጢሙ ማለት እዩ። ሓደ ኣትለት ጥራይ ኣብቲ ውድድር ክሳተፍ ክኢሉ በዛ ኣጋጣሚ ሽዑ ኣነ ኣይተሳተፍኩን። ልክዕ ካብ ኦሎምፒክ ንሃገር ከበርክተሉ ዝኽእል ግዜ ብጣዕሚ ፅቡቅ ነይሩ። ኣነ ግን ድሕሪ ሶሙን ኣነ ተወዳዲረ ስለ ዘይከድኩ ናብ ካልእ ናብ ቻይና ናይ መጀመርያ ሄንጉሹ ድበሃል ውድድር ተወዳዲረ ኣብኡ ካልኣይ ክወፅእ ክእል ንዓይ እውን በቲ ዝረኸብክዎ ሽልማት እዩ በቲ ኩሉ ነገር በቲ ዝሃርምኮ ሰዓት ንዓይ ተርኒንግ ፖይንት እዩ። ምናልባት ኦሎምፒክ ንስምካ ክኸውን ይኽእል እዩ። ኣብኡ ዝረኸብኮ ክነፅሮ ከለኹ ግን ንዓይ ተርኒንግ ፖይንት ናይ ብሓቂ ዝነ ብጠማቀይረ ክብሎ ዝኽእል ኣነ ማለት እዩ።
1: ዓመት 2012 ቻይና ተዳኺሙ ንዝነበረ ንጥፈታት ኣትለቲክስ ንምብርባር ኣብ ሃገራ ኣስታት 400 ናይ ማራቶን ውድድራት ዝሰርዓትሉ ዓመት እዩ። ኣትለት በራኺ እውን ምስቶም 47 ዓበይቲ ኣትለታት ዓለምና ኣብ ቻይና ክወዳደር ዕድል ዝረኸበ ናይ ፈለማ ኤርትራዊ ኣትለት እዩ።
0: ናይ ብሓቂ ቻይናውያን ስፖርት ናይ ዓለም ክስሕቡ ኣዝዮም ዝፅዕሩ ኣብ ኩሉ ማለት እዩ ስፖርት ናይ ዓለም ክስሕብዎ ምናልባት ቻይና ሽዑ ኣብ 212 ብሓድሽ ውዳበ ኣስታት 400 ዝኾኑ ውድራት ማራቶን ኣብ ዓመት ክካይዱ ንድፊ ገይሮም። ስለዚ ነቲ ዕድልቲ ከዓ ንክጥቀመሉ ክእል ናይ መጀመርያ ኤርትራዊ ኣብ ቻይና ተወዳደረ ኮይነ ናይ ማራቶን ውድረይ ዘካየድ ክ ኣብ 212 ናይ መጀመርያ ውድረይ ከዓኒ ኣብ ቾፕቺን ትበሃል ዓዲ ንእሽተይ ከተማ ራብዓይ ደረጃ ክሕዝ ክኢለ ብጣዕሚ ሓይላት ተወዳደርቲ ዝነበሩ ወዮም ኣብ ፊኒሽን ኢና ተፈላለዩና። ስለዚ ናይ ቻይና ውድረይ ብከምዚ የ ጅምሮ ድበዝሒ ውድረይ እውን ኣብ ቻይና የወዲኡ እዮ ማለት እዩ።
1: ዝበዝሐ ናይ ማራቶን ውድድራቱ ኣብ ቻይና ዘካየደ በራኺ ኣብ 2014 ዳግማይ ናብቲ ሃገር ኣምሪሑ ኣብ ሂንጉሺ ማራቶን ተሳቲፎም። ኣብ ግዜ ውድድር ናይ ጥዕና ጸገም ዘጋጠሞ በራኺ ሕማሙ ፀሩ ካልኣይ ደረጃ ብምሓዝ ዝበለፀ ውልቃ ውሳ

0: ስርዓቱ ኣብ ማራቶን ሰኒዱ። ኣብቲ ውድድር ዝሃረሙ ግዜ ድማ ኣብቲ ኤርትራ ብኦሎምፒካዊ ግርማይ ገብረ ስላሴ ወርቂ መዳልያ ዝዓተረትሉ ሻምፒዮን ኣትለቲክስ ዓለም ቤጂን ዘሳትፎ ኮታ ሓዚኡ
1: እወ ናይ ብሓቂ 214 ሓያላት ተወዳደርቲ ድተኣከብሉ ትሂምግሹ ናብ ጎልድ ሌቨል ዝተሰጋገረሉ ነይሩ እቲ ውድድር ኩሉ ናይ ቻይና ውድራት ዋላ ሓንቲ ኣይተዋሃቦ ነይሩ ስታንድራድ ሽዑ ግን ጎልድ ሌቨል ተዋሂብዎ ሓያላት ኣትሌታት ተዓዲሞም ምናልባት ካብ ዱባይ ማራቶን ዝተዓወቱ 24 ገለ ዳሃረሙ እዮም መፅኦም ሽዑ ኣነ ብቶፕ ኮንዲሽን ስለ ዝነበርኩ ክሳብ 30 ኪሎ ሜትር ኩላ ናብ ሓንሳ ኸይና ካብ 30 ግን ኣነን ሓደ ኢትዮጵያዊ ሕጂ ኮረሲዑ የለኹ ሽሙ ክልቴና ቆሪፅና ኸይድና ምስ ከድና ሽዑ ክሳብ 35 ብ255 52 53 እንዳበልየ ወሲዶ ኣነ 35 ኪሎ ሜትር ምስ በፃሕና ግን ኣጋጣሚ መግቢ ናይ ቻይና መቸም ኩላና ንፈልጦ ኢና ብዙሕ ክሳ እዩ ዘለዎ ከብደይ ቅርፀት ክገብረለ ጀሚር ማለት እዩ ምሕር ቅርፀት ምኻድ ከሪእኒ እንትሕር ብሬክ ገይረ ኣቋሪፅ ናብ ሸቐቕቲ ኣትየ እታ ግዜ እውን ክትመተኒያ ስለዚ ኣብ ከለኹ ምስቲ ጥዕና እንዳተፀገምኩ ከለኹ እንዳተሸገርኩ ከለኹ ኣዝየ ተቀፅ ከምዚ ከቢድ ዝኾነ ስምዒት ተሰሚዕኒ ከቋርፃ ይከኣል ግን ብኸምኣ ግን ነኺሰ ናብታ ውድድር ክውድኣ ጀሚረ ዝበለፀ ሰዓት ፐርሰናል ቤስ ደመዝገብ ክህሉ እውን ሽዑዩ 28 ኣብዚ ግዜ እዚ ክትሃርም ሽዑኡ ብጣዕሚ ኣዝዩ ኣዝዩ ፅቡቕ ግዜ እዩ ንዓይ እውን ንስፖንሰር እውን ኣዝዩ ሓጊዝ እኒአ ክብል ዝኽእል ማለት እዩ።
0: ኣትለት በራኺ ቤነ ጌና ኣብ ኣትሌቲክስ ዘይበፅሖ መድረኽ ከም ዘሎ ኣሚኑ ኣበርቲዑ እናሰርሐን ከሎ ኣብ 2017 ኣብ እግሩ ድሕሪ ዘጋጠሞ መጉዳእቲ ዓንቅፍቅፍ ክብል ጀሚሩ ዘጋጠሞ መጉዳእቲ ብቕልጡፍ ሓቕዩ ናብ ውድድር ዘምልሶ ብዘይምንባሩ ድማ ምስ ብዙሕ ድሌታቱን ራእዩን ካብቲ ሞያ ክእለ ተቐሲቡ
1: እወ ካብ 2005 ክሳብ 2020 ዘሎ ምናልባት ክሳብ 2017 ዝነበረ እንድሕር ቆፂርናዮ ከባ 12 ዓመት ኣብቲ ማራቶን ጥራይ ኣብ ካልእ ዋላ ሓንቲ ፊልድ ኣይተዋደርኩን ኣብየ ተወዳዲረ ክንዲዚ ዓመት ኣብ ሓደ ርሕቐት ክትገብር ምናልባት ከቢድ ክኸውን ይኽእል እዩ ንዓይ 2017 ግን ናይ የማነይቲ እግረይ እንጁሪ ኣጋጢምኒ ኣዝዩ ከቢድ እንጁሪ ማለት እዩ ከባቢ 3 ወርሒ ክኸውን መጀመርያ ኮፍ ኢለ እንዘን ተመሊሰ ትሬኒን ምስ ጀመርኩ እውን ኣብቲ ቶፕ ኮንዲሽን ምስ መጻኹ እዛ እግረይ እዚኣ ብምልኣ ኮላብስ እንዳኾነት እንዳተጎሰሰት ኣብያትኒ ማለት እዩ ኣዝያ ዝፀጊመ ስለዚ ቀጻሊ ኮም ምስ ገበረት ንሽዑ እቲ ስፖርት ናይ ኣትለቲክስ ብፍላይ እናፈተኽዎ እናደለኽዎ ከለኹ ኣብ ንኡስ ዕድመ እየ ነቲ ውድር ናብ ሪታይርድ ክገብር ክኢለ በዛ ኣጋጣሚ ናይ መጨረሽታ ዝሓርቕ ኩሉ ማለት እዩ ገና ሕጂ እውን ኣብዚ ዕድመ ዘለኹ ክጎይ ዝግባአ ነይሩ እንተኾነ ግን ከምዚ ዝበልካ ምሕር ከቢድ እንጅሪ ነቲ ጉያ ክቋርፆ ጀሚሮ ማለት እዩ።
0: ኣትለት በራኺ ካብቲ ንልዕሊ 16 ዓመት ዝነጠፈሉ ኣትለቲክስ ወላኳ ምስ መጉዳእትን ካልእን ተኣሳሲሩ ካብ ሙጉያይ ጫሙን ተሰቐለ ካብቲ ሙያ ግን ጠቕሊሉ ኣይጠፍአን ክለብ ኣትለቲክስ ደንደን ብሓድሽ ኣወዳድባን ቅርፅን ከም ጋንታ ድሕረ ምቋማ ገዲም ኣትለት በራኺ ኣብ ዕቤትን ምዕባልን እታ ጋንታ ሓላፍነቱ ክዋፅእን ተመክርኡ ንኣሽቱ ኣትለታት ናይታ ጋንታ ከካፍልን ከም ሓላፊ ቴክኒክ ክለብ ደንደን ኮይኑ ተቐፂሩ ሓላፍነቱ ኣብ ቴክኒክ ከይተደረተ ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣብ ዝተወደበ ናይ ኣሰልጠንቲ ኣትለቲክስ ስልጠና ቀሲሙ ድሕሪ ዝወሰዶ ስልጠናታት ድማ ኣብ ክለብ ደንደን ዝነበሮ ሓላፍነት ቴክኒክ ሓዲጉ ኣሰልጣኒ ናይ ነዊሕ ርቐት ኣትለታት ክኸውን በቂዑ ስሙያት ኣትለታት ናይታ ጋንታ ድማ ኣብ ትሕቲኡ ክዕለሙ ጀሚሮም
1: እዎ ኩሉ ግዜ ዓውደ ኣትለቲክስ ብጣዕሚ ኣብ ልቢ ከምሳ ሓደረ ኣይፍንወካን እዩ ኣጋጣሚ ኮይኑ ክለብ ደንደን ብሓድሽ ኣወዳድባ ምስ ቆመት ንዓይ ከም ቴክኒክ ኮይኖም መሪፆም ነቲ ጋንታ ናብ ሓድሽ ኣንፈት ክትወስዶ ትኽእል ኢኻ ብዝብል ሂቦምኒ ልክዕ ከዓ ምስ መጻኹ ነቲ ጋንታ ናብ ሓድሽ ኣንፈት ብስሩዕ ከም ድንቀሳቀስ ገይረዮ ንሓደ ዓመትን ገለ ንኸውን ከዓኒ ኣብቲ ከም ቴክኒክ ኮይነ ነቲ ጋንታ ኣገልግል ዮ ካብኡ ቀፂለ ማለተይ እቲ ስፖርት እውን ይፈልጦ ስለ ዝነበርኩ ንምንታይ ቴክኒክ ንብል ከለና ሕጂ ኣብቲ ዓውዲ ኣበርክቶ ነቲ ንኣትለቲክስ ብዙሕ ክሳይ ኣይኮነን ፅቡቕ ኣይኮነን ማለተይ ሲ ኣነ ግን እንታይ ገይረ እሞ ንድሕር ኣብቲ ኣትለቲክስ ኣለኹ ከመሰልጣን እውን ክቐፅል ስለ ዘለኒ ናይ ሌቨል ዋን ፕሮግራም ስለ ዝመፀ ብሃገራዊ ፌደሬሽን ሌቨል ዋን ሽዑ ኣብ 2023 ናይ መጀመርያ ሌቨል ዋን ትምህርቲ ወሲደ ማለት እዩ እወ

0: ኦረዲ ኣነ ኣብቲ 17 ከባቢ 15 ዓመት ዝገበር ኩሉ ጉያ ኣትለቲክስ ዳርጋ እቲ 90 ሚታዊት በዕለ የ ዝስልጥን ነይረ ምሳይ እውን ዝስልጠኑ ኣትለታት ነይሮም እዮም ንዓይተ ደድሕረ ማለት እዩ ዝኸዱ ምናልባት ኣብዚ ናይ ሃገርና እንድሕር ርኢ ከ እቲ ዝበዝሐ ዓወት ዘካይዱ ኣትለታት ምሳይ ዝስልጥኑ ዝነበሩ ኣትለታት እዮም ገሊኦም ኣብ ደገ ለውሕ ዝኸፍ ኢሎም ገሊኦም ኣብዚ ቀዳማይ ካልኣይ ዝወፁ መዓት እዩ እልቢ ደይብሉ ማለት እዩ ሓደሓደ ግዜ ሲ በቃ እንዳጎየ ከለኹ ኣሰልጥነና ድብላ ክለባት ይመፃኒ ነረ ግን ኣነ ጉያ ኣብቲ ጉያ ስለ ዝነበርኩ ኖኖ ኣነ ክጎየ ዝብል ዕላማ ስለ ዝነበረ ብየ ሒዙ የ ነረ ስለዚ ኩሉ ግዜ እቲ ናይ ስልጠና ኣብ ሓንጎል እዩ ነይሩ እዩ ስልጠና ኤንድ ማናጅመንት እዚ ክገድፎ ድብል ሓሳብ እውን ኣይነበረኒን ስለዚ ኣብቲ መጀመርያ ናበ ስልጠና ክእንፍተኒ ዝኽኣለ ኣትሌት ክጋገ ትርእሞኒ ክትርእሞ ትውዕል ኣብ ድኾነ ማለት እ ኣብ ዝረከብ ኮያ ንምንታይ ኣብ ኣቲና ዲፕሊ ኣቲና ከደይ ዘይነሰልጥን ዝብል ኣብ ሓንጎለይ ስለ ዝመፀ ብኡ ከዓኒ ናብቲ ናይ ስልጠና መደብ ካብቲ ናይ ቴክኒክ ወፂ ኣብ ስልጠና ሄለ ጀሚረ ማለት እዩ ኣብ 223 እዎ ኦረዲ ጋንታ ነዞም ኢሊት ማራቶን ሲነር ንዖም የሒዝዮም ነይረ ንበዓል ዕቑባይ ፀጋይ ፔትሮ ማሞ እስቅኤል ተወለ ንጉሶም ረሶም እዚኦም ምሳይ ነይሮም ኣብቲ መጀመርያ ድሓርቶም ንኣሽቱ እውን ክዕብዮም ስለ ዘለኒ ምክንያቱ ኩሉ ግዜ እንታይ እዩ ሓደ ኣሰልጣኒ ናቱ ዝኾነ ፊሎዞፊ ኣለዎ ሕጂ እቲ ናተይ ፊሎዞፊ ራንክ ክገብርቲ ኮይነ ሓደ ሓዱሽ ሰብ ከምፅእ ኣለኒ ብዝብል እማመ ማለት እዩ ኣብ ርእሲኦም ማለት እዩ ሓደሽ ኣትለታት እውን ደድሕሪኦም ዝኸዱ ሰልጥን ነይረ ምናልባት ሕጂ ገሊኦም ካባይቲ ኣልዮም ኣለው እቶም ንበዝሑ ግን ምሳይ ይስልጡ ኣለው ስለዚ በዚ ከዓኒ ነታ ጋንታ ነታ ናይ ደንደን ሽዑ ዕቁባይ ፀጋይ ኣብ ትራክ ኣብዚ ዝተገብረ ናይ 10,000 ቀዳማይ ክወፅ ክኢሉ ምሳይ ምሰልጠነ ኣብ 21 እውን ካልኣይ ክወፅ ክኢሉ ኣብ ናሽናል ናይ ደቀ ምሓረ ዝነበረ ብግዜ እውን ተሪኢካ ዕቁባይ ፀጋይ ቀዳማይ ዝወፀሉ ኣብ ቴፒ ማራቶን ንዑ እውን ምሳይ እናሰልጠ ፔትሮ ማሞን ከምኡ ራብዓይ ወዲ ሓኪም ሳልሳይ ማለተይ ሲ እቲ ሪዛልት ፅቡቅ እዩ ነይሩ ፅቡቅ ኢላ ራ ንገብሮ ክሳብ ሕጂ እውን ኣብ ፅቡቅ ኩነታት ኣሎ ማለት እዩ
1: ብራኸቤነ ከም ኣሰልጣኒ ብሉፅ ስራሕ ከዓይ ድሕሪ ምጅማሩ ንሃገራዊት ጋንታ ኣትለቲክስ ኤርትራ መሪሕ ክወዳደር ከም ዝኽእል ተኣመነሉ ኣብ ሩስያ ኣብ ዝተኻየደ ናይ ብሪክስ ውድድራት ድማ ንፍለማ ግዜ ሃገራዊት ጋንታ መሪሑ ተወዳዲሩ ሃገራዊት ጋንታ ኤርትራ ኣብቲ ንፍለማ ግዜኣ ዝኣተወቶ ውድድር ብሉፅ ደረጃ ሒዛ ክትውድእ ብልዑል ብቕዓት መሪሕዋ
0: ኣወ ናሽናል ቲም ብሪክስ ዝበሃል ሓድሽ ናይ ዞም ብሪክስ ዝበሃል ሃገራት ኦሎምፒክ ምስ መፀ መን ክኸይድ ኣለዎ ተባሂሉ ብሃገራዊ ፌደሬሽን ኣሰልጣና በረ ክኸይድ ክኽእል ኣለዎ ተባሂሉ ምስ ኩሉ ንሪኦ ካ ዮምቶም ስእሎም ኣይትምረፅኒኢኻ ናብቲ ናብኡ ክትከይድ ማለት እዩ ዲፕሎማት ክኸውን ኣለካ ኮሚኒኬሽን ናትካ ሃይ ክኸውን ኣለዎ እቲ ክራይቴሪያ ናቶም ዶ ወሰድዎ ማለት እዩ ንዓይ ከዓ ተሓቲተ ማለት እዩ ንዓኻ መሪፅና ካልና ምስ በሉኒ ኣነ ከዓ ሃንጎፋ ኢለ ተቐቢል እየ ማለት እዩ ናይ ብሪክስ ናይ መጀመርታ ኤርትራ ተሳተፈቶ ኣብ ሩስያ ማለት እዩ ኣስታት 97 ዝኾነ ሃገራት እየ ነረ ናብቲ ውድድር ናይ ብሓቂ ክዓቢ ዝኽእል ገይም እዩ እንድሕር ቀፂሎሞ ማለት እዩ ኣብኡ ከዓኒ ሓሙሽተ ኣትለታት ሒዝና ኢና ኬና ደበሳይ ደሳሌ ኣስቴር ሂባቤ ነሆም ብርሃኔ ድያና ሽሻይ እዚ ኣልማዝ ኣልማዝ ትበሃል ናይ ደቡብ እዚኦም ሓሙሽተ ሰባት ሒዝና ከድና ኣዋ ከም ኤርትራ ከም ሃገር ማለት ኣብ ኩሉ ፊልድ ተወዳዲርና ማለት ካብ 800 ክሳብ 5,000 ደበሳይ ደሳለ ሳሳይ ደረጃ ናይ መጀመርያ ብሪክስ ብሮንስ ዘምፀ ማለት እዩ ኤርትራ ከም ሃገር ከዓ ምስቲ ኩሉ ኩነታት ዝነበረ ናይ ሃገርና ከዓኒ ምስተን ኣለዋ ዝበሃል ሃገራት ክተንበልብል ክኢላ ማለት ባንዴራና ማለት እዩ
1: ኣብ ኬንያ ናይ ካልኣይ ደረጃ ናይ ኣሰልጣኒ ስልጠና ዝቐሰመ በራኺም ኣብ 225 ኣብ ደቡብ ኮርያ ኣብ ዝተዋህበ ውሑዳት ኣሰልጠንቲ ዝረኽብዎ ናይ ሳልሳይ ደረጃ ናይ ኣሰልጠንቲ ስልጠና ኢንተርናሽናል ፓይሎት ኮርስ ተኸታቲሉ ካብቶም ብሉፅ ነጥቢ ዘመዝገቡ ብምዃን ድማ ብዓለም ለኻዊ ማሕበር ኣትለቲክስ ዓለም ኣፍልጦ ረኺቡ
0: እወ ናይ ባሓቂ በዛ ኣጋጣሚ እቲ ዝተዋህበ ዕድል ንኤርትራ ዓብዪ ተርኒንግ ፖይንት እየ ክብሎ ዝኽእል ምክንያቱ ኤርትራ ሃገርና ምስቶም ዝለዓሉ ኮቻት ኣይሓዘትን ፀኒሓ ብትምህርቲ ማለት እዩ በቲ ሃይ ለቨል

0: ደለዎ። በዛ ኣጋጣሚ ግን ኣብ ቶኪዮ ሃገራዊት ጋንታ ሒዝና ምስ ከድና ትዕድል ኣጋጢሙ ማለት እዩ። ኣነ ሕጂ ኩሉ ግዜ እቲ ናይ ውላ ኣትሌቲክስ ኮሚኒኬሽን ስለ ዘለኒ ቀጻሊ ይርክብ ነርኒ ማለት እዩ። ቀጻሊ ማለት እዩ ቀጻሊ መዓልታዊ ኢንተርነት ኣቱ መዓልታዊ ዘሎ ናይ ኣፕዴት ዝኾነ ኢንፎርሜሽን ሓበሬታ ይረክብ እየ ማለት እዩ። በዛ ኣጋጣሚ ከዓ ልክ ኣብ ቶኪዮ ምስ ከድና እቲ መምህር ጀርመናዊ እዩ። ዝለዓለ ናይ ሌቨል ስሪ ዝምህር እዩ። ካብቶም ኣለዉ ዝበሃሉ ዓበይቲ ሌክቸረራት እዩ ናይ ብሓቂ። እቲ ዕድል ምናልባት ካብ 54 ሃገራት ኣፍሪቃ ን5ሽተ ሃገራት ተዋሂቡ፣ ኤርትራ ከዓ ካብተን 5ሽተ ሓንቲ ዕድል ረኺባ ማለት እዩ። ስለዚ ምስ ወርኒኑ ማለት እዩ ኤርትራ እዛ ዕድል እዚኣ ትረኽብዎ ኣለኹም ሚስካይ ትገብርዋ ኢሉ ነጊርና ማለት እዩ። ብኣጋጣሚ ከዓ እታ ኢንቪቴሽን ሒዝናያ ናብዚ መፂና። ስለዚ ክልቴና ኣነን ቃልኣብን ናብ ለበት ስሪ ስለ ዝሓለፍና እቲ ሲቪናህና ከዓኒ ከነቐርብ ስለ ዘለና ከዓ እቲ ሲቪናህና ቀሪቡ ማለት እዩ። መን ምሃር ግን ብዓለም እዮም እቲ ምርጫ ድመርፅዎ። ንሕና ሰ ሲቪና ሰዲድና ናተይ ናይ ቃልኣብን እቲ ዝነበረ ትምህርቲ ከዓኒ ንዓይ ተቐቢልኒ ማለት እዩ። ንበራኺ ንለበት ስሪ ክምሃር ብቑዕ ጌርና ኣለና። ስለዚ ክዳሎ ኣለዎ ተባሂሉ ተዳልየ ማለት እዩ። ምናልባት ኣብኡ እንድሕር መፂና ብጣዕሚ ንዓና ና ሃገርና ዝለዓለ ሰብ ማለት ምስቶም ዝለዓሉ ኮቻት ናይ ዓለም ተማሂርካ እሞ ፅቡቕት ውፅኢት ከተምፅእ ከለካ ዓብሓበን እዩ ኮይኑ ድስማዓኒ ማለት እዩ። ኣጋጣሚ ኣብቲ ጉዕዞ ናይ ቪዛ ፀገም ፕሮብሌም ነርኒ ክልተ መዓልቲ ክላስ ሚስ ገይረ ኣትየዮ። ምክንያቱ ቪዛ ደንጉኒ ስለ ዝነበረ ልክዕ እቲ ሃገራዊ ፌደሬሽን ኣዝዩ ዘይሕለ ፃዕሪ እዩ ኣካይዱ ዚ ናይ መሓቂ ክመስጉኖ እዩ ይደሊ። ብፍላይ ዝተወሰኑ ሰባት ነዚ ናተይ ንክኸይድ ኣዝዮም ፅዒሮም ማለት እዩ። ኤርትራ ስ ክትረባሕ ኣለዋ ብዝብል መንፈስ ኮሚሽኑ ስፖርት ውን ከምኡ ማለት እዩ። ኣብቲ ናይ መጨረሻ ሽዑ ቁሩብ ፀገማት ስለ ዝነበረ ዕድል ከፊቶም ናብቲ ውድድር ስለ ዝሰደዱኒ በዛ ኣጋጣሚ እውን ከመስግኖም ይደልየ። ስለዚ እቲ ዕድል ኣብኡ ምስ ኮድኩ እውን ተንክልተ ክላሳት ሚስ ገይሮምኒ። ግን ኦረዲ ኣነ ኣብቲ ነዊሕ ዓመታት ተመክሮ ስለ ዝፀናሓኒ ዋላ ሓንቲ ንዓይ ደፀግም ኮይኑ ኣይረኸብክዎን። ምናልባት ሓድሽ ኣገባብ ትምህርቲ እዩ ሕጂ ዝኾነ ሰብ ኣብዚ ኣሰልጣኒ ዓድና ከምኡ ክምሃሩ ይደልየ። ምክንያቱ ብምንታይ ና ድሒርና ከም ዘለና እውን ኣብኡ ናይ ብሓቂ ፅቡቅ ጌርካ ክትግንዘብ ትኽእል ኢኻ። ስለዚ ኣብቲ ናይ 10 መዓልቲ ኩሉ ግዜ ኮርሳት ናይ ለቨል 1 ለቨል 2 ለቨል 3 ካብ 6 መዓልቲ ክሳብ 10 መዓልቲ ማክሲሙም ንወስድ ብዘይ ዕርፍቲ ናንስቶ ብዩ 7 ንጎም ሰዓት ከ 7 ናይ ምሸት ኢኻ ትፍደስ። ስለዚ ብፍላይ ነቶም ኩሉ ግዜ ኣብ ትምህርቲ ዘየለካ ሰብ እንድሕር ኮንካ ሓንጎ እቲ ይበዝሓካ ሎድ ይበዝሓካ ንክትሕዙ ሕጂ ኣዜኻ እዩ ዘሸግረካ ማለት እዩ። ስለዚ ኣብዚ ቁሩብ ተመክሮ ገይረ ስለ ዝፅናዕኹ ኣይተፀጎምኩን። ብዝግባእ ነቲ ዝነበረ ፈተናታት ተሓሊፈ ከዓኒ ሌቨል ስሪ ብስፔሻል ክሓልፍ ክኢለ ማለት እዩ። ካብቶም ኣብኡ ዝነበሩ ኢንተርናሽናል 20 ኮቻት 6 ሰባት ኢና ሓሊፍና። ምስቶም 6 ብዝለዓለ ነጥቢ ማለት እዩ ክሓልፍ ክኢለ ንኤርትራ እውን ዓብ ስጉምቲ እዩ። ቴንኪዩ ኢሎም ከዓነ እቲ ወላ ኣትሌቲክስ ናብ ሃገራዊ ፌደሬሽን መራኽበየነ ብከምዚ ሓሊፍ ኢሎም ሰይ ደሞ ድሓር ከዓ ንዓይነ ገይሮምኒ ማለት እዩ።
1: ኣብ ክለብ ደንደን ከም ላዕለዋይ ተፀዋዒ ኣሰልጥንቲ ብምዃን ብሉፃት ኣትለታት ኣብ ምፍራይ ዝርከብ ብራኺም ኣብ ዝተፈላለዩ ሃገራት ዝቐሰሞ ስልጠና ኣብ ባይታ ተግባራውነት ኣልቢሱ ኣብ ቀጻሊ ኣብ ዓበይቲ ውድድራት ኣትለቲክስ ዓለም ሻምፒዮን ዓለምን ኦሎምፒክን ንኤርትራ ዝፀውዑ ኣትለታት ኣብ ምፍራይ ኣበርቲዑ ይሰርሕ ምህላው ገሊፅኡ ምሳና ዝነበሮ ግዜ ዛዚሙ
0: እዎ። ናይ ብሓቂ እንድሕር ተማሂርካ እቲ ተማሃርካዮ ኣብ ባይታ ክተተጉረ ኣለካ ትምህርቲ ሒዝካያ ኮፍቴልካ ዋላ ሓንቲ ትርጉም የብሉን። ኦረዲ ኣነ ኣብቲ ናይ ዓውዲ ስልጠና ኣለኹ ንሲኒር ኤንድ ጁኒር ኣትሌታት የሰልጥና ኣለኹ። ምናልባት ሕጂ ኣብ ሰዓት ሲቲ ኣብ ሚኒስትሪ ምክልኻል ከም ሄድ ኮች ኮይነ ማለት እዩ ዝለዓለ ኣሰልጣኒ ኣብ ትሕተይ እውን 8 ኣሰልጠንቲ ኣለዉ ምሳይ ማለት እዩ። ብሓንሳ ነዚ እንዳተዋሃድና ንሰርሕ ኣለና ኣነ ሊድ ገብሮም እሶም እንዳተሰማምዕና ማለት እዩ ንኸይድ። ኩሉ ግዜ ትምህርቲ መወዳእታ ይብሉን ሕጂ እውን ገና እንዳተምሃርና ኢና ንኸይድ ዘለና። ምናልባት ኣብ ትሕተይ ኣብቲ ናተይ ቦታ እንድሕ መፂኻ ከባቢ 25 ዝኾኑ ኣትሌታት ኣለውኒ። ካብዚኦም ኣብዚ ናይ ዳሓለፈ ናይ ጁኒር ኤንድ ዩዝ ውድድራት ከባቢ 17 መዳልያ ኣምፂኦም ኣለዉ እዞም ኣትሌታት እዚ። ብኸመይ እንድሕር ኣምፂኦም ተልካኒ ቅድሚ ሕጂ ደንደን ሪኣቶ ኣይትፈልጥኒ እዚ ዓወት እዚ። በዛ ሓድሽ ኣገባብ ናይ ትምህርቲ ናይ ሌቨል ስሪ ዝተምሃርክዎ ኩሉ እቲ ቸንጅ ገይረ ብምሉእ ቀይረዮ እቲ ቅድሚ ሕጂ ንክሮ ዝነበረና ኣካይዳ ቁሩብ ትራዲሽናል እዩ ነይሩ። ሕጂ ግን ሳይነስ ቤዝ ኮይና ስለ ስራዕናኸ ዓብ ለውጡ ረኪበ ኣለኹ። ምናልባት ኣብ ድመፅ ደለ ዓመታት ንኤርትራ ዘፀውዑ ናብ ኦሎምፒክ ናብ ወልድ ሻምፒዮ ዝኽእሉ ኣትሌታት ከነፍሪ ከዓኒ ዘይተሓለለ ፃዕሪ ኣለኒ። ስለዚ ነዚ ይመስል ምናልባት ሕጂ ከመሰልጣኒ እሞ ከዓ ኣብቲ ዝለዕለ ምብፅሐይ ንዓይ ዕዮ ገዛ እዩ ካይተሓለልኩ ንክሰርሕ ኣትሌት ከምተን ኣብ ዓለም ዘለዋ ንኸፍሪ ዝድርኽ እዩ። ስለዚ ካይተሓለልኩን ክፅዕር ምናልባት ኣብዚ ድመፅ ደሎ 2-3 ዓመት ኦሎምፒክ ኣሎ ወልድ ሻምፒዮን ኣሎ ኣብኡ ከዓኒ ዝያዳ ፅዒረ ኳሊፋይ ዝኾነ ኣትሌታት ከፍሪ ከዓኒ ተስፋ ገብር ማለት እዩ።
2: ዝኸበርኩም ተዓዘብቲ መደብ ለሶ ስፖርት ኣብዚ ይፍፀም ስለምክታልኩም ኣዝና ነመስግን። ኣብዛ መደብ እዚኣ ዝህለኩም ዝተፈላለየ ርእቶ ከም ድማ ሃናፂ ትብሎ ሓሳብ ክትልእኹልና እውን ማዕፆና ክፉት እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላት ስትድዮ ብሓባር ብምዃን ዝሰናብተኩም ሰላም።

መደብና 20 ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዝለዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳላትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልምሳ እውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና 20 እሶምን እዚዮም እሞ ንኽትከታተሉ ብህሩ ንዕድም። መደብና 20 ቀዳም 2 ግንቦት ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

0: عزو سلامتنا تقبلوا فنونا أمك التالي تركب وزغبركم تعزبتنا كميت وعلو عالقان أخير لن لهم قدام كل التقوم بستدالوا هاقراون أهقراون زيناتات حيزلكم كريبة زلخو أرسي مسمرومي نمك تتالكم بخبرنا عدمكو بغندار استزينا في اللم فارماستيكاوي محبر إيرترا مبل عصر تجعت سنف التتاوي وعلى أكانيعون ኣብ ደቡባዊ ቀይሕ ባሕሪ ባሕቲ ጉንበት ደረጃ ዞባ ብ10 ተዘኪራ ማሕበር ምትሕግጋዝ ክፍለ ሰራዊት 85 ናይ ምውርራስ ታሪክ መደብ ወዲቡ ኣሜሪካ ውሽጢ 24 ሰዓታት 6500 ኣፅዋርን ወተሃደራዊ ንዋትን ናብ እስራኤል ሊኢኻ ግብፂ ብቐጥታዊ ተኽሲ ዝተሰነየ ገዚፍ ወተሃደራዊ ልምምድ ምስ እስራኤል ኣብ ዘዳዊ ከባቢታት ሲናይ ኣካይዳ ኣብ መንጎ ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ዝተኸተመ ነፃ ንግዳዊ ስምምዕ ተግባራዊ ኮይኑ ዝርዝር ዜና ፋርማስቲካዊ ማሕበር ኤርትራ ፅላ ጥዕና ሃገርና ንምድንፋዕ ዝዓለመ መበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ቃኒዖም ነቲ መደብ ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ዘዳልዎ ትሕዝተሎ ኣብርሃም ዓንደ ማርያም ከቅርቦ እዩ
1: ፋርማሲቲካዊ ማሕበር ኤርትራ ብሉፅነት ሰሞያ ፋርማሲ ብምዕባይ ውሕስነት ጥዕና ነረጋግፅ ብዝብል ቴማ ትማል ሓደ ጉንበት መበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ሆቴል ኣስመራ ፓላስ ኣቃኒዑ ፕረዚደንት ማሕበር ኣቶ ኣብርሃ ገብሪ ኣብ ዘስምዖ ቓል እቲ ዋዕላ ኣብ መንጎ ሰሞያ ፋርማሲን ዋዕለተኛታትን ተመክሮ ንምልዋጥ ኣብ ስነ ፍልጠታዊ ምዕባለታት ንምዝታይ ከምኡውን ፅላት ጥዕና ሃገርና ንምድንፋዕ ዝዓለመ ምዃኑ ብምጥቃስ ሞያ ፋርማሲ ኣገዳሲ መላግቦ መርመራን ሕወትን ምዃኑ ሞያውያን ድማ ኣሳሰይቲ ርትዓዊ ኣጠቕማ መድሃኒት ድምፂ ድሕነት ሕሙማት ከምኡውን ቀለስትን ቀየስቲ ምዕባለን ናይቲ ሞያ ከም ዝኾኑ ገሊጹ ስነ መድሃኒታዊ ብሉፅነት ቀጻሊ ስራሕን ምዕባለን ዝሓትድ ንጥፈት ድኣ እምበር ቀዋሚ ዕላማ ከም ዘይኮነ ዝጠቐሰ ኣቶ ኣብርሃ ብሉፅነት ናይ ዝኾነ ዓውዲ ቀጻሊ ትምህርትን ምርዓም ሓድሽ መፅናዕትታትን ከም ዝጠልብ ኣነፂሩ ኣብቲ ዋዕላ ተጠቃምነት ፓራስታሞል ኣብ እዋን ጥንስን ሳዕቤናቱን ብውሽጣዊ ዓቕሚ ዝካየድ ክለሰ ሃገራዊ ዝርዝር መድሃኒት ርትዓዊ ኣጠቕማ መድሃኒት ፀረታ ህዋስያን ብዕድመ ኣብ ዝደፍኡ ዜጋታት ጠንቂ ረክሲ ደን ብምዃን ሕማም ዘስዕቡ ባክተርያ ገምጋም ቁንዕነት ምሕደራ ሕማም ውፅኣትን ወሰንቲ ረቋሒታትን ኣብ ትሕቲ 5 ዓመት ዝዕድሚኦም ቆልዑ ርትዓዊ ተጠቃምነት መድሃኒት ኣብ ነፍሰ ፆራት ከምኡውን ዘይግባእ ኣጠቕማ መድሃኒት ብዕድመ ኣብ ዝደፍኡ ተመላለስቲ ተሓከምቲ ዝብሉ መፅናዕታዊ ወራቕቲ ቀሪቦምን ተዘትሎምን ብዜካዚ ሙሉእነትን ዝርግሐን ሞያዋን ፋርማሲ ኣብ ኤርትራ ኣብ ዝብል ዛዕባ ሓበራዊ ዘተ ተኻይዱ ተሳተፍቲ ድሕሪ ዘካየድዎ ዘተ መፅናዕታዊ ወራቕትን ንትግባረ ክመርሑን ዝጭበጥ ውፅኢት ክርከቦምን ንምዕባለ ሞያ ፋርማሲ ውህደት ሰሞያ ጥዕና ክዓዝዝን ዝምጥን መሳለጣታት ክዋደድን ስልጠና ኣባላት ብዕቱብ ክስርሓሉ ከምኡውን ምርምራዊ ስራሓት ክሕይል ዝብል ለበዋታት ኣቕሪቦም ኣብ መወዳእታ ከካብ ደረጃኦም ብሉፅ መፅናዕታዊ ወራቕቲ ንዘቕረቡ ከምኡውን ንምዕዋት ትዋዕላ ንፀዓሩ ሽልማትን ናይ ኣፍልጦ ወረቐት ምስክርን ተዓዲሉ
0: ኣብ ደባዊ ቀይሕ ባሕሪ ባሕቲ ጉንቦት ዓለምለኻዊ መዓልቲ ሰራሕተኛታት ብደረጃ ዞባ ከተማ ዓሰብ ተዘኪራ ወኪል ኤሪና ዒሰ መሓመድ ንዝለኣኾ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ
2: ባሕቲ ጉንቦት ሃገራዊ መዓልቲ ሰራሕተኛታት ውዳበ ሰራሕተኛታት ደራኺ ንልምዓት ብዝብል ቴማ ብደረጃ ዞባ ደባዊ ቀይሕ ባሕሪ ኣብ ከተማ ዓሰብ ተዘኪራ ሓላፊ ጨንፈር ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ኣቶ ሑሴን ካልድ ኣብ ዘስምዖ ቃል እቲ ዕለት ሰራሕተኛታት ኤርትራ ኣብ ፖለቲካዊ ማሕበራዊ ቁጠባውን ባህላውን መርያት ብዛዕባ ዘሰላስልዎ ድምፆም ዘስምዑላ ህላውኦም ዝረጋግፁላን ቃሎም ዝሕዱስላን ዕዝዝቲ መዓልቲ ከም ዝኾነት ገሊፆም ኣብቲ ዞባ ዓቕምን ብቕዓትን ሰራሕተኛታት ንምብራኽ ዝተፈላለየ ስልጠናታት ኣስተምህሮታትን ሰሚናራትን ከምኡውን ውድድራት ስፖርትን ሓፈሻዊ ፍልጠትን ዘጠቓልል መደባት ከም ዝትግበር ብምጥቃስ ኣካላት መንግስትን ግንባርን ከምኡውን ብሕታውያን ትካላት ንዝገብርኦ ምትሕባር ኣመስጊኖም ሓላፊ ፖለቲካዊ ጉዳያት ህግደፍ ኣቶ ገብሪሂወት ተስፋይ ብግድዩ ሰራሕተኛታት ኤርትራ ንሓደ ዘመን ዝቐልቲካውን ዕጥቃውን ቃልሲ ብምክያድ ናፅነት ንምርጋፅ ኩሉ ዓይነት መስዋዕቲ ስለ ዝኸፈሉ ባሕቲ ጉንቦት ሓለፋ ከም ዘለዋ ኣረድዩ ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ኣቶ ዮሴፍ ፍሳሐ ቦጎኑ ዕዮን ዓያይነትን ክብ ብምባል ኣፍራይነትን ጥዑይ ዝምድናታት ዕዮን ንምርጋፅ ብዝለዓለ ከም ዝስራሕ ብምሕባር ምስ መሻርክቲ ብምትሕባር ሓጋዚ ስልጠናታት ከም ዝውደብ ኣብሪሁም ኣብቲ ኣጋጣሚ ሃማመትን ሃማደን ናይ ደገፍ ቃል ኣስሚዖም ኣብ ማሕዳር ዞባ ዶባዊ ቅሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘሚ ቃል ውዳበ መሰረት ዕቤትን ምዕባልን ስለ ዝኾነ ኤርትራውያን ሰራሕተኛታት ሃገሮም ብምብራኽ ክብርታቶም ሓልዮምን ዓቕምታቶም ኣራቢሖምን ካብኦም ዝሕተት ኣበርክቶ ክገብሩ መድረኽ ዝሓቶ ምዃኑ ገሊፆም። እዚ ከምዚ ኢሉ እንከሎ ኣብቲ ዕለት ሃኮሰ ማእከል ሞያዊ ስልጠና ኣብ ከተማ ዓሰብ ኣመሪቖም።
0: ማሕበር ምትሕግጋዝ ክፍለ ሰራዊት 85 ነበር ኣፍልጦ ብዛዕባ ቤት ትምህርቲ

ሰውራ ኣብ ተምሃሮን ወለዲ ንምዕባይ ዝዓለመ ናይ ምውርራስ ታሪክ መደብ ብሓደ ጉንበት ወዲቦም ኣብቲ ብምክንያት መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ኣብ ኣስመራ ዝተካየደ መደብ ገዲም ስነ ጥበባዊ ስቴፋኖስ ኣብርሃም ዘማች ቤት ትምህርቲ ሰውራ ኣብ ወርሒ መስከረም 1976 ኣብ ሰሜናዊ ምብራቅ ሳሕል ዜሮ ብዝብል መፀውዒ ዝፍለጥ ቦታ ብሓልዮት ህዝባዊ ግንባር ሓርነት ኤርትራ ከም እተመስረተ ሓቢሮም ንመግዛእትን ሳዕቤናቱን ግፍዕታት ፀላእቲ ኣብ ልዕሊ ህዝቢ ኤርትራ ስርዓት ትምህርቲ ህዝባዊ ግንባር ኣብ ግዜ ቃልስን ንመምሃር ዝተዳለወ መፅሓፍትን ኣበርክቶም መምህራን ቤት ትምህርቲ ሰውራ ምእላይን ምሕብሓብን ተምሃሮ ከምኡውን ዘጋጥም ዝነበረ መሰናኸላት ብዝርዝር ድሕሪ ምቕራብ ቤት ትምህርቲ ሰውራ በብእዋኑ ካብ ዜሮ ናብ ኣራግ ዓየት ሓወልዕ ጀልሃንትን ዓራሬብን ከም ዝገዓዘት ምስናይ ብድሆታቱ ገሊፆም ኣቦ እምበር ማሕበር ምትሕጋዝ ክፍለ ሰራዊት 85 ተጋዳላይ ኣብራኒዎስ ዘረኣብ ርኽቢ ወገኑ ህዝባዊ ግንባር ኣብ ራእይ ተመርኪሱ ብሩህ መፃእ ዘለዋ ብልፅግትን ሕፍርትን ሃገር ንምውናን ንቤት ትምህርቲ ሰውራ ከም ዝመስረተ ብምጥቃስ ዝበዝሑ ተምሃሮ ቤት ትምህርቲ ሰውራ ሎሚ ኣብ ዝለዓለ ፅብሕታት ናይዚ ሃገር ተመዲቦም ዝሕብን ዕዮ ይሰርሑ ከም ዘለዉ ኣብርሆም ተሳተፍቲ ብወገኖም እቲ ታሪክ ናይ ምውርራስ መደብ ኣገዳስነቱ ዕዙዝ ስለ ዝኾነ ብዝተወደበ መልክዕ ክካየድ ተላብዮም ማሕበር ትምህርቲ ምምራሕ መኪና ዞባ ደቡብ ኣብ መወከስ ሆስፒታል ዞባ ደቡብ ኣብ ዝርከብ ማእከል ሕክምና ፌስቱላ ተዓቂበን ክንክን ዝግበረለን ዘሎ ወገናት ገንዘባውን መራላውን ደገፍ ገይሮም ብ30 ሚያደ ናይ ምብፃሕ መደብ ካብ ኣባላት ማሕበር ዝተዋፀአ ገንዘብ ንተሓከምቲ ተዓዲሎም ኣቦ እምበር ማሕበር መንእሰይ ካልድ ዓብዱላሂ ኣብ ዘስምዖ ቃል ምሕጋዝ ፅጉማት ወገናት ካብ ቀንዲ ዕላማታት ማሕበር ከም ዝኾነ ብምጥቃስ ንተሓከምቲ ፌስቱላ ንምድጋፍ ዝተወዘ ተበግሶ ኣካል ናቱ ከም ዝኾነ ገሊፆም ክኢላታት መወልዳን ዶክተር ሃብቲ ሃይለ መለኮትን ዶክተር ኣብርሃም ኣማኑኤልን ብወገኖም ቀንዲ ጠንቂ ፌስቱላ ክሽቦ ደቂ ኣንስትዮ መርዓ ትሕቲ ዕድመን ቅድሚ ሕርሲ ግቡእ ክትትል ዘይምግባርን ከም ዘጠቓልል ብምጥቃስ ንምውጋዱ ብንቕሓት ክስራሕ ተላብዮም ኣብ 2019 ዝተመስረተ ማሕበር ትምህርቲ ምምራሕ መኪና ዞባ ደቡብ ኣብ ንኡስ ዞባታት መንደፈራ ዓዲ ቀይሕ ደቀ ምሓረ ሰንዓፈ ድባርዋ ሰገነይትን ዓዲ ኳላን ዝነጥፉ 21 ኣባላት ኣለውዎ ኣብ ንዞባ ሃበሮ 343 ደቂ ኣንስትዮ ንዝርከቦም 567 መምህራን ካብ 21 ክሳብ 24 መያዝያ ስልጠና ተዋሂቦም እቲ ኣብ ስነ ምግባር ሞያ መምህርና ኣገባብ ኣመሃህራ ግብራዊ ሌላ ምድላው መምሃሪ ሜላታትን ካልእን ዘጠቓልል ስልጠና ብቐንዱ ንሓደስቲ መምህራን ቅድመ ትምህርቲ መሰረት ገይሩ ከም እተዋሃበ ሓላፊ ኣገልግሎት ትምህርቲ ኣብቲ ንዞባ መምህር ዑስማን መሓመድ ኣድም ገሊፆም ቅድመ ትምህርቲ መሰረት ብቕዓት ትምህርቲ ስለ ዝኾነ እቶም መምህራን ብብቕዓት ክምሃሩ ተመሳሳሊ ስልጠናታት ምውዳብ ኣገዳስነቱ ዕዙዝ ምዃኑ ኣፍሊጦም ኣብ መወዳእታ መምህር ዑስማን መምህራን ንተምሃሮኦም ኣርኣያ ስለ ዝኾኑ ኣብ ንጥፈታቶም ዕቱባት ክኾኑ ተማሕፂኑ ፖሊስ ዞባ ኣንሰባ ብሕጊ ዘሎ ኣፍልጦ ንቕሓትን ንምብራህ ካብ 24 ክሳብ 28 መያዝያ ኣብ ንኡስ ዞባታት ከረንን ሓመልማሎን ንተምሃሮ ኣስተምህሮ ሂቦም እቲ ኣስተምህሮ ተምሃሮ ኣብ ርእሲ ኣካዳሚያዊ ትምህርቶም ብሕግን ስነ ምግባርን ተኸስኪሶም ንኽዓብዩን ኣብ ምክልኻል ገበን ክተሓባበሩን ዝዓለመ ምንባሩ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጀንቲ ብእምነት ክብሮም ገሊፆም ኣብቲ ኣስተምህሮ ንራእን ዕላማን ፖሊስ ኤርትራ ስነ ምግባር ተምሃራይ ተራን ኣገዳስነት ሕጊ ኣብ ተምሃሮ ከምኡውን ንእወታውን ኣሉታውን ጎድንታት ቴክኖሎጂ ዝምልከት መግለፂ ቀሪቦም ሰርጌንቲ ብእምነት ኣብ መወዳእታ ተምሃሮ ኣብ ምምራሕ ብሽክልታታት ዕቱባት ክኾኑን ሕግታት ትራፊክ ክኽብሩን ተላብዮም ተምሃሮ ብወገኖም ከምዚ ዝበለ ኣስተምህሮ ኣገዳስነቱ ዕዙዝ ስለ ዝኾነ ቀጻልነት ክህልዎ ተማሕፂኖም ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታል ክትቅፅለዎ ደጊመ ብክብሪ ዕድም ኣሜሪካ ኣብ ውሽጢ 24 ሰዓታት 6500 ቶን ፅዕነት ኣፅዋርን ወተሃደራዊ ንዋትን ናብ እስራኤል ከም ዝለኣኸት ማዕከናት ዜና ኣቃሊሐን እዚ ዝተገልፀ ማእከላይ እዚ ኣሜሪካ ብዛዕባ እቲ ኣብ ልዕሊ ኢራን ክካየድ ዝኽእል ተወሳኺ መጥቃዕቲ ንፕረዚደንት ትራምፕ መብርሂ ከም ዝሃበ ኣብ ዝሕበረሉ ዘሎ እዋን እዩ ሚኒስትሪ ምክልኻል እስራኤል ኣብ ዘውፅኦ መግለፂ ብዝሒ ዘለዎ ናይ ኣየርን ምድርን ተተኮስቲ ድሩዓት መካይንን ካልእ ወተሃደራዊ ንዋትን ዝሓዛ ክልተ ናይ ፅዕነት መራኸቢ ኣሜሪካ ናብ ወደባት ኣሽዶድን ሃይፋን ከም ዝኣተዋ ሓቢሮም እቲ ኣፅዋርን ወተሃደራዊ ንዋትን ኣብ መላእ እስራኤል ናብ ዝርከብ ወተሃደራዊ ማዓስከራት ከም እተዘርግሐ እቲ ሚኒስትሪ ብተወሳኺ ሓቢሮም
ብመሰረት ፀብፃባት ብ28 ለካቲት ኣብ ልዕሊ ኢራን ወተሃደራዊ ስርሒት ካብ ዝጅመር ንድሓር እስራኤል ልዕሊ 115,000 ቶን ወተሃደራዊ ኣፅዋር ንዋትን ብባሕርን ኣየርን ካብ ኣሜሪካ ተረኪባኣላ። እዚ ከምዚ ኢሉ እንከሎ ሰራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ክተካይዶ ንእትኽእል ዳግማይ መጥቃዕቲ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቖም። ሓልዋ ሰውራ ኢራን ኣብ ዘውፅኦ መግለፂ ሃገሩ ኣብ ልዕሊያን ዝፍፀም መጥቃዕቲ ካብ ናይ ቅድሚ ሕጂ ዝሓየለ መልሰ ግብሪ ከም እትህበሉ ኣፍሊጡ። ብካል ወገን ኢራን ብመንገዲ ፓኪስታን ሓዱሽ እማመ ሰላም ናብ ኣሜሪካ ከም ዝለኣኸት፣ ይኹን እምበር ፕረዚደንት ትራምፕ በቲ ዝቐረበ ሓዱሽ እማመ ዕጉብ ከም ዘይኮነ ምግላፁ ይቃላሓሎ። እስራኤል ኣብ ደቡባዊ ሊባኖስ እተካይዶ ደብዳብ ከም ዝሓየለቶ ተቓሊሖም። እቲ ደብዳብ ንትሕቲ ቅርፂ ወተሃደራዊ ዕላማታት ምንቅስቃስ ሕዝቡላ ዕላማ ዝገበረ ምዃኑ እኳ ሰራዊት እስራኤል ይሕብር እንተሎ ኣብ ልዕሊ በርጌስ ከቢድ ክሳራታት የውርድ ከም ዘለዩ ዝግለጽ። ብመሰረት ሚኒስትሪ ጥዕና ሊባኖስ በቲ ደብዳብ ኣብ ዝሓለፈ 3 መዓልታት ጥራይ ብውሕዱ 80 ሰላማውያን ሰባት ክመቱ ከለዉ ልዕሊ 100 ድማ ቆሲሎም። ደቡባውን ምብራቃውን ሊባኖስ ቀንዲ ዕላማታት ናይቲ መጥቃዕቲ ኮይኑ ከም ዘለዩ ዝጥቀስ። እስራኤልን ሊባኖስን ብ16 መያዝያ ግዜያዊ ስምምዕ ምቁራፅ ተኽሱ እኳ እንተገበራ እስራኤል ብተደጋጋሚ ክትጥሕሶ ምፅናሓ ብሰንኩ ድማ ልዕሊ 300 ሰባት ከም ዝሞቱ ይሕበር። ፕረዚደንት ሊባኖስ ጆሴፍ ኦን ነቲ ብእስራኤል ዝፍፀም ዘሎ ተደጋጋሚ ጥሕሰት ስምምዕ ምቁራፅ ተኽሲ ብትሪ ብምኹናን እስራኤል ንኣህጉራዊ ሕግታትን ውዕላትን ክተኽብር ኣብ ሲቪላዊ ዕላማታት እትገብሮ መጥቃዕትታት ደው ከተብልን ፀዊዕሎም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ክተካይዶ ብፅንሐት መጥቃዕትታት ልዕሊ 2,600 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉ ከምኡ ውን 1.2 ሚልዮን ከም እተመዛበሉ ፀብፃባት ይሕብሩ። ግብፂ ብቐጥታዊ ተኽሲ ዝተሰነየ ገዚፍ ወተሃደራዊ ልምምድ ምስ እስራኤል ኣብ ዘዳዊ ከባቢታት ሲናይ ኣካይዳ። ኣብቲ ካብ 26 ክሳብ 30 መያዝያ ዝተኻየደ ልምምድ ብኣሸሓ ዝቁፀሩ ወተሃደራት፣ ሓያሎ ታንክታት፣ ድሩዓት መካይን፣ ነፈርቲ ውግእን ሄሊኮፕተራትን ከም እተሳተፉ ተሓቢሮም። ዕላማት ልምምድ ብቕዓትን ድልውነትን ሰራዊት ግብፂ ኣንጻር ክመፅእ ዝኽእል ግዳማዊ ስጋኣታት ንምርጋፅ ከም ዝኾነ ሚኒስተር ምክልኻል ግብፂ ጀነራል ኣሽራፍ ሳልም ዛሄር ኣፍሊጡ። እቲ ልምምድ ብመስረት እቲ ኣብ 1979 ኣብ መንጎ እስራኤልን ግብፅን ዝተኸተመ ስምምዕ ሰላም ካምፕ ዴቪድ ከም እተኻየደ እዩ ዝሕበር ዘሎ። ይኹን እምበር ገለ ክፋል ናይቲ ልምምድ ካብ ዶብ እስራኤል 100 ሜትሮ ጥራይ ርሒቑ ብምክያዱ ኣብ ልዕሊ ነበርቲ ናይቲ ከባቢ ዓብ ሸቕሎት ከም ዝፈጠረ ተገሊጹ። ኣብ መንጎ ኤውሮጳዊ ሕብረትን ንብራዚል፣ ኣርጀንቲና፣ ኡራጋይን ፓራጓይን ዝሓቁፍ ቀፅሪ ሞርኩሶርን ኣብ ዝሓለፈ ወርሒ ጥሪ ዝተኸተመ ነፃ ንግዳዊ ስምምዕ ካብ ትማሊ 1 ግንቦት ተግባራዊ ኮይኑ እቲ ስምምዕ መጠን ቀረፅ ብኣሳት 900 ሚታዊት ብምጉዳል ንግዳዊ ምልውዋጥ ክልቲኦም ወገናት ዘደንፊዕ እዩ። እዚ ድሕሪ ናይ 25 ዓመታት ዝርርብ ዝተኸተመ ውዕል ብደረጃ ዓለም ዝዓበየ ስምምዕ ነፃ ንግዲ ምዃኑ እዩ ዝጥቀስ። እቲ ስምምዕ ንሳዕቤናት ናይቲ ኣሜሪካ ኣብ ልዕሊ ክልቲኦም ወገናት ትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል ይሕበር። ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 30 ሚታዊ ጃምላ ዓለማዊ እቶትን ይሽፍኑ። በዚ ድማ እዚ ንግዳዊ ስምምዕ ኣብ ምድንፋዕ ቁጠባኦም ዝህልዎ ተራ ብቐሊል ከም ዘይግመት ክኢላታት ይእምቱ። ፓኪስታን ዘመናውያን ሳብማሪናት ካብ ቻይና ክትርከብ ጀሚራ። ሓይሊ ባሕሪ ፓኪስታን ብ30 መያዝያ ኣብ ከተማ ሳንያ ቻይና ብዝተኻየደ ስነስርዓት ናይ መጀመርያ ሳብማሪን ብወቅዒ ከም እተረከበ ተቓሊሖም። ምርካብ ናይዘን ዘመናውያን ሳብማሪናት ኣካል ናይቲ ክልቲአን ሃገራት ኣብ 2015 ዝኸተሞ ናይ 5 ቢልዮን ዶላር ወተሃደራዊ ውዕል እዮም። እተን ሳብማሪናት ወተሃደራዊ ዓቕሚ ፓኪስታን ብሓፈሻ ናይ ሓይሊ ባሕሪ ድማ ብፍላይ ኣብ ምድንፋዕ ተርእን ልዑል ከም ዝኸውን ይጥቀስ። ብመሰረት እቲ ስምምዕ ፓኪስታን ክሳብ 2028 ኣብ ዘሎ ግዜ ብጥቕላላ 8 ዘመናውያን ሳብማሪናት ካብ ቻይና ክትቅበል እያ። እተን ቀዳሞት 4 ሳብማሪናት ኣብ ቻይና፣ እተን ዝተረፋ 4 ድማ ብመሰረት ስምምዕ ምስጋር ቴክኖሎጂ ኣብ ፓኪስታን ከም ዝስርሓ እዩ ዝሕበር ዘሎ። ወታደራዊ ዝምድና ቻይናን ፓኪስታንን እናዓመቐ ክመፅእ ምፅንሑ ፀብጻባት ይሕብሩ። ህንዲ ወተሃደራዊ ዓቕማ ንምድንፋዕ ዝኽእል ዝተራቐቐ ሚሳይላት ብብዝሒ ክተፍር ምዃና ኣፍሊጣ። እቲ መደብ ልዕሊ ፍጥነት ድምፂ ዝውንጨፍ ተወሳኺ ሚሳይላት ንምውናን ከም ዘኽእላ ሚኒስተር ምክልኻል ህንዲ ሓቢሮም። ኣብ 2024 ንፈለማ ግዜ ልዕሊ ፍጥነት ድምፂ ዝውንጨፍ ናይ ነዊሕ ርሕቀት ሚሳይል ዝፈተነት ህንዲ ነቲ ኣፅዋር ብዓይነትን መጠንን ክብክተብሎ ምዃና ሓቢራ እያ። እቲ ልዕሊ 1500 ኪሎ ሜትር ዝውንጨፍ ሚሳይል ዕላምኡ ብልክዕ ከም ዝወቕዐ ሚኒስትር ምክልኻል እቲ ሃገር ምግላፁ ይዝከር። እዚ ከምዚ ኢሉ እንከሎ እቲ ፈተነ ንህንዲ ምስተናቐዲመ ነቲ ኣፅዋር ዝወነናን ዝፈተናን ኣሜሪካ፣ ቻይናን ሩስያን ሰሪዕዋ ኣሎ።
ህንዲ ወተሃደራዊ ፅላት ንምዕባል ገዚፍ ወፍሪ ካብ ዝገብራ ዘለዋ ሃገራት ምዃና ፀብጻባት የረድኡ። ዜና ምስናድኡና ንምዛም ቀንዲ ነጥብታቱ ፋርማስቲካዊ ማሕበር ኤርትራ መበል 19 ስነ ፍጥታ ዋዕላ ቃኒዑ። ኣብ ደቡባዊ ቀይሕ ባሕሪ ባሕቲ ግሙር ዞባ ብ10 ዘኪራ

0: ኣብ ታሪክ ዓለምና ከም እንፈልጦ ኩሎም መግዛእታት ብባሕሪ ይምፁ ብምድሪ፣ ብደቡብ ይምፁ ብሰሜን፣ ብምዕራብ ይቀልቀሉ ብምብራቕ፣ ጸለምቲ ይኹኑ ጸዓዱ፣ ንኹሎም እትጠምር ናይ ሓባር ረቋሒት እንተሃልያ ነቲ ዝወረርዎ ሃገር ይኹን ህዝቢ ደንጊፀምሉ ከልምዑን ከማዕብሉን ዘይኮኑስ ንጸጋታትን ባህርያዊ ሃብትን ናይቲ ካልእ ገቢጦም ናብ ህዝቦምን ረብሖኦምን ንምውዓል እዮም። ክንዲ ዝኾነ ኸ እዩ ዝኾነ ዝሓለፈ መግዛእቲ ብጽቡቕ ዘይለዓልን ዘይዝከርን። ኣብ ሃገርና እንተርኢና እውን ነዚ ሓቅታት ዘንጸባርቕ ህያው መረዳእታታት ኣሎና። ንሱ ድማ ወከፍ መድረኽ ዝድረፍ ይኹን ዝግጠም ዝነበረ ህያው ምስሊ ናይቶም ገዛእቲ ዝገልጽ እዩ። እስከ ናይቶም ቅድሚ ኣማኢት ዓመታት ዝነበሩ ብታሪክ ጥራይ እንፈልጦም ቱርካውያን እንታይ ምስሉ ከም ዝነበሩ ሓንቲ ብዛዕባኦም እተገጥመት ንስማዕ።
1: እድሪስ ወትሃኪን እብድመሉ ለቤላ እድሪስ ወትሃኪን ዝበሃል እዚ ከዓ ንቱርኪ ቱርኪ ከዓ ሓደ ካብቶም ገዛእቲ ንሰለስተ ምእቲ ዓመታት ንኤረትራ ዝገዝአ እዩ። እቲ ቀዳማይ መግዛእቲ ለት እዩ። ሕጂ ንዑ ዝተጋጥመት ድማ ከምዚ ትብል ማለት እዩ። ትርክ ሃርሳ ምልክ ምንዳ ሃይቡካ ምንከርቱም ሃርሳ ምንዳ ምርላ ንጉሳ ኩሉ ትንሳ ኣዳማ ዓብሃ ትንሳ ወንኡሻ ፀወውራት ኣዳሌ መናዱቃ ወኣፍሩሳ ነበሪታት ኣዳሌ ሒሳሳ መዓራ እክላ ወሩዛ ዘጋዓ ብኣዝመታ ለዓድ ዓሊ ወድ ሙሳ አልገዴን ወባርያ ክልአ ባዜን ወሱካ ሰለስ ድገ ኣዝመታ ሕቡብ ወከረን ወጁፋ ድማን ሃይገት ተተዓዴ ለሃመ ቃትለት ተቕቡካ ሕርማት እት ነግዓት ፈጅር እባ በሉሳ ኣፍዓበት ድማን ትሕደጉ ከገብገብ ሰኒ ኣብኡታ ምብላስ ኣብ ዓመር ኣስቃረብ ድሮካ ዓንሰባት ሂባእ ጋጽልዓል ለዕርዲ ሻካት ኣንዱቃ ዓተክሌስ ወድ መፍለስ ድቢት ለብዙሕ እንሱሳ እብኢደይሁ ኢወዳ ሑካ ትምኔት ኣፉታ። እዚያ ድማ ንቱርኪ ይገብሩ ዝነበረ ግፍዕታት ኖኖ ፍቕሪ የብላን መግዛእቲ ፍቕሪ ስለ ዘይብሉ ኩሉ እቲ ቱርኪ ይገብሩ ዝነበረ ግፍዕታት ኣብ ልዕሊ ህዝቢ ኤረትራ ን ዝገለፅ ማለት እዚያ ድማ እዚ ድሪስ ወድ ሃኪን ዝገጠማያ እዚውን ጭንቂ ወይ ድማ እቲ ፀቕጢ ምስ በዝሑ ሕጂ ትርክ ሃርሳ ምልክ ምንዳ ለሂቡካ ንትርኪ ወይ ድማ ንቱርኪ ሃርሳ ኣግዕዛ

0: ስልጣን ተትረክብሲ ኣግዕዛ ካብ ከርቱም ሃርሳ ወይ ድማ ምን ከርቱም ሃርሳ ምን ዳምርላ ንጉሳ ከርቱም ናቶም መበገስ ነይሩ ክኸውን ይኽእል እዩ ከምቲ ሱ ዝፈልጡ ምክንያቱ እዛ መፅሓፍ እዛ ቅድሚ 9 ዓመት ዝተሓትመ ስለ ዝኾነት ቅድሚኡ ከዓ ብዙሕ መፅናዕታ ዝተገብራ ስለዚ ብሕፅር ዝበለት ናይ ቱርኪ መግዛእቲ እውን እቲ ዝኸፍአ መግዛእቲ ከም ዝነበረ እዩ ዝገልፅ ዘሎማ
1: ኣብ ታሪክ ሃገርና እቶም ዝነውሑ ዕድመ ዝገበሩ ገዛእቲ ጣልያን እዮም መጠንቲ

0: ታት ድማ ገዛእቲ ክፍፅሞ ዝኽእሉ ነገራት ኩሉ ፈፂሞም እዮም። ህዝብና ከም ጊላ ተቆፂሩ ኣብ ገዛእ መሬቱ ጸሊም ተባሂሉ ተፈንፊኑ ወተሃደር ተኸቲቡ ኣብ ሶማል ትሪፖሊ ኢትዮጵያ ብምኻድ ንረብሓ ፀዓዱ ተዋጊኡ ኣብኡ ድማ ገለን ሞይቱን ገለን ሰንኪሉ
1: እወ ጣልያን እውን ምስ መፀ ህዝቢ ኤርትራ ኣሚን ኢሉ ኣይተቐበለን። ብብዙሓት መራሕቲ እናተላዕሉ ብዙሓት ጀጋኑ እናሰዓብዎም ንጣልያን እውን ሓያል ተቃውሞ ገሪ ህዝቢ ኤርትራ ደጃጅ ባህታ ሰገነይቲ ደጃጅ ባህታ እውን ብዙሕ ዓበይቲ ታሪካት ሰሪሖም ኣብ ሰገነይቲ ዝነበሩ ሓለፍቲ ናይ ጣልያን ኣሲሮም ገሊኣቶም እውን ቀሲሎሞም ካብኡ ሓላ ኣብተባሃለ ቦታ በዛ ዓረት እዩ ቀደም ተጋዘልቲ ከለና ርእዮ ኣብዚ ቦታ እዚ ከዓ ዓብዪ ጅግንነት ሰሪሖም ተሰዊኦም ደጃት ባህታ። ስለዚ እቲ ታሪክ ናይዚ ሃገር ገፊሕ ከምቲ ዓንተዎ ዝበልክዎ ንኩሉ እናፀሙቕካን ብዓብኡ ፅሑፉን ጌርካ ክተቕርቦ ፅግም ግዜ ሓትት እምበር ከምቲ ዓንተዎ ዝበልክዎ እዞም ትጉሃት ፀሓፍቲ እውን ቃለሱ ኣለዉ።
2: እዚኣ
1: ናይ ደጃጅ ባህታ እውን ከምዚ እቲ ዜማ ገሊኡ ማሳሰል እዩ ከምዚ ናይ ጎሚዛ ዝመስል ከምኡ ኣለዎ።

ሓዎም ሰንጋል ዝበሃል ነይርዎም። ሓዎም ንስውን ጅግና ግን ኣብ መጀመርታ እቲ ተቃውሞ ኣይሰዓቦን ነይሩ። ድሓር ግን እንታይ ኢሎም ኣበሃል ሰንጋል ሓዎ የምዘይተዓሹ ፃዕዳ ተመንን ድሕሪንክሹ ወዲ ሓወቦንን ድሕሪ ሓልክሹ

ጢልያን ሕጂ ብታሪክ ከም ትፈልጦ ብዓሰብ እዩ ጀሚሩ። ካብ ዓሰብ ብባፅዕ መፅ እዩ። ብባፅዕ ክመፅእ ከሎ ቅድም 20 ቅድም 30 ድሓር 5 ምድ ድሓር 6 ምድ ድሓር 2000 እንዳበዝሐ እንዳበዝሐ ይኸይዱ። ሕጂ ደጓዑ ነቲ ታሪክ ክንግሩ ከለዉ ኣብ ተድዓሊ ንስኻትኩም ደጓሊ ትብሉ ክመስለኒ ቀንዲ ሽሙግን ተድዓሊ ዝበሃልቲ ቦታ ኣብኡ ኣሉላ ይስዕርዎም ንጣልያን ይብሉ እዮም። እዚ ግን ዝንቡል ኣዘናታትዋ እዩ። ምክንያቱ በቲ ብድርቡሽ በቲ በቶም ግብፃውያን ቱርካውያን በዚ ከዓ ዝኩሉ ክስታይም ዝነበረ ሕጂ ሓደ ፀላእ ከይዱ ሓደ ሓድሽ ናይ ሓባር ፀላእ ከዓ መፅእና ኣሎ ኢሎም ብወገና ኩሉ ግዛይ፣ ብወገን መጥሕት፣ ብወገን ሓማሴን፣ ብወገን ሰራየ ኮታ ብኩሉ ካብ ኤርትራ ተዋፅኦም እዮም መኪቶም። ስለዚ ንጣልያን ኣብ ደጓሊ ጠጠው ዘበልዎ ከዓ ባሕሪ ነጋስታት ብመሪሕነት ባሕሪ ነጋስታት ኤርትራ እዩ።

0: ረዳእና ዝኽእል ሓደ ሓፂር ግጥሚ ክንብበልካ ኣብቲ ላዕሊ ብፍላይ ኣብቲ ላዕሊ ሕጂ ስማቶም ዳኣ ረሲዐዮም እምበር ክልተ ሰለስተ ባሕር ነጋስታት እዮም ከቢቦም ነቲ ሽዑ ዝነበረ መራሕ ብሪጌድ ኣብ ተላዓሊ ጥልያን ሕጂ እቲ ምስኦም ዝነበረ ገጣሚ እንታይ ኢሉ ጎይታና ከንቲባ ጎይታ ኩሎም ጎይታይ ደገዝማይቲ ጎይታ ኩሎም ጎይታይ ባሕር ነጋሲ ልዕሊ ኩሎም ኣብቲ ላዓሊ ቅልቅል እንክትብሎም ፈሪሖም ነበሩ ተሸቢሮም ኣብ ሰማይ ከይድይቡ ሓዊ ቀቀቂሎም ብጥይት ኣፍሪስካዮ ነቲ ሰፈሮም ኣይምፀልኡ ንክኣቱ ኩዒቶም ምድሮም ንዕርዶም ኣፍሪስካ ኣብኡ ቀቢርካዮም ኢሉ ነቲ ዝነበረ ሰራዊታኡ ኣመጎሰ ይበሃል። እዚ ሰብዚ ሽሙ ደልዮ ኣለኹ እዚ ወገን ካርኒችም ብኡ ዝነበረ ገጣማይ ተዘሪቦ እዚኣ ወ
1: መግዛእቲ ጣልያን ኣብ ውሽጢ ዝሚኢት ዓመታት ዕድሚኡ ኩሉ እቲ ዝለምዐን ንሕርሻ ዝመቸአ ቦታታት ኤርትራ ብመሬት መንግስቲ ማለት መሬት ዶሚናል ብምባል ኩሉ ብምግባት ደቂ መሬት ዓይኖም እናረኣየ መሬቶም ተሓዲጎም ኣማዕድዮም ከም ዝርእይዎ ኮይኖም ነዚ ተግባር እዚ እውን ገጢሞምሉን ደሪፎምሉን።
0: መሬት ኤርትራ ድማ እቲ ሸኻ ልሙዕ ዘበለ እቲ ፍርያም ዘበለ ናይ መንግስቲ እዩ ዚ መሬት እዚ ኢሉ ብሻኻ ብደቂ ዓዲ ሓልዩ ሳዕሪ ነተን ኣባቅሉ ፌርሞ ዝበሃል ኣባቅል ነይረኖም ዓበይቲ ዓረብያ ዝፅዕና ገለ ዝስሕባ ግዛዕ ንዓኣተን ፍቕዲ ዓዲ ሸኻታት ብደቂ ዓዲ እናሓለወ ብባንዳታት ኣዕፀደ ይገብር ነይሩ። እዚ ከም በዓል ኩዶ ፈላሲ ዝኣመሰለ ልሙዕ ሃገር ልሙዕ ቦታ ከዓ ስጋዕ ተሰነይ ደሎ ዘዝበለፀ ናሓርየ ከዓ መሬት ዶሞንያለ መሬት መንግስቲ እናበለ ነቶም ፀዓዱ ይህቦም ነይሩ። ቁፅሪ ዘይብሎም ደቂ ሲችልያ መፅኦም እዮም ነዚ ኩሉ መራራ ነዚ ኩሉ ኩደ ፈላሲ ብሙሉእ ወሲዶም እዮም ነይሮም ዳዕራይ ግዲ ከም ገለ ተመሊሱ እምበር ሕጂ እዚ ምስ ኮነ ከዓ እቲ ህዝቢ ኣማሪሩ ሕጂ ሓደ ብድሆ ወዲ ዘመኑ ዝበሃሉ በዓል ገሽናሽም ድንበዛን እዮም ብዛዕባ እዚ እንታይ ኢሎም ተዛሪቦም ኣንታ ጉድሪኤና ወዮ ሰፊሕ ሸኻ ተሓሪሱ ወዮ ብርቱዕ ዱርና ተጣሕሲሱ ወዮ ዓብዪ ገዳም ተጋሂሱ ካባና ዝግዲ እቶም ዝሞቱ ይሕሹ ሓመድ ተተርእሶም ዝደቀሱ ኢሉ ኣውያት እዩ እዚ ዳርጋ ኣውያት እዚ ኢሎም ዘማቶ ብድሆ ገጠሙ
2: ንጣልያ ማለት እዩ። እዚያ ገጥሚ እዚያ ዝገጠመ ሆሳባይ ወዳፍላ ዝበሃል እዩ። እታ ገጥሚ ድማ ከምዚ ትብል ማለት እዩ ንኢጣልያ ወይ ድማ ንጥልያን ኣቡካ ሊሊት ኢሳክባ በር ወባሓርት ልኣግን ርጢላን ከልኦቱ ወክሬት እቱ መጋዝም ምን ኣብ ብዕምና ፀንሐና እሊ ገቢል ለሓድር ገቢለት ሰሜና እብእዜና ነትሓድር ወነቲ ግፍዕታት ጥልያን ይገብሩ ዝነበረ ኣብቲ ግዜ እቲ ብፍላይ ኣብቲ ናይ ግብሪ ኣብ ናይ ግብሪ ዝተመርከሰ እዩ። ኣብቲ ናይ ማሕረስ ግብርታት ክፈሉ ይብልዎም ነይሮም። ነዚ ግብርታት እዚ ምስ መረሩ ነዚያ ገጥሚ እዚኣ ገጢሙ ማለት እዩ።
0: እቲ ጥልያን ኣትዩ ሃገር ከም መሓድሪ ምስ ጀመረ ነቲ ምምሕዳር ወተሃደራዊ ምምሕዳር መንግስቲ ግዝኣት መንግስቲ ኢጣልያ ይድብል ነይሩ ወታደራዊ ምምሕዳር ሕጂ እቲ ሰብ መሪርዎ እንተተዛረበ ማእሰርቲ ስቕ እንተበለ መቕፃዕቲ ኩሉ ኮይኑ ተሸጊሩ ሕጂ እንታይ ንግበር ዝኣሞ ብኸመይ መንገዲ ነበራብሮ ነቲ ህዝቢ ከም ማለት እዩ ዝመስል ዝግጥም እዚ ሕጂ ንዕኡ ነቲ ምረት ክገልፅ ከሎ እቲ ደራሲ እንታይ ይብል ጀነራላት ኮሎኔላት ካብ ዝነግሱ ሓማስየናይ ብኩሉ በሪሱ ፅልመታይ ተኸለታይ ብኩሉ በሪሱ ማይ ፃዕደታይ መራጉዘታይ ብኩሉ በሪሱ ቆሎታይ ኣኮሎጉዘታይ ብኩሉ በሪሱ ኣስኩትን ማፊሽን ዝምላሹ ወዲ በረው ብኩሉ ነጊሱ ተሓጉሹ መዓር እናሰተየ መመይሱ ነጭ እናበልዐ ቆቆሪዙ ወዲ ጭዋ ኩሉ ተሓቢሱ መዓኮርና ብኹርማጅ በስቢሱ እዚ ርጉም እንቋቑሖ ዝመሱ ኣፍለሰና ሱሩ ትፍለስ ንሱ ንሱ እንድሕሪ ነኺሱ ደላሊኻ ዘይርከብ ፈውሱ ኢሉ ኣማረር
2: እዚ እንታይ ትገልፅ መምህሪሳ
0: ሕጂ እዚ ኣብዚ ሕጂ ንኣብነት ወዲ በዶ ማለት ዓዲ ዘይብሉ ማለት እዩ ደይ ዓዲ ዝወርር ማለት እዩ ኣባና ከምዚ ካልእ ዓይነት ትርጉም ይመስል ቀደም ግን ብዘ ኣብዚ ዓዱ ዝመፀአ ወይ ዓዲ ዘይብሉ ሰብ ክርሻዕ ከም በደው ዓዲ ዘይብሉ መፅኡ ንጣልያን እዩ ነቶም ፃዕቢ እዩ ከምኡ ዝብሎም ዘሎ ሕጂ እንቋቑሖ በልዕ ተፀፅቡቑ በልዕ እንተዘይተኣዘዝናያ ኩርማጅ ገይሩ ኣድቂሱ ይገርፈና ስለዚ ስጋዕ እንታይ ኢና ንፅበ ዘለና እሱ እንድሕሪ ከምዚ ገይሩ ኣትርዩ ሒዙና ኣይምሕረናን እዩ ድሌትና ንገብረሉ ወይ ድማ ፀላኢና ንሰጎሉ መንገዲ ንሕሰብ ንንቀሳቐስ ንንቃሕ እዩ ድብል ካልእ ትርጉም ይብሉን
1: ዝኾነ ህዝቢ ንገዛእቱ ኣሜን ኢሉ ይፈልጥን ብዝተፈላለየ መገዲ ተቃውሞኡ የርኢ ክሳብ መሰሉን መሬቱን ዝረክብ ድማ ጎንፂ የልዕል ብፍላይ ኤርትራዊ ድማ ኣብዚ ናይ መግዛእቲ ታሪኹ ኣሜን ኢሉ ዝተንበርክኸሉ እዋን ኣይትራየን ኣብ ግዜ መግዛእቲ ጣልያን እውን ከምዚ ዓይነት ተቃውሞ ግኑን እዩ ነይሩ ብዙሓት ኤርትራውያን ሓርበኛታት ኣንጻር መግዛእቲ ጣልያን ተላዒሎምን መኪቶምን እዮም መግዛእቲ ጣልያን ብወገኖም ነቶም ተቃወምትን መራሕቶምን ስለ ዘይተንበርከኹ በብሓደን ንሓዙ ኣሕቂቖሞም ነዞም ጀጋኑ ከተሕቅቕ ዝተመርፀት ቦታ ድማ ናኹራያ ናኹራ ብዙሕ ታሪክ ኣለዋ ገለ ካብቶም ብዙሓት ኣብ ከርሳ ዝወሓጠቶም ኤርትራውያን ኣስታት 300 ዝኸውን ኣስማት ኣብዛ ብመምህር ኢሳቅ ዮሴፍ ዝተደርሰት ቀዳሞት ጀጋኑ ኤርትራውያን ባህልና እንትብል መፅሓፍ ተዘርዚሩ ይርከብ
3: ነዊሕ ክህሉ ክእል እዩ ግን ኣብቲ ከባቢ እዚኦም ጀጋኑ እዚኦም ናኹራ ከም ሓደ ማሕይር እዩ ነይሩ
4: እዋ
3: እስከ ብዛዕባ ናኹራ ግን እንታይ ትደርፊ ኣሎ
4: ናኹራ ደኣ እቶም 90% እቶም ህዝቢ ክመርሑ ዝኽእሉ ክምክቱ ዝኽእሉ ኣባሓጎታት መራሕቲ ኣብኡዮም ጥሒሎም ኣብኡዮም ጥፊኦም ሕጂ እቲ ኣገባብ ሜላታት እናተጠቕምካ ነናሓድሕዱ ህዝቢ እናባኣስካ ንገለ ቅንጢጥካ ንገለ እናሸምካ እዚ እዩ እቲ ሜላ ናይ ጣልያን መብዛሕትኡ ዝጥቀምሉ እቕሽሽዎም ከዓ ክትሽዮም ኢኻ ግዛኣት ክውሃበካ እናበሉ ንግዜኡ ሸምዎም ዶ ንዓናበል ክትበፅሕ ባፅዕ ክትበፅሕ ኣብዚ ክትበፅሕ ኢሎም ብኡ ገይሮም ንገሊኣቶም ኣብ ባሕሪ ፅሕልዎም ሓሳበልሖም ገሊኣቶም ከዓ ኣብ ናኹራ ኣብ ዓሰብ ኣብኡ ተኣሲሮም ብዙሓት ኣብኡ ጠፊኦም ማለት እዩ ግን ገለ ጀጋኑ ድማ ካብኣታቶም ካብ ናኹራ ደጃሽ ማሕራይ ዝበሃል ዝመርሖም ነቶም ኣብ ዝነበሩ ዋርድያታት ብረት መንዚዖም ቀቲሎም ድማ በዚ ሸነኽ ደንከል ተሳጊሮም ኣብ ምድሪ ኢትዮጵያ ኣትዮም ይበሃል ሕጂ ናይ ደጊያት ማሕራይ እውን ግን ግጥሚ ብዙሕ ኣይፈልጦ እምበር ሓንቲ ከምዚ ትብል ደርፊ ነይራ

0: ብጣዕሚ ደጃት ማሕራይ ምስቶም ብፆቶም ዘክር ከምዚ ኢታት ኣለዎ ትዝታ ማለት እዩ
1: ንኣዳም ኦሮ ከዲብ ነፍሱ ፍርሓላ ገለ ይህን እግል ልንበር ልሓደ ዛቱ መንበሮ ልሓደ ካልኣዳም እግል የምክን እግል ድድናይ ስትዕማር እግል የናድር ውህቱ እግል ልንበር ስኒ እግል ልንበር ለሸቀማ ኸዲ እዩ ኮኑ ኢና ላኪን ኣነ እብል እላ ምደት እላ ደማት ክምሳልሃ እንዳሃላለ ሰውረት ዕሪቱ ወገብአት ቴኒ ሰኒየት ዓለት ብለ ዶረት ምደተ ሰውረት ዕሪቱ ወገብአት ንምደት ነይ ምደት ጥልያን ሰባት ገብአት ሰውረት እንደይትዓርር እዩ ውህቱ ምነ ከዱን እንደይኣተ ዲምናኩራ እንደነሰኡት ዲምናኩራ ቃትለዎ ኣዴማ ዲቡቱ ህቱ ተሪክ ሰኔት ልብል ዲቡ ህቱቱ ተሪክ ሰኔት ነባሪ ቤለት ተሪክ ሰኔት ነባሪ ወተሪክ እኪት ለትራሳዕ ሰላማቻ ኣብትሆም ውላድ ቤጁኮ መንሳዕ እንደ ቤለ ልሓላ
2: ናኩራ
1: ዲባቱ
2: ኣደ
1: ያ ተሪክ ሰኔት ነባሪ ተሪክ ሰኔት ነባሪ ወተሪክ እኪት ለትራሳ ተሪክ ሰኔት ነባሪ ወተሪክ እኪት ለትራሳ ሰላመቻብ ቶም ወላት ቤጆ ኮመንሳ ሰላመቻብ ቶም ኣዋል እዳ ሓረች ሰላመቻብቶን ኣዋል እዳ ሓረች ረይም ልግበ ወቀሩ ምንክም ዓዳን ለልኣቴ ሓዋላት ወረቂቅ ማያ ቤተን ይሰቴ ሰላመቻብቶን ኣዋል እዳ ሓረች ረይም ልግበ ወቀሩ ምንክም ዓዳን ለልኣቴ ሓዋላት ወፋጀ ማያ ቤተን ይሰቴ ይምበዱ ለቆልና ሰላም ብውላደሩት ምንከብድና ማዱ ሕላይ ወላ ኢነኖት እለ ሕክም ውድጋና እዩ ልሙንቢሩት ያሪት ኣነው ሕላለ ወትማጠና ዲብክልኦት

0: እዚ ብዛዕባ ጣልያን ክንሰምዖ ዝፀናሕና ኣዝዩ ውሑድ ካብቲ ዝተባህለ እዩ። ነቲ ንመግዛእቲ ጣልያን ዝተክአ ምሕዳር እንግሊዝ እውን ካብቲ ነዚ ቀዳማይ ዝተባህለ ዘይውሑድ ተባሂሉሉ እዩ። ሓንቲ ኣብ ምምሕዳር እንግሊዝ ፍልጥቲ ዝነበረት ግን ካብ ህዝቢ ዋፅኡ እናተባህለ ይበልዕ ከም ዝነበረ ይንገር። ሓደ ኣብነት ካብኡ ኣብ ባርካ ህዝቢ ግብሪ ምኽፋል ስለ ዝኣበዮ ኩለን ጥሪትን ነቲ ህዝብን ኣብ ፎርቶ ዝተባህለ ከባቢ ሳዋ ዝርከብ ቦታ ኣኪቡ ምስ ኣሰሮም ህዝቢ ዝብላዕ ስለ ዘይነበሮ ጥሜት ምስ በርትዖ ዝተባህለ ግጥሚ
1: እደ ዞር ንንዋይ ክምሳፍራት ይበል ኣንስ ክምሰራ ልብላ ገለ በለዲ ብዓሸ ቀሺት ህድጋ ብእተለየቶም ሃደጊት ምድር ኣክረበዩ ሕክም ንርሽ ርሪ ምንከይን ዓብሁር ዓዲ ልጊስ ገለዲ በለዲ ብፋጥ ንዓባይ ፈታይ እትረከባ ወገልገላይ ምድር ኣክረበዩ ሕክም ዳምታይ

0: ፈታ ኢዳ ካብ ነዎ ሞ የብታ ይልብለ ኣዘ እሊ ክምሰልል እብሎ ሓላያቱ ክኦሮት ሙና ጅምዓት ለጣሰረ ወላ ዳሓና እብ ከለ ጋይስ እንትለ ሸዓብ መርሓሮ ለጣሰረት ኦሮ ፈናን ለቢብ ለቢብ ልትበሃል ሻዒርቱ ትግሪ ለቢብ ሃዋ ትበሃል ኣምር ለቢብ ልትበሃል ኦሮ ለቢብ ዓላ ሻማይ ወድ ሓምድ ልብ ወለ ትተበለ ግጓሪሁ ልዓላት በከሰማ እያ ክዮም እምዓምና ሚተለ ነስሪት ዮም ምራዳት ኣሆ እንዳትበካ እምሴት ልብላ ኣላ ግላ እሞ ትምል ዕድሪ ቃወዩ ላ ክገለግል ልበል ሰበት ሓደ ክትየኒ ነስሪት ሓሊብ ትብለና ለት ድራር ትሓዳ ለት ዎ ወድ ሓምድ ትብልትል ክትየኒ ዶሮ ሰልፍ ትምቤለካ ስጋዱ ናብ ናብ ሓረ ኦማል ጋጥ ግብለቱ ኦማል ቤለ መውዳዕ ክትሓዩ ቤለ ፎርተላ ዓረይብ ሕክም ቀይር ማጣ ሕክም ካይብ ንዋይ ወላ ኣዳም ኩሉ ዲብ ደረይብ ማን እግሉና ትርሐምዎ ማን እግሉና ጣይብ ጣየ ቡኪተ ስከቢ ኣወል ቤላያ ሃረ ራስ ወህራበል ሕንክላይ ዲበ ሰባ ሕመረት ሓሊብ ሓሊብ ትህልኒ ነስሪት እንደት ገለለት ነስሪት ሓሊብ መንሓደት ኣፋ ብሪሽ ይሰእለት ሰብአ ውላድ ባቢረይት ገብአ ውታ እርደባ ኩርብተወት ብሓሙት ባእሶ ቤላዋት ባእሳ ክምብረወጣ እሽታታ ክመዋካት ካተፋ ወድ ዓሊምሄል በዓላ ትምል ሓድር ላባታ በዓላ ልሕጣን ሰኣዲናይ ዲባ ባረይ ጣራቃ ባጢሕ ልሕጋብ ሳጢዩ ጋጢ ጋቢ ሕሜራይ እሙ ልደም ደረረት ርፎት ይኮን ወቄላይ እሊ ሕክም እንግሊዝ ቀቡር ልግበወቃ ኣብራይ ብል ሻማይ ወድ ሓሚድ እላ ደ ምደት ናይ እንግሊዝ ዝዓለት ኣዚ እንተ ርኢካ ምንገቢ እተዘመንለይ ሻዕባ ኤሌክትሪያ እቡላ ክሞ ንዋኢላ መራሕባ ኡክ እንደተይልኩ እንደቃርካሓከግሉ ትትበገስ እግሉ ለገሪም ሓግለ ኡክ ልብሉ ንኢኮኒ ኩሉ ለማጣምን መጤ እስዕማር ልትከበት ክምየዓላ ወኩሉ ልመጤ እስዕማር ክምወድጋና ካልእ ኣርድ ምኑ ለኣርደት ለናዩ ኢላ ወርር ክምሃላ ኣኽያራቱ ግልንሳ ሸረፉ ግልህትክ መጡ ክምሃላ ቃዓዊ ዓላ ሻዕባ ኤሌክትሪያ መንበዲሩ ላኪን ያረይ ቆናጦ ኦሮ ነፈር እንዳ ቤለካ ጎማት እንዳ ኣብታህላ ሰንዓት እትልብካ እንዳህለየት መኩሉ ኣዳም ፈሪ ውሒት ጋኒሕ ላኪን ኦሮ ቃዳምካ ትበጋዛ ምንገብ ኩል ከእስሩ ትበገስ ክምሰሊ ላሕና ድሃድራ ምስሊ ጉሳም ድና ነፈር ምና ከብድና ሰዓ ምንገብ ኩል ናእስሩ ይንስሕ ዎ ንነፈር ግልባስ ቃንጣ ገ ስሩ ንትባስ ክምሰላ ዓላ ኣሎ ዘበለኒ ኮ ሻዕባ ኤሌትሪያ ምደወር ስጥዕማር ካባታ ሻዕባ ኤሌትሪያ ምደወር ስጥዕማር ኣሚን እንደ ቤላ ራቀ ይኮኑ ኢና
1: ኣብቲ ሃገራት ኤውሮጳ ንኣፍሪካ ማሉ ዝነበራ ህሞት ኤርትራ ከም ኩለን ኣሓታ ብፅሒት ኢጣልያ ኮይና ንምእቲ ዓመታት ፀኒሓ ኣብ ካልኣይ ኩናት ዓለም ብ1941 ግን ኢጣልያ ኩሉ ዓቕማ ስለ ዝተዳኽመትን ኣብ ኩናት እውን ስለ ዝተሰዕረት ነቲ ብሱዳን ዝመፀ ሓይሊ ናይ እንግሊዝ ክትገጥም ስለ ዘይከኣለት ብኩናት ተሳዒራ ነታ ግዝኣታ ዝነበረት ኤርትራ ድማ ናብ እንግሊዝ ኣረኪባ ታወፅት ድሕር ካልኣይ ኩናት ዓለም ብዙሓት ሃገራት ኣፍሪቃ ካብ ገዛእተን ነፃ ዝወፃሉን ናይ ገዛ ርእሰን መንግስታት ዘቆማሉን እዋን እዩ ነይሩ ኤርትራ ከብዚ ህሞት እዚ እንታይ ረኺባ ኣይተዓደለትን እቲ ውዲት ኣብዚ ዝጅምር ረብሓ ልዕሊ ኩሉ ተሰሪዑ ከም በዓል ኣሜሪካን እንግሊዝን ዝኣመሰለ ሃገራት ንኤርትራ ንረብሐ እንክብላ ንመሰር ርእሰ ውሳኒ ህዝቢ ኤርትራ ጓዓፂፀን ምዛ ገና ክሳብ ሎሚ ትዋጋኣና ዘላ ኢትዮጵያ ብመልክዕ ፌደሬሽን ከም ንመሓደር ገይረን እቲ ፌደሬሽን ዝበሃል ግን ስማው ዳኣ እምበር እቲ ሙሉእ ስልጣንሲ ንመንግስቲ ኢትዮጵያ እዩ ተዋሂቡ ነይሩ እቲ ፌደሬሽን ተባሂሉ ካብ 1952 ክሳብ ዝፈረሰሉ ዕለት 1962 ዝነበረ 10 ዓመታት ነቲ ብመንግስቲ ኢትዮጵያ ዝካየድ ዝነበረ ንኤርትራ ናይ ምሕቃቕ መስርሕ ብዙሓት ሃገራውያን ይዕዘብዎን ይከታተልዎን ብምንባሮም ኣቤቱቶኦም ናብ ዓለም እኳ እንተቕረቡ ሰማዐ እዝኒ ይረኸቡን ሃገር ናብ ጥፍኣት ተምርሕ ምንባራ ግን ብኣጉኡ ተሰቒርዎም ገለብቲ እዋን ዝነበሩ ስነ ጥበባውያን ድማ ነቲ ናይ ጥፍኣት መድረኽ ብምስትንታን ከዝዩ ምሉ ጀሚሮም
2: በረኸት ከምቲ ሕጂ ድሕሪ መግዛእቲ ጥልያን መቸም ናይ እንግሊዝ ድሕሪ እንግሊዝ ምስ ወድእ ከዓ ኣብ ፌደሬሽን ኣትዩ ታሪክ ናይ ዝሃገርና ኣብ እዋን ፌደሬሽን ከ ነቲ ንኡ ዝነበረ ምትሕዋስ ናይ ኤርትራ ናይ ኢትዮጵያ ምናልባ ዝቃወም ደርፍታት ነይሩ ዶ እንተ ነይሩ ገለ ካብኡ
3: እወ ኣነ እኳ እቲ ግዜ ውግ ኣይፍለጠኒን እዩ ቆልዓ ነይሩ ማለት እዩ እምበር ተወሊዱ ነይረ እቲ 4

እርባዕታ ዝነበረ ማለት እዩ። ናብቲ መጨረሻ ግን ፍለጠኒቲ ተዓሪፋ ናይ እንግሊዝ ገለ መለስ ሽልን ዝበሃል ነይሩ እሱ ንዝክሮ እቲ ኣብ መንጎ ናይ ፌደሬሽን መንጎ እንግሊዝ ዝተጀመረ ናይ ካብ ሩባዕታት ኮታ ጀሚሩ ማለት እዩ እቲ ንቕናቕ የፖለቲካዊ ናይ ነፃነት ምንቕናቕ ጀሚሩ ነይሩ። ኣብቲ ሓምሳታት ከዓ ሓምሳታት እውን ተቓልስታት ይካየድ ነይሩ። ሕጂ እቲ ናይቲ መድረኽቲ ደርፊ ዝከረኒ ብዙሕ ስራሕ ኣይነበሮን፣ ህዝቢ ስራሕ ኣይነበሮን፣ ፋብሪካታት ዝነበረ ጠጠው እናበለ ገለ ብዙሕ ናይ ምብስጫው ዘዘክር ዜማታት ኣብቲ ግዜ እቲ ነይሩ ማለት እዩ።

ዝሕሪዝማ ሰማይ ንደስቕ ኣሎ። ምክንያቱ ናይ ምቅቋምኒ ናይ ምውፃእኒ ናይ በረኻ ሕንሕነታት ንዕኡ ዝቅስቅስ ይመስለኒ እንታይ ይብል

ምደት ኃይለ ሥላሴ ትሙ እግለ እንትለ ራስ መምሕዳር ትቡለ እንትን ወላ ብ ትቡለ ለፌዴሬሽን ትትበሃል ዓለት ለምዳታ ትምእል ርዶ ርዶ ኣባይ ሃላዲ ብዓድነ ልብለ ላዕሎ ትትሓላያ ዓለት ኤለትሪያ ብሩ ሸማላታ ሰዓት ሰለስ መጥል ኣክባራታ ኩሉ ኩሉ ባጥሪ ሸባባታ ሓይል ሰላስ ንግባ ከራምያታ ርዶ ርዶ ኣባይ ሃላዲ ብዓድነ ሙሽ ትትበል ዓለት ቅነ ነገለ

ቅድሚ ኣብ መድረኽ ምድያበይ ዝሰምዖ ዝነበርኩ ወይ ብፍላይ ፍሉይ ኣተኩሮ ዝህቦ ዝነበርኩ ደርፍታት ናይ ኣቶ ኣተወ ብርሃን ሰጊድ እዩ። ኣቶ ኣተወ ብርሃን ሰጊድ ምንም እኳ ብዙሕ ደርፍታት ናይ ፍቕሪ እንተነበሮ ኣብ መንጎ ሓያል ዝኾነ ደርፍታት ኣንጻር ባዕዲ ወይ ፀረ ባዕዲ ዝደርፎ ዝነበረ ንዓይ ኣዝዩ ይምስጠንን ይስሕበንን ነይሩ። ከም መንእሰይ መጠን ከም ንምሳሌ ክገልፅ እንተ ደኣ ኮይነ ዓደይ ሸዊት ለምለም ግዜ ኮይኑ እምበሪ ንሳዶ ትጥለም ከም ዓደይ ጀጋኑ በዓል መን እዮም ዝጠለሙ ከም እኽሊ ኣንታ እኽሊ ጎበዝ ጠፍአ ንዓኻ ክደሊ ውሉድን ወላድን ትፈላለ ዝብል ኣርእስቲ ከም በዓል ታሪካዊ ደርፍታት ከም በዓል ነኹራ ጀጋኑ ኤርትራ ዝእሰሩሉ ዝነበሩ ኣብ ግዜ ባዕዲ እዚ ደርፍታት እዚ ኣዝዩ ይምስጠንን ይማርኸን።

0: ክስታይከ እቲ ፌደሬሽን ምስ ኮነ ናሽ ናይ ምጥዓስ ወላ ገና ከይፈረስ ፌደሬሽን ውሲ ገለገለ ምስ ተረኣየ ዝተደርፈ ንኣብነት ዓሻ በግዕ ምስተኩላ ዕርክነት
1: እዚ ከማ ነሩ እዚ ድማ ናብቲ ምፍራስ ፌደሬሽን ምስ ዝተኣሳሰረ ምስለኒ ዝኾነ ኮይኑ መን ከምዚ ዘረሶ ገለ ግን ትሰምዖም ኩላቶም ይደርፍዎ በዓል ኣቶ ብራሸግ ይደርፍዎ በዓል ቪቶርዮ በዓል ወዲ ማሕሙድ ከምዚ ይደርፍዎ ነይሮም

0: ካልእ ካልእ ግጥምታት ነሩ ግን ኣይዝክሮን እየ
1: ንኻ መቸም ክራር ክትላመድ ቅድሚካ ፅንሑ ደረፍቲ ደርፊ ጌርካ ና ክትላመድ ወይ ካብ ትሽዑ ሰምዕኻ ንኻ ጠብላሕታ ብሕደረል ካብ 62 ምፍራስ ፌደሬሽን ወይ ከዓ ምፍራስ ባይቶ ኤርትራ ኮታ ኤርትራስ ኢትዮጵያ ምስ ሕዋሳ ሽዑ ዝተደረፈ ናይ ካብኡ ደረፍቲ እውን እስከዘክር
0: ሓንቲ እታ ኣነ እውን ዝደርፋ ነይረ ብኣቶ ብርሃን ሰጊት ትደረፍ ዝነበረት

መደብና ስራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዝለዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡዞብ ዓርዛ ተዛዊራ ብዛዕባ ከተማ ወይ ድማ ዘላሊ ትሕዝቶያ ኣዳላትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልም ሳውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና ትራን እሶም ንዚዮም እሞ ንኽትከታተሉ ብህሩ ንዕድም መደብና ትራን ቀዳም 2 ግንቦት ልክዕ ሰዓት 2:40 ድሕሪ ቀትሪ ድግማ 5-7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

መደብ ናስራን ኣብ ሰሙኑ እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዘላዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡዞ ብዓርዛ ተዛዊራ ብዛዕባ ከተማ ወይ ድማ ዘላሊ ትሕዝቶያ ኣዳላያትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልም ሳውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብ ናትራን እሶሙን እዚዮም ሞ ንኽትከታተሉ ባህሩ ንዕድም። መደብ ናትራን ቀዳም 2 ግንቦት ልክዕ ሰዓት 2:41 ድሕሪ ቀትሪ፣ ድግማ 5-7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ። መደብ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲ ኮኩ ፈገር ኩ ግሪ ደይ ኮ ባዳም ከማን ግሪ ደይ ግሪ ተፋነዩ ኢንሻአላ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

ናትናኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና ብምቕፃል ንኡስ መደብና ዘዋርድ ካሜራ ተቐሪባ ዘላ ሎሚ ዘዋርድ ካሜራና ናብ ዞባ ደቡብ ናብ ሓውስ ከተማ ማይ ድማ እያ ተንቀሳቂሳ ዘላ ማይ ድማ ካብ መንደፈራ 6 ኪሎ ሜትር ንሸነኽ ምዕራብ እያ ትርከብ። ብዘይካ እዚ 18,000 ህዝቢ ዝነብራ ብዕደጋ ኣዝያ ፍለጥቲ ሓውስ ከተማ እያ። ንስኣ ዘላለዩ ትሕሶ መደብ ይክህልዎና እንታይ ተዓለ ፀጋታት ይህልዋ ይኸውን ብሓባር ንላለያ ናብ ዝሂራ ክወደደ ከስክረኩም እየ።

0: ከተማታት ሃገርና እያ። ካብ ግዜ ናብ ግዜ ዕቤትና መዝገበት ከዓ ኣብ 2004 ካብ ሓውስ ከተማ ናብ ደረጃ ከተማ ተሰጋጊራ። ንዞባታት ደቡብን ጋሽ ባርካን ከመላግቦ ብምዃን እውን ካብን ናብን ንዝግበር ንግዳዊ ንጥፈታት እተሰናድእ ከተማ እያ። እቶም ሰንጢቖማን ተቐኒቶማን ዝሓልፉ ሩባታትን ወሓይዛትን ብጸጋታት ማይ ሃብታም ክትከውን ዝገብርዋ እዮም። እቲ ካብን ናብን ተውዛሕዛሕ ብዝብሉ ነጋዶ ዝመልአ ሰፊሕ ዝርግሕ ዘለዎ ኣብ መዓልቲ ሓሙስ ዝካየድ ዕዳጋ ድማ ነታ ኸተማ ተበሃጊድ ካብ ዝገብራ እዩ። ኣብቲ ካበየ ኸባቢታት ሃገርና ዝመጽዎ ዕዳጋ እውን ዘየለ ነገር የሎን ከተማ ማይ ድማ
1: እተን ብተሰነይ ዝመጻ ብጋሽ ባርካ ድመጻ ብባሮንቱ ዝመጻ ኣብዚ ይዕርፋ እተን ብመንደፈራ ከዓ ተመሳሳሊ ማለት እዩ። ስለዚ ናይ ቦታ መቀያየሪ ናይ ትራንስፖርት እዩ ክንብሎ ንኽእል። እዚ ቦታ እዚ ማእከላይ ቦታ ስለ ዝኾነ ካብ ባሮንቱ ዋላ ሓጂ ሓራት መፅያ ትመፅእ ማለት እዩ። ካብ ኣስመራ ካብ መንደፈራ ከዓ ብላዕሊ ይወርዳ። ስለዚ መላግቦ ናይ ክልተ ዞባታት እዩ። በዚ ደቡብ ዑበል ዝበሃል ሰፊሕ ናይ ሕርሻ ጎላጉል ዘለዎ ቦታ ዝርከቦ እዩ። በዚ ሰሜን ከዓ እዚ ናይ በዓል ደንበላስ ክንረዳእ እዚ ህዝቢ ዘለዎ ነቲ ንግዳዊ ንጥፈታት ናይዛ ከተማ ብፍላይ ከዓ ንዕዳጋ ዝያዳ ኣገዳሲ ክኸውን ካብ ዝገብርዎ ቦታታት እዮም ማለት እዩ። ማእከል ናይ ዕዳጋ እያ ትበሃል ትካኣል እያ። ከምዚ ናይ ሎም ዓቲ ዝሪኢኹሞ ማለት እዩ። እቲ ሕጂ ሎሚ ንኣብነት ፆም 4 ብዝተኻለ መጠን ሎሚ ሓደ ክስታይ እዩ። ግን ኩሉ ግዜ ኣሎ እዚ ዕዳጋ ዕሙር እዩ። ካብ ሻምቡቆ፣ ካብ ዞባጋሽ ባርካ፣ ካብ በዓልቲ ኮምቢያ፣ ካብ ኩሉ ናይ ዞባጋሽ ባርካ በዚ ድበልኩም በዞም ድበልኩም ከዓ ብዕበል ድመፅእ በዚ ደንበላስ ድመፅእ ክሳብ ካብ ሰፍኣ ድመፅእ ናይዚ ከባቢና ከዓ ብሓፈሻ ናይ ዝንኡ ዞባ ዓረዛ ኩሉ ዕዳጋ ናይ ጥሪት ኣብዛ ከተማ ስለ ዝኾነ እቲ ዕዳጋ ዕሙር እዩ። እዚ እቲ ዝያዳ ትልለየሉታ ከተማ ማለት እዩ። ታሪካዊ ቦታ ግን መጀመርታ እዚ ከባቢ ቀፃሊ ኣብቲ ሓርነታዊ ቃልሲ ይኹን ድሕሪኡ ብዚ ናይ ወራራት ናይ መኸተ ቦታ ከም ዝነበረ ቀንዲ መበገሲ መዋፈር ናይ ሰውራ ከም ዝነበረ ኣብዚ ናይ ሳልሳይ ወራር ንብሎ ናይ 2000 ዓመተ ምህረት ከዓ እዚ ከባቢና ካብዚ ከባቢና ቁርብ ኪሎ ሜትር ንምዕራብ ዘሎ ዓዲ ንፋስ ዝበሃል እቲ መሪር ውግእ ዝተካየደሉ ቦታ ምዃኑ ከም ታሪካዊ ቦታ ይውሰድ ማለት እዩ። ኣስታት ኣሽሓት ወታደራት ናይ ፀላኢ ዝተቐብርሉ ናብቲ ተኣሽሙ ጋዝታት ኣሎ። ስለዚ በዚ ቦታ እዚ ከም ታሪካዊ ቦታ ተባሂሉ ክግለጽ ይኽእል እዩ።
0: ከተማ ማይ ድማ ሓንቲ ካብ ከተማታት ዝዋደቡ ኮይና ኣብ ንኡ ዞባ ዓረዛ ትርከብ። ካብ ከተማ መንደፈራ ሱሳ ካብ ሓውስ ከተማ ዓረዛ ከዓ 18 ኪሎ ሜትር ንምዕራብ ርሒቓ ትርከብ። ከተማ ማይ ድማ ሰለስተ ምምሕዳር ከባቢታት ዝሓዘት እያ። ንሳተን ድማ ምምሕዳር ከባቢ ዓዲ ገባ፣ ሓድሽ ዓዲ፣ ምላድ ማንታ ይበሃላ። ኣብ ውሽጢ እዛ ከተማ 12 ዓድታት ይመሓደራ። ንሳተን ድማ ምላድ ማንታ፣ ዓዲ ተውሃሉ፣ ዓዲ ወሎ፣ ሽብኒ፣ ዝባን ሃገር፣ ማይ ሓርሽ፣ ሓድሽ ዓዲ፣ ደንበጤረር፣ ደጀን፣ ዓዲ ብሌናይ፣ ዓዲ ገባ፣ ዓደንቦራ ይበሃላ። ከተማ ማይ ድማ ብምብራቕ ምስ ሓውስ ከተማ ዓረዛ፣ ብምዕራብ ደቡባዊ ምዕራብን ደቡብን ምስ ምምሕዳር ከባቢ ዓዲ ንፋስ፣ ብሰሜናዊ ምዕራብን ሰሜንን ምስ ዞባ ጋሽ ባርካ ንኡ ዞባ ሞልቂ ኩዶረዳእን ደንበላስን ትዳወብ። ብሄራት ትግርኛን ትግረን እተሓቁፍ እዛ ከተማ ምሁቕ ዝበለ ኩነታት ኣየር ስለ ዘለዋ ምስ ቆለያ ትምደብ። 18,000 ዝብዝሑ ተቐማጢ እዛ ከተማ መነባብርኡ ኣብ ንግዲ ሕርሻን መጓሰን ዝተመርኮሶ ኮይኑ ብንኡስ መጠን እኳ እንተኾነ ኣብ መስናዊ ሕርሻ ተዋፊሮም ናብሮኦም ዝመርሑ እውን ኣለዉ።
1: ኣዝዩ ውሱን እኳ ኸውንቲ ቦታ ፀቢብ እምበር እዚ ንግዳዊ ሕርሻ ከም ዘይንታኻትሎ ማንጉስ ዘይትውን ዝኣመሰለ ናይ ልምዓት ቦታታት እውን ሕጂ ተኣታትዩ ዝኾነ ሰብ ሕጂ ሎሚ ድርካብታ መሬቱ ኣልሚዑ ትቀመላ ከምኡ ታሽሙ ይግበር ኣሎ። በዚ እውን ፅቡቅ ይግስግስ ምህላው ይፍለጥ ማለት እዩ።
0: እዛ ሓንቲ ካብ ምምሕዳር ከባቢታት ንዞብ ዓረዛ ዝኾነት ከተማ ዓበይቲ ፋብሪካታት እኳ እንተዘይብላ ኣስታት 360 ዝበፅሕ ውሃብቲ ኣገልግሎት ኣለዋ። እንዳ ፈርኖ፣ ጥሕናታት፣ ፋግሮ፣ ፈለኛሞ፣ ሆቴላት፣ ቤት ምግብን መስተን፣ ባራትን ካልእ ንግዳዊ ንጥፈታትን ይርከቡ። ማሕበራዊ ኣገልግሎት ከም ቤት ትምህርትን ማእከል ጥዕናን እውን ይርከቦ።
1: መንግስቲ ካብ ቀዳምነት ሰሪዑ እዩ እቲ ታሽሙ ትገብር። ስለዚ ብሓቂ ነዚ ርሑቕ ገጠራት እዩ ወይ ርሑቕ ከተማ ዋላ ከተማ ኮን እምበር ካብቲ ዝረሓቐ ከባቢ እዩ። ሕጂ ከምዚ ዝበልክዎ ዘመናዊ ስርዓተ ማይ ቅረብ ማይ ከም ዝተኣታተዎ ስለ ዝገበረ ናይ ማይ መስተሮት ኣሎ ናይ መብራህቲ ከምዚ ንብሎ ዘለና እዩ። ስለዚ ነቶም ጎዲሎምና ዘለዉ ናይ ምምላእ ቀፃሊ እዩ ማለት እዩ። ስለዚ ምስፋሕ ህዝቢ ምውሳኽ ኣሎ ጠለብ ከዓ እንዳዓበየ እዩ ዝኸይድ። ስለዚ ኩለን ዘን ኣብያተ ትምህርቲ ሕጂ በዓልና ብህዝቢ ኮብ ሰረቱ እንዳተባሃለ እንዳወሰኸ እዩ እምበር ፅበት የምፅእ ማለት እዩ። እዛ ጁኒየር ንብላ ዘለና ዚኣ ልዕሊ 2200 ተምሃሮ ኣለዋ። ሕጂ ኣብ ሓደ ቦታ ክንዲ ዝኣክል ተምሃራይ ከቢድ እቲ ክስራሕ ከሎ እኩል ጌርካ ስለዝተሰርሐ እምበር ሕጂ ክሱክ ተደልዩ ተኣሽሙ መእተው ውን ኣይርከብኒ። ስለዚ ዕብት ናይቲ ከተማ ብንታይ ድረጋገፅ ንስኸ ይኸይድ ከም ዘለዎ ዕብት እንዳርኣየ ኸይድ ብዙሒ ተምሃራይ እንዳ ዓበየ ኸይድ ኣሎ። ስለዚ ኣብያተ ትምህርቲ ክውስኻ የድሊ። ሕጂ እዚ ካልኣይ ደረጃ ካብዚ ትሕትና ካብ ዘለናዮ ንታሕቲ ዋላ ናይ ዞባ ጋሽ ባርካ ከይተረፈ ዝመሃርሉ ሰፊሕ ቤት ትምህርቲ እዚ ካልኣይ ደረጃ። ካልእ መዋእለ ህፃናት ኣብ ነብሶ ከፍ ዓዲ እዩ ሕጂ ማለት እዩ። ኩለን ዓድታት መዋእለ ህፃናት ኣለዎ። ኣብዚ ከተማ እውን ኣብ ኩሉ ኩርናዕ መዋእለ ህፃናት በቲ መንግስቲ ዘውፅኦ ክራይተርያ መሰረት ኩሉ መዋእለ ህፃናት ዘይብሉ የለን ማለት እዩ። ብኩሉ ኩርናዕ ኣለዎ ማለት እዩ። ሕጂ ኣብዚ ከተማ ኣብ 2/3 ኣሎ። ኣብዚ ነብሶ ከፍ ዓዲ ከዓ ናይ መዋእለ ህፃናት ኣብያተ ትምህርቲ ተኸፊተን ትምህርቲ ምህራ ከም ዘለዋ ከምዚ ይፍለጥ ማለት እዩ። ስለዚ ናይ ትምህርቲ ከም ዝመስል
0: ዝርግሐ ማሕበራዊ ኣገልግሎት ኣብዚ ከባቢ ክርአን ከሎ ብፀሓዊ ፀዓት ዝሰርሕ ናይ 24 ሰዓታት ኣገልግሎት ኤሌክትሪክሲትን እኹል ቀረብ ዝተፅሩይ ማይን ኣሎ። ኣብ መዳይ ትምህርቲ ጥዕና ኣገልግሎት መጓዓዝያ ዝውዕል ቀረባት እኳ እንተሎ ብዝያዳ ክሰፍሕ ከም ዘለዎ ኣይማትእን። ኣብ መዳይ ጥዕና ከም ኣብነት ሓንቲ ማእከል ጥዕና ተተኺላ ኣገልግሎት እናሃበት ትርከብ እኳ እንተላ ምስ ብዙሕ ህዝቢ ዝመጣጠን ግን ኣይኮነን። ኣብ መዳይ ትምህርቲ መዋለ ህፃናት 3 ኣብ ከባቢ ዓድታት ዝርከባ 5 መባእታ ቤት ትምህርቲ ሓንቲ ማእኸላይን ካልኣይን ደረጃ ቤት ትምህርቲ ይርከባ። እዚ ግን ምስ ዕቤት ዓድታትን እናወሰኺ ዝኸይድ ዘሎ ብዝሒ ህዝብን ዝምጥን ክኸውን ዝያዳ ቆላሕታ የድልዮ።
1: ልዕሊ ኩሉ ከዓ ናይ ትራንስፖርት ፀገም ኣለዎ ማለት እዩ። እዚ ቦታ እዚ ዋላ ሰንተር ንበሎ እምበር ኩሉ ፀገም እዩ ዘሎ ማለት እዩ። ካብዚ ንመንደፈራ ክትከይድ ካብዚ ናብ ካልእ ናብ ኩሉ ናብቲ ዓበይቲ መስመራት ማለት እዩ ካብዚኣ ንባሮንቶ ክትከይድ ንመልቆ ክትከይድ ኩሉ ፀገም እዩ ማለት እዩ። ዋላ ካብዚኣ ንዓረዛ ክትከይድ እውን መኪና ኣይትረክብን ኢኻ። ስለዚ ዘንፅዕነን ዝኸዳ ናይ ኤነትረ መካይን ኢኻ ተጓዒዙ እዩ ዝኸይድ ዘሎት ህዝቢ ወይ ከዓ ናይ ውልቂ ብታሽሙ ደይክፈል ከፍ ኢሉ እዩ ዝንቀሳቀስ። ስለዚ ናይ ትራንስፖርቲ ፀገም ስለ ዘለዎ ዝቆላሕታ ክግበረሉ ኢና ንላቦ ማለት እዩ።
0: እዛ ከተማ ምስቲ ካብ እዋን ናብ እዋን ተመዝግቦ ዘላ ዕብየትን ምዕባለን ካብ ናብን ንዝግበር ንግዳዊ ንጥፈታት ዘገልግል ናይ ባንኪ ኣገልግሎት ክህሉ ሓደ ካብ ጠለባት ነበርታ እዩ።
1: ዋ ከም ሕፀረታት ሕጂታ እዩ እዚ ከተማ እዩ ዕብየቱ ከም ትሪኦ ዘለካ ዕዳግኡን ገለመልዩን ኣዝዩ ታኣሽሚ እዩ ዝገብል። ሕጂ እንታይ እቲ ኩሉ ንግዳዊ ንጥፈታት ብገንዘብ ካሽ እዩ ዝኸው ዘሎ። ሕጂ ካብዚ ንመንደፈራ ከይዱ ኣብ ባንኪ እትዩ ካብ ባንኪ ውፅኡ ሰርሕ ስለ ዝፅገብ ሰብ ዳርጋ መብዛሕትኡ ብቲ መንግስቲ ዘተኣተተዎ ፖሊሲ ገንዘብ ኣብ ባንኪ ብትራንስፈር ብቸክ ክተሓዝ ዝብል ብሰንኪ እዚ ረሓቂ ባንኪ ዘይምህላውን እቲ ሰብ ካብ ናብን ናይ ብካሽ ናይ ብጥቃም ቀፃሊ ከዓ ክኸይድ ናይ ትራንስፖርት ፀገም ኣሎ። ስለዚ ኩሉ ከምዚ ተኣሳሲሩ እቲ ናይ ባንኪ ኣገልግሎት ነዚ ህዝቢ ኣገዳሲ እዩ።
0: ከተማ ማይ ድማ ከም ኩለን ከተማታትን ዓድታትን ኤርትራ ናታ ዝኾነ ኣመፃፃእ ስም ኣለዋ። እቲ ዝበሃል ካብ ክልተ በበይኖም ዝንገሩ ዛንታታት ከም ዝነቐለ ከዓ ይንገር።
1: እዚ ብፅሑፍ ተደገፈ ወይ መርትዖ ዘሎ ሰነድ ዘሎ ተኣሽሙ እኳ ይተረክበን ግን እንታይ እዩ ዝበሃል በቲ ሓደ ሸነኽ ብዝሒ ድማ ዝበሃል ገረብ ስለ ዝነበሮ ካብዚ ድማ ዝበሃል ገረብ ዓበይቲ ግራብ ኣብዚ ሓደሓደ ኣሎ ሕጂ እውን ካብዚ ዝነቐለ እዩ ዝብል መብዛሕትኡ ግን ሓደ ጋሻ ሰብ ትጉዕዝ ውዒሉ ኣብዚ ኮፍ ኢሉ ዕሪፉ ቆሎ

በሊዑ ቆሎ ምሳብኦ ቆሎ በሊዑ ንጎረሮይ ዝኸውን ማይ ድማ ኢሉ። ስለዚ እታ መፀውዒት ማይ ድማ ማይ ድማ ደይኮነስ ማይ ድማ ስለዝበለ ንክሰቲ ማይ ድማ ሃቡኒ ማለት እዩ። ስለዚ ካብዚኣ እታ መበገሲት ዝብል ከ ኣሎ ዝኾነ ብፅሑፍ ተሰነደ ከም ዝተኣሽሙ የለን ግን እቲ ኣፈ ታሪክ ካብዚ ዝነቐለ እዩ ዝብል እቲ ናይ ደቀባት ባህላ ማለት እዩ።

ኣብ ናትራን ዝቐርቡ መደባት ገሊኦም ኣዛነይቲ ገሊኦም ሓበሬታት ረኽብሎም ገሊኦም ድማ መሃርቲ ትሕሶ መደባት እዮም ገለ ካብቶም ንዓኹም ንምዝናይ ነቕርቦም ትሕሶና ድማ ፋኒ ክሊፐ ነብሶ ከፍቶም ውን ካብትን ካብ ማሕበራዊ ሚድያ ብዝተወስዱ ትሕዝቶ ክትስሕቆም ምባል ነቕርበላ ትሕሶ መደብናያ ድማ እዞም ዝስዕቡ ከዛኒና ይኽእል እዮም ተባሂሎም ቀሪቦም ኣለዎ ሞ ነብኦም ከስክረኩም ሰናይ ምስትምቓር

Thank you.

ብረታዊ ቃልሲ ህዝቢ ኤርትራ ልዑል ንቕሓትን ሓያል ውዳበን እንተዝህልዎ ነይሩ ኢልካ ክትግምቶ ምስ እትፍትን ምናልባት እቲ ቃልሲ ኣብ ውሽጢ 30 ዓመት ክውዳእ ኣይምኽኣልን ልዕሊኡን ዕፅፍን ግዜ እውን መወሰደ ይኸውን። ተራ ንቕሓትን ውዳበን ቀሊል ከም ዘይነበረ ይትረፍዶ ኣብቲ ክስተት ዝነበረ ዝኾነ ሰብ ዝግምቶ መስክረየለይ ዘየድልዮ ጉዳይ እዩ። እዚ ኩሉ ድማ ኣብቲ ውድብ ምስ መፁ ዝተምሃርዎን ዝተመከርዎን ነገር እዩ ነይሩ። እቶም ካብ ዝተፈላለየ ቦታ መጺኦም ዝተፈላለየ ልምድን ባህልን ነንበይኑ ኣነባብራን ኣመለኻኽታን ዝውንኑ ዝነበሩ ናብቲ ቓልሲ ምስ ተጸንበሩ ኣብ ሓንቲ ቁራዕ በሲሎም ዝነበሮም ድሕረ ባይታ ረሲዖም ኣብ ሓደ ቕኒት ክመፁ ኽኢሎም ንሳ ኸኣ ቃልሲ ኣንጻር መግዛእት እያ።

0: ተጋደልቲ ሓደ ዓይነት ንቕሓትን ሞራልን መታን ክህልዎም ኩሎም መድያዊ ጐስጓስ ይወሃብ ነበረ። እቲ ዝውሃብ ዝነበረ ንቕሓት ዘዕቢ ጐስጓሳዊ ሓበሬታ ብኸም ኣኼባታት፣ ሰሚናራት ከምኡ ውን ሰብራዊ ደርፍታት ድማ ናብ እዝኒ ተጋደላይ ክበጽሕ ይኽእል ነበረ።
1: እንታይ ይዝክር መስለካ? ከምዚ ዋዛ ገለ እያ ኮይና ትቐርብ ግን ብክልቲኡ ዋይላ ፀዋታ ነይረን ደቂ ኣንስትዮ ክበሮ ፀዋታ ፀዋታ እንጂ ጠጠው ብልዎ ታይ ዚ ዋይላ ወዱ ጋል ግዳን ኒ በልዎ ብል ኣሓር ርሕቕ ኢሎም መሊሰን ፀዋታ ሽዑ ጀሚሩ ንባዕሉ ጀሚሩ ጀሚሩ ጀሚሩ ጀሚሩ ምስቲ ህርመት ናተን ከይዱ ከይዱ ከይዱ ስዒርዎ ኣብ ማእኸለን ኣትዩ ሳዕ ስዒርዎ እጂ ሙዚቃ ሲ ኩሉ ሰብ ዝደልዩ እዩ። ዳርጋ ምስ መትንታት ዝተኣሳሰረ ምናልባት ናይ ስነ ኣእምሮ ሊቃውንቲ ከመይ ክትንትንዎ ክእሉ ናቶም መገዲ ህልዎም ኸውን ግን በቲ ህወትና ንሪኦ ሙዚቃ እዝዩ ተንካፊ ንስምዒታትካ ዘንቀሳቕስ
2: ሓይሊ ናይ ደርፊ ኣብ ገድሊ ዝለዓል

ተራይ ነይርዎ ማዕረቲ ቦምባን ይትን ማዕሪ እዩ እየ ዝብሎ ኣነ። ምክንያቱ እዚ መግለፂ ሂብካ ወይ ሰሚናር ሂብካ ተብሎ ሓንቲ ደርፊ ደሪፍካ በቃ ይውደብ ይነቅሕ ሰብ ኮነ ገባር ይኹን ወላ ተጋደላ ይኹን ወላ ሓዲሽ ሰብ መፅኡ በቲ ደርፊ ኢኻ ትልውጦ ትኽእል ካብ ብመግለፂ ክንዲ ዝተራዩ ነይሩዎ እየ ዝብለኒ ወገነ።

0: ኣብ ሜዳ ብዝተፈላለዩ ቋንቋ ዝፈርዩ ዝነበሩ ደርፍታት ገሊኦም ንማሕበራዊ ሸነኻት ህይወት ናፍቖት ምፍልላይ ዝድህስሱ ክኾኑ ከለዉ፣ እቶም ዝበዝሑ ግን ጅግንነት፣ ተጻዋርነት፣ ቆራጽነት፣ ዓቕሊ ምጽማም ዘይምንብርካኽ ተጋደላይ ኣጉሊሖም ዘንጸባርቑ ምንባሮም ናይ ትማሊ ተዘክሮ እዩ። ቅድሚ ኹናት ንሰራዊት ሓንጎሎም ብምሕዳስ ኣዛንዮም ናብ ኩናት የፋንዉ፣ ድሕሪ እውን ነቲ ውዕሎ የዘንትዉ። ብሓፈሻ ግን ኩሎም እዞም ንጠቕሶም ዘለና ደርፍታት ንመድረኽን ኩነታትን ዘዘኻኽሩ እዮም።
1: ኣብ ሓበራዊ ኣጠማምታ ኣተሓሕዛ ንህዝባዊ ሰራዊት ክገልፆ እንትኮንካ ግን ጅግና ዘይሰዓር ዘይምብርከኽ ንፀላእቱ ኣላሻ ኣቢሉ ሓደ መዓልቲ ክዕወት ዝኽእል ምዃኑ ኩሎም እዮም ማለት እቶም ዝበዝሑ ርእስታት ብከምኡ ኣተሓሕዛ ተሓዙ ነይሮም እዮም። ይከኣሎ እንተኢልከያሲ ይከኣሎ ኩሉ ነገር እዩ ኩሉ ነገር እዩ ይከኣሎ። ስለዚ እንታይ እዩ ነቲ ናይ ሓባር ስራሕ ነቲ ናይ ሓባር ዕዮ እዩ

0: ኣብ ሜዳ ዝፈርዩ ዝነበሩ ደርፍታት ንተጋዳላይ ዳርጋ ሂይወት እዮም ነይሮም ክበሃል ይከኣል። እዞም ደርፍታት ቅድሚ ድምፂ ሓፋሽ ምጅማራ ንምዝርግሖም ኣጸጋሚ ነይሩ። ብመልክዕ ዑደት ወይ ድማ ብሬድዮ ርክብ ናብቲ ተደልዩ ዘሎ ዕላማ ከም ዝበጽሑ ይግበር ድማ ነይሩ።
1: ኣብ ገለገለ እዋናት ብሬድዮ ዘናይ ርክብ ሬድዮ ብአን ገይሮም ሙዚቃ ስምዑ ነይሮም፣ ደርፍታት ስምዑ፣ ናይ በዓል ወትኽእል ገለ ደርፊ ሓደሓደ ክራር ዝጀመሩ ሽዑ ማለት እዩ ይስማዕ ነይሩ። ንምንታይ ይኸምኡ ዝግበር? ሕጂ መብፅሒ ማለስ እቲ ደርፊስ በየን ኢኻ ተብፅሖ እያ ታሕቱ። ዳዓር ግን ዓብዪ ፍታሕ ገይሩ ህዝባዊ ግንባር ምስ ምዝላቕ እዩ ንድምፂ ሓፋሽ ተኺልዋ ዕለት ሓደ ወርሓ ሓደ 1979 ማዓሚደ ነርና ዘከረነቲ እዋናት እቲ ካብዚ ንዳሓር ሕጂ ዝርከቦም ደርፍታት ብማዕበል ክመፁ ጀሚሮም ማለት እዩ። እዚ ዓብዪ መጎስጎስ መሳርሒ ነይሩ። ስለዚ ብፍላይ እዚ ናይ ድምፂ ሓፋሽ ምስ መፀ ዓብዪ ናይ መጎስጎስ መሳርሒ ነይሩ። ዓብዪ ፍናን ይህቦ ነይሮም ሰራዊት፣ ህዝባዊ ሰራዊት ነቲ ዝሰርሖ ምስሉ ይግለፀሉ። ስነ ጥበብ ከዓ ኹም እዩ ስነ ጥበብ ሲ ምስልካ ምግላፅ እኒዩ እጂ ነቲ ዝሰርሖ ተገሊፁ ብስነ ጥበብ ክመፀ ከሎ፣ ብደርፊ ክመፀ ከሎ፣ ብድራማ ክመፀ ከሎ መሊሱ ዝያዳ የድንቆ ይጉስጎሰሉ፣ ስምዒቱ ሞራሉ የልዕለሉ፣ ቁርብነቱ ንመስዋዕት መሊሱ ይበርኸሉ።
0: ነፍሲ ወከፍ ደርፊ ኣብ ዝኽሪ ተጋዳላይ ረዚን ዝኽሪ ከም ዘለዋ ርዱእ ኮይኑ ክመፅእ ንዝኽእል ኩነታት እውን ይእምት።
1: እዚ ብዙሕ ደርፍታት ነይሩ። ንኣብነት ሓየቲ ሓርበኛ ትብል ደርፊ ንባሮንቱ ዝኸተቱ ንባሮንቱ ምጥቃዕ 1985 ዝኸዱ ሰባት ሓየቲ ሓርበኛ ትብል ደርፊ ክሰምዑ ከሎ ፍሉይ ተዘክሮ ከምፀሎም ይኽእል። ሳሊና እንተይሉ ወዲ ትኹል ሳሊና ሳሊና ዝነበረ ሰብ ፍሉይ ተዘክሮ ከምፀሉ ይኽእል። ሰላሊዓ እንተይሉ እኳ ክሳድ ዓዲ ሽሩም ምድምሳስ እዝናደውን ምፍራስ ግንባር ናቐፋን ዝነበረ ከምፃልካ ኽእል ይከኣሎ ከምኡ በቢ መድረኹ ኣውገተይ እንተይልዎ ትኹል ናይ ኣውገት መጥቃዕቲ 1984 ዝተደምሰሰ እዚ ናይ ደርገ ዘኻኽረካ ኣብኡ ዝውዕለ ክመፁ ይኽእል። ስለዚ እቲ ደርፍታት በቢ መድረኹ እዩ ዝኸይድ፣ መድረኽ ይፀልዎ እዩ። ነቲ መድረኽ ነቲ ኣብቲ መድረኽ እቲ ዝተፈፀመ ጅግንነታትን ዓወታትን ከዓ ይገልፆ መሊሱ ከዓ ንሱ ምስ ተገልፀ ከዓ ንካልእ ስራሕ ንክሰርሕቲ ሰራዊት ከዓኒ ስንቂ ይኮኖ። ስለዚ ብዙሓት ደርፍታት እዮም ንመድረኹ ዝውክሉ።

0: ደርፍታት ገድሊ ሞራልን ወንን ተጋዳላይ ኣብ ጥርዚ ከብፅሑን ከለዉ፣ በንጻር እውን ሕልና ጸላኢ ናይ ተስፋ ምቑራጽን ውድቀት ሞራልን የኸትልሉ ነይሮም እዮም። ዋላ እውን ብቐጥታ ዝሕድሮ ኣሉታዊ ጽልዋታት ቀሊል እንተመሰለ፣ ንቕሓትን ወንን ተጋዳላይ ዝኣክል ምልኣት እንተረኺቡ ግን ኣብ ልዕሊ ጸላኢ ክወርድ ዝኽእል ዕንወትን ክሳራን መዳርግቲ ኣልዎ እዩ።
1: ሓደ ሓደ እዋንሲ ነቲ ጉጅሌታት ባህሊ ይደልዩና ነይሮም። በቃ ንምንታይ እዩ ስለሰዓርናዮም፣ በቲ ደርፊ ጌርና ስለሰዓርናዮም። ሓደ እዋን ዝክረ ድሕሪ መስመር ከርዲኖምና እዮም። በቃ በዛ ኢትኩም ኣውፅዎም እዮም ተባሂሎም ክኣስሩና ደልዮም። ሽዑ ተኸርዲኑ እቲ ዝክራ እቶም ፍርቆም ኣባላትና ከቲቶም ፍርቅና ከዓ ምስቲ ቑሑት ተሪፍና። ንምንታይ እዚ ማዕረኽ ንደይ ስዒርዎም ኣሎ እቲ ደርፊ ናይ ኣብ ገድሊ ዝካየድ ዝነበረ
2: ዳሃሊ እዩ ነይሩ። ደርፍታትና ዳሃሊ እዩ። ነቲ ንጻር ዘሎ ሲ እንታይ ግን ይሕግዞ ነይሩ ኣብ ንዓንተ እዩ ዝብልናዮ ናዶ እንድሕር ደምሲስካዮ እሞ ይከኣሎ ኢልካ እንተ ደሪፍካ ሲ ክልቲኡ ተገይሩ ዘሎ ደርፊ ንበይና ኣይኮነትን ከይዳ ዘላ። ስለዚ ነቲ ንባዕሉ እቲ ስራሕ ናይ ህዝባዊ ግንባር እንዳሓየለ እቲ መጥቃዕትታት እንዳሓየለ ሓራቦታታት እንዳስፋሕ ካብ ትኸደሉ እዋናት እቲ ናይ ጸላኢ ስምብራት መሊሱ ከዓ ብስነ ጥበብ እንድሕሪ ክሰምዑ ይበሃል ማለት እዩ።

0: ደርፍታት ገድሊ ዓቕመተ ጋዳላይ ኣብ ምጉልባት ዝነበሮ ኣበርክቶ ቐሊል ከም ዘይነበረ ውፅኢት ጽልኡ ናብ ሜዳ ብዝውሕት ዝነበረ መንእሰይ ዝግለጽ እዩ።
1: ድምፂ ሓፋሽ ምስ መፀት ዋላ ብትሕቲ ጸላእ ተሸጒጡ ዘሎ እውን ድሃይ ደቆ ክሰምዕ ዜና ክሰምዕ ይኸፍታ ብቐንዱ እቲ ድሃይ እዩ ዘድልዮ ምስቲ ድሃይ ተሓዊሱ ከዓ ደርፊ እውን ይመፆ እቲ ደርፊ ከዓ ንሓደ መድረኽ ንሓደ ዝተፈፀመ ነገር ዝገልፅ ይኸውን ዘንደጋጊምና ንብለን ዘለና ማለት እዩ። ሕጂ ኩሉ ተደማሚሩ ብጥብቂ ይከታተሎ ከም ዝነበረ እቲ ህዝቢ ዓብዪ ፅልዋ ይፈጥረሎ ከም ዝነበረ ኣብዚ ገምጋም ኣለና። ኣብ ደርፍታት ዝነበሮ ፅልዋ ልዑል ከም ዝነበረ ባህሪኡ ከዓ እንታይ እዩ ደርፊ ከዓኒ ዋላ እዚ ናይ ባህሊ ጉጅለታት ክንቀሳቀስ ከሎ ከዓኒ ኣዝዩ ፀላዊ እዩ። ሓደ ናይ ክፍለ ሰራዊት ኣዛዚ ዝበላ ቃል እየ ብዙሕ ግዜ ይለያ ቅድሚ ሕጂ ከምኡ ኢኻ ትዝክር ካብ ናይ ሰለስተ ሰዓት ሰሚናር ሓንቲ ጉጅለ ባህሊ ሓንቲ ደርፊ ናይ ሓንቲ ጉጅለ ባህሊ እቲ ጉስጉሶ ይሕይል ዝብል መግለፂ ሂቡ ነይሩ ኣስተብሂሉሉ እዩ እቲ ፅልዋ እቲ ኣብ ሰራዊቱ ዝፈጥሮ ናይ ሰራዊት ኣዛዚ ነ ኣብ ህዝቢ እንተኸይድካ ከዓ ልክዕኹም እዩ። ኣነ ዝክረኒ ኣብነት 1988 ናደቡ ምስተደምሰሰ ሱዳን ምስ ሓንቲ ጉጅለ ባህሊ ከይድ ዕድር ረኺበ ነረ ኬና ነርና ክንጉስጉስ ማለት እዩ ከነርኢ መደባት ተፃዒኖም እዮም መኪና ዝኸዱ ካብታ ምርኢት ኣብኡ በቃ ወኖምም ገለ እንታይ ምስኮነ በቃ ክኸድ የሎም ኣይፋኖኦም ከማ ምስ ድሮም ገል እዮም ብመኪና ተፃዒኖም ሽዑ ለይቲ ዝኸዱ ምሳሕል ሕጂዚ እቲ ሓይሊ ናይቲ ደርፍታት ሓይሊ ናይ ድራማ ናይ ስነ ጥበብ ባሕርሻ ኣዝዩ ፀላዊ ነይሩ ብህዝቢ

0: ኩናት ኩናት ምዃኑ ኣይትርፎን እዩ። ዘውርዶ ሃሰያ ቀሊል ከም ዘይኮነ ዝኾነ ሰብ ኣይስሕቶን እዩ። ኣካልካ የጉድል፣ ብዓብዪ ድማ እታ ዘይትድገም ህይወትካ ትኽፍለሉ ዓውዲ እዩ። ተጋዳላይ ምእንቲ ሓፋሽ ህይወቱ ክብጅዋ ድሉብ ምንባሩ፣ ልዕሊ ዝኾነ ሰብኣውነት ዝለበሰ ምንባሩ ህያው መረጋገጺ እዩ። ብጻዩ ቐቢሩ ኩናት ምዛዘመ ግን ጨጨጓሩ ንውሽጡ ገይሩ ገጹ ኣብሪህዩ ናብ ጓይላ ዘምርሕ ነይሩ።
1: ተጋዳላይ ይስዋእ ይውጋእ ኩናት እዩ። ኩናት ጥዑም ኣይኮነን፣ ግን ንዕኦም ደሊና ቃዚና ሓዚና እቲ ብድሕሪኡ ዝመፅእ ዘሎ ዕዮ ክስራሕ ኣይኮነን፣ ክንዕወት ኣይኮንናን፣ ከምኡቶን ንገብር ነና ኣይምተኣወትና። ስለዚ ጓይላ ይግበር፣ ምዝንጋዕ ይግበር፣ ኩሉ ሰብ ይዋሳእ፣ ወላ ተዋስኦ ዘይገብር ኩሉ ተሳቲፉ ጓይላን ደርፍን ጌርካ ነቲ ዝነበረ ኩነታት ንክትርስዖ ረሲዕካ መሊስካ ንዝያደ ዓወት ፍናንን ንክገብር ተባሂሉ ኣብ ፈቓድኡ ኣብ ክፍልታት ይኹን ኣብ ሓይልታት ይኹን ጓይላ ነይሩ በብዓቕምኻ ወላ ጀሪካን ጌርካ ወላ ብሓይልታት ኣብ ትሕቲ ገረብ ጓይላ ይተኽሉ።
2: ስዋእካ ከሎ እቲ ብፃይካ ዝስማዕካ ስምዒት ኣሎ። ምሳኻ እዩ ዝበልዕ ሰቲ ነይሩ ተን ዝርካበን፣ ምሳኻ እዩ ዝጠሚ ነይሩ፣ ምሳኻ እዩ ዝኽሉ ይጎይ ነይሩ። ነፀላ ኣውዲቕካ ክትቀብሮ ከለኻ ዝስማዕካ ስምዒት ናይ ሓቂ እቲ ሰብኣዊ ሸነኹ የለን ማለት ኣይኮነን። ግን ከዓ ሓደ ዓብዪ ዕማም ከዓ ኣለካ፣ ፀላእ ክፅረግ ኣሎ፣ ናፅነት ክትመፅእ ኣለዋ። እዚኣ ከዓ ብመስዋእቲ እያ ትመፅእ። ብመስዋእቲ እንድሕሪ ክትመፅእ ኮይና እንድሕሪ ብዘዘጋጠመ መስዋእቲ ቃዚንካ እንድሕሪ ርእስኻ ክተድንን ኮይንካ ክትቅፅላ ይኮንካ እንታ ጉዕዞ ይትቕፅላ ኒኻ። ስለዚ ነዚኣ ክትሰብራ ክትገጥ ኣለካ። ነዚኣ ክትሰብራ እንድሕሪ ኮይንካ ከምዘየጋጠመ ስኻ ውን ድሕሪኡ ምስዓብ ንባዕሉ ተቐሪብካሉ ዘለካ ሓላል ጉዳይ ምኳኑ ኮይንካ ፍትናንካ ከተልዕል ክትክእል ኣለካ።

0: ከምቲ ክልተ ርእሲ ካብ ሓደ ርእሲ ይበልጽ ዝበሃል ደርፍታት ሜዳ ናይ ሓባር ስራሓት እዮም። ኣብ ቃል ህይወት ሰዂዖም ኣብ ዜማ መቕረት ወሲኾም ውሽጣዊ ስምዒት ብዝትንክፍ ኣገባብ ተዋሂዶም ይቐርቡ ነይሮም። ውሕልነት ጽባቐኦም ድማ ኣብቲ ናይ ሓባር ስራሕ ጐሊሑ ይረአ ነይሩ።
1: ደርፍታት ኣብ ሜዳ ናይ ሓባር ስራሕ ተሓጋጊዝካ ንኣብነት ኣነ ድሕር ዜማ ዓቕሚ ኣለኒ ዜማ የውፅእ እቶም ሙዚቀኛታት ተዓራርዩለይ ባዕሎም ኣማዓራርዮም ትቐርብ ግጥሚ ከዓ ባዕለ ይፍትን ካልእ ቋንቋ ምሳይ ዘሎ ንዕኡ የርእዮ። እዚ ናይ ሓባር ስራሕ እዩ። ከመይ ስለ ከምዚ ዝገበርና እዩ ዝያደ ኣድማዒ ዝኸውን ነይሮም።

መደባትና ትራኒኹም ብትከታተሉ ዘለኹም ብምክትታልኩም ድማ ነመስግነኩም። ብምቕፃል ንስ መደብና ፍኖተ ህይወት ተቐሪባ ዘላ ሎሚ ፍኖተ ህይወትና ኣብ ማዓስከር ደንደን ዝርከባ 30 ዛኽላ ደቂ ኣንስትዮ ተጋደልቲ ብሓደ ብምዃን ዘካየዳ ዘለዋ ክለብ ስርሐን ወይ ድማ ናይ ተመክሮ ህይወትን ብሓዋል ክንዕዘቦ ኢና። ኣብ ግዜ ገድሊ ብሓደ ኮይኑ ንዝተጋደላ የን ብሓሳ ነረ ማለት እዩ ኣብ ሓደ ኣሓዱ ድሕና ፅነት ድማ መንግስትን ብዝፈጠሩ ዕድል ነታ ክለብ ብሓንሳብ ኮይነን ዘካየዳ ዘለዋ ክሳብ ሕጂ መፅንኦ ዘለዋ ናይ ህይወት ተመክረን ክብ ይመስል ንካታተላ ናብ ሜሪ ኣማኑኤል ከስክረኩም እዩ።

0: ኣብ ማዓስከር ደንደን ዝርከባ ስንኩላን ኩናት ዝኾና ጀጋኑ ደቂ ኣንስትዮ ካብ ናይ ገድሊ ግዜኣት ሒዘን ኣብ ዝተፈላለየ ፅንኩር ቃልሲ ብሓባር ኮይነን ተሳቲፈን ዝሓለፋ ሎሚ እውን ልክዕ ከም ሓደ ስድራ ብምዃን ኣብ ሓደ ስራሕ ተጠርኒፈን ክሰርሓየን ረኺብና የን።
1: ክንጅምር ከለና ብ30 ደቂ ኣንስትዮ ኢና ጀሚርና ኩላህና ብዚ ማዓስከር ዘለና ስንኩላን 30 ደቂ ኣንስትዮ ብምሉእና ብሓንሳእ ጀሚርና የን። ከም ብርኪ ና ከዓ ከ2000 ውፅኢና ኢና ጀሚርና የን። እዚኣ ክትወሃበና ኮላ ብማሕበር ስንኩላን እያ ተዋሂባትና። ንኣኸን ከም መዘናግዕን ከም መእከብን ተባሂሉ ተዋሂባትና። ካብኡ ዝጀመርናዮ እቲ ስራሕ ከዓ በብቕሩብ ማለሲ ከምቲ ዝድለ ኣታዊታት ህልዋ እኳ ተዘይከኣለ ከምዚ መእከቢ ይኮነና። ኣብ ፍሉይ ግዜ ከዓ ተዛዊርናሉ ንመፅእ ብፍልፍል ጌርና በፅሕ ጌርና በፅሕና ንመፅእ ከምኡ እቲ ናህና መደብ በቲ ማሕበር እውን ንሱ እዩ ነይሩ ዕላማኡ። ንስኻትክንስ ብከመይ ሓንጎል ክንትሕደሳ ኢሎም ዝሃቡና ማሕበር እዩ። ብከምኡ ከዓ ንቕፅል ኣለና። ንኣካይዳ ስራሕና ዝምልከት ከዓኒ ብኮሚቴ እያ ትካየድ። ኮሚቴ ኣለዋ። ኣብቲ ርእሲ እቲ ኮሚቴ ከዓኒ ቦርድ ኣለና ማለት እዩ። ኣካይዲ ስራሕ ግን ኣለዋ ኮሚቴ ብከምኢና ጌርና ንካየድ ማለት እዩ።
2: ካብ መሰረታዊ ካብቲ ቃልሲ ዝመፃና ኢና ብሓባር ኢና ቦርሱዳን ነይሩ ስዋኪን ነይሩ ፈላለ እምበር ኩላና ንፋለጥ ኢና። ኣብዚኣ ከዓ ብሓባር ንቕመጥ ኣለና ክሳዕ ሕጂ ማለት እዩ።
0: ክሳብ 30 ዝኣክል ብዝሒ ዘለዎን እሞ ከዓ ንንውሕ ዝበለ ዓመታት ማለት ን30 ዓመታት ብሓባር ኮይነን ክሰርሓ ብኸመይ ክኢለን፣ ንዝኾነ ኣብ ስራሕ ዝፍጠር ዘይምርድዳእኸ ብኸመይ ይፈትሖ።
1: ሓደ ብዙሕ ከምዚ ምሰሓሓ ብዙሕ ዘጓነፈና ነገር የለን። ቅልል ቅልል ዘለ ብስራሕ ጓንፈካ ገለ ተራዳዲእና ከዓኒ ብወልቁ ኮይና ተራዳዲእና ማለሲ ኣብቲ ስራሕ ዘሎ ኮይና ኣኼባ ጌርና ከዓኒ እንተን ኣካየቲ ስራሕን እንተን ቦርድን ኮይና ከዓ ነቲ ዘሎ ፀገማት ንፈትሖ ማለት እዩ።
2: ብዙሕ ፀገማት እኳ ይጓነፈና እንድዩ ካብኡ ናብኡ ግን እቲ ዓይነት ማህረም ትፈላለ እዩ። ኩላህና ኣይኮና ናብ ስራሕ ንሳተፍ ፓራፕሬጅ ኣሎ፣ ካብ ዓንዲ ሕቆ ኣሎ፣ ናይ ርእሲ ማህረምቲ ኣሎ፣ መሓውር መቁረፅቲ ኣሎ። ከምዚ ታቲቲ ማህረምትና ከቢድ ዎ ተን መብዛሕትአን ሲ ህስያት ስለ ዝኾና ኣብ ውሱናት ሰባት ስለ ዝኾነ ይኸብደካ እዩ። ግን ክትምክቶ ክትክእል ኣለካ። ክትነብር ተኮንካ ሲ ክትምክት ጥራይ ዘለካ። ተዘይኮይኑ ከቢድ እዩ። ማህረምትና ከቢድ እዩ። ንፀላኢኻ ከማ ናይ ትትምነየሉን ግን ፅርናዮ ንኸይዳ ኣለና ተራዳዲእና።

0: ኣጆኹን ኣጆኺ እቲ ሓንቲ ክደክም ከላ እቲ ሓንቲ ተቕይራ ኣብ መንጎ ዓመት ከይኣኸለ ንድሕርዳ እቲ ሓንቲ ሓሚማ እቲ ሓንቲ ተቕይራ ከምኡ እንዳገበርና ኢና ንኸይድ እንዳተረዳዳእና ማለት እዩ።
1: ፈለማ እዛ ስራሕ ብመንግስቲ ክትወሃበንን ከላ እናስርሓ ኣእምረን ከዘናግዓ ብዝብል ዕላማያ ተመስሪታ ኣታዊታት እዛ ትካል ካብ ግዜ ናብ ግዜ እናጐደለ ክመጽእ ብዝጀመሮ ግና ንዝተባላሸወ ቦሎፎን ወይ ናሕሲ ኽዕርያ ኾነ ካልእ ዕብይ ዝበለ ጽገናታት ክገብራ ካብ ዓቕመን ንላዕሊ ስለ ዝኾነ ዝተፈላለየ ቅዱሳት መንግስታውያንን ዘይመንግስታውያንን ወገናት ካብ እንከይተፈልዩ ክሕግዝዎን ጀመሩ።
2: እቲ ገዛ ክወሃበና ከሎ እዚ ጠውሉ ጠውሉ ናይ መንግስቲ እዩ እቲ ገዛ ከምዚኣ ተዋሂባህና ኣብዚ ዘተኣታተነ ኣብዚ ቀረባ ግዜ ግን ብሓደ ብሓገዝ ዲያስፖራ ዝመፀ ሶላር ኣብ ሶላር ጌርና 9 ፓነላት ዘለዎ ከምኡ ውን ነዚ ገዛ ንምሕዳስ ተባሂሉ ብዝተፈላለየ ኣብ ደገደለዉ ኤርትራውያን ሓገዝ ብምግባር ኢና ኣብዚ ደረጃ ዘነዚ ለውጢ ክንገብረሉ ክኢልና ማለት እዩ። ወፃኢታት ከዓ ብዙሕ ወፃኢታት ተገይርዎ ካልእ እውን ፈርኖ ላህናፍቲ ሰብኣይን ሰበይትን ገነትን ክኤልን ዝበሃሉ ሰብ ሓዳር ኣብ ሆላንድ ዝነብሩ ሳቶም ውን ንዓ 150,000 ሂቦም ንዓ ገዚኦምሉና ማለት እዩ። ካልእ እዚ ናይ ሶላርን ነዚ ገዛ ምፅጋንን ካልእን ዝተገብረ ወፃኢታት ግን ኣብ ደገ ዘለዉ ዲያስፖራ ብብዝሒ ኣዋፂኦም ገንዘብ ዝሰደዱልና እዩ ማለት እዩ። ካልእ እዚ ዚንጎ ናይ ዚ ገዛ ብሙሉእ እዩ ተቐይሩ። እዚ ክቕየር ከሎ ሕጂ ብሓገዝ ማሕበር ስንኩላን ናይ ማሕበር ስንኩላን ሓገዝ መፅኡ ብከምኡ ዝተቐየረ እዩ ማለት እዩ። ካልእ ንሕና ዝገበርናዮ ኣጓዱ ኣለዋ ተና ብዚኣ ደለዋ ኣጓዱ ብዚኣ ደለዋ በዚኣ ካለ ሓንቲ ንሳተን ብናህና ወፃኢታት ጌርና ዝገበርና እዩ።
0: ክንደጋግሞ ተደይ ኮይኑ እምበር ከምቲ ዝበለት ኪ ዚንጉኡ ኣረጊት ማይ እዚ ብሻሕሻሕ ዝብል ዝነበረ እዩ ገለመንታት ኩሉ ዚንጎታት ካብ ደገ መፅኡ ሓፍ ደይብል ዚንጎ እዩ ከምዚ ናይ ዝስመራ ከማ ናይ ኮነን ኳሊት ኣለዎ ተዓርዩ ዝትርዮ ደለኹ ኩሉ ሳላሩታ ነጋሽያ ማይኮ ከዓ እኒሄለ እንዳፀውዑ እንዳተረዳድኡ እንዳደወሉ ኣብ ከምዚ በፂሕና ኣለና ዝትርዮ ደለኹ ገዛ ኩሉ ለውጥታት ሳለኦም እዩ ሳላ ዲያስፖራ ራብዓይ ግንባር እዩ ማለት እዩ። ተወሳኺ ከዓ ማሕበር ሶንኩላን ሚኒስትር ዕዮ ረጊፅናዮም ከይናሓለፍካ እንዳተደጋገፍካ እዩ።
1: እዞም ክጥቀሱ ዝፀንሑ ኣብ ወፃእ ዝቕመጡ ዜጋታት ንኸምኦም ኣብ ደገ ዝቕመጡ ብዙሓት ኤርትራውያን ብምጉስጓስን ብምውሃድን ነዘን ነብሰን ክኽእላ ዝፅዕራ ዘለዋ ዋዕሮታት ዝከኣሎም ሓገዝ ኣበርኪቶም። ብዘይካቲ ብወግዓዊ መንገዲ ብማሕበር ስንኩላን ኩናት ኤርትራ ዝግበረለን ደገፍ ውልቃዊ ተወግሶ ብምውሳድ ሓገዞም ዘበርከቱ ዜጋታት እውን ኣለዉ። እዚ ናይ ብዙሓት ኣብ ደገን ውሽጥን ዝርከቡ ዜጋታትን ትካላትን ዝተዋሃደ ኣበርክቶም በኣር ኪኖ ኣብ ባይታ ዘምፅኦ ለውጢ ኣብ ሞራልን ተስፋን እዘን ንሃገር ዝተወፈያ ሓርበኛታት ቀሊል ከም ዘይከውን ርዱ ይገብሮ።
3: ሽመይ ሚካኤል ዘካርያስ ባይሮ ይበሃል። ቀደም ኣብ ሰሜን ኣሜሪካ ዝነብር ነይረ። ጠቕሊለ ናብ ኤርትራ ካብ ዝኣቶ ከዓ 8 ዓመት ይሒዘ ኣለኹ። እዚ ዘለናዮ ክላብ ሳሕል ቁርብ ፀገማት ነይርዎ ማለት እዩ። ከምዚ ዓንቲ ክገልፆ ፀንሃ በዓል ኣበባ ናብና ሰገን ተስፋይ ጉራጌ ከይድና ምስተዛረብናዮ ንስውን ክምስገን ጉብኦ ብንፁህ ልቢ ተቐቢልና ሸዓ ኣብቲ ኦፊስ ንከለና ነቶም ጂኦሜትራ ነቶም ኢንጂነር ዝፀውዕዎም ማለት እዩ። ሕጂ ከይድኩም ኩሉ እቲ ዝግበር ጌርኩም እቲ ቢል ኦፍ ኳንቲ ዝበሃል ኣውፅኹም ተምፅለይልዎም ማለት እዩ። ካብኡ ተበጊሱ ከምዝንሪኦ ዘለና ቁሩብ ትንፋስ ሂቡ ክንብሎ ንኽእል ኢና።
4: ከምዚ ዝብለኪ ብጣዕሚ ዝገዛና ማሲ ገፊሕ ወፃኢ ተገይርዎ ናይ ብሓቂ ማለት ብሓገዛት ክትሪኦ ከለኻ ዳርጋ ደይተሳተፈ የለን ከማን ክትብል ትኽእል ኢኻ እቲ ንዓና ዝድግፈና ሰብ ማለት እዩ። እንዳሰገን ገፊሕ ክስታይ ወሲዶም ኣተዓራርዮም እዮም ማይ ነጥብ ነይሩ እዩ ዝገዛ እዚ ማለት ናይ ብሓቂ ዘይጨንቐና ዝነበረ ነገር እዩ። ንሕና ኣብ ዓቕምና ክንገብሮ ዘይንኽእል ዝነበርና ተሰሪሑ ማለት እዩ። ኣራይ ቅድም ማለት ብዓቕምና ኤሌክትሪክ ንኸፍል ብዓቕምና ገዛ ክራይ ንኸፍል ገለ ነይሩ። ዳሓር ግን ምዕቃን መሬት ምስ በፅሐ ካብ ዓቕምና ገዛ ክራይ ተሓቲትና ማለት እዩ። ካንቸሎ ኩሉ ምስ ተዓቐቐነ ገዛ ክራይ ተሓቲትና ገዛ ክራይ ክንከፍሎ ይከኣልና ሓቂ ንምዝራብ ማለት እዩ። ወርሒ ወርሒ ስክንድኡ ክንከፍል ኣይንኽእል ኢና እጂ ከምኡ ስለዝኾነ ንሕና እንታይ ገርና ናብ መንግስቲ ሓቲትና እዚኣ ከዓ ነፃ ተባሂላትና ማለት እዩ። ወላ ሓንቲ ገዛ ክራይ ክኸፍላ የብለ

0: ነገር ብድጎማ ኢና ንኸይድ ማለት እዩ። ብዝገበረልና መንግስትና ከዓ በዚ ኣጋጣሚ ክነመስግኖ ንኽእል ንደሊ።
1: እዘን ስንኩላን ኩናት ዝኾና ደቂ ኣንስትዮ ካብ ሕብረተሰብን መንግስትን ዝግበረለን ሓገዛት ወፃኢ ንገዛ ርእሰን ኮይነን ንፅጉማት ወገናት ክሕግዛ ድሌት ከም ዘለዎን ብምግላፅ ኣብ መጻኢ ነዚ ትካል ንዝተፈላለየ ናይ መርዓ ፅምብል መካረዪ ንምሪት ቅዲ ክዳን ኮነ ንዝተፈላለየ ወርክሾባት ምክራይ ብዝለዓለ ክሰርሓሉ ዕላማ ከም ዘለዎን ገሊፀን።
0: ናይ ወፃኢ ሓገዝ እውን ብሓቂ ህዝቢ ኤርትራ ክምስገን ዝግብኦ እዩ። ኣብ ልዕሊ ስንኩላን ዘለዎ ናይ ብሓቂ ሓልዮትን ክብርን ኣለዎ። ብጉልበት ከይተረፈ እዮም እዞም ዝብለክ ዘለኹ ኣበርክቶኦም ከማ ክንገልፆ ይንኽእል ኢና። ናይ ሩታን ናይ ሚኬለንሲ ናይ ብሓቂ ደዲሕረና እንዳጎየት ብፍላይ ሩታ ደዲሕረና እንዳጎየት እዚኣ ጎዲላ ኣላ እዚኣ ምልኣ እዚኣ ከምዚኣ ክትከውና ኣላ ስጋብ ሕጂ ብፋይናንስን ብጉልበት ናታ ከይበቐቐት ኣብ ከምዚ ደረጃ እዚ ኣብ ቂዓትና ሕጂ ከዓ ንሕና ንዕኡ ክተመስግኖ ሲ ፍረ ፃምኡ ክትቦ ኣለካ ብዝብል ሓሳብ እዩ። ሕጂ ንሕና እዛ ብሓቂ ተዓርያ ኣብ ዝኾነ ኣድቨርታይዝ ጌርካ ሰሪሕና ንክንልወጥ ንዝብል እዩ። ሕጂ ዕድሚኡ ሰብ ሙሉእ ክሕገዛ ይነብርን እዩ። እዚ ዝኣክል ገዛ ከዓኒ ክንሰርሓሉ ክንክእል እንተሰሪሕናስ ንሕና እውን ክንሕግዝ ንኽእል ኢና ማለት በታ ዓቕምኻ ንሓና ከዓ ካብቲ ካባና ትሕት ብዝበለ ሰብ ክንሕግዞ እንተ ደኣ ሰሪሕና ተማቂልካ ብላዕ ስለ ዝኾነ ኢቲ ንሕና ናይ መፃኢ መደብና እዛ ገዛ እዚኣ ተፈሊጣ ከምዚ ክትብልዮ ፀናሕኺ ፒያኖ ባር ክንገብር መደብ ንገብር ናይ መርዓ ክካር ክእል እዩ። ዝገዛ እዚ ብጣዕሚ ፅቡቅ ገዛ እዩ። ንፀጥኡ ዝምልከት ወላሓንቲ ፀገም ዝበሃል የለን። ብሓፈሻ ኩሉ ነገር ሲ ክንቅይሮ ንኽእል ዝብል ገምጋም ኣለና። ሕልምና ክሰምረልና ከዓ ተስፋ ንገብር።
2: ኣነ እንታይ ክብል ደሊ መንግስቲ ኤርትራ ምስቲ ኩሉ ክብደት ዘለዎ ሃገራዊ ዕማም ነዚ እውን ብዓቕሙ ይገብረሉ እዩ። መንግስቲ ኤርትራ ነቲ ኣብ ደገ ዘሎ ህዝብና እውን እሱ ከዓ ብዓቕሙ ይገብር እዩ። ካብ ቁፅሪ ሓደ ሰውራ ዝጀምረሉ ስካብዛ ሕጂዝ ኣብ ጎኒ ህዝቡን ሃገሩን መንግስቲ ዘሎ ግን ሓደ ሓደ ግዜ ኣብ ደገ ዘሎ ህዝብና ሓበሬታ ከዓ ይጎድለ እዩ። ከምቲ ዓንቱ ንዕሉ ዝነበርና እንተ መፀብዝስ ወይ እና ሰዓል ወይ እና ቅድስቲ ማርያም ወይ ገለገለ እዩ ዝብል ብዛዕባ ዝትካል ካ ብሓፈሻ እዩ ስእሊ ዘለዎ እምበር ብፍላይ ብዛዕባ ናይ ደቂ ኣንስትዮ ሓበሬታ ይብሉን እሞ እዛ ናይ ሎም መዓልቲ መደብ ተስፋ ገብር ፅቡቅ ጌራ ምስ ዓለም ክተላለየ እያ። ኣነ ግን እንታይ ክብል እንተለኹ ሕፅር ብዝበለ ከምቲ ኣቦና ሰማይ ነብሶም መሓሮም ኣቦይ ስራጅ ዝበልዎ ክንድቅስ ክንትስእ ኤርትራ ኣይንረስዕ ደኢሎም ንሓቀይ ኣነ ኸ ነቲ ኣብ ደገ ዘሎ ህዝብና እንታይ ንበልክዎ ክንድቅስ ክንትስእ ኩለን መዓስከራት ኣከለ ስንኩላና ኣይንረስዕ ንበልክዎ ነይረ ምስቲ ዘሎ ካልእ ዝገብሮ ወህያታት ፍልይ ብዝበለ ከዓ ነዚ መዓስከር ናይ ኣከለ ስንኩላን ኣብ ስመራ ዘሎ ጥራሕ ዘይኮነስ ኣብ ካልእ ከተማታትና እውን ንድሕር ኣሎ ብፍሉይ ካ ነዚ ቆላሕታ ክገብርሉ ኣብ ርስቲ ዝገብሮ ዘይተኣድነ ሓገዛት ማለት እዩ። እዚኣ ከዛ ጥራሕ ምተለኹ

0: ዓድና ስሪ ሰብኣይ ዓጢቕ ሓውን ሓሰር እንተዘይኮነክስ
1: ባቲቶ ኣትዋ እንተ ዝርኢ ዝዓዲ
2: ወይ ክትብ ኣይ ንስኻ ዘይተባሃልኩ ዶ ኮይና እንታ ታልው ብሓፍተይሲ
3: ኣባህለል ግዳ ዓዲ ካብ ዘሎ ቁም ነገርን ካልእ ወርን ሓንጊድካያ ልብኻ ሸፊቱ ሲ ፅቡቕ ኣለኹ ዶ ትብል
4: እንታ ወር ኣነስ እንታ መን እዩ ዝልእኮ ዘሎ ዝሰብ እዚ እንታይ እየ ዝገብሮ
5: ሕጂ ሲ እንታይ ፀይቡኒ ለካ ኣኻ ትዛረብ
3: ዝፀበበካ ዶ
6: ልበይ ባሙ ኢና ነራ ንዑ ዝበልክን መሲሉ
5: ዘየለ
6: ሞሰይ ተረድ እዮም
7: ስለትፈክሰኒ ኢና ባኻ መፅ እምበር ሳንዴ ዓይኖ
2: ዓይኖ ዓይኖም እዛ ጓል ብራ
7: እዎ ሳንዴ ዓይኖ
2: ንስሕራ እንታይ ኣጋጢሙ
7: ምስ ኣቦ እንተባኣይ ሰነ ይቀኒ
2: እንታይ ባእሱ
7: ኣደርኩም
8: ጎይታኩም
7: ቀኒኹም
9: ንሓንደቕኒኹም
5: ዋ ቁርባይ ትበር እንዲኻ ዝገራታ እዚ ሕር ባፍራ
10: እማ ከምዝሎ ድመፅ መሲሉ
5: ገደደ
11: ተዘይተመርዓኺ ኢሉ ሕንይን ክብለላ ቐኒ
12: መቆልዓ ኸ እንታይ በለት
11: ኣይፈትወት
12: ኣይትፈቱን ዓይኖም ከዓ ትርር ኢላ እንድያ
11: ወይ እቲ ትራሲ ሓሳባ መዓር ወለላ ክንሱ ኣይፅላን ይፍፁ
1: እዋ ኢድሓኒ እቱ ኢልካ ቡን መስተይ ዝኸውን እዋ ስማዓ ኣባ ዋ እንታይ ዳ ኮይነ እንተሳ እንዳ ዓይኖም ሎም ስምሳና ዘይመፃ ዶ ስማዓ እስኪ እዚ ዳይር ወደ ርኣይ ሓቲትለን ዝበሃል ዘሎ ኸዳ
7: ወይ ዳይር ምናት
1: ዋ ዳይር ወደ ርኣያ ሓምዞርኡ ግዲ
7: ወይ ኣተንሳ እንደይ እንታይ ክንትብላ ወይ ሓውተይ
1: ዋ ብርቢ ክንዲ ክንደይ ሰማዕ ክንወስ ክመሓላለ
7: ጋባሓጎይ
1: ኣቦ ኣስኮርዮም ለ
7: ወይ ርኣ ዘይመሰለኒ እምበር እዚ ኣ ሰሚዕዮ ነይሮ እንደይ ትንሳኒ
1: ወይ ኣትንዓና ይበላ ንዓና ይ ዝማይ ብብንብን እዩ ዝብል ዘሎ ከይርከበና
7: ኣትንሳንዴ
1: የ
7: ወይ ርኣ ንወግዑ ወግዑ ምፀ እምበሪ ናትክን ዝተወሪ ሰሚዐ ነይረን
1: ዋ
7: ወ
1: ኣትን ከመይ ደልኩ እንዳዓል ክንስኽ እንዳ ዋ እዛ ናተይ ድኣ ከመይ ብላ መፀትክን
7: ሰሚዐዮ
1: ሓቂ ሓይሳንደይ ንኻልእ እንተ ዝኸውን ሕራይ መልኩ ንዘርኡ ግን
7: ባዕልክንዲኹን ከስድራክን
1: ኩላህና ብሓደ ኢና እቲ ካብሪ መዓዲ ጎተት ምባሉ ቅጭ ኣምፂኢሎም ሲ ንሶም ዕጭ ኢሎም እንተኣነው ናይ ፎትኹን ሳንደይ
7: ግርም ገበርኩንኦም ሳንደይ ግርም ገበርኩንኦም
1: ወ እንታይ ደ
7: ደንቂ ንስካ ይረእኽዎ ንትኒ ሳንደይ
1: ዋ ንስኹን ከዓ መዓስ ንሱ ጥራይ
7: ተይደኸይ
1: እዚ እንቲ ከኣት መዓስ ኣለዋ ኮይነ
7: እሞ ሒስ ክልቲኦም የለውን ማለት ክንዲ
1: ኣለውን
7: ዶ ትብላኒ
1: ወ
7: ድዩ በላናዓ ናይ ቅድሚማ ኢና የፀብቆ እዩ ዝበሃል ሳንደ እዚ የፀብቆ
1: ይት ማቤድዮ ማቢሎ
7: ወይለይ ኣይ ምሳኽን እንደ ንህንኹ
1: ዋይ ሓቂ ሳንደ ባዓር ወረ ሎ ብስጫሕን ሰበይት ያ ኮይናት ና ዘላ
7: ኩላና እዩ ሳንደ
1: ንዓና ይብላ ንዓና ይብላ ንዓና እዛ ማይ ከይርከበት ወ እቲ ውኢልካ ቡን መስተይ ስረኪብና ኣለና እወ ኮነ ንዓነ ይበለ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ ንዓነ

horrível.

0: هيبلع راسه اصلا دي مره. انت بس بس بس بس بس ولا بس تحت
1: እዚ በረኻና ፈቲኻ ያሉ
2: ክንደይ እኳ ባ ኢል ንመካ ፀላእይና ዓዲ ቆመጦ
1: ካብ ሎሚ በታ ክጎረሮ መን ጣል ዓይኒ ምኳንካ ኣፍለጥ
2: ሽጎይና ፈቓድኩም ይኹን
1: ኣብዝ ደለናዮ ኣብዝኣቶናዮ ዘድልየና ክመሲስና ክንመፅእ ዝእግመና ከምዘየለ ኣዳዕሊእካ ክብሎም ይፍለጥ ርእሱ ኩሉ ድማ ካብ ሎሚ ርእሱ ኩሉ ኢኻ ምስ ሃረዩ እናተሰማማዕኩም እናተሰነኹም ዝተዋህበኩም ስራሕ እመሙ ኣይትሕመቕ ሃንስ
3: ኣቤት ጎይታ እዩ
1: ኣየስከ ንቁሱ ዝኸውን ስጋ ጠባብሱ
3: ንሽ ጎይታ እስከ ንክድወልኩ

0: ዝመስከታ ሕዚስካ ትማል ትማል ንመፅዓስከርስ ርእሱ ኩሉኹም ኣለዎ
1: ገሪምና
2: ገሪሙ

0: ይ ንፋስከያ ትወግድ
1: ሓጢኣት ክንወዳእ በለ ሓጢኣት ክንወዳእ ሓጢኣት ክንወዳእ
0: ወይ ስከስከትን
1: ክንደኣ ንዕለ በላ
2: ወየን ቅድስቲ ሲ ዓጆ ክንብል ንዕነ ቡናስትያና ከይንብለን እኳ ርሲዕናዮ ንውዒልና
3: እንታይ ክንበደል ክናንቲ ናይ ቅድስቲ
2: እታ ቆልዓሲ ንመርዓ ንብለ ኢላቶ ኣያብረሃ ኩሉ ኣቐኒዮ ንሳ ከዓ ሓሕ ምባህ ክትብል ቀኒያ
3: ኣንተ እቲ ዳ ይርሓዊ ዘበሎ ዳ ይሕሸላ እምበር ድሓ እንተ ኮይኑስ ብኻይቦማ
2: ገታር ናብራ ንሳስ ዕጭ ሓንፊፋ እያ
3: እንታይ ኮይነ ኢላ
2: ኣንቱ ጓለይ ንሳስ ክፀኒሐ የባህሊት እያ
3: እሞይ ጣዓየት
2: ወይ ገታር ናብራ ንጣይ ስኻብ ሰባት ጥዒ ንዕነ ዳ ክነግረክን ኣብዚ እዚ ንክእል
3: ትመበይሮ ምክንያት ጥራያዶ
2: ኮይናኮነ
3: እሞ ሓሳባስ ግርምሩ እንተኾነ ግን ንዓዲ ምሉእ ሃቀብ ቁልቁል ደበለሲ ንበይና ምጓል
2: ንሱስወ ግና እታ ቀንዲ መእበይኣ ምክንያት እዛ ክብለክን ዝፅናሕ ጉዓ
3: ኣነሲ ወዲ እንተዝህልወ ንነርሲ ንዓይ መወሰድኩዋ
2: ወይ ገጠር ናብራ
3: ኣንቲ እንትወዲ ክንኣኽል ንዲ ንሹማይ ደይተኣታሉ ኣንቲ ዓይኖም ትመስል
2: ኣብየለካ ዘይበልዎ ሳብ ዘሎ ክብል እዮም ዝበልዎ
3: እንታይ ነብሩ ኣለዎ ስ
2: ንሱ ስፅናሕ ዳ ምስዋ ጓለይ ብሓደ ልክም ኣቢለ ኣብ ሓደ ዳስ ዘየውፅኦ ወይለከ
3: እዋይ ኣንቲ ናይ ሳዳ ጎል ዓንዲ ያትን
2: እንታይ ቆልዓ ገይርዋ ጓለ ኣይ ጓል 14 ዓመት እንዲ ኣነ ከምኣተ መርዐ ዘለኹ ሄዳ
3: ኣንቲ ንስክን ድማ ኣኽል ትነርክን ኣነ ንኣ ምፅዋት ሓንዳይ ከይ ፀጎብኳ እንደዛ መርዓ ክትት ኢለያትን
2: ኩሉ ሓደ ኩሉ ሓደ ወለድና ዘይ ከምኣ ገይሮም እዮም ቁርን ዘብሉካ እንታይ ኣለዎ መሳእቱና ወሊድና
1: ዋይበሉ ሰብኣይ ንበይኖም ገዲፈ ከይድክዶይኖም ከይሰተና ሓጢኣት ክንነገር ፈልቲ ብሩክ መዓልቲ
2: ኪዳ በላ ሓ
1: ብሩክ ነግበረል መዓልቲ
2: ብሩክነግበረልና ኪዳ በላ ምልእተ እየ ተጥዑሙ ኣባዥጎ ርሒስ ክራማት ገይርልና ኣሎ እወት ገደናኹም ከደሓን ድዩ ዓፋፉን ሒዙ ዶ ሕራይ ሕራይ ሕራይ ሕራይ ምልእተ እየ

0: ኣብቲ ወይና ሓፍተይ ብድሓን ክዲኢኸ ሎሚ በዓሎ ቦይ እንድኦም ብዛዕባ ዓይኖም ክጉዕ ሰምዖም ፀኒሕ እዚ ኣያብራሕኒ ኢሎም ማብሉ ነይሮም እሞ ወዲኦም ወዲዮ መንበለ እዚ ከይኣክል ዳይር ወደርኣይ ከዓ ሓቲትላ ኣሎ
1: ተኣክቲ ትብሊ ለካስታ ወሬስ ሓቂ እዩ
0: ኣይሰማዕክ ንዲኸ ደይ ሰማዕኹ
1: በለ ሕራይ እሞ ሒዱ እንታይ እዩ ዝግበሩ
0: እንዳይ ኣንቲ ትሽማሓ ወይከ እንታይ ይኹን
1: ዋይ ኣንቲ እንታይ ክጓለ ንስኺ ኮኩዒት ክኮ ኩላ በፂሕክያ
0: ኣበሊ ክነግሮ እንዲ
1: ሓው ከዓ ብድኽ ደሊኺ ተገደለ ልቢ ዓይኖም ተሪሩ እዩ ዘሎ ተኾነ ከዓ ዕልትሕንፍ ትኸውን
0: ተዘይኮነኸ
1: ተዘይኮነ ዳ ሽዕለል ክበሉ
0: በለ ኣነሲ ትሽቕላ ቢል የቐኒ ዘለኹ
1: ዳሓን ዳሓን ኣይትሻቐል እዩ ኣይትሻቐል ውባይ ዘይዘሻቕለ ኣለኪ
2: መዓላትክን መዓላትክ
1: መዓልካ ዘምህረት

0: ኣይዳ ልዕሊላ ሪኹን ዘለኹን ዋላ ኣትሓምያ
1: ድሕመደ ኣሎ ኮይኑ እዮ ነውግዒና ዘለና ንዕልል
0: እንቂ በለና ይዕልላ ናስከ
2: ወይ ዕድለ ይብልካ መስለኒ ሕዱ ወዲእና እዮ
0: እንበለቲ ብንእስታ ክስክንዲ ዝለፍ ትብሪ
3: ከማይ ኣ
0: ኣተ ንዓይ ከተጉይ ዝተለኣኽ ክገኒ ንድኺ
3: ዘመረት ወራዓዲ ግድሃበኒኸፍ ነበል ማዓረ
0: ወራዓዲ ወራዓዲ ደበልኪ ሳውን የሽን ኣሎ ኩላ ከብሊ ሓቂፋ ትሓድር ኣላ
1: ስስ በፂሕናዮ
0: ካልእ ዳ እሞ እንታይ ኣሎ
3: መኸድ
0: ከይደ
3: ሃበን ስዑ እዝኮ እንዳመሰለ
1: ግድ ሓቂ ግና ገፊ እዩ ዘመ
2: ሓደ ሓደ እዋን ቆልዓ እንዳተቀየረኒ
1: ይመፅን እ ይድይቦኦ እኳ ይኮ ይድይቦኦ እየን ዋይ ውባ ከዓ ነዚ ዘይፈለጥኪኢኸ
2: በሊ ከይደ
3: ንዕና በምሳይ ፍራሕ ከፊ
4: ምሳይ
3: ንዕና
4: ናኣወነ ሩኽ ምዕቲ
3: በሊ
1: እዋ እዚኣ ከዓ ቆልዓና ምስለ ኩሉ ዕት
3: ዓድና ኸይ እዚ ዓድና ኸይወ

0: ግደፍ የባ ደቂ ሕድር ትናን ክመስላ ውነይ ክሳብ ዝጠፍኣን እኩ የናሽ ኮንድር ኣቢለና ኒ
1: ኣበይ ኣብዚ
0: ኣብዚ ወይ
1: ብለይቲ ድዩ ብቀትሪ
0: ብቀትሪ እምበ
2: ኣነዝኣካብን ክሓመቕ ኢለ ሳዕልዋጣ ናይ ወላዕለ
3: ኣብዘይ ኣብዘይ ይኸውን እዩ
1: ዋ

ሪኢኻ ዶ ካብ እንዶ ሓምቕ ኢለ

0: ረኻ ንስኽሲ ኣብ ካሊእ ክትዕጅብኒ ንስኽሲ ኣብ ካሊእ ክትዕጅብኒ ዳ ሳዕሳዓይቲ ርኢናየን ረኣናየን ብቐዳማይ ዓቤት እውን ንባ ምስአ ንህለ ዓቤት ቁንጅና ዓቤት መልክዕ እንታ ኮርያ ድያ ኮደብደበሊ ኪረ ዘየብኡ ክትፀንሐኒ ኢኺ ኣበጢኺ ከይተብሊ ኣየተ ከዓ ከም ኣንዳኣ ከመይ ኣቢል ክትመፂ ሃረይ
1: ኣቤት ጎይታ
2: ፅባሕ ንግሆ ንዘርኡ ሳልሳይ ርእሱ ናብ ዞም ጓሶት ዓድሽ ዘሎ ሓንቲ ጤል ሒዙ ክመፅእ
1: እሺ ጎይታ
2: እወ ኣንጋ ሃቢሎም እንቀሉ
3: እሺ ጎይታ
1: እሺ ጎይታ ኣንጋ ሃቢሎ ክሰዶም የባዕል

0: ሕሱ ንቆታ ውሽጢ ይርግ ግን ትፀንሖ ተመቂሩ ይተረፍዎ ናይ ቋሕ ሰምኳትን ኣሎ
1: ኣነሲ በለብሰይካ ይክእል
0: ኣየክትታበዶ
1: ስድራይ ብሻቕላ ዝኾኑ ዳይ ተቐቢጡ ይእውይ
0: ትዝለለኸ ክፈት ትታበዶ
1: ኣትታደይዘ ሓበሪኣ ክሳዕ ተዓርድ ናተረኣየት ሳ ድቃስለ ይባልዕ
0: ዳሓን ዳሓን ሕየክት ከድየን ንዲኺ ዋነብረሃዶ ኣቶኸ ክፉ ሓሳብ ዘይትገድፍ እዮ
1: ሕንዲ
0: እንምን ስልት ውሽጢ ኺ ክሳብ ኩንዶትኩን ፅር እዮ መንባዕ ከዓ ግደፍ እዩ ትታበቱ
1: ክክ ሪትሪ
0: ዘየጓኽኒ ሕሞቕ ሓሳብ ትፍብል እዩ እየ ዝብለክ ዘለኹ ኣይትንበዐ
1: ክረፍቀኩም ግዜ ተጂዕም ከዓ ክመፅ መንፈልጥ ብራኸብካልኹ
0: ድሓ ኣምላኽ ንመን ኢልዎ ሓደ መዓልቲ ንረ ፈጣ ብልታ ቦት ትንብዒ ደቂ ኣክለኪ ይዎ ከን ወይና ርኣ እንታይ ከደንጎ
2: ዜናኣይፋ
3: ኣዝሕሸና ሓርከዓ እዚ ንፋስ ጥዕሚ ደሎ እዋ ኣንታ ኣብርሃ እንታይ ደ ክብለካ ደል ሓደ ነገር እ ክዛረበካ ደል
2: ናይ ድሓን ክበሮ
3: ናይ ድሓንሲ ናይ ድሓን እንታይ ደ ክብለካ ደል
4: ንዓራት
3: ክሮክሮክበል
2: መፀናኻ ሕድሮ ወደይ
4: ኣይ ኣብርሃ ንዓኹ ንደልዮ ነፅ
2: ናይ ድሓን ዳ
4: እንታይ ድሓን ኣሎ ሂ እንተኻል ዘርኡ ዓዲ እንተስቀፊዳ

0: ደስ ገለ ገራ ውሽጦም ዘይትፈልጦ
1: እንታይ መታ
0: ነገራት ይሄን ምን ምባሎም ዘይና ጥዒ ኮይኑ ስለተሰማዓኒ ባም ሆ ካብ ዘዓደ ከዝወጽኮ ክሳብ ሕይ ተመልሱ
2: ናበይ ከም ዘበሉ ሞንታይ ፈልጥናይና
0: እንታይ ያብራ ናበይ ሞይ ከዲኻ ዘይናብ ትጋኒን በረኻ ዝኾነ ሳውን እዮም ከይዶም ዝኾኑ
2: መንበለ
0: ክኸዱ ከለዉ ዝረአይዎ ጭሩምን በረኻትን ኣብቲ በረኻ ጥሪት እንዳሓለዉ ከለዉ ግልፅ ግልፅ እንዳበሉ ክኸዱ ብዓይኖም ርኦሞ
2: ብዓይኖም ርኦሞ
0: እለካ እንድ ዘለኹ
1: እዚ ንኣ ክንስዕቦም ዝግባአና ጉዳይ እዩ
2: ሕይ እውን ተመይ ሓሊፉ ኣገብሎም ርኢና ዘይንኸይ
1: ግርብ
0: ናይቲ ዘረኻ እምበር ገድን ካብ ጉዳይ ዓዲ ድሕርሕር ምባሉ ከይኣክሎስ ምስይ ኣቐርህን ምስተኸዓ ንሕልኽሎ ክምባሉ ድማ ዘይብርሃካ እዩ ዓዲ ከይተኽዕበኒ ኣባይቶ ደው ከይንበሃል ፈሪሐ እምበር ነዚ ሸቲተይ ገይረ ርእሱ ክልተ ምቕል ከብለ ሃያነን የብለኩም ኣሎ
2: ሕድሩ
0: ድሓ
1: ዝወልዓ ፅባሕ ንኮ ምሳ እውን ተላፊኖም ንዓና ከይጎዱና ንዓና ከያሲና
3: ደሮስያ እዩ ኣንሪኻ ተኣሰርካዮ ዝፈታሕካዮ ምስላ ደ ዝተባሃለ ናብተይ ጉደና ርኣ ንግበር ራእስከ
1: እዋ ኣነ ንኣ ደይ ብዛዕባ ታቦት እየ ክዛረበካ ሓሲበ
3: ብዛዕባ ታቦት ርኣ እንታይ ሓድሽ ነገር ኣሎ እዩ
1: ዝተፈጥረ ነገር እኳ የለን
3: ካብ ናይ ባህሞይ ዝፈራሓናዮ ሞ ክሓልፈላ እዩ ዝበልካ ፈጣሪ ግርህና ርኢላስ ናፀያደላ
1: እሶስ ፈሊጠ ብኡስ ቀሲነ
3: እንተር ኣሎ ካልእ
1: ኣብርሃ ቅድም ሞ ፅን ኢልካ ስምዓን ሽዑ ከዓ ንላሃዘ
3: ናይገርህን
1: እዋዕ ከፈላ ከብፅሓ ክኸይድ ንዲሓቀይ
3: ንስስወ
1: እዛ ቤተይ ከምዛ ትፈልጠ ከምቲ በኣ መሆይ ክሓልፈላ እየ ድበልኩ ሕይ ድማ
3: ኣንታ ወዲ ዘጎ ግዒልካ ናኳ እቲ ዝበሃል ንበበለና
1: ንምሕተይ ክሳብ ዝኾንኩ ፍቓዳን ፍቓድ ስድራኣን መሊአ ከምቲ ወግዕን ባህልን ከፈላ ምኻዱ ዘይተርፉ ሓደ መንገዲ ክኾነሉ ጓልኩም ሃቡና ኣክብለለ እየ ደሊ
3: እንታወቱ
1: እወ
3: ደቂ በል ምሰያም ሕፁንን ከፈላን ክትመክሩ ሞ
1: ግርም
3: ንኸፈለካ ሓደ መልእኽቲ ክኾነሉ
1: ፅቡቅ
3: በል ክንላዘቡ ሞ ክትመክር ነንቅድ ምብጋሶም እዩ
1: ግርም ፈጣሪ ከዓ ንመን ኢልዎ ሰልጠናካ ኸውን
3: ሰልጢ ድመን ኢልዎ
1: ሰልጢ
4: መዓልካ ሽመ
5: ወለ ዓይኖ ኣንቲ ክመይ ትውዕሊ
4: መስገን ከመይ ቀኒኻ
5: ጌር መስገን ከመይ ቀኒኻ ድዩ ከመይ ከሪምካ
4: ንሽሙ እንዳኣለይ ሓቅኻ
5: ዓይኖ ኣስከ ብርቂ ክስበሪ
4: ሎ ሰብ ባኸእ ዘበና
5: ሓቂ ኸ ወሮ ንምሾትስ ከመይ ኢና ክንኮ
4: ንምንታይ ኢኻ
5: እዝናተይ ናትኩም ጉዳዕ
4: ኣምላኻሎ
5: ወሱስ
4: በዚ ኣብለበል ዝዕስመና ኣላታ ኣቲ ኣቲ ንሳድያቲ ኣቲ ዕረት ዓይኑ ደግቲ ምስ መዳላ ክንዲ ዝጉጅም ትብልዕ ምስ ክሉቲ ሽሚሓዊ ክንዲዳ ክንዲ ዝጉጅ ንዳኣር ኣለካ ኢኻ ጣዕሲ ባሃሉ ዳ ኮኑ
6: ስማዕኒ ሽሞይ ኣባቦት እ በዕላ ኣቦይ ክፈለ ከብፅሕዋ
5: እዋ እንታይ ትሰብ እኽሊ እንቋዕ ኳ እቲ ቁርሱ ዝዓመፃ ሓሳብ ልቦ ሰምራይ ጠነሰ
6: ወይ ኣታ ሽሞይ እንታይ ገበረትካ ንሱ ብረስ ምድሪ ምህላው እናፅለአናስ ዘርኡ ድማ ንይበሎ
5: ንይበልዮ ምዝስ ሓንቲ መዓልቲ ፊተፊት ንገጥመላ ኣባሃበና ኸውን
6: ብጣዕሚ ስንዓይ እምባ ግበረለይ
5: ሃይ ዓይኖ መቸም መዓልቲ መዓልቲ ይኽ ላዕሊ ዓቕሙ ክዳሓስ ንስኽዳ ጓል እንዲኽ ካባና መን ሕለፍ ኢሎ
6: ዝሓን ንሱስ ኣብ ዓዲ ብዛዕባይ እንታይ ይዛረባ ኣሎ ከሰሚዒካ ዶ
4: ቃስ ባሃሉ ፅንሕ ሞ ሽማይ ዋ እህቲ እንተደ ንዑ ተልዮ ከድየልክ ሞ ከመይ ኢኻ ምስ ዓይኖዎም ክትብል እዮ
6: ኣይትዒት ንባይ ክቆልዓኺ ዋ ኣነ ንዓ ክንታሕተትኩ ክስ ንዑ ክተልዮ
4: ዝፈልጦ ዘይብለይ ድኣ እንታይ ክብል ደሊኺ
6: እዎ ኣይትዒት ንባይ ክቆልዓኺ ዋ ክተወድእና
5: ወድኸፈላኸ ታይቲ እቲ እንታ ዓይኖ
6: ሃይ በልንዕና ንመለስ በታ ዝመፀናይ ንመለስ ዋ ወለከ
5: ለለከዘይ ደቅስ

0: አላትኩም ዳ ኸፈላ ወለ አርኩ አደም ለዘ ቡባ ወለ እንዳይሉ አንዴ
1: ያላ
0: ይንተ አርኩ ዳንዲ ኸኸዲ ኸን
1: ንስኻ ሰዓርክ ዲኻ ዝበሃል
0: ወጣ ይተኸ ይታ ዳ ሓንዲኻ ታይተረኺቡዲ
1: እንታይ ከተሳይኑ
0: ዋ እሞዚ ንኸን ደፍእመለ
1: ብዛዕባ ዓይኖም እንታይ ትሰማዕ ኸይወረሎ
0: ዓይኖም
1: ዋዓይኖም
0: ዓይኖም እንታ ኮይና ደ

0: ናትራዳብ ምክታል ዝውዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶና ዚ ክንዛዝምና ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምርኸብና ክሳብ ሽዑ ከምትወትሱ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እሞ 12644 47 ናይ ስራሕ ተሌፎንና እዩ ክደውልልና ክንቅበለኩም ከደንግረኩም ድልዋት ኣለና ኣብ ፊት ፍያታ ሌሮ ኣብ ንቐፋውስ ትርከብ ካፌና ዘለና ምስ ሰኣላይ ተስፋኣሎም ካብ ተገቢስ ብምኳይና ናይ ዝመፅ ሰብ እውን ሰባት ይበለና
1: Gaba Manai

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
1: ወለል ወዲኮ ኩ ፈገርኩ ግሪደይኩ ብኣዳም ከማን ግሪደይኩ ትፋነዩን ትንሻኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

ኣብዝ ሓለፈ ክልተ ክፋላት መደብና ስነ ጥበብና ማለት ደርፍታት፣ ግጥምታት፣ ማስእ፣ ዜማታትና ንባዕዳዊ ወራርን መግዛእታትን ብፍላይ ድማ ንወራር ራእስታት ትግራይ ጣልያንን እንግሊዝን ከከም መልክዖምን ግብሮምን በቶም ወረርቲ ዝፍፀም ዝነበረ ግፍዕን ደርፍታትና ብኸመይ ገልፀኹም ዝነበረ ርኢና። ኣብ ናይ ሎም መደብና ድማ ኣብ ግዜ ሓምሳታትን ስሳታትን ዝነበረ ፖለቲካዊ ሃዋህው ሃገርና ስነ ጥበብና ብኸመይ ከም ዝገለፀኹም ርኢና። ሓምሳታት ኣብ ታሪክ ሃገርና ሓደ ፍሉይ መድረኽ እዩ። ኤርትራ ንዓሰርተ ዓመት ኣብ ትሕቲ ምምሕዳር እንግሊዝ ድሕምፅናሓ ድሌትን ትፅቢትን ህዝባ ናፅነት እኳ እንተነበረ እቲ ፍርዲ ግን በንጻሩ ካብ መግዛእቲ ናብ መግዛእቲ ኮይኑ ኣብቲ ግዜ እቲ ውድብ ሕቡራት ሃገራት ኣንጻር ህዝቢ ኤርትራ ዝወሰዶ ጉጉይ ስጉምቲ ድማ እዩ ን30 ዓመታት ዝተኻየደ መሪር ኩናት ዝሰዓበ

0: በዓል መን እንድጠለቡ
1: ኣብ 1952 ህዝቢ ኤርትራ ሙሉእ ናፅነት እናተፀበየን ከለዩ ብመልክዕ ፌደሬሽን ምስ ኢትዮጵያ ከም ዝቑረን ዝተገብረ እቲ ፌደሬሽን ድማ ካብ መጀመርትኡ ሙሉእ ስልጣን ንመንግስቲ ኢትዮጵያ ዝህብ ኮይኑ በብቕሩብ ንኤርትራ ምሕቃቕ ዝዓለመዩ ነይሩ። ካብ ፅባሕቲ ፌደሬሽን ዝፀደቐሉ ዕለት ድማ እቲ ጎበጣ ይጅምር። ነዚ መድረኽ እዚ ድማ ስነ ጥበበኛታትና ብግቡእ ገሊፆም ኣለዉ እሞ ናብኡ ክንሰግር።
2: ድሕራይ ኣቶ ጃብር ካብ ሓምሳታት ጀሚርካ ድሕሪኡ ናብስሳታት ኣብ ናይ ስነ ጥበብ ዓለም ተዋፊርካ ነርካ ብፍላይ ከ ኣብዚ ኣብ ማመሃል ድሓር ማታኣ ኣብቲ እዋን እቲ ዝነበረ እቲ ማሕበራት ናትኩም ደርፍታት ኹን እቲ ግጥምታት እቲ ኣብቲ እዋን እቲ ዝነበረ ፖለቲካዊ ሃዋህዋ ሃገርና ዝገልፅ ድርፍታት ነይርኩም ዶ? ከመይ ከመይ ዓይነት ድርፍታት እዩ እቲ እዋን ዝነበርከልዋን ዝድረሱ ነበረ ግለ ካብኡ እንታይ ክትከፍለና ትኽእል?
3: ወይ ነይሩ ከምዚ ናይ ሎሚ ኣይጠጥዓን ዳኣ እምበር ምስቲ እዋን እቲ ዝኸይድ ምስቲ እዋን እቲ ዓቕምና ዝፈቕዶ ንገብር ነርና። እቲ ዝግበር ነበረ ግን እቲ ሰብ ክሳብ ክንዲዚ ንቑሕ ሰብ ዘይነበረ ብዙሕ ኣብ ሰፈሩ ኣይወፅሐን። ካብ ሓምሳታት ማተዴ ምምሃል ነይሮም ግን ኣነ ዝያዳ ዝርከብኩሉ እቲ በዕለይ ከዘንትወሉን ከውርየሉን ዝኽእል ካብ 58 መጨረሻ 59 ኣብ መጨረሻ ናይ ማለት ቅድሚ 59 ፍፃሙ ምስ መምሃል እየ ነይረ ኣነ መጨረሻ ኣብ መወዳእታ መምሃል ዕረፈት ኮላ ወይ ድማ ከቋርቀቲ ኮላ ምስ መምሃል እየ ነይረ ኣነ። ኣብቲ እዋን እቲ ተወልደ ብርሃብ ዝተባሃለ ነይሩ ማንጁና ንብሎ ደራፍን እዩ ነይሩ ሙዚቀኛ ንሓርዊን ምሳን ኣብ ማታ ኣብ ንተሓዊሱ ዝነበረ እዩ። ብሓቂ ካብቶም ክኢላታት ዝነበሩ ብትዋንቲ ብግጥሚ ኮነ ብዜማ ንሱ እዩ ነይሩ ተወልደ ብርሃ። ምናልባሽ ቶም ቀዳሞ ቶም ዝፈልጥዎ እምበር እስኻትኩም መንእስያት ኣይርከብኩምሉን እሱ ግን ክሳብ እዋን ናፅነት ኣይፀንሐና ቀዲሙ ናይ ቅድሚ ናፅነት ሓደ 10 ዓመት ኣቢሉ እዩ ሞይቱ ተወልደ ብርሃ እዩ ዝበሃል ነይሩ። ስለዚ ምናልባሽ ካብትናቱ ሓደሓደ ክጠቅስ ይኽእል ደ ኣደይ ለምለም ሸኻ ብዙሕ ጨናፍራ ሓማሴን ስራየ ሰምህር ምሰከላ መታሕት ብምሉኣ ክሳብ ዶብከሰላ ብፃዓዱ ዘይተዓሸወዶ ሕጂ ብኣሞራ ናይ ቀደምቲ ዝብለኒ ኩሉ ዝሓለፈ ናይ ቱርኪ ናይ ጣልያን ኣሽሓ ዘንፀፈ ምእንቲ ሃገሮም ዓፅሞም ዝፈሰሰ ደሞም ክናዘዝዩ መሬት ምስ ሃፈፈ እሞ ኤርትራዊ መዓስ ተንበርኪኹ በቢ ዝመፅዎ ብትፍዓት መኪቱ መሊስዎም ግዲ ብረመፅ ደቢሱ ኒሑ ናይ ፈዘዘ መዓስ ክተኪዙ እንታይ ክመርሑኻ ንርእሶም ዝምርሑ ካብኦም የድሕነና ብኽፍኣ ዝሰብሑ ነዛ ባሕሪ ክብሉ ብዙሕ መልሓሶም ዝብልሉ ቃል ኪዳን ዘይዓግቶም ብማሓላ ዘጥሕሉ
2: ሩእወ
3: እዚኣ መጀመርያ ንሱ ከይረሳዕኹ ከለኹ ተወልደ ኣብርሃ ማንጁ ይበሃል። እሱ ግጥሚ ገይሩ ክደርፋ ከሎ መልእኽትና እታ እንታይ እዩ ዝብል ነይሩ መቸሰ ከምታ ግጥሚ ሰሚዕና ኣለና ኹና ዓደይ ለምለም ሸኻ ንኤርትራ ለምለም እያ ሓማሴን ሰራየ ኮሉ ግዛይ ዝሃለዋ ጨናፍር ብዙሕ ዘለዋ ክሳብ ዶብ ከሰላ ዝበፅሕ ማለት መኣዝና በቲ ፀዓዱ ዝገፅዎ ዝነበሩ ዘይተዓሸወት ሕጂ ዶ ብኣሞራ ይብል ኣሎ። እሱ እቲ ኣሞራ ግን መን እዩ? ተቆላቢ ወይ ድማ ኣምሓራ ክብል ማለት እዩ። ሕጂ ኣምሓራ ኢሉ ክዛርብ ዓቕሚ የብሉን። ኣብቲ ዋንቲ
2: እዚኣ
3: ኣነ ምስ መምሃል ከለኹ ካብ ተወልደ ኣብርሃ ዝወሰድኩዋ እያ። ምናልባሽ ግዜ እንተረኪበ ወይ ዓቕሚ እንተረኪበ ክደርፋ ኢ ኣፍቅደለ ኢለዮ ንብፃየ ሰብ ዝነበረ ዝሃበኒ ዋንት ምስ መምሃል ከሎ ቅድሚ ማታኣ ኣብ 59 መፈፀምታ 58 ምስም ዝጀመርኩ ኣነ ኣብቲ ዋንቲ ደረፋ። ሕጂ ኣነ ካብታ ኣብራ ዘገርመኒ ካብቲ ናይ ካልእ ብዙሓት ደጋግሞ እዮም እንታይ ክመርሑኻ ንርእሶም ዝምርሑ ካብኦም የድሕነና ብኽፍኣ ዝሰብሑ ነዛ ባሕሪ ክብሉ መልሓሶም ዝብልሉ ቃል ኪዳን ዘይዓግቶም ብማሓላ ዘጥሕሉ እዚኣታ ቁም ነገር ናይታ ደርፊ እያ። ስለዚ እዚ ማለት ምናልባሽ ሰሓትኩም ንኣሽትኹም ንሕና ውን ቅድሜና ዝነበሩ ከምዝዘንትውልና ንዝኾነ ራእሲ ንዝኾነ ደጀዝማቲ ባዕልና ኣሎና ካብ ሕስነት ባዕልና ንድሕነካ እንዳበሉ የእትዎ ምስ ኣተወጊን ኣብኣ ኮይኑ ትርፍ ነይሩ። እዚ ኩሉ ፀገም ከዓ ንምንታይ እዩ? ንመሬት ዘይኮነ እንታይ ባሕሪ እዩ?
4: ተማሃርቲ ኢና ነርና ኣነ ማለት እዩ 1956 ተማሃራ እያ ነረ። ግን ፍሉይ ዝበለ ተማሃራይ ጥራይ ኮይነ ዘይኮነ ምስ መምህራነይ ናይ ትያትር ማሕበር ልይዎም ብምትሕባር ምስ መምህራን ኣብቲ ናይ ሙዚቃ ዓለም ግርታት ድምፂ ደስ ስለ ዝብለኒ ድምፃ ክኸውን ጀሚረ ይምር ከለኹ ግን ብናይ ፖለቲካ ሃዋ ኮዮ ጀሚረ እሱ ከዓ ንምንታይ እንትልካኒ ዳርጋ ኣብ ምውፋር ናይ ሃገራዊ ናፅነት ዘኽይድ ዝነበረ ደርፍታት እዩ። ንኣብነት
2: ኣብ ቅድሚ ሕጂ ዘርሁ ምፃናስ እንታይ ነይሩ ሽዑ ኣብ ሃገርናስ ኣብ ምንታይ ነራት
4: እወ ሰብ ብረታዊ ቃልሲ ዘይኮነ ማሕበር ሸውዓተ ዝበሃል ማሕበራት ቆይሙ ብዙሓት ሰባት ትዋሳእ ሃገራዊ ናፅነት ከም ዘድልየካ ባይቶ ኤርትራ ከዓ ፌደሬሽን ስለዝነበረት ገለ ኣብ ፌደሬሽን ፀኒሓ ንናፅነታ ክትከይድ መታን ብዙሕ ሰብ ዘዕገርግረሉ ዝነበረ እዋናት
2: ሕጅብቲ እዋንቲ ኣብ ንግ ከምዝብልካ ሕጅብቲ እዋንቲ ድሮ ንሕሪ ኣብ ማሕበራ ጀማሚርኩም ርኩም ስ ካብኡ ጀሚርና ሕጂ ደርፍታት ወይ ግጥምታት ናይ ሽዑ እዋን ኣብቲ ዝክርዎ ናትኩትኣትኩም ናይ ስነ ፀብ ዓለም ስለዝነበርኩም ካብኡ እንዳዘከርና ምስቲ መድረክ ዝኸይድ እንተ ነይሩ ካብኡ እንዳምፃና ዘይ
4: ፅቡቅ ኣነ ከም መጀመርያ ግጥመይ ናይ ምድላው ኣብ መንጎ መመሓደርቲ ኣብ ግዜ ፌደሬሽን ዝነበሩ ሰባት ንሰቦም ስራሕእቱ ከምኡ ቦታ ሰብ ዘይብሉ ሰብ ቦታ ይረክብን እምታት ናይ ምብስጫው ነገር ገለገለ ስለዝነበረ ሓንቲ ግጥሚ ገጢመ ኣብቲ እዋንቲ ስራሕ ክሰርሕ ኢለ መደብ ኣይነበረንን ግን የሕዝነካ እዩ። ምክንያቱ ፀግዕ ሰብ ናብ ስራሕ ድኻ ግን ምጥፍኡ ትብል ኣርእስቲ ዘለዋ ድኻ ኮይነ ትብል ሓንቲ ግጥሚ ይገጥም ማለት እዩ።
2: ከመያትያስካብቲ ትሕዝቶኣን
4: እንታይ እያ ትብል ንሳ ምስለካ ድኻ ኮይነ ድኻ ኮይነ ዝብላዕ ዘይብሉ ምስክር ነይበቅዕ ስራሕ ስኢነ ኢሉስ ይበኪ ይነብዕ በዚ ሎሚ ግዜ ሓጋዝ ዘይብሉ መሰሉ ኣጥፍኡ ኣገዛ መዓሉ

0: ዝተዓሽ ግዜ ተመሊሽ ምፍናዊ ማለት እዩ ንፈር ሓደ ነገር ንግበር ከምዚ ማለት እዩ ሜሰጅ እዩ ዘመስ ጎበዛይ ተዓሹ ግዜ ተመሊሹ ብዛ ዝዕሹ ይጠፍእ መሊሱ ድኻ ኮይኑ ድኻ ኮይኑ ዝብላዕ ዘይብሉ ምስክር ናይ በቃዕ ስራሕ ስኢነ ኢሉ ይበኪ ነበር
1: ግዜማእስካጌርካእንታይዕዚብከምቲ
0: ዝበልኩካ ምድላው ሰብ ንኣብነት ፌደሬሽን ስለዝነበረ ሽዑ ኣብቲ ናይ ፌደሬሽን ዝነበሩ ኣባላት ሓደሓደ ድግዝማቲ ፊቶራር ንበሎም ገለገለ ኣዝማዶም ካብ ገጠር ድዩ ካብ ገለ ድዮም ፅካ ገለታት ስራሕ ምእታዊ ከምዚ ከምዚ ነይሩ ሓደሓደ ሰባት ከዓ ንኣብነት ከም ደቂ ወታደራት ገለታት ገለ ከዓ ጨንቆም ፈለጢኻ ደቂ ፖሊስያ ደቂ ገለ ደቂ ዱጓና ገለ ነይሮም ስራሕ ዘድልዮም ነቲ ስድራ ቤት ቦታን ማዕበልዎን ማለት ዕብት ገብርሉ ደመዝ ስድሮኦም ሒደት እዩ እቶም ካልኦት ሰባት ግና ደመዞም ልዕሊ ዝበለ ኮይኑ ስጋዕ 3 ቤት ቅርሺ ዝወስዱ ገለታት ፅቡቅ ናብራት ነብረሉ ስለነበርካ ተሰልቲ ሎም ይኮነን ብዙሕ ነገር ትገብረሉ ትኽእል ኣሸሓት በፂሑና ዳ ገዛውቲ ትገዛሉ ካልእ ስለነበረ ንሳቶም ናይ ሃፍቲ ደለቲ እዮም መስሉ ነሮም ንሱ ከዓ ዩ ፌደሬሽን ከውድቆ ዝኽኣለ ከብትሙ ከብሉ ክብሉ ቁርባት ሰባት እኳ ኤርትራን ኤርትራውያን ተወዱ እቶም መብዛሕትኦም ከምኡ ኮይኖም ነዚ ሃገር መቸም ኣካልእ ለውጡ ናብ ብረታዊ ቃልሲ ከምዝኣቱ ገይሮሞ

ብመጀመርያ ናይ ባሓቂ ኣነ ብዛዕባ ደርፊ ንድሕሪት ተመሊሰ ክዝክር እንከለኹ ሓደ ካብቲ ዘሐጉሰኒ ነገር እዩ። ኩሉ ደርፍታትና ምስ ፍቕሪ ሃገር ምስ መኸተ ሃገር ዝተኣሳሰር እዩ። ንኣሽቱ ከለና ንድሕሪት ተመሊሰ ሕጂ በብሓደ ክሪኦ ከለኹ እሞ ሕጂ እውን ነቲ ኩነታት እቲ ከመዛዝኖ ከለኹ ሓያል መቃለሲ እዩ ነይሩ። ንኣብነት ኣብቲ ዝርከብ ኩሉ ተምሃራ ዝነበር ኩሉ ኣብዚ ናይ 56 57 ዝነበረሉ እዋን እቲ ብብዝሒ ዝድረፍ ዝነበረ ኣብዚ ከባቢ እንዳ ኣውቶቡሳት ክንቕላ ከለዋ ኣብቲ እንዳሻሂ እቲ ግዜ እቲ እቲ መንእሰይ እንዳሻሂ እዩ ዝኣቱ ነይሩ። ካልእ ዝፈልጦ ነገር ኣይነበሮም። ሕጂ እቲ ዝሓየለ ደርፍታት ናይ ሽዑ ናይ በዓል ኣቶ ብርሃን ሰጊድ ነይሩ። ቅድሚኡ እውን ብዝተወደበ መልክዕ በዓል ማተደ ማለት ማሕበር ተዋስኦ ደቀባት ዝብል ነይሩ። ማመሃል ማሕበር መምሕያሽ ሃገራዊ ልምዲ ዝብል ነይሩ። ኣብዚ ናይዚ ግዜ እዚ ደርፊ ካብቲ ዝዝክሮ ንኣብነት ናይ ኣቶ ብርሃን ሰጊድ ኣሎ። ኣቶ ብርሃን ሰጊድ ሕጂ ሓቂ ኣበለኺ ክደልየኪ ንጌጋኻ ባዕልካ ኣርብ ሞ እዚ ሕጂ እንታይ እዩ ኣብቲ ጣዕሳ ዝመስል እዩ። ምክንያቱ ኤርትራን ኤርትራውያን ዝብል ቃል ስነሩ ገና እቲ ፌደሬሽን ከይፈረሰን ከሎ ገና ማሕበር ኣንድነት ኣብ ምንቅስቃስ ኣብ በጋሚንዶታት ኣዋፊርካ ዕግርግር ናይ ምፍጣር ዝነበረሉ ግዜ እዩ። ናይ ጣዕሳ ዝመስል ደርፍታት ነይሩ። ሓቂ ኣበየለኺ ክደልየኪ እናበለ ኣቶ ብርሃን ዝደፎ ነይሩ።

ሻበጊዕ ምስትኩላዕ ዕርክነት ድሕሪኡ ዝመፀ ምስ ኢትዮጵያ ናይ ምቁራን ዝመፀሉ እውን ዓሻበጊዕ ምስትኩላዕ ዕርክነት ሓቂ ሒዝካ ተትርከብ ናፅነት ዝብል ኣሎ። ግዜ ዋይ ግዜ ዝብል እውን ኣሎ ተኸታቲሉ ሓቂ ናበ

ክህልውሉ ኣይሰማይን ኩሉ የፍቅረኪ ኣይከማይን እጂ ፍቕሪ ፍቅሪ ክበሃል ከሎስ ፍቕሪ ምስ ወለድ ኣይኮነን ነይሩ ፍቕሪ ምስ ሃገር እዩ በከምዚ ኣጋላልፃ ምናልባት ናተይ ትንታነ ክኸውን ክእል ግን ናይቲ ግዜ እቲ ናይ ብዙሓት መንእሰያት ኣጠማምታ ዝነበረ እዩ እዚ ደርፍታት እዚ

0: ኧረ ብየኩ ካብቲ ዋንቲ ዘገጥመ ካልእ ኣለ
1: እወ ሓንቲ ድማ ብትግረ ዝገደፈለየ ኣሎ ፈረጅ ገብሬስ በዓል ኣይባባ መንሳዕ እዩ ፖሊስ ነይሩ ኣብዚ ፖሊስ ፎርስ ዝበሃል ነበሩ ሕጂ ስ ወታደር ስለ ዝነበረ እቲ ዝዕዘበ ነገር ዝሕብር ዘሎ እምበሮ ጦር መፃ በለው ኣስመራ ኣምሓራሁ ትግራይ እንዳኣትካተራ ኤርትራ ግልምለክ ይልቕፃራ ኣገሙዳ ልዓስከሩ ለብራቕ እጋራ ኣሉላቱ ኣብዕቦም ለፈጣይም ኣትጋዓራ መውላዶም ኢትንሰቡ ኣዘይክ ምን ኣማራ ለፈኮም ለቐዳም እተኣካኑ ሃላ ተብዓታይ ለሳልቦ ባርዋሓቱ እንዳሃላ ውዳዮም ክፉእቱ ምን ዘበን ኣዝሃራ ሰኔት ምኖም ለስአ በዲር እዩ ትፈጠራ እላ ስርጊት ምን ረቢ ለክላይ ኣብሑራ ሰምሃር ወከበሳ ሳሕል እትቁሮራ ጨዋሃ ኣክለና ወጥዑም ሸማላ መማኒታ ጉሩም ለዓቕሎም ሸግለላ ትርክመ ጸብረታ ወጥልያን ብዙሕ ኣፅዋራ ምንትሉ ይረቕበያ ረይም ልግባእ ወጃራ ከምን ሃይቦምታ ከምን ሃይቦምታ ሕላ ትህለየና እላ ስርጊት ምንወሳ ክዛሃል ይደየና ኣበች እትንሓልፍ ወድላ በቕላ እተለየና ነስርና ይትርፍ ኣኸራ ቐደማ ሞት መትለውህቱ ግልወጠኑ ለሻመማ ልስነው እታ ውልጠጥዖ ለሓርያም ፍሬና ይብል
2: እቲ ብድሌት ውድብ ሕብራት ሃገራት ጥራይ ክትግበር ዝተወሰነ ፌደሬሽን ክጥጃእን ከሎውን ንዓኣቶም ብዘርብሕ መገዲ ስለ ዝተሓንፀፀ እቲ ብፌደራላዊ ቅዋም ዝተመስረተ ባይቶ ኤርትራ እውን ኣብ ውሽጡ ክልተ ተሓሳስባታት ሒዙ ዝጓዓዝ ዝነበረ እዩ ገለ ክፋል ኣብ ረብሓ ጥራይ ዝተመርኮሶ ኮይኑ ነቲ ናይ ሃገር ጉዳይ ንጎኒ ዝገደፈ ክኸውን እንከሎ ገለ ክፋሉ ድማ ናይ ብሓቂ ኣብ ውሽጢ ኾንካ ንናፅነት ምቅላስ ዝብላ ተሓሳስባት ዝነበረ እዩ እዚ ኮይኑቲ ግን እቲ ዓብላለ ሓይሊ ዝነበሮ እቲ ብመንግስቲ ኢትዮጵያ ዝምወል ዝነበረ ንሓድነት ኢትዮጵያ ኤርትራን ዝሰርሕ ዝነበረ ሓይሊ እዩ ነዚ እከይ ውዲት እዚ ይኹን ነቶም ብረብሓ ጥራይ ዝተዓሻሸው ኣባላት ባይቶ ደርፍታት ናይ ናሕሰየሎምን ንተግባራቶም ዘንጸባርቕ ዜማታት ተደሪፉ እዩ

0: እንዳለው ምስለትካ እዚህ ባይቶ ኤርትራ ናይ ምውድዳር ናይ ዘድልዎም ሰባት ኣብቲ ምርጫ ክኣትዉ ዘድልዎም ሰባት ከዓ ክሰግዎም ገለ ጀሚሮ ኣምሓራ ማለት እዩ። እቶም ዘየድልዎም ሰባት ዝተፈልጠዩ ርሂፀበላ ዓዮም መጀመርያ ህዝቢ መሪፅዎም ሃገር መጠን ገለ ርሂፀበላዓትዮም ቅድሚ ሕጂ መዓርጋ ይነበሮም ገለ ይነበሮም ግን ካብ ጥንቲ ጀሚሮም ናይ ኤርትራ ናፅነት ዝስዕቡ ሰባት እዮም። እዞም ሰባት እዚኣቶም መን እዮም እንተልካኒ ከም ትቐድም ኢለየ ዝበልኩ ኣብታ ንእሽተ ዋህዮናተ ኣነ ዝፈልጣ ማለት እዩ ማለት ከም ተምሃራይ መጠን እቲ ከባቢ ነርቲ ግደፎት እዩ ንማዕረባዊ ቆላ ዝንቀሳቀስ ምንቅስቃስ ናይ ኤርትራ ብዳንካልያን ብባፅዕን ዝንቀሳቀስ ከምኡ ብካልኦት ኣውራጃታት ብሰራይ ገለ ዝንቀሳቀስ ገለታት ዝግደፎ ኣሽማቶም ኣሎ ኣነኳ ዝክሮ እንተዘይከኣልኩ ብዙሓት ሰባት እዮም ድሓረ መጨረሻ ክእከቡ ከለዉ ብዛዕባ እዚ ጉዳይ ዝክከቡ ከለዉ ቅድም ኢሎም ከማ ናብ ቴሌቭዥን እንተረኣየ ሩ 2-3 መዓልቲ ትገብር ብዛዕባ ናይ ወረዳ እዚ እንታይ ዝበሃል ናይ ዓዲ ቀይሕ ገለ ክግለፅ ከሎ ኣብኡ ዝነበሩ ኣሸያክን ገለን ተኣኪቦም ኣብ ዓዲ ቀይሕ ኣኼባ ገይሮም ኤርትራን ኤርትራን ከም ዝመርፁ ገለታት ብትሕምትሕማት ነይሩ ግን ኣኼባ ተገይሩ ገና ስጋ ሕጂ ሂወቶም ዘለዉ ሰባት ኣለዉ በቃ ክንደየ ደራዕ ዝረከቡ እዚ ከዓ ሓደ ክልተናትና ኣምሓራ እንተሓባቢሮም ዋጋ ከምዘ የውፅኡ ዝገበርዎም ሰባት ማለት እዩ ገሊኦም ብብስጭት ገሊኦም ብገለገለገለከዓ ብዚ ዓለም ዝተኣልዩ ሰባት ኣለዉ። እዚ ምስ ተረኣየ ከም ማዕዳ ሓንቲ ግጥሚ ገጥም ማለት እዩ እሳ ከዓ ሃገረ ኤርትራ ትሸዊት ለምለም ትብል ንዓኸ ዝጠልም ብሰማይ ዝጠለም ደስታ እውን ናይ ረክባ ንከሎ ናብ ዓለም ክኾን በዚ ሎሚ ባይቶ ክተኺልኪ ዝሓይሽ ክትመኽሪ ምእንቲ ደቂኺ ሃየ ትረስዕ እዮም ኣደይ ሓደራኺ ንስራሕ ዝደለየ ስርሑ ሃብ እዮ ንፍትሒ ዝደለየ ትዳልው እዮ ኣደይ ካብ ወለድክን መንገ ክትብ እዮም እንጀራ ዕዳጋ ብክብሪ ብዋጋ እንጀራ ገዛ ግን ሂወት ነብሲ ፀጋ ኣምላኽ ድሕንክ እምበር ካብ ወዳቕ ሓደጋ ሃገረይ ዝበለ ተዘኪሩ ነብር ሓወልቲ ገሪፉ ኣብ ገነት ይሰፍር። እዚ ባዕለይ ገጢመ ባዕለይ ንመጀመርያ ግዜ ኣብ ኣስመራ ደሪፈየ ማለት እዩ ምስ ምምሃል
1: እዚኣ ደርፊ ግን ብኣቶ ብርሃን ሰጊድ ሰሚዕና
0: ወ ኣቶ ብርሃን ሰጊድ ክስታ እዩ ኣቦና እዩ ኣብ ፖለቲካ ፅልዋ ዘለዎ ዓብ ሰብ እዩ እዚ ደርፊ እዚ ግን ኣብ ማሕበርና ከምኣብነት ከም ዝመስለ ፋይል ኣልዩ ሓር ፅቡቅ ዝበለ ስለዝኮነ ኣነ ስለዘይቀፀልኩ ከይደ ብስራሕ ዓለም ድዩ ገለ ድዩ ስድራ ቤተ ይውን ምናባሻ ኣይደለይዎን ዓለም እዚ ገለ ምስ ተረክበ ኣቶ ረፋይነ ተወልደ ናትና ፀሓፊ ዝነበረ ዕድል ማለት እዩ ዕድል ነቶም ትሪ ዝበለ ቃላት ስለዎ ዘለዎ ገለ ኣይክፍን እዩ ተባሂሉ ቀፂሉ ማለት እዩ እምበር እዚ ኩሉ ሰብ ዝፈልጦ ናተይ ጣሽሚ መምሃር በዓል መምህር ተስፋይ ተወልደ ዓል ኣፅብሃ ገብረ ክልቲኦም እዚኦም እቲኦም ኪታር ወቅዑ እቲኦም እቲ ከዓ ፋንፋም ወቅዕ ክልቲኦም የሰኒ ዩኒ ኣፈቀዶ ቤት ትምህርትታት እናኸድና ገለ ክትዋስኦ ትስራሕ ዝነበርና
1: ከመያስክብ ዜማ ዶ ምስማዕ ክናጂ

0: ኣብቲ እዋናት እቲ ማለት ብፍላይ ብግዜ ፌደሬሽን ኣቶ ብርሃን ሰጊድ በቢ እዋኑ ነዚ ደርፍታት እዚ ከቃልሕ እንከሎ ሓያል ስምዒት ንህዝቢ ኤርትራ የሕድረሉ ነይሩ። ከምኡ ውን ካልኦት ደረፍቲ እውን
1: ክኢላታት ከይሰገርና ኣብዚኣ መፃ ሕጂ ዚአን ደረፍታት ንኣብነት ዓደ ሸዊት ለምለም ዓደ ዓዲ ጀጋኑ ባዕሉ ጠለሙ እክሊእክሊ ጎበ ዝጠፍአ ንዓኻ ክደሊ ማእስ እዋን እየን ነረን ቁርባ እንታይ መልእኽቲ ነይርዎን ምር
0: መልእኽተን ካብቲ ደርፈን ክትርድኦ ትኽእል እዋናተን ልክዕ በየናይ ዓመተ ምህረት ከም ዝደረፈኒ እኳ ኣዝዩ እንተዘይ ተዘከረኒ ኣነ ብፍላይ ብ58 59 እየ ዝሰምዐን ዝነበርኩ ምስቲ ዝነበረኒ ንእስነት ነዚአን ከተኩረለን ብፍላይ ናይ ሃገር ደርፍታት ምዃንን ከተኩረለን ዘብቃዓኒ ድማ ኣብ ማሕበር 7 ምስታፈ እዩ። ኣብ ማሕበር 7 በቲ ዝነበረና ኣብቲ ዘይ እዋነቲ በብጉጅለ ኣብ 6-7 ተማቒልና ሙሉእ እዋንና ማለት ትርፊ ግዜና ከም ተምሃሮ ናይ 12 ክፍሊ ኣተኩሮ ናብ ማሕበር 7 ብዝነበረና እቶም ፖለቲካ ዝምህሩና ዝነበሩ ብዛዕባ ሃገርን ጉዙኣት ከም ምዃናን ንሕና ኢትዮጵያውያን ከምዘይኮንና ኤርትራውያን ከም ዝኾንና እገልፁልና ስለ ዝነበሩ እዚ ደርፍታት እዚ ንዓና ተደራቢ ሓገዝ ንሃገርካ ንምፍላጥ ኣብ ሃገርና ብዘይግቡእ ብዘይኣገባብ ትሕቲ መግዛእቲ ንኣቶ ከም ዘለና ዘረድእ ዓብዪ ሓገዝ ዓብዪ ሓጋዛይ ኮይኑና ከም መንእሰያት መጠን እዚ ደርፍታት ናይ ኣቶ ብርሃን ሰጊድ።
1: ስለዚ ፅልዋ ነይርዎ ኣብቲ ሃገራውነት ንምፍላጥ ወይ ሃገር ንምፍላጥ
0: ብጣዕሚ ንዓና ጥራይ ዘይኮነ ኣብቲ እዋነቲ ሬድዮ ጣብያ ወይ ቴሌቭዝዮን ወይ ገለ ነገር ኣይነበረን። ቴብዊን ንገዛእ ርእሱ ኣብ ኣዝዩ ውሑድ ቦታታት እዩ ዝርከብ ዝነበረ እቲ ቴብቲ ሪል ዓበይቲ ግሩንዲግ ዝበነት ቴብ ነይሩ ኣብ ውሑዳት እንዳሻሂታት እዩ ዝርከብ ዝነበረ ከም ንኣብነት እንዳሻሂ ኣህለን ውሳህለን፣ እንዳሻሂ ተስፋ ልደት፣ እንዳሻሂ ወዲ በለጠ ኣብዚታት እዩ እቲ ዝዝርጋሕ ነይሩ ዝደርፍታት። ኣብኡ መፂና ድማ ኢና ንሰምዖ ነርና። ኣብ ገዛውትና ክንሰምዖ ዕድል ኣይነበረናን፣ ምክንያቱ ቴባት ኣይነበረናን። ሕጂ ክንሰምዖን ከለና ኣዝዩ ይመስጠናን ይማርኸናን ነይሩ።

እቲ ዝዝርጋሕ ነይሩ ዝደርፍታት ኣብኡ መፂና ድማ ኢና ንሰምዖ ነርና። ኣብ ገዛውትና ክንሰምዖ ዕድል ኣይነበረናን፣ ምክንያቱ ቴባት ኣይነበረናን። ሕጂ ክንሰምዖን ከለና ኣዝዩ ይመስጠናን ይማርኸናን ነይሩ። ንዝትውን ነርና ድሕሪ ምስማዕና ነዚ ደርፍታት እዚ እቲ ሽግራት ነዚ

0: ኣብ ሕብረተሰብና ክነ መሓላልፎ ዓብይ ህያብ እዩ እሞ የቀኒየና ምስሪ ዜና ነዚ ዝገበርኩም ነዚ ወዲ ንጓትርና ከዓ ናይ ባሓቂ ከምቲ ዝገብሮ ዘለኹም ሓስቡኹም ካብ ካልእ ኹን እምበር
1: ኣራይ ሲስተር ዝፋን ካብዚ ናይ ቁፅሊ መፅሊ ምጥፍጣፍ ካልእ ኩሉ ሰምዒ ፀናሕኪ ካብኡ እስከ ትዕዝብ ትኽስኽ
2: ሓንቲ ዓዳ ነራትኒ ሕማማ ተነፂሩ ናይ ጥሙን ሽረሞ ምዃነ ተነፂሩ መድሓኒት ክትጅምር ምኽርን ማዓዳን ሂበ ምስ ሰደትኳ ንገዛ ሓራይላትኒ ድሕሪ ትጠፍእ ኣነ ደጋጊመ ይደውለላ ሓንሳብ ማጨሎት ኣለኹ ሓንሳብ መርዓ ኣለኒ ሓንሳብ ገሸ ኣለኹ እንዳበለት ክትመፅእ ኣይከኣለትን ድሕሪኡ ኣነት ምደዋል ኣቋሪፀ ዮ ድሕሪ ነዊሕ ግዜ ጓላ ትመፀኒ እንዳ ብኸት ጓላ ትመፀኒ ጓላ ትመፀኒ ማማ ሕመቓላ ጡባ ቆሲሉ ካብኡ ሓሳኻ ወፅ ኣለዉ ሕማቕ ጨና ኣለዉ ትብለኒ እሞ ንሕክምና ኣምፅያ ምስ በልኳ ኣብያትኒ ትብለኒ ድሓን ለምንያ ሰባት ጌርኪ የብላ ኣምፅያታ ልክዕ ሰዓት ሓደ ቀትሪ ሒዛታ ትመፅእ እታ ፅብቕቲ ፅቡት ቆመና ዝነበራ ዝምውተ ስጋ ተሰኪማ ከምዚ ኢላ ተጎቢጣ ትመፀኒ ኩሉ ቅርፂ ኣካላታ ተቐይሩ ተጎቢጣ ትመፀኒ ልክዕ ቆስላ ከፊተ ምስ ረእኽዎ ከክንዲ ዝድኾኑ ሓሳኹ

0: ካብቲ ጡባ ጥብጥብጥብጥብ ልብ ነይሮም ማለት እዩ። ድሕሪኡ ናብ ሕክምና ወሰይደ ኣደቂሶም ቁስላ ኣፅርዮም ንገዛእ ሰድዋ ገዛእ ሰይዱ ድማ ድሕሪኣ ናይ ቀሰምኩን ንጓላይ ድውለላ ሕማቕ ኣላ ዓይና ክትከፍቶ ኣይከኣለትን ክትበልዕ ክሰቲ ኣይከኣለትን ምስ በለትኒ ንገዛ ከይዳኒ ገዛእ ከይደያ ገዛእ ምስ ከድክዋ እስከ ዓይኒ ክኽፈት እዮ እንታይ ክኾን ክምሰልክዋ ክትዛረበኒ ኣይከኣለትን። ድሕሪኡ ቀሲ ኢለ እስከ ክፈት እዮ እንታይ ክኾን ክምሰልክዋ ኖኖ በዛ ዓይነይ ሓሳኻ መፅኑ ኣለዉ ኣብዚ ጎረረይ ሓሳኻ ፈለክለኽብለው እቲ ኣብ ጡባ ዝረኣየቶ ጭንቀት ገይርላ ወላ ኣብዚ ርእሰይ ሓሳኻ ፈለክለኽብሉን ኣለዉ ትብለኒ ኖኖ ከምዚ እንዳበለት እያ ትዛረበኒ ነብሳ እንዳደረዘት እያ ትዛረበኒ ኖኖ ሓሳኻ የብልክን ሓሳኻ ኣፅሪናየ ኢና ሕጂ ሓሳኻ የብልክን ራእይ ሒዘክ ኣለኹ ሓሳኻ ዘይብልኪ የብላ ሞ ኖኖ ድሓን ሲስተር የቐኒየለይ ደጋጊምኪ መድሃኒት ክጀምር ደጋጊም ክደዊኢልክለይኺ ኣነ ግን ብሰባት ተደናጊረ ንነብሰይ ባዕለይ ፈሪደያ ንበይና ኣይኮንኩን ተሳቂ ደቀይ ሓዳረይ ስድራይ ጎራብተይ ንኩሉ ሰብ ኣሳቂ እዮ ንነብሰይ ግን ባዕለይ ፈሪደያ ከምዚ ኣነ ዝገበርክዎ ጌጋ ከይድገም ብጃኺ ዓውልክ የእዊ ዝሰምዕ ሰብ ተረኺብኪ እዚ ኣነ ዝገበርኩ ጌጋ ክድገም የብሉን ትብለኒ ደሓናጆኺ ሕጂ ተዝሓለፈ ርስዕ እዮ ተዝሓለፈ ውሕጂ ውሰዶ ርስዕ እዮ ሕጂ ግን ሓድሽ ሂወት ጀምሪ ሓሳኻ የብልክን ፀርዮም እዮም ሕጂ ኣብሃብልየ ስከ ምልሓስካ ክርአኪ ክትበልዕ ክሰት ይለኪ ዓይነኩዋ ሕብልዮ ኖ ክዛረብ ከለኹማ ናብ ዝፈለክለ ክብሉን ኣለዉ እያ ትብለኒ ነይራ ሓቂ ያ ልክዕ ከክንዲ ዝኾነ ሓሳኻ እዮም ካብቲ ጡባ ዝወፅ ነይሮም ድሓን ሕጂ ሓድሽ ሂወት ጀምሪ ሓሳኻ የለን ኖ ሕጂ ድሓን ኣነ ወዲእ እየ ትብለኒ እዚ ኣነ ዝተጋግኾ ጌጋ ዝኾነ ሰብ ክህጋገን ዓውልክ የእውይ ኢላትኒ ብጣዕሚ እየ ሰንቢደ ብጣዕሚ ኩሉ ግዜ እያ ትረኣየኒ ከምኡ ዝገበረ ሰብ ክሪኦ ከለኹ ብጣዕሚ ዘስካዕ ክክቆስለዩ ነይርዋ ኣብ ገዛ ዓቢጣቶ ሕክምና ብእዋን መፅአት ትኸውን ኣብ ከምዚ ደረጃ ይበፅሐትን ሕጂ ንኩልሃና እንታይ ዝብል ኣነ ዝሰምዕ እዝኒ ዘመዛዝን ኣእምሮ ኣምላኽ ይሃበና እቲ ዝሕው ዝመስለና ዝነበረ መድሃኒት ኣይሕውን እዩ ኣሳቂ ዝቕትል ከምቲ ዝበለቶ በይንኻ ይኮንካ ንትሳቀ ስድራ ቤትካ ደቅኻ ጓላ ስካብ ሕጃ ክረኸላ እቲ ስምባደ ናይ ኣዲኣ ኣብ ጓላ ተደጊሙ በቃ ሕጂ እንታይ ዝብል እዚ ባህላዊ ሕክምና ካብ ጥቕሙ ጉድኣቱ ስለ ዝበዝሕ ህዝብና ክነቅሕ ኣለዎ ይብል የቐኒለይ ንዛለቦ ባዚኣ ከዓ ከመሓላልፋ ስለዝነበረትሳቂኒ ስለዝነበረት ኣብፂሐይ ኣለኹ ሞ ኩሉ ሕብረተሰብ ናክሰምዓና ተስፋ ገብር ኩላትክና ዴታተይን ኣሕዋተይን ተባህላዊ ሕክምና ግዜኡ የብቀ ዝብል የቐኒለይ
1: መወዳእቱ ታደ
0: ታደ ተዳኺማ ኣብ ገዛ ኣላ በቃ ማለት እዩ እቲ ሕክምና ክትመፅእ ይከኣለት ዓብያት ንዕነ ደጋጊሚ ከይደለሚነ የቐኒለይ ሲስተር ኣነ ከምዚ ኢላ ከይዳ ኣይክእኒ ኢላ
1: ሕራይ እቲ ኣብ ደገ ብዶላር ክንደይ ከም ዝኸፈለ ክዕለና ፀኒሑ ዝሓውና ኣብ ዝቆፅለ መፅሊ ከዓ ክንደይ ከም ዝኽፍልዎ ርኢና ናይ ሕክምና መንሽሮ ኣዝዩ ከቢድ እዩ መድሃኒት ክትሽምቶ እውን ዝከኣል ኣይኮነን ክትሕከሞ ኣዝዩ ከቢድ እዩ ኣብ ደገ ክትሰምዖ እስከ ብሃገርና ኸ ብኸመይ ይሕከሙ
2: ሕራይ እቲ ሕክምና ንድሕር መፅና ብቲ ሕክምና ማለት እዩ ቲ ወፃኢታቱ ወይ ከዓ ቀረቡ ንድሕር መፂና እቲ ሚኒስትሪ ጥዕና የቕርብ እዩ ንመብዛሕትኡ መድሃኒት የቕርብ እዩ ሙሉእ ሚእቲ ካብ ሚእቲ ንብል ኢልና ሓደሓደ ግዜ ዝጎድል ነገር ኣሎ ግዝኡ ካብ ደገምፅ እውን ንብሎም ኢና ሽዑኦም ከዓ ዝፈልጥዎ እቲ ዋጋ ክንደይ ምዃኑ ክሳብ ክንደይ ብነፃ ሕከሙ ነሮም ዝፈልጥዎ ሽዑኦም እንተዘይኮነ መብዛሕትኡ እቲ መድሃኒት ቀረብ ኣሎ ይቐርብ እዩ እዚ መድሃኒት ከዓ ብቐሊሉ ስለ ዝወሃቡ ሕሱር ወይ ከዓ ከምዚ ፐንስሊን ንወስዶ መስሎም ይኸውን ንመብዛሕትኦም ግን ኣዝዩ ክቡር እዩ እቲ መድሃኒት ናይ መንሽሮ ብዓለም ደረጃ ክቡር እዩ መብዛሕትአን ሳልሳይ ዓለም ወይ ብረድኤት ክረኽብኦ እንተዘይኮይነን ብዓለም ኣውፂኦም ሕሙማት ክሕከምዎ ኣይክእሉን እዮም ክሕከሙ እንተኮይኖም ከዓ ኣብ ባንኪ ገንዘብ እንተለዎም ፅቡቅ እንተዘይብሎም ገንዘቦም መኪንኦም ገዝኦም መኪንኦም ሸይጦም እዮም ዝሕከሙ። ኣነ ኣብቲ ዝተምሃርኩሉ ቦታ ነይሮም ክውፅዎ ከሎ እቲ ገንዘብ ካበይ ምፅኦሞ ክንግርካ ከሎ ብጣዕሚ እዩ ዝገርመካ። ስለዚ ናሕና ቀረብ ዘሎ ብጣዕሚ ክምስገን ዘለዎ ነገር እዩ። እቲ ሚኒስትሪ ጥዕና ዘቕርበልና ዘሎ ስብቐሊሉ ክንሪኦ የብልናን። እዚ ክብል ከለኹ ግን እቲ ሕሙም ክሳራ የብሉን ወይ ከዓ ወፃኢታት የብሉን ማለት ኣይኮንኩን። ወርሓዊ መርመራ መድሃኒት ንክወስድ ዝገብሮ ላባራተር ኣሎ። ካብ ዓዱ ክመፅእ ከሎ ዝኸፍሎ ናይ ትራንስፖርት ኣሎ፣ ኣብ ሆቴል ዝሓድረ ኣሎ፣ ቀለብሎ። እዚ ኩሉ እቲኻ ዝኣክል ወፃኢታት ኣለዎ። እቲ መድሃኒት እኳ ነፃ እንተኾነ እቲ ካሊእ ግን ንዕኡ ነቲ መስሊ መነባብረና ዝኣክል ወፃኢት ወይ ከዓ ነቲ ስድራ ዘዳኽሞ ወፃኢታት ኣለዎ። ንሽዱሽተ ወርሒ ዝኸውን ካብ መገሻ እንዳመፃ ካብ ትራንስፖርት ኣብዚ እንዳሓደርካ ኣብ ሆቴል እንዳበላዕካ እሞ ከዓ ንላባራቶሪ እንዳኸፈልካ ወፃኢታቱ ብዙሕ እዩ። እዚ ግን እቲ መድሃኒት ዝውሰኮ ከንታይ ምኾነ እቲ መድሃኒት ሕጂ ብነፃ እዩ ዝወሃብ ኩሉ ማለት ኣይኮነን። ከም ዝበልክዎ ግን ሓድሓደ ግዝኡ ካብ ደገ ምፅኡ ክውዳእና ከሎ ማለት እዩ ኣምፅእ ክንብሎም ከለና ሽዑ ፈልጥዎ ክሳብ ክንደየ ሸሓት ካብ ዱባይ ካብ ቱርኪ ካብ ኢትዮጵያ ክመፅእ ከሎ ክሳብ ክንደይ ክቡር ምዃኑ ሽዑዮም ዝፈልጥዎ። ግን ንመብዛሕትኦም ንገልፀሎም ኢና እቲ መድሃኒት ብሚኒስትሪ ጥዕና ዝቐርብ ክቡር እዩ ክንጥቀመሉ ኣለና
1: እምበር ብነፃ ሕክምና
2: እወ እቲ ናይቲ መድሃኒት ዝኸፍሎ ሕሙም ዝኸፍሎ ንመድሃኒት ኢሉ ዝኸፍሎ የለን። ኣብዚ ናና ኪሞቴራፒ ዝበሃል ኣብታ ናና ሰንተር ዝኸፍሎ የለን። ዝኸፍሎ እንታይ ኮይኑ ኪድ ላባራቶሪ ግበር ክንብሎ ከለና ዘውፅኦሎ 2301 እዋን ከውፅእ ክእል እዩ። ነቲ መድሃኒት ዝወስዶ ዘሎ ተበፅቢፃ ትወሃቦ መድሃኒት ግን ክብርቲ እያ ግን ነፃ እያ።
1: ካብዚ ዝዓቢ ፀጋ ካብዚ ዝዓቢ ፅቡቅ ዕድል የለን
2: የለን እና ንመፃኢ ምናልባት ከምዚ ክንጉስጉስ ከለና ሕጂታ ዘለሃና ቦታ ፅብብ ዝበለት ንእስ ዝበለት እያ። ንመፃኢ ግን ዓብዪ ህንፃ ስራሕ ኣሎ። ምስ እውን እቲ ሓደ ክልተ ጎዲሉ ንብሎ ዘለና እውን እማላእ ኸውን ግን ካብ ኣብ ፍቐዶ ሸጓሽጉዲ ገለ እንዳኸድካ ግዜኻ ምሕላፍ ኣብቲ ሕክምና መፂኻ ምኽሪ ንባዕሉ እውን ምኽሪ ንባዕሉ እቲ ምኽሪ ዝወሃበካ ብሞያዊ ምኽሪ ዝወሃበካ እውን ሓጋዚ እዩ። ኣበይ ከም ትሕከብ እንታይ እያ ተሕማምካ መጀመርያ ክንፅር ኣለዎ ንዝኾነ ብኣካላትና ጥረ ዝረኣና እዛ ሕጂ ሰሎሙን ኩላ ዝፀንሐ ሲ ኣብ ቅልፅማ ዝኾነ ጥረ ነራታ ንዓ ክትብል ክንዲዚ ኣሸሓት ከፍ ኢላ እሞ ከዓ ከምዘይተንቀሳቀስ ከማን ገይራታ እዛ ጥረ እዚኣ ግን ብርግፅ ኣነ ሕጂ ካንሰር ኣይኮነትን እየ ዝብል ካንሰር ኣይኮነትን ጥረ ሪኣ ና ጥረ ግን ከምኡ ገይራታ። ስለዚ እዚ 95 ሚእታዊት ተባዕታ እዩ ኣይፋረን እዩ ኣይጓዳእን እዩ ካብ በልና ስለምንታይ ኢና ነዚ ኮሚስታት ኣካልና ክነጉድል ገንዘብና ክነጥፍእ ኣብ ፍቐዶ ክስታይ ኮለል ንብል። ስለዚ ኣብ ሕክምና መፂና ንመኸር ብሓኪም እቲ ሓኪም ከዓ ምናልባት ሓደሓደ ከዓ እንታይ ይብሉ ሓኻይም ከይፈልጥዋን እዮም ከዓ ይብሉ ዝበሃል ኣሎ ንድሕ ንሰምዕ ንሕና ሓኻይም ኣይፈልጥዋን ኣይኮን ሓደ ሓኪም ከይኮን ናለካ ዝብለካ እቲ ሓኪም ምስ ረኣየካ እንታይ ይገብር ናብ ደም ምርመራ ሰደካ ናብ ኮምፒተር ዘለዎ ኣልትራሳውንድ ሰደካ ኤክስሬይ ግበር ይብለካ ሃገራዊ ላባራቶሪ ሰደቂ ክንደይ ሓኻይም ንሪኦ ከለዉ ኣርባዕተ ሓኻይም ናይ ኣርባዕተ ፍልጠት እቲ ሓደ ሓኪም ነግረካ ግን ናይ ኣርባዕተ እኩብ ነገር እዩ። ስለዚ እዞም ኩሎም ክንደይ ዓመት ዝተምሃሩ እሞ ናይ ብዙሓት ሰባት ስራሕ ከመይ ገርኩም ኣይፈልጥዋ ትብል እሞ ሓደ ኩርናዕ ዘሎ ሰብ ደኣ ይፍለጣ ነዛ ሕማም እዚኣ። ስለዚ እቲ ሕብረተሰብና ክልወጥ ኣለዎ።
3: እዚ ዝበሃል ዘሎ ብምሉኡ ብወገናያነ ውሽጢ ኣትየ ክፍርፍር ኣብ ጀመርኩ ኣብ ዝጎስጎስ ኩሉ ቀልጢፉ ናብ ሕክምና ከይድ ክኽእል ከም ዘለዎ ዝኾነ ሰብ ብዛዕባ እዚ ሕማም እዚ ምልክታት ዘለዎ ምስ ጀመርኩ ዋላ እቶም ውልቀ ሰብ ዝሓመሙ ከይተረፉ ብኢንዳይረክት ፎርማልኒ ኢንፎርማልኒ ኢንፎርሜሽን ጌርና ኣብ ዝኾት ኩሉ ብውልቀ ሰብ ተሓከምኪ ቲ ሕክምና ኢልካዮ ናይ ምንሽሮ ኣብ ኤርትራ ኣይሕከምን ኔቨር ኣይሕከምን እዩ። ምዚ ዶክተር ዘካርያስ ክገልፆ ፀንሐ ብምሉኡ ዘረባ ኸይኑ ዋሕኩ እንታይ ደኣ ስድራ ቤታዊ ሓገዝ ንዋታውን ሞራላውን ኩሉ ንጥፈታትን ዘይተሳታፍነት ናይ ሕማም ምንሽሮ ውልቂ ሓኪምካ ክሕከም ኣይክእልን እዩ ፍፁም ኣይክእልን እዩ። ስለዚ ክሕከም እንተ ደኣ ኮይኑ ስድራ ቤታዊ ሞራላውን ንዋታውን ገንዘባውን ኣካላውን ሓንጊርካዮ ናይ ምኻድ ኣገባብ እንተዘይ ትወሲኽዎ ብፍላይ ብፍላይ ከዓ ካብ ቀዳምነት ቀዳምነታት ኣዴታ ነደሲ ደቀይ ገዲፎሞ ከመይ ገይረ ክኸይድ፣ ሓዳረይ ገዲፎሞ ከመይ ገይረ ክኸይድ፣ ገንዘብ መን እሞ ክሕግዘኒ፣ ሓዳረይ ከመ እንታይ ክኾኑ ዝብል ቻለንጅ ስለ ዝጓነፍ እሞ ከዓ ምስቲ ማሕበረ ቁጠባዊ ኣቋወማ ናህና ብኣንጻሩ ከዓኒ ምስቲ ዕቤት ናይ ሚኒስትሪ ጥዕና ናይ ፀጋ ዝቕርቦ ዘሎኒ ፀጋታት ናይ ጉልበት ናይ ኮሌጃት ኣፍርዩ ከዓ ንጥዕና ቀዳምነታት ሂቡ ካብ ዝገብሮ ዘሎ ናፃ ሕክምና ንያበርክቶኒ ሕብረተሰብና ካብቲ ስድራ ቤት ወፂኡ ምስቲ ኮሚኒቲ ምስቲ ጎረቤትን እንዳተረዳድአ ካብ ደድሞቱ ኣብ መቓብር ጥራሕ ምብፃሕ ቅድሚ ምማቶም ነቶም ቆልዑ ዝኽትምና ካልእ ፀገም ከይፍጠር ብተኽለ መጠን ዝኽትምና ከይፍጠር ዝኽትምና ከይበዝሕ ናብ ሕክምና ክመፅሉ ዝኽእሉ መንገዲ ናይ ምግባር እቲ ዝዓበየ ፀጋ ዝተሓረሙ ዘይፈለጥዎ ሰባት ኣለዉ፣ ናይ ብሓቂ ዘይፈለጥዎ ሰባት ኣለዉ። ነዚ ከነፍልጥ ከዓ ምስሪ ዜናኒ እዞም ማሕበርና ከዓኒ እምነት ኣለኒ ኣነ 100% እምነት ስለ ዘለኒ ንክጉስግስሉ ዝኽእሉ ደረጃ ናይ ምግባር ኣገባብ ምትብባዕን ምሕጋዝን ዘድልዩ ከም ዝኾነ ሓደ ካብቲ ዓብዪ ቻለንጂ እዚ ስለ ዝኾነ ኣብዚ ተሓባቢርኩም ንጥፈታት ከተካይዱልና ምስሊና ሓያል ዝኾነ ለቦዋ ይሕልፍ ማለት እዩ።
1: እዛ መደብ እዚኣ ኣዝያ ጎስጓሲት ስለ ዝኾነት ሓንሳእ ተፈንያ ስቕ ትብል ኣይኮነትን። ብቐፃሊ ክንደጋግማ ኢና ሓሓሊፍና። ምክንያቱስ ናይ ጡብ ካንሰር ሽገራ ኣለዋ። ኣብ ቆፅሊ መፅሊ ሞክዕማዓት ገንዘብ ኣውፅአን ሳዕብኑ ጉድኣቱ ዝዓቢ ካብ ጥቕሙ ኣብ ሕክምና መፅን ክርዳኣ ዝሓሸ እሞ ብነፃ ሕክምና ቀሊል ኣይኮነን። ስለዚ እዚኣ ሓንሳእ ፈኒና ስቑ ንብላ ኣይኮናን። ብዛዕባ ምጉስጓስ ኣጅኹም ክንጉስጉሰላ ኢና።
0: ብመጀመርታ ሽሚ ዓፍያ ስዒድ ይበሃል። ሆስፒታል ኦሮታ ኣብ ክፍሊ መጥባሕቲ ይሰርሕ ነይረ። ሕጂ ካብቲ ዝረኣኽዎ ተመክሮታት ናይ እዚ ባህላዊ እንታይ ድበሃል ምጥፍጣፍ ጥራሕ ኣይኮነን። እቲ ልክዕ ነቲ ሰብ ናፓል ኣብ ነፍሱ ከምዝፍሰስካሉ እዩ ዝኸውን። ነቲ ስጋን ነቲ እንታይ ድበሃልን ሒዝዎ ምስ ከደ ክሳዕ ውሽጢ ሳናብኦም ጋህ ኣቢሉ በቲ ዝተገብረ እንታይ ድበሃል በቲ ተጠፍጠፈ ሽግር ክሳዕ ንሳናቡእ ተንኪፉ ኣብ ሳንቡእ ደየ ኣሎ ከሎ ሕማማ ብላዕሊ ከሎ ቦንቂሩ እሱ ኣትዩ ዝቐትሎም ሰባት ኣሎ። ስለዚ እቲ ምጥፍጣፍሲ ብቐሊል ክንሪኦ የብልና። ቃንዛ ጥራሕ ባዚ እንታይ ድበሃል ምባል ደይኮነ ጥራሕሲ እቲ ዘሎ ቃንዛ ብድሕሪኡ ክተሕዮ ዘይትኽእል ቁስሊ ሒዙ እዩ ዝነብር። ስለዚ ህዝብናት ብዝለዓለ ክፈልጦ ዘለዎ እቲ ስቅያት እቲ ሞቱ ዘይተርፍ ንድሕር ኮይኑ ከማን ኣትሊስቲ እታ መድሃኒትካ ወሲድካ እታ ተእለየልካ ቦታ ክትኣሊ እዩ ዝሓሸ። ስለዚ ይቕኒየለይ
4: ኣነ እኳ ተሓካሚት ኣይኮንኩን። ለምለም ዓንዳ ሃይማኖት ትበሃል ለትስ ምሕረት ኣብያ ተሓካሚ ግን ኣላይታ ኣነ ብመጀመርያ ንዖም ከመስግን ይፈቱ። እሳ ከዓ ኣብዛ የማኒቲ ጡባ 10 ዓመት ገይራ ጥረ ነይራ ገሸ ነይረ ምስ መፅኹ ብሳልስተይ ኣቲ ለምለም ኣነስ እምበር እዛ ጡበይ ኣፍሪሓትኒላ ከምዚኣ ኮይነ ንዕባ ውሰትኒ ንጎዳይፍ እያ ትብለኒ ወይ ኣነስ ናተይ ከይከኣልኩስ ናትክኢለ ተኳናት ኢና ንጎዳይፍ ወስዳ ንስኻ ከምዚኣ ግን ርኢ ርኢ ኣቢሉ እዚኣ ጥረያ ሕክምና ይብለና በለ ንመለስ ኢልና ምስ ከድና ዓዳ ቤተ ከዓ እምበር ይፍውስ ኢሎ ሞ ምስ በለትና ኣብኣይ ይእለ ኣብኣ ምስ ተኣለኹ ንስኻ ርኢ ርኢ ኣቢሉ ኣብ ተስፋይ ፀኒሕና ኢና ምስ በልናያ እምበር ንዕዳጋ ሓሙስ ይብለና ዕዳጋ ሓሙስ ምስ ከድና ሓደ ዶክተር ኣቃ ፀኒሑ ርኢርኢ ኣቢሉ ስኻ ሪፈር ኢሉን ንውረታ ሰደና ውረታ ምስ ሰደደና ተመርፊ ኦጊኦም ጥራያ ኢሉ ኣብ ሓደ ሓኪም 25 ኣብኣ ከይዲላትንስ ኣብኣ ምስ ከድና ከዓ እስ ከዓ ናተይ ወሲደ መርመራ ዝገብር ኢሉ ጠቢሑ ምስ ወሰደላ ናብ ዶክተር ሓሮጉ ይሰደና። ዶክተር ሓሮጉ ሕጂ ክስደት ከም ዘለዋ እያ ትብላ መጥባሕቲ ፍፁም ኣይገብርን እያ ትብል ምስ ከደት ኣብ ዓዲ ከምዚ ከምዚ ምስ በል መጥባሕቲ ትበሃል ከይ ትገብሪ ካራይ ትፈቱን እያ ከምዚ ትገብርን የብሎ ብድኾነ ግን ተመሊሰ ንዓ ከምዚ ኢላ ፈሪሓ ኣላ ሞ ገለ ብኸኒና ትሓቅቕ ወይ ከምዚ ተኾነት። ምክንያቱስ ምእማን ኣብያት እኒኣ ገለብላ
1: ሕረ ኣብ ዶክተር ሓረጉ ምስከትካ ሕጂ እንታይ ላሕኪ
4: ዶክተር ሓረጉ ግድን ክትከይድ ኣለዋ ምስ በለታ ተኣብየኒ ኣብ ደገ ምስ ወፃና እሞ ኣብ ሕቆክ ናብ ርእስ ክንደይባ ኣይትኽእል እያ ኒኸ እያ ትብለክ ዘላ ክትርመሲ ይሕሸኪ ኣነ እዛ ጓልኪ መን ኣልዕለኪ ኣነ ንባዕለይ ጥዕና የብለይ ንሳያ ተልዕለኒ ማለት እዩ መሓራይ በሊላ ምስኣተወት ዓራት ተፀበያ ኢለና ዓራት ምስ ሃቡና ረቡዕ ጌራታ ስጋዕ ቀዳምካ ይረኣየታ ትፀንሕ ካብ ሓኪሞማ እንዳኮዱስ ከይረኣየታ ትፀንሕ ቀዳም በይኑ ኮይኑ ሓደ ሓኪም ኣቑሑት ከምፅ ኢልፍ ትገፁ ምስከዘ ንዓየውፅኦምን እዮም ርኢተብላ ድየላ ምፅእ ምስ በልኩ ኣቲ እየ በልኳ እታ ጥበይ ዳ ኩላ ድዮም ወሲዶማ እንታይ ደኣ ክገብርዋ ነይርዎም ማለት ኪ ኣነ ደኣ ንዓ ጠብ ሕምነታ ጥረ ደውፅዋ መሲልኒ እምበር ዕድመ ይልክዕ ብትክስያን ተመላለሳት ብጎደለይ ክኸይድ ክትሓዊ እኳ ኸ ሕጂ ክትሓዊ ኺ እዚኣስ እንታይ እዩ እይ በቃ ከምዚ የለና ጨንቕ ተብለኒ ሓፍታ ኣላተ ጎዳይፍ ንዓ ድውል ኣቢለ ንበይነይ ክጭነቕ ኣነ ንዕቅል ጥፍቲ ኸፈልኩ ከፊል ክባዕለይ ክኽፍለ የብላ ትመፅእ እንታይ ኮንክ ትብላ ጎዲለ እቲሓደ ጥበይ ድየላ ጎዲለ እንታይ ኮንክ ትጎድሊ ክዳን እግሪ ክድ ይጎዲልኪ ብከምዚኣ መቸም ሓውያ ቁስሊ ድበሃላ ይረኣናን ሓቂ ትሓይሽ ደም ድበሃላ ይረኣናን ኣብ 8 መዓልትና ንወፅእ ሽዕው ትድበፅሕ ድመፅእ ካራ ኪርክስ ገለ ይብላ መቸም ዝኾነ ዘረባታት ትሰማዕ ንሕና ብእምነት ኣቲና ኣለና ንፉዓት እዮም ሓካይምና ኣጆኹ እናበሉ ክገልን ድሓር ኣብ በዓል ዶክተር ዘካርያስ ንመፅእ መድሃኒት ወዲእና ስለ ዘለና ሕጂ ክንእዝዘልኩ ሞ ክተንፅኻብ ወፃ ይብሉ ንሓራ ይብሎም ጓለይ ኣላ ኣጓንዳ ቀልጢፋ ትሰደላ እቲ ወረቐት ምስ ረኣየ ንዓና ጥረያ ተባሂላ ደላ ነቲ ወረቐት ምስ ረኣያ ሕጂ ካንሰር እዩ ገለ ይብልዎን እቶም ቆልዑ ይስምብዳ ብድኾነ ንዓና ከይነገራ እቲ መድሃኒት መፅኡ ኣብ ደጓተር ምስ ቀረብኩ እምበኣር እቲ ድገብራ ክንነግረኪ ጨጉር ርእሳ ክኸይድ እዩ ከምዚክገብራ ገለ ብሉኒ ሕጂ ቅድሚ እዩ ንወፃኢ ምስ በሉኒ እወያነ ጨጉሪ ትሰድድ ጥራይ ከይኮነ ከይከውን እብላ መገዲ ሞ እዚ ክስተሓደ ጉዲል ክነስ ሕጂ ከዓ ነዚ ክተጉድለኒ ኢላ ምሳይ ትበኣሳ መገዲ ሓፍቲ ኣላ ፍሮወይኒ ኣፈወርቂ ትበሃል ምሳናያ ድሓር ኣት ፍሮወይኒ ከምዚ እምበር ኮይኑ ንመፅኣብ ርኢ ከየደታ ጎረቤትና ዝነበረ ሰበይቲ ርእሳስ ከይዱ ነይሩስ ከም ስርዓት በቂሉላ ክፅብቕ በቂሉላ ከማን ኢለ ብጎበየ ዘረባ ሕጂ እሳ ከዓ እስከ ጓል ይፈትን እያ ከምዚ ኢላ እምበር ምእማን ኣብያት ንላ ክፅለል እያ እንታይ ፀሊኢለዳ ኮይኑ ገለብላ ትብላ ሞ ኦይ ንለምለም ነገራት ሓኪም ናተይ ሽከምኡ ይኮነን ትብላ ክልተ ቀነ ኸውን ምስ ተጨነቕኩ መቸም ድሕሪ ክልተ ቀነ ምፅያ ኢሎምኒ ነይሮም ጓለይ ትድውል እሞ ይሂ ጀሚር ክነዶት መድሃኒት ኣጀመርናየን ኣነ ግን ተሳቂ ኣለኩለይትን መዓልቲ ንድቃሲ ኢነ ክፅለል እያ ጨጉሪ ክኸይድ ንድሕሪ ተባሂላ ሃብያ ጥራይቲ ሃብያ መታ ቴሌፎን ትብለኒ ስምዕለት ሰቲ መድሃኒት ብክቡር ኢና ገዚእና እዮ እንድሕር ደይወሰድክዮ ኣይትሓዊን ኢኺ እንተወሲድክዮ ከዓ ክትሓዊ ኢኺ ለምለምተ ተጨኒቓ ግን እሳ ንድሕሪ ሓይማ ኣይንክእሎን ኢና ሕጂ ግን ትገብረክ ዶ ክነግረኪ ኢላታ ጨጉሪ ርእሲ ክኸይድ እኺድ ደሓን ብደይማይ ትበቁል ወይ ዝኣምላኽ ሰኣን ከምዚኣንሰኣን ምንጋር ተጨነቕኩ ኢለ መድሃኒታ ጀሚራ እንሆለስ ከይዱስ በቂሉስ ሓውያ ድርድር ትብል ብትክስያን ክትከይድ ተረኣይኣ ቁስሊ ሒዛስ ብትክስያን ክትከይድ ድብላ ሰብ ኣሎ እቲ ቁስላ ክሓዊላ ዲዳ ብትክስያን ትኸይድ ድብላኒ ዋንቲ ጓለይ ንሕና ደም ድበሃል ኣብ ቆምሽጣ ከማነ ይረኣና ጠቕላላ ከዓ ሓቀይ ከ ኣብዚኣሲ ዋላ ተሓኪማ ዝቕለጥ ተሓኪሙ ትገብርዎስ ጠቕላላ ደም ድበሃል ኢና ዘይረኣና ድሕሪ ክልተ ቕነ መፂና ፍትሕናያ ንድዒ መቸም ንዕኦም ጨንቆም ብከመይ እዮም ትገብርዎ ይገርመካ እዩ ካብዚ ስጋዕ ኣብዚ ተቐዲዱስ ደም ድበሃል ዘይትርኢ ኣቲ ጓለይ ሕጂ ከምዚ ጥረ ጌርና ኣብዚ ከምዝስማዓና ንዕነ ኺዳ ከምዚ ኣላ ዋላ ጓል ዓድና ኣላውኡ ከማን ክትተሓባበረክን የብለን ሓፍተ እያ ዝፋን ትተሓባበረክን እያ ከምዚ ክትሕብረክን እያ እዋ ካራደይ ትፈቱ እንታይ ኮይና ኣላ ለትስ ንሃለት ዓመት ከይግበራ ጨጉሪ ርእሳ በቂሉስ መድሃኒታ ወዲኣስ ንሃለት ብትክስያና ጀሚረ እንታይ ኮንክን ክንብሎትስ ተማሃራ መመፅአ ንጥይቃኒ ድሓርክ ከምዚ ድ ድሓርክ ከምዚ ድ እዎ ከምኣ ዋላ ሓንቲ ይብላን ቁስሊ ትበሃል ይብላን እንዳበልናስ ናሃለት ሕጂ ከዓ ኣመስግንለይ እንዲያ ክትብል ፀኒሓ ሞ እዞም ክቡራት ደጓትርና ብሓቂ ጌራት ናሃለት ከምዚኣ በፂሓ መራሒታ ኮይነ መመሪሐ እያ ትኸይድ እዝና ኣብ ብዙሕ ስለ ድየለይ ኣብ ዓላዲ ትዛረብ ሞ ይቐኒልና ብጣዕሚ ኢና ነመስግን

0: እንታይ ትብልዎ ኣለኩም ድዩ ዝተረስዐ ወይ ክዝከር ኣለዎ ትብልዎ?
1: እቲ ዝበልናዮ ንምድጋም ወይ ከዓ ንምጥቕላል ሕጂስ እንታይ ኢና ክንብል ፀኒሕና እንታ ደጊምና ንብላ ኩሉ ግዜ እያ። መብዛሕትኡ ኣብ ኣካላትና ዘሎ ጥራሕ ኣብ ጡብ ኣይኮነን፣ ኣብ ኣካላትና ዘሎ ጥረታት ተባዕታ እዩ ከምቲ ህዝብና ዝብሎ ማለት ዘይፈሪ ዘይሰጋገር ናብ ካሊእ ዘይከይድ ማለት እዩ። ተባዕታይ ማለት ካብ ኮነ ማለት ልዕሊ 95 ሚታዊ ተባዕታይ ካብ ኮነ ኣብ ኩሉ ብጥብ ጥራሕ ኣይኮነን፣ ኣብ ኩሉ ኣካላትና ዘሎ ከምኡ ካብ ኮነ ስለምንታይ ኢና ናብቲ ንዝኾነ ዝበቆለ ኣብ ኣካላትና ናብ ባህላዊ ከይድና ግዳይ ወፃኢታት ግዳይ ናይ ስትረስ ናይ ፀቕጢ ናይ ኣእምሮና ኣላቶ ወይ ኣላታ እንዳተባሃልና ብጎረባብትና ከምዚ ዓንተ ክትሎ ዝፀንሐሲ ክብለካ ከሎ ሰብሲ ርእስኻ እዩ ዝሕመካ፣ ከም መስኪን ከምዘይትሰርሕ ከምዘይተፍሪ ዝቆፅረካ። ኣብ ኣነባብራኻ ኣመጋግባኻ ባዕሉ እቲ ኣይትትኮይ ትፈቱን እያ እታ ሕማም እቲኣ ዝኮሚደረ ይትፈትን እያ፣ ስጋ ይትፈትን እያ፣ ሰብኣይ ኣይትፈትን እያ። እዚ እንዳተባሃለ ካብ ተሳቂዩ ዝነብር እቲ ሰብ ተሳቂያ ትነብር ናብ ሕክምና መፂኻ ሓደ ዘይኮነ ሓኪም ኣርባዕተ ሓኪም ዝሪኦኻም ዝበልክዎ ናብ ራጂ ትለኣኽ ኤክስሬይ ትለኣኽ ላቦራቶሪ ደም ትለኣኽ ሃገራዊ ላቦራቶሪ ትለኣኽ እቲ ሓኪም ባዕሉ ዝምርምረካ ዘሎ ኣርባዕተ ዝኾኑ ሪኦም ኻ የብልካን ክብልካ ከሎ ዓሪፍካ ዘይትቕመጥ ቀሲንካ ሓዳርካ ዘይትገብር ካብ ናብ ዘይተደልየ ነገር ወፃኢታትን ኩሉ ትደክም። እዚ ክንገብሮ ዘለና እዩ። እዚ ከምዚ ዓይነት ህዝቢ ክንጉስጉስ ዘለና እዩ። በዓልና ሕማም ኣይንዓድግ ኣይንሰንክል ከይድካሲ ናይ ገሊአን መንእሰያት ኣዋልድ ጥበንቅላዕ ኣቢልካ ትልኽ ምርመራ መፅአንሲ በሰላ በሰላ ኮይኑ ትርእን ከመይ ጌርክን ክትሕምብሳእኽን ይብለን። ኣነ ሕጂ ብኣፅዕቲ ከይድክንስ ከመይ ጌርክን ክትሕምብሳእኽን ስኻት መዚ ኩሉ በሰላኽን ይብለኒ ገሊአን ሓንቲ ዘይብለን እየን እዚአን ሕጂ ሕማም ዘይነበረን ግን ተጠፍጢፈን ዘበላየን። ሓደሓደ ግዜ እዞም ዝጥፍጥፉ ጎራሓት እዮም ነቲ ብሓቂ ዝመስሎም ካንሰር ዝመስሎም እቶም ጎራሓት ኢዶም ግና ኣየንበሩሉ እዮም። ከምዚ ክበሃል ዝፀንሐ ክዲ ንኦረታ ክዲ ና ኦረታ እውን ይብል እዮም። ነቲ ሓንቲ ዘይብሉ ተባዕታይ ንብሎ ዘይፈሪ እዮም ቆፅሊ መፅሊ ገይሮም ድዮም ዝግበር ገይሮም ከም ወዲቕካ በሰላ ገይሮም ዘሕዊናዮ ዝብሉ። ስለዚ ናብ ከምኡ ንጎስጉስ ናብ ከምኡ ነገር ከይንኸይድ ዘየድሊ ወፃኢታት ስድራናን ነፍስናን ኣይንህልኽ እየ ዝብል ኣነ።
0: ብነፃ ሕክምናስ ኣብ ከባቢና ዘለዋ ሃገራት እውን ኣይርከብን። ኣበይነይቲ ኣፍሪቃዊት ሃገር ብነፃ መንሽሮ ዝሕክሙ ኣሎ? እዚ ፀጋ እዚ ንጠቕመሉ ቆፅለ መፅሊ ዘይ ካንሰር ሕበጥ ዝኾነ ርኦምን ክጥፍጥፉ ክእሉ እዮም ነታ ገንዘብ ክብሉ። ስለዚ ባዕልና ኣይንኽሰር፣ ነብስና ኣይንጉዳእ፣ ሕብረተሰብና እዚ ክነቕሓሉ ኣለዎ። ብፍላይ ኣዴታት ደቂ ንነብስኽን ኣተሓሳስባኽን ቀይርክን ተመሓየሻ እምበር ነተን ዘ ዝረኣኸነ እንቆልዑ እንዳጠፍጣፋይ እናወሰድክን ኣይትለክመን።
2: ሓን ኩሉ ተባሂሉ እንድዩ ብዛዕባ ካንሰር ንክትሕክሞ ብጣዕሚ ከምቲ ዝተባሃለ ብጣዕሚ ክቡር እዩ። ወፃኢታቱ ብጣዕሚ ካብ ዓቅምና ንላዕሊ እዩ። ኣብ ነፍስና ተመፂስኒ ተሓኪምና ኩሉ ክንወፅእ ኣይንኽእል ኢና። ብዓለም ደረጃ እውን ተርእናዮ ካብ 14 ስጋብ 20 ሚእታዊት እየን ጉቡእ ናይ ሕክምና ናይ ካንሰር ዝህባ ማለት እዩ። ብዓለም ደረጃ ትርኢና እየ። ኣብ ሳልሳይ ዓለም ሕጂ ብዙሓት ሃገራት ጉቡእ ሕክምና ናይ ካንሰር ኣይረክባን እየን። ንሕና ግን ተጀማሚሩ መድሃኒት ብነፃ ንረክቦ ኣለና። ወላ ሓደሓደ እኳ ዝጎድል እንተኾነ ብነፃ ርከብ ኣሎ። ካብዚ ንላዕሊ እውን ክምዕብል ማለት እዩ። ስለዚ ነቲ ብነፃ ንረክቦ መድሃኒት ብቐሊል ኣይንርኣዮ። ዝኾነ ምልክታት ክህሉ ከሎ ናብ ሕክምና ናብ ዘቐርበና ሕክምና ምኻድ ኣብ ዝኾነ ባህላዊ ገለገለ ኣብ ኩርናዓት ዘለዉ ሰባት ደይምኻድ ቀልጢስና ናብ ሕክምና ክንከይድ ከም ዘለና ነቲ ሕክምና ክንጥቀመሉ ከም ዘለና እቲ ካንሰር ተባሂሉ ኣብ ባህላዊ ዝግበረሉ ዝፍጠፍ ሓደ ልዕሊ 95 ካንሰር ኣይኮነን ወላ እውን ጥፍጥፍሎ ካንሰር ኣይኮነን ኢሎም ገሚቶም እዮም ዝገብርዎ። ኣብቲ ምግማት ካ እንታይ ኣሎ ካንሰሩን ክኸውን ይኽእል እዩ። ብኣ መሰረት ግዜ ክበልዕ ይኽእል እቲ ሕሙም ወይ እቲ ሓመምቲ ማለት እዩ። ስለዚ ዝኾነ ኹን ጥረምረ ተርኢኻ ናብ ሕክምና ኣብ ሕክምና ከይድካ እቲ በዓል ሙያ ከምዚኣ ዶክተር ዝበሎ ኣብ ኩሉ ምርመራ

0: ጉዳይ እዚኣ ብውዕቶብ ክትሰርሑላ ክትሕግዙና ከዓ ንላቦ ምክንያቱ ትዝነቕሐ ነቕሒሉ እዩ እቲ ዘኒ ነቕሐ ካብ ገዛ ዘይወፅእ ዘሎ ኣብዚ ጉዳይ እዚ ዝዋፈር ዘሎ ውሕድ ስለ ዘይኮነ ንስ እውን ክድሕን ዜጋና ስለ ዝኾነ ፍጡር ስለ ዝኾነ ፍልጠት ይጎድለና ስለ ዘሎ ነዛ ፍልጠት እዚኣ ከዓ ንስኹም እዮም ፓወር ዘለኩም እዚኣ ክትፅዕሩላ ኣለኩም ይብል
1: ይቐኒልና ኣብኣ ከለኹ ግን መናፍቂ ኣንሲ እዚ መንሽሮ ዝሓመመስ ኣይትኺ ፀሊና ኢና ንሕዊ ዝብሉ እዚኣ ናይ ባሓቂያ ተገርም ቆፅሊ ዝጥፍጥፉ ባህላዊ ሕክምና ዝገብሩ ስለምንታይ ዘይገጥእዎም ስለምንታይ ብሕጊ ጠጠው ዘይብል ግን ያደ ተሓሳስበካ ኣምፂኹም ኣለኹም እዚ ሓካይም ዝውስንዎ ኣይኮነን ሓካይም ዝውስንዎ ኣይኮነን እዚ ሕብረተሰብ ይሕሰበሉ ሕጊ ከዓ ሰሚዖሞ ኣለዉ ምክንያቱ ህዝቢ ካሲስ ኢልካ ተፍቅደሎም ኣይግባእን
2: ዓለም ገብረስላሰ ባሃል 215 ሕክምና ብሱዳን ጀሚረ ማለት እዩ እቲ ሕክምና ብፅቡቅ ክትወዲኡ ኩሉ ይወስድ ነይረ ከምዚ ኣባ ድበለቶ እቲ 50% ሞራል እዩ እቲ 25% ምግቢ እዩ እቲ 25% ከዓ መድሃኒት እዩ ነዚ ተረዲእና ግቡእ ደኣ እንተዳ ወሲድና ኩሉ ሓዊ ንኽእል ኢና ካልእ ኣብዚ ናይ ባህላዊ ሕክምና ከም ርእቶ ሓንቲ ምሳና ትሕከም ነይራ ጡባ ዓብዩ መዓት ቆፅሉ መፅሊ ገለ መለታት መፅያ ሕክምና ምስ መፀት ግቡእ ቴቦታምራፕ ወሲዳ ተመሓይሻ ኣብ ኦፕሬሽን ግን ፍፁም ኣይገብር ነይራ ኣብያ ፍፁም ኣብያ ምግባር ኣብያ ንዓድና ትምለስ እንደገና ኢንፌክሽን ገይሩ ቆፅሊ ገይራ መንግስትና ጥዑም እዩ መሊሱ ንሱዳን ሰዲድዋ ካልኣይ ግዜ ንሱዳን መፂኣ እንደገና ሕክምና ገይራ

0: ኩሉ እቲ ስጋ እንድሕር ከይዱ እንደገና ከዓ ራዴሽን እንድሕር ጌርካ ሙሉእ ብሙሉእ ኣነ 10 ዓመት ገይረ ኣሎ ወላ ሓንቲ ድስማዓኒ ነገር የለን።
1: እቲ ዝበሃል እኳ ሓፈሻዊ ተባሂሉ እንድዩ ኣብዛ ናይ ነፃ ሕክምና ትብል ንእሽቶ ሓበሬታን ብዛዕባ እቲ ማሕበር እውን ንእሽቶ ተወሳኺ ሓበሬታ ክህብ ደልየ ኣለኹ። እቲ ሕክምና ኣብ ደገ ኣዝዩ ክቡር እዩ፣ ካብ መጠን ላዓሊ ክቡር እዩ። ሕጂ ብናተይ ኣብነት ኣነ ስጋ 220 ናብ ሱዳን ብመንግስቲ ኤርትራ ብሓገዝ ሚኒስትሪ ጥዕና ሕከም ፀኒሐ ማለት እዩ። ምስ ኩነታት ሱዳን ምብልሻው ናቶም ሰላም ምስኣን ዓቕሚ ዘለዎ ደገ ከይዱ ተሓከም ኢሎምና ማለት እዩ። ሽወደን በፂሐ መፀ ንመርመራ ጥራይ ኤክስሬይ ኤምኣርኣይ ባያብስ ገይሮምለይ ናይ ደም መርመራ ገይሮም ነዚአን ክንደይ ወዲየ 28,000 ዶላር ወዲየ ማለት እዩ። ንመርመራ ጥራይ እኳ ኣልዮም ለይ ተዝኾኑ መጥባሕቲ ገይረ እንደዚ ገንዘባት ፌስ ሓውየ መፅኦም ይበልኩ። ኣብዚ ግን እቲ ኩሉ መድሃኒታት ዝውሃበና ዘሎ ብነፃ ስለ ዝኾነ ቀዳምነት ሂብና ክንጥቀመሉ ግባእ እብል ሓንቲ ለቦባይ። ካልአይቲ ድማ እዛ ትበሃል ዘላ እዚ ማሕበር ሃገራዊ ማሕበር መንሽሮ ኤርትራ ድሮ ዓመቱ ገይሩሎ እቲ ንጥፈታቱ ግን ካብ መጋቢት ናይ 225 ኢና ጀሚርና ስጋዕ ሕጂ ከባቢ 334 ሰብ ተመዝጊቦም ኣለው። ሕጂ ንሓና ሕፅረት እንታይ እዩ ኣብ ዞባታት ዘለና ውዳበ ብሕጂ ኢና ክነስፍሖ ማለት እዩ። ምዝ ናይ የካቲት ኣኼባና ተወከልቲ ኣብ ዘን ሓሙሽተ ዞባታት ኣብ ኣስመራ ጥራይ ስለ ዘለና እዞም ተወከልቲ ኣብ ዘን ሓሙሽተ ዞባታት ተወከልቲ ክንገብር ዝጋጣሚ ናይዚ ሕማም ተሰከምቲ ዝኾና ሰባት ድማ ነብስና ባዕልና ክንእለ ምእንቲ ኣብ ትሕቲ ሕክምና ቀሪብና ኣብዚ ማሕበር ተተጠርንፍና ብዙሕ ሓገዛት ኣሎ ብዙሕ ሓገዛት ኣሎ ብዙሕ መንገድታት ኣሎ። ሕጂ እዚ ሰንተር ስራሓልና ኣሎ ብዚ ጥቃ ኤመርጀንሲ ቆሮታ እቲ ፓላሶ ተወዲኡ ግን ኣብ ፊኒሽንግ ደንጊዮምና ኣለው ንእግሪ መንገዲይ ሚኒስትሪ ጥዕናን ፕሮጀክት ኣዳሃሎን እዮም ሒዞሞ ዘለው ማዕፆ ክገብሩ ጀሚሮም ብቀዳማይ ቁርብ ኮሊልና ነርና ነቲ ማዕፆ እዞም እንዳሰገን ሒዞም ኣለው። ግን እቲ ዝያዳ ንመቃላጠፊ ክምርኢቶ ዘቅርቦት ኬሞ ዝውሃበሉ ተዝውዳእ እሞ እዛ ሓጂ ከምዚ በዓቲ ትመስል ዘላ ሕክምናና ዘላ ኣብ ሰፍሐ ነቶም ሓካይምና ድ ነቶም ሕማት እውን ምቹእ ቦታ ረኪብና ምስተሓከምና ብል ሞ በዚ ኣጋጣሚ እዚ ናይዚ ሕማም ዝሓዘና ሰባት ናብዚ ማሕበር ቶም ወከልቲ ናይ ዞባታት ገርና ተተጠርነፍና ዝሓሸ እዩ ዝሓዘ ሓገዝ ከዓ ክንረክብ ንክእል ዝብል ርኢቶ ኣለኒ።
2: እዚ ናይ መንሽሮ ሕክምና ከም ዝሰማዕኩምሞ በዞም ሓካይም ከምኡ ንተሓከምቲ ዝሃብዎ ርኢቶ ሰሚዕኩም ኣለኹም። እዚ ሕክምና እቲ መድሃኒት ብነፃ ከም ዝውሃብ እቲ ሆስፒታል እንደገና ዓብዩ እቲ መስርሕ ተጀሚሩ ስለ ዘሎ ዓብዩ ዝያዳ ውፅኢት ክርከቦ ከኣነ ዓብ ተስፋ ንገብር። ሕጂ ግን ብስምኩም ብስም ኩሎም ተዓዘብቲ ብስም መደብ ሳይዳ ከመስግነኩም ዶክተር ዘካርያስ መለስ፣ ዶክተር ሙሉጌታ ሃይሌ ከምኡን ሲስተር ዙፋን በርሀ ብጣዕሚ የመስግነኩም ይቐኒየለይ። እስኻትኩም ከዓ ብጣዕሚ ኣመስግነኩም። ተሳታፍነትኩም ከዓ ብጣዕሚ ሓያል ነይሩ። ይቐኒየልና ሙሉእ ጥዕና ምነየልኩም እቶም ተሓከምቲ ዘለኹም ከዓ

ሰላም ኣብ ርሕቑን ኣብ ርሕቕ ቀረባን ኮንኩም መደብና መደብ ሸውሃ ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ምቁር ድንሽ ምስ ጥሑን ፉል ክኸውን እዩ። እዚ ንምስራሕ ኣስቤዛ ኣብ ቅድሜና ንሄለ ተቐሪቡ ኣሎ። እስከ ቅድሚ ኣብቲ ምግቢ ምቕራብና ከምቲ ናይ ኩሉ መዓልቲ ንምዝኽኻር የእታዊ ይሕፀብ ኣለኹ። ሃራይ እዚ ንምስራሕ ምቁር ድንሽ በሲሉ ተጣሒኑ ተቐሪቡሎ ማለት እዩ። ፉል ከዓ ተጣሒኑ ተቐሪቡሎ ፉል ተቐልዩ ተቐራፉ ለጊሱ ማለት እዩ። ጥሑምባን ይቐሪብ ኣለኹ። እንቃቕሑ 4 ቀሪብ ኣለኹ። ሓደ ኩባያ ፀባ ቀሪብ ኣለኹ። ጨውን በርበረ ፀሊምን ተቐሪቡሎ። ስለዚ ነዚ ኩሉ ምቁር ድንሽ 3 ሕብሪ እዩ ዝውንን። እቲ ሓደ ወይናዊ፣ እቲ ሓደ ፃዕዳ፣ እቲ ሓደ ከ ኣራንቾኒ። ኣራንቾኒ ዝበለፀ ተባሂሉ ይእመነሉ እዩ። ኩሉ ትሕዝቶ እኳ ሓደ ተኾነ ምቁር ድንሽ ብጣዕሚ ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ። ጥዕናዊ ዝኾነ ትሕዝቶ ኣለዎ። ብካርቦሃይድሬት ሃፍታም እዩ። ብቪታሚናትን ማዕድናትን ሃፍታም እዩ። 2 ኩባያ ከዓ ፉል ክጥቀመ ፉል ከዓ ተጣሒኑ ኣሎ ማለት እዩ።

ኩባያ ዘይተሰምሰም ይጥቀም ኣለኹ። ስለዚ እዚ ናይ ሎም መዓልቲ ትምህርቲ ከዓኒ ኣዝዩ ሃፍታም ተሕዝቶ ዘለዎ እዩ ማለት እዩ። ኩሉ ካብ ንሕድሕድ ሓልፍ እዩ። ሓራይ ክልተ ኩባያ ፉል ገይረ ሓደ ኩባያ ድማ ጥሑምባኒ ክገብረ ሓደ ኩባያ ፀባ ከዓ

ሓደ ክባት ጥሕምባ ንገብር ኣለኹ። ጨው ከም ኣድላይነቱ ከምቲ ነዳልወሉ ዓይነት ሰብ ክሳብ ጥርሑ እውን ክንጥቀም ስለ ንኽእል በርበረ ጸሊም ሓደ ማንካ ሻሂ በርበረ ጸሊም ነዚ ኩሉ ብሓንሳብ ጌርና ክንሓዋውሶ ኢና።

ፅቡቅ ጌርና ከምዚኣ ጌርና ንሓዋውሶ ኩሉ ካብ ንሕድሕድ ዝገድድ ወይ ድማ ዝበላለፅ ትሕዝቶ እዩ ዘለዎ። ኣፉል እውን ፅቡቅ ትሕዝቶ እዩ ዘሎ። ብሉፅ ኮለስትሮል እዩ ዘሎ። ካብቶም ቅብኣዋ ንኣኻል ሓደ እዩ። ስለዚ ካብቶም ኣንቲኦክሲደንት ዘለዎ ሓደ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ከምዚኣ ጌርና ድሓር ኣብ ባዴላ ጌርና ሓንሳብ ሕምስ ከነብሎ ኢና። ኣብ ባዴላ ጌርና ንእሽተይ ምስ ሓመስናዮ ድሕሪኡ ሕምስ ኣቢልና ኣብ ባዴላ ጌርና ከዓ ሓንሳብ ከዓ ኣብ ዝተቐብአ ባዴላ ጌርና ኣብ ፎርኖ ሓንሳእ ከነእትወ ኢና። ከምቲ ዝበልክዎ ከምቲ ደጋጊመ ዝብሎ ዘለኹ ኣብ ፎርኖ ክንገብሮ ንኽእል። ምክንያቱ እዚ ከዓ በሲሉ ዝተጣሕነ ስለ ዝኾነ ወላ ሓደ ፀገም የብሉን ማለት እዩ። ነዚ ከምዚኣ ጌርና ሓንሳብ ክንሕምሳ ኢና ኣብዚኣ

ምስ ኢላ ትልና ኣላንዶ ሕጂ ኣብ መንጎ ከዓ ኣርባዕተ እንቃቕሖ ቀሪበ ኣለኹ። እንቃቕሖ ኩሉ ግዜ ክንሰብሮ ከለና መብዛሕትኡ እዚ ናይ ፋረንጂ እንቃቕሖ ብዙሕ ተባላሸዋ ኣይፀንሐን እዩ፣ ግን መናልባሽ ኣብ ገለ ክስታይ ከይፀንሕ ከምዚኣ ጌርና ኢና መፈተኒ ንቕርብ ንድኾነ እንቃቕሖ። ምክንያቱ 1ሰርተ እንቃቕሖ ሴርና ሓንቲ ብልሽውት እንተ ደኣ ተረኺባ እንታይ እያ ክትከውን ማለት እዩ፣ ቱላ እያ ክትጓሓፍ ማለት እዩ። ስለዚ ኩሉ ግዜ ክንጥንቀቕ ይግባኣና እዩ። መብዛሕትኡ ኣብዚ ናይ ፈረንጂ ኣይ ብዙሕ ኣይኮነን ንርከብ፣ ግን ርኢና ኩሉ ግዜ ከምዚኣ መቐበሊት ጌርና ኢና መጀመርታ ክስታይ ንገብር ማለት እዩ። ስብር ኣቢልና ስርኢ ነብሎ ኩሉ ከምኣ ክንገብር ኣለና ማለት እዩ።

ወቕ ዓቢልና ፍርቃ ክንሕውሳ ኢና ፍርቃ ከዓ ነታ ብላዕሊ ክነፍስሳ ኢና ማለት እዩ ሓንሳ ኣባዴላ ስለ ንገብራ

ኣረ ከምዚ ገርና ወቕዕና ፍርቃ መስኣ ክንሕውሳ ኢና ፍርቃ ከዓ ከነፅንሓ ኢና ቀልጢፍና ንክካውሶ ምእንታን ክሰማማዓልና ተዝሓወስናዮ ንቃቑሑ ፅቡቅ ጌርና ንሓዋውሶ ነሰማምዖ እታ ፍቃ ከዓ ገዲፍናዮ ኣለና ማለት እዩ ብላዕሊ ከነፍስሳ ስለ ዝኾና ከምዚኣ ጌርና ፅቡቅ ጌርና ነሰማምዓ ድሓር ካብዚኣ ገልቢጥና ከዓ

ኣራይ እታ ክሕምሳ ዝፀናሕኩ ተሓሚሳትለይ ኣላ። ስለዚ ሕጂ ኣብ ቅብኣት ዝተለኸ ባዴ

ኣብ ቅብኣት ዝተለኸ ባዴላ ገልቢጠት ኣደ ሓሙስክዋ መቆር ድንሽን ፉልን ዝተሓዋወሰት ማለት እዩ። ኣብ ቅብኣት ዝተለኸ ባዴላ ገልቢጠ ከዓ ሓንሳብ ኣፈር ንኽእትዋ እየ። ከምቲ ደጋጊምና ንብሎ ዘለና ኣብ ኩሉ ቲዝሓለፈ ሰሙናት ብሱል ስለ ዝኾነ እዚ ከዓ ዝበለፀ ኣብሉ ሓደ ኣብ ሓዊ ሓንሳ ኣድርቅ ኣቢልና ከነውፅኦ ንኽእል ኢና፣ ዋላ ሓደ ሽግር የብሉን። ሕጂ ተንዲተረፋና ንቃቑሖ ብላዕሊ ጌርና እስንቲ ትሕሕ ዝመሰበላልና ከነውርዳ ኢና ማለት እዩ።

ኩሉ ሃፍታም ተሕዝቶ ዘለዎ ዓይነት ምግቢ እዩ። ምቁር ድንሽ ከምዚ ደለናዮ ጌርና ኢና ክንሰርሖ ንኽእል። ከምዚ ጌርና ከዓ ንሰርሖ ኣለና። ልጫ ክንሰርሖ ንኽእል። ብዝተፈላለየ ዓይነት መንገዲ ምስ ኣሕምልቲ ሓዋዊስና ክንሰርሖ ንኽእል። ብዝኾነ ከም ዝኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ። ከምዚኣ ጌርና ንእሽተይ ንደኮሬሽን ክትኮነልና ምእንታን ብላዕሊ ተንፍርቀ ንቃቕሖ ብላዕሊ ንገብረን ማለት እዩ።

አራይ ደስ ይላትልናላ። ከብዚ አይላ ይሕምስ በለትልና አውፂና አህደ አቢልና ቁሩብ ንመግቢ ነዳልዋ ማለት እያ። መቆር ድንሽ በሲሉ አፀቢቁ ተሓፂቡ በሲሉ ተጣሒኑ ማለት እዩ። ፉል ከዓ ተቐሊዩ ቅራፉ ለጊሱ ተጣሒኑ ጥሑምባኒ ከዓ ሓደ ኩባያ ከዓ ፀባ ጨው በርበረ ፀሊም ጌርና ኢናዳዊስናያ ማለት እዩ። ተሕዝቶ ናይዛ ምግቢ እዚኣኻ ኣዝዩ ኣዝዩ ኣዝዩ ብሉፅ ተሕዝቶ ኣለዋ ክበሃል እዩ ዝከኣል። ምክንያቱ ኩሉ እቲ ኣብኣኣትዩ ደሎ ኣዝዩ ፅቡቕን ብሉፅን ትሕዝቶ ዘለዎ እዩ። ኣብቲ ምቁር ድንሽ ብጣዕሚ ፅቡቕ ትሕዝቶ እዩ ዘሎ። ምቁር ድንሽ ብካርቦሃይድሬት ሃፍታም እዩ፣ ብቪታሚናትን ማዕድናትን ሃፍታም እዩ። ንዋሕዲ ደም ቀልጢፉ ዝትክእ ዓቕሚ ኣለዎ። ቪታሚን ኤ ስለ ዝውንን ከዓ ነፍሲ ፀራት እውን እንተተመገብኦ ብጣዕሚ ይምረፂ እዩ። ምክንያቱ ነቲ ዕሸል ኣገዳሲ ትሕዝቶ ስለ ዘለዎ ብቪታሚን ኤ ሃፍታም ስለዝኾነ ንዕንቲ ፅቡቕ፣ ንቆርበት ፅቡቕ፣ ንኩሉ ጥቕሚ ዘለዎ እዩ ማለት እዩ። ንኣዝማ ዘለዎም ሰባት እውን ንስርዓተ ምስትንፋስ ሓጋዚ ስለዝኾነ ተመገብዎ ብጣዕሚ ፅቡቕ እዩ፣ ምረፂ እዩ ማለት እዩ። ናይ ገዛ ርእሱ ሽኮር ስለዝውንን ከዓ ሽኮር ዘለዎም ሰባት ብምጡን ዓቐን እንተተመገብዎ ፅቡቕ ማለት እዩ። ምቁር ድንሽ ቀልጢፉ ናይ ዘይመብልሻዊ ዓቕሚ ኣለዎ። ስለዚ ንሓረስቶትን ንገዛኣይን ኣዝዩ ኣገዳሲ ወይ ድማ ጠቃሚ ትሕዝቶ ዘለዎ እዩ። ስለዚ ምቁር ድንሽ ምስ ብዙሕ ክንሰርሖ ንኽእል፣ ምስ ብዙሕ ብብዙሕ መገዲ ከዓ ክንገልፆ ንኽእል፣ ብብዙሕ ኣሰራርሓ ከዓ ክንሰርሖ ንኽእል። ምቁር ድንሽ ሰለስተ ዓይነት ሕብሪ እዩ ዝውንን ኣብቲ ክኣቱ ከለኹ ኢለዮ ነረ። ስለዚ ኣራንቾ ንሕብሪ እቲ ዝበለፀ ተባሂሉ ይንገረሉ። ኣራንቾ ንሕብሪ ተጠቂምና ኣለና ማለት እዩ። ኣብቲ ፉል ከዓ ከምኡ እቲ ትሕዝትኡ ኣዝዩ ካብኡ ዘይውሕድ ትሕዝቶ ዘለዎ እዩ። ኣብኡ ክገልፅ እንተ ደኣ ኮይና ኣብቲ ፉል ከዓ ፉል ጥዑይ ዝኾነ ኮለስትሮል እዩ ዝውንን። እንደገና ምስቶም ኣንቲ ኦክሲዳንቲ ከዓ ይስራዕ እዩ። ስለዚ ኣዝና ክንጥቀመሉ ስውን ፅቡቕ እዩ። ስለዚ እዚ ኩሉ ደሜርካ ክረአ ከሎ እዛ ናይ ሎሚ መዓልቲ መግቢ ኣዝያ ኣገዳሲትን ጠቃሚትን ትሕዝቶ ዘለዋ መግቢያ። እቲ ዘይቲ ስምስሙን ተጠቂምናሉ ዘለና ብጣዕሚ ኣዝዩ ፅቡቕ ትሕዝቶ ከም ዘለዎ ደጋጊምና ኢና ንገልፆ ዘለና። ስለዚ ኩሉ ኣሰራርሓ ናይ ጥዕና መግቢ ምዃና ክገልፅ ይፈቱ። ናይ ሎሚ መዓልቲ ምቁር ድንሽ መስፉል ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰልናዩ

0: ሄሎ
1: ሃሎ ወይዘሮ ምስጋና ሃብታ ኣዳሓበን ዲኺ
0: መን ክብል
1: ኣነ ሲስተር እ እሞ ትማሊ ናይ መበል 18 ወርሒ ክታቦቱ ወዲ ክሓሊፉ ክሎ
0: ይቕሬታ ሲስተር ትማሊ ሓሊፉ ዘይዘከርኩ ኣመፃ

0: ሕጂ ድንን ምባል ሕፍረት ኣይጠቅምን እዩ ምስጋና ቅድሚ ሕጂ ናይ መበል 9 ወርሒ ክታበት በዓልና ዘኻኺርና ከ ሎሚ ከዓ ናይ መበል 18 ወርሒ በዓልና ክነዘኻኽረኪ ዋ ምውላድ ጥራሕ እኳ ኣይኮነን ንውላድና ክሳብ መወዳእታ ካብ ዝተፈላለዩ ቀተልትን ኣሰንክልትን ሕማማት ክከላኸለሎም ዝኽእል በብእዋኑ ዝወሃብ ክታበት ተኸታቲልና ክነኽትቦም ኣለና ሓደ ቆልዓ እኳ ከይተኸትበ ከይተርፈና ኢና ከዓ ነዘን ሽልል ባህልትን ርሳዕትን ሚስኮልዶ ጌርና ነዘኻኽረክን ዘለና ሕጂ ከዓ ኣብ 6 ወርሒ ናይ ቫይታሚን ኤ ዝውሰድ ክታበት ስለ ዘለና ከይትርሰ እዩ እዚኣ ሒዝ ክምፅ ብቻ ክናይ ትርስዖ
1: ኩልኹም ወለድን ኣሌትን ህፃናት ደቅና ካብቶም ብኸታበት ክንከላኸሎም እንኽእል ሞትን ስንክልናን ዝኸትሉ ሕማማት ንምድሓን ኩሉ ዓይነት ክታበት ኣብ ግቡእ ግዜ ከነኽትቦም ግዴታና እዩ ደቅና ብሸለልትነትናትና ብዘይምኽታቦም ዝመፅእ ሳዕብን ብቐረባ ንደቅና ንዓናን ካብኡ ሓሊፉ ንጎረቤት ከባብን ሕብረተሰብን ሳዕብን ስልጥ ዘለዎ ብቐሊሉ ዝረአ ኣይኮነን ብፍላይ ኣብ 9 ወርሕን 18 ወርሕን ዝወዓብ ክታበት ንፍዮ ዝረአ ዘሎ ሓደሓደ ብኩራት ዝያዳ ኣተኩሮ ክንገብረሉ ኩልና ወለዲ ቤተሰብ ጎረቤትን ኮ ትጥፎና ንዕዝዝ

0: ኣብ ሽርቢኪ ቐጣ ሰኒ ትበይ ዋጅብ ኩልና ተላገበይ
1: ምስል በርናሚጅ ኣረት ቀናት ለለኩም ሓይሳን ወሓይሳት ምተቕብለት ንብድግማነ ዘይመቕበለትኩም ለይኩም ንንዳት ለና ክልሕላይ ተእሰረት ሕድግል ንቐድምቱ ለወለይት ዲብ ስታድዮ መስመራ መናሰበት ዒድ ሕርየት ለትሓለየት ሕላየት ዓባይ ፈናኒትና ሂለን መለስ እግላግል ንቐድም እግልኩምቱ እግላ እንደተለየት መህየ እዱልያ መልህሌና ሕላየት ብሌን ግትግባቱ ሕላየት ፈናን ሻብ ናሻ ሓፍቶም ላሓለየት እንደታብዕና ብድግማን ግለቕብለኩምቱ በርናሚጅ ኣረት ቀና መስብትለለይኩም ግልትታብዑና ሰይቻ ዓባይታ

ሃይማኖት ገለ ኩሉ ሕጂ የለን ዳርጋ ጠፊ እዩ ንዕኡ ንክነኣሪ መጀመርያ ንሓመድ ኣሰናይ ከመስጉኖ ይፈቱ ኣብቲ ድኳናት ናይ ሽዕብ ሒዝ ንኸይዱ ካብኡ ተኻሪ ኣለይ

0: ልክዕ ነተን ኣዴታተይ ቀደም ዝገብርኦ ዝነበራ ንሱ ገይሬ ክመሳሰል ፈቲነ ኮይኑ ኣይኮይኑ ህዝቢ እንዲ ድፈርደካ ግን እቲ ናተን ዝነበረ ብቐሊል ዝርከብ ኣይኮነን ብክንደይ ፃዕሪ ብክንደይ ምድላይ ድኳን ድኳን እንዳእትኻ እዩ ተረኺቡ ዋላ ኣብቲ ክክደኖ ኸማን ሓንሳብ እዚ ናይ ኣፍንጫ ይወድቀኒ እቲ ሕጅል ከዓ ከቢድ እዩ ትስጉሙ ከለኺ ይወድቀኪ ኣቋሪፅ ክንዑት ኣልዒል ክመዲስ ክትገብሪ ክኢላታት የንሳትን ኣነ ግን ክኽእሎ ፈቲነ እምበር ብዙሕ እንዳተሸገርኪ እየ ሓሊፈ ዮ ማለት እዩ
1: መሓመድ እብራሂም ሒዘየ ዝነበርኩ ካራክተር ኣብ ፊልም ዳምር ዝቡይ ዝበሃል ካራክተር ሒዘን እየ ዝቡይ ኮይኑ ክባሳእ ከለኹ ሓወይ ምሽም እዩ ሓወይ ሹም እዩ ኣነ ከዓ ብትሕቲ እየ ሕጂ ኣብ ፀገማት ብዙሕ ፀገማት እዩ ንኡ ክትመስል ቀሊል ኣይኮነን ሕጂ ኣነሲ ክምባሪ ኣባፅዒ ተወሊደ ፃሕብየ ዳሓር ገድሊ ከይደ ሕጂ መፂና ፈልጦ እቲ ገድሊ ከለኹ ዋላ ሕጂ ምን ይርእየ ዓበይ ሰባት ገለ እንታይ ክደኑ ገለ መለ እምበር ባዕለይ ተኸዲነ ይፈልጥ ሕጂ ግን ክትክደኑ ኣለካ ክሰርሖ ኣለካ እተባሂልካ ናትካ ኢኻ ስኻ ኢካ ተፀባርቆ ዘለካ ሕጂ ብከምኡ ኣነ መቸም ዝከኣለ ነገር እየ ዝብል እቲ በሃል መሓመድ መሽሙ ፅለይለ እዮም ከምዚ ናይ በዓል ሹም ዋላ ካልኦት ትክድንዎ ነይሮም ኮዮ ዝመስል ክልኦም ንበቃ ስማር ወቃኒ ስማር ወፅካ ወቃኒ ሕጂ ወጊኡካ ክተቋርፃ ይትኽእል ያ ከም ገለ ገይረ ፀቂጠ ከምዚ ገይረ ሳይ ግብሩ ሓይኮ ተወስዶ ክሉ ሻዕ ተዕርየለይ ገለ መለ ጉያ ነይርዎ ጉያ ትጉሂ ምስ ዓቕምካዚ ይኮኑ ምክንያቱ ሓደ ፅሉል ሰብ ሒዝካ ውዑይ ቆላ ሒዝካ ዚ ናይ ግድን ሳይ ክትግብር ሓንሳብ በዚ ሃድምና ሓንሳብ በዚ ከደና ገለ መለ ብዙሕ ፀገሚ ይሓሊፉ ሕ ካራክተር መቸም ከምቲ ሓሻ ዝበለቶ እቲ ህዝቢ ዝብሎ ፅቡቅ ሰሪካ ፅባዕ ሰላ ዚ ትከኣለካ እንተጌርካ ግን ዋላ ትዕበትን ኣስመስገን እየ ዝብልኢቶ ዘለና ዝዓሙና ጌርና
2: ኣለ መሓመድ ኑር ይበሃል ሓዚ ዝነበርኩ ገፀ ባህሪ ኣብ ፊልሚ ዳመርካ ከም ባይዳ ኮይነ ሰርሐ ብድሆታት ኣብቲ ስራሕ ስጋብ ዘለካ ብዙሕ ብድሆታት የብሉን ግን እንታይ ነይሩ ከም ብድሆ ዝብሎ ኣልባሳት ናይ ቀደም ኣብያታ ንድሕሪ ተመሊስና ነሰርሕ ነርና እቲ ኣከዳድና ብፍላይ ኣብ በዓል ዝቡይ ሙሳ ከም በይዳ ኣነ ዘለኽዎም ድሪስኖር ዝነበሮም ኣብ ልብና ዝጥራሓ ያ ነሩ ታሓት ጥራይተ ክዲንካ እዚኣ ሰማዲት ጌርካ ጥራያ ክትሰርሕ ሕጂ ቁሪ ይኹን ፀሓይ ይኹን እታ ስራሕ ክስራሕ ስለ ዘለካ ተዋሂባትካ ለታ ካራክተር ክትሰርሓ ኣለካ ከምቲ ዝበሎ ተወሳኢ ስጋዕ ዝኾንካ ተዋሂብካ ዘሎ መሲልካ ከመይ ጌርካ ምፅኦካዮ ናትካ ታራይ ማለት እዩ ተዋሂብካ ኣሎ ክተላበሶካ ግድን ስጋብ ዝኾነ ንሕና በታት ዓቕሙና ጌርና ንብል ትፍርድ ከዓ ናብ ህዝብና ንገድፎ ማለት እዩ
3: ሙሉ ሽመይ ዓብደላ ጃብር ድሪስ ተባሃልከ ኣብ ፊልም ዳምር ከዓ ከም ሻባይ ኮይኑ ይወሳ ነይረ ሻባይ ሕጂ እቲ ጋፅ ባህርያ ሻባይ ዝብንኖ ሓደ ውዑይ ዘረባ ናይ ሰብ ጠቕላለ ዘይሰምዕ ናቱ ውሳኔታት ዝገብር በቃ ከምዚ ጃና ዝ ዓይነቱ ኣብ መጅነን ዝኸይድ እዩ ከም ጃና ኮይኑ ይዋሳ ማለት እዩ ጠቕላላ ንኣድኡ ወለዱ ገሌ ምስኦም ርክብ የብሉን እዚኣ ንሱ ዝበላ ጥራይ ትኸውን ኣሎ ከምኡ ዚ ዓይነት ካራክተር ዝሓዘ እዩ ናይ ሻባይ ገፅ ባህርያት ማለት እዩ ንዚ ብድህታት እዚ ፈለማ ኣዝየ ዘመስግኖ ሓደ ኣብ ከም ዓርኪ ርእሲ ሕሴን መልክን ከም ሞሳ ኮይኑ ይሳተፍ ነይሩ ማለት ኣብቲ ናተይ ዓርኪ ርእሲ ናተ እዩ ሕጂ ንሱ በቃ ኣዝዩ ንዓይ ዳርጋ እቲ ዝዓበየ ዳይሬክተር ኮይኑኒ ይቀርዩ ማለት እዚ ገፅ ባህርያ እዚ ከምዝኸውንን ከምዝበል ኣተሓሳስባ ኣነ ብክለት ሓሳብ እዚ ዘለኽዎ ካራክተር መራ ከም ዓቕን ላዓሊ ኮይኑ ተሰሚዑኒ ስጋብ ዝኣትዎ ማለት እዩ ብምክንያት ግን ደገፍ ንሱ ዝሃባ በቲ ዓቕሚ ቅሩብተ ዝነበራትኒ ካብኡ ዝረኸብክዎ ደገፍ ክወፃእ ክኢለ እየ
4: ኮይስ ኣይ ኣበል መመስል ገባእካ መንገቢ ክሉ ምረት ተምሲል ስበት ገባ እንተልሓዘ ካብኡ ኣብ እላ ተምራጀ ከምስልሃቡን ክትበል ይተቀድርኒ ዮም መመስል ሸክል ብዕድ ገባእካ መንገቢ ፈጅር ሄኒ ብዕድ እናመሰልካ ክትፅናሕ ክትዳለብካ ዮም ከም ኦሮት ምዝዕጅ ገባእካ መንገቢ ፈጅር ሄኒ ከም ኦሮ መስኪን ገባእካ ክትመስል ከምሰልቱ እግል ተኣምር ስበት ብካ ኣና ለተሂበተኒ እላ ኣካን እግሌ ክብድት ዓለት ላኪን ሚቱ መስል ገባእካ መንገብላ

0: ጻብካ ጅህድ ወዲየ ኮጉላ ካኑ ድቤዳ እናስ ዕምሩ ስቲናቱ ወእናስ ምዝዒቱ ድድ ናይ ወጠንየት ለገይስቱ ቀየባይቱ ምፍተሪቱ ሸንከደ ጠቢዓት ላ ናዩ ነመስልካ ግትምፃ ገበእካ መንገቢ ጅህ ሰበል ሓዘካ ግልየ ክብዓት ላኪን ኣብዓቐሜ እግል ምሰል ፈተምኮ ዲባ ማለት
1: ስሜቸ እድሪስ መሓመድ ኖር ወጀሚል ትበሃል ኣነ ዲብእሊ ናይ ተማሲል ናይ ኣፍላም ለኦምቦትኮ ዲቡ ምን በዲር መድረሳት ዲብህለና ዲብ ናይ ማሕበር ሸባባት ይሸጋዓልኩ ሓቆሁ ምኑ ክልሕድ ዲብ ለይላ ኣንቦትኩዋ 2017 ባለቱ 2017 ንእሽ ንእሽ ንሸጋዓና ሓቆዋ 2019 ናይ ፍልም ናይ ቴራ ብግሎ ሸገይኮ ፍልም ቴራብ ከም ኣክተር ናያን ነገብኦኮ ሸቀይኮ ዲብ መዲና ትለዓለት ግሩም ካላሰት ትወቅት ኮሮና ትለዓለት ሓቆሃማ ናይ ረብዓት ሸገና ሓቆሃ እዘ ዲብ ለ ናይ ፍልም ዳመር ሸገይኮ ባለቱ ኣዘ ፍሉም ናይ ዳመር ምና ብዒት ፍንቲ ወዲያ ማህልት መስላካ ፍሉም ናይ ዳመር እንሸገ ዲበህለና ክልእ ሓጀት ምስል እግልሊግሰለ ወጅበንተን በለቱ ሓቲ ዓዳት ኣላ ንዓዳት ሸዓብ ናይ በዲር ምወዳ ዓለ ልባሱ ልግባ ተቃሊጡ ልግባ እየ ሓጀቱ እባ ናይ በዲር ግል ተዓምፃ እተቕደር ህለት ክምሰሉ ግል ንመስል ካልአይት ናይ ሓጠር ወፈራሰት ዓለ ዲበ ሓጠር ወፈራሰት ሸዓብ ኤርትርያ እግል እስትዕማር ድድ ናይ እስትዕማር እክል ይባጠር ዓላ እግል ተርእብ ዲብካ ሓማስ ናዩ እተወቅት ለይኮ ዓላ ትወቅት ፌደሬሽን ልግባ ትወቅት ሓምሳታት እዚ እንግሊዝ እንሸራሕና ባለቱ እክል ዓላ ሓማስ ናለ ሸዓብ እግል ተሽርሖ ብዲብካ ካልምሁም ህታ ክብድታ ኩም ከባደት ክብድታ ኩሉ ግል ልምፃእ ግልካ የመልቡኩማ ዳይሬክተር ስሊማን ዝብሎ ዓለ የመልቡ ናቀስምንካ እተስዊር ንብል እተለና ካን ተስዊር እተ እክል ሕድ ለስጅን ለናይ በዲር ለንሰጀኖ ድ ዓለው እግል ትርከብ እክል ያፃ ምሽክለቱ ከብሊታት ዓለ ዲባ ማፃግን ብዙሕ ዓለ ዲባ ላኪን ኣላ ኩሉ ሓል ቅድራት ናተሸቀነ ግን ይበለ ንገድር
2: ኣነ ከም ዓሊ ኣብዛ ፊልሚ ዝጥረኽ ሓደ እቲ ህዝብና ብቅድሚት ኣከዳድናና ከመይ ነይሩ እቲ ሕብረተሰብ ከመይ ኣካይደ ከይድ ነይሩ እቲ ናይ መግዛእቲ ዝሓለፉ ህዝብና ተወሳኺ ከዓቲ ዝነበረ ኣብቲ ስራሕ ገለገለ ፍሉያት ሰባት ፍሉይ ካራክተር ዝተዋህቦም ነይሮም ኣይመፁን ኣለዉ ሕጂ ድኣ እምበር ከም በዕለ ፍዓበቸ ፍሉይ ክሕዝዋ ዘለዎም ስለዝኾነት ከዓ ሓንሳብ ንኸይትወፅእ ካብኡ ተጠንቂቕካ ክሰርሕ ከመይ ገረሞም ፅኦም ኣን ገርሞ ኣይርስዖን እዮም ጠቕላለ ተተዋሂባቶም ዘላ ፅሕና ጂ ትላጀራ ትግረ ቋንቋና እዩ ተዋሂብና ፍሉይ ካራክተር ከዓ ኣይተዋሃበና ናብቲ ድማ ምፃእ ማለት እዩ በታ ዘላታይ ናተዋሲእና ገለ ሰባት ግን ከምዝበሉ ተባሂሎም ፍሉይ ካራክተር ስለ ዝደለይዎም ዝሃብዎም ነይሮም ኣይ መፅነሉ ዳኣ እምበር ንሶም ሕጂ ከመይ ገሮም ክልዎ ኣሎ ከም ተዋሃበንስ ኣነ እንታይ ሓንሳብ ሓንሳብ ናብ ዓለም ዘመለሱ ከየ ዝብል ኣዝዮም ሓያላት እዮም ብጣዕሚ ፅቡቅ ተማሰ ዋሲኦሞ ሕና ግን ብኣቕምና ብዙሕ ከቢድ ኣይነበረን እቲ ምሕዳራ ካ ወሳኒ ብስራሕ ኩሉ ግዜ ብሓንሳብ ኣይወፈርና ናብታ ፊልም ዝነበርና ኩላትና ብሓንሳብ ስለዘይወፈርና ኣብታክንደና ጌርና ወርሒ ድናና ወርሒ ንክረ ጌርና ተዋህበትና ተዋሲእና ወይ ስኢልና ተመሊስና

0: ገዛ ከተኸፋፊሉ ስለ ዝነበረ ኣብ ግዜ ፀገም ኣይነበረና ቲ ሰራርሓ እውን ምሕዳር ፅቡቅ ስለ ዝነበራ ብዙሕ ሽግር ኣይነበረን።
1: ኣነ እኳ ከም ዓሻ ኣብ ዓደ እየ ተዋሲ እየ ታት ሪያ ዝነበርክ ገዛ ናይ ኣደያ መነባብሮ እዩ ማለት እየ ነደይ መሲሊ ክኸውን ከዓ ተስፋ ገብር ብዛዕባ ተተመክሮ ዝበልክዮ ከዓ ኣብ ነብሲ ወከፍ ትሰርሓ ስራሕ ወላ ከምዚ ገዲም ተዋሳኣይ ዋላ ኹን ኣብ ነብሲ ወከፍ ድሰራሕካያ ስራሕ ካብ ልዕለኻ ጥራይ ኣይኮንካ ትምሃር እንኮላይ ካብቶም ትሕትኻ ዘለዉ ደቅኻ ኢኻ ትምሃር ሕጂ ኣብኡ ዓብ ተመክሮ ኢና ኣጥሪና ክሳዕ ምሸት ምስኦም ተምሲ ደኺመ ኣይትብል ማኪና ተበላሻ ኣብ እግርኻ ዘለካ ተሰኪምካ ኣብ እግርኻ ናፍቲ ባውታ መዋስእ ትኸይድ እዛ በዕል ዑስማን ኣብ ኩሉ ነገርና ሓገዝትና እዮም ነይሮም እቶም ከባና ዝንእሱ ሲ ብጣዕሚ እዮም ኣልዮምና ሕጂ እቲ ተመክሮ ሲ ካብ ኩሉ ኢኻ ትረኽቦ ሞ ዓብ ተመክሮ እየ ረኺበላ ኣነ ብዓብኡ ደቅኻ ስድራኻ ገዲፍካ ስራሕካ ገዲፍካ ኢኻ ተወፍር ዘለኻ እቲኡ ዘጋጥመካ ከዓ ንዓኻ ዓብ ተመክሮ እዩ
2: ኣብ ናይ ሽዕብ ነፍሱ ዝኸኣለ ስራሕ ነይሩ ኣፍከረን ከዓ ኸምኡ ሕጂ ንሕና ቀደም ኣብቲ ናይ ቀደም ፊልምታት እንታይ ንገብር ተዋሳዕቲ ኣብዚ ፊልሚ ዘለዉ ኩሎም መፂኦም ብሓንሳእ ተጠርኒፎም መኪና ኣይኣኽሎም መግባእ ኣይኣኽሎም መደቅሳ ኣይኣኽሎም ኩሉ ብሓንሳእ እዩ ዝጓዓዝ ነይሩ ቀደም ግን እታ ዓባይ ተመክሮ ካብዚ ወዲ ኣሰናይ ዝገበሮ ጥበብ ዝቐሰምናዩ ነፍሶ ከፍትን ሲናት ኣበይ ኣበይ ከም ዝሰኣላ ፈሊጡ ኩለን ጠርኒፉ ናይ ሽዕብ ናይ ባፅዕ ቁሩብ ሰባት ካብዚ ኸይድና ኣብኡ ዝነበሩ ከዓኒ በዓል ዓብዳላ ጃብር በዓል ሙኽታር ኣብኡታ ዝነበሩ በዓል ሸኪክ ንስኦም ፀኒሖምና ምስኦም ተዋሲእና ምስኦም ወዲእና እዚ መድረክ እዚ ተዓፅኢ ማለት እዩ እንደገና ከዓኒ ናብ ከረን ከይድና ሕጂ እዚ ብሲናት መቓቂልካ ፈሊጥካ ፅቡቅ ጌርካ ተረዲእኻ ከምኡ እንድሕር ጌርካ እቲ ስራሕ ዋላ ከቢድ ይኹን እምበሪ ይቃላለልካ እዩ ሕጂ ከቢድ ስራሕ እያ ግን ወዳእ ሰናይ ፅቡቅ ጌይሩ ተጣቢብላ ብከምዚ ብምወዱ ብጣዕሚ ዓብዪ ተመኮሮ ኢና ወሲድና
3: ኣብ መድረኻት ኢና ንፈልጦ ንሕና ንላይፍ ኣብ 24 ግንቦት ይኹን ከምዚ 8 መጋቢት ይኹን ኣብ ዝኾነ ናፍትያን ንኡሳት ዘባታትና ፅና ንፀባር ነርና ግን ብክስቶ ንሳሓብ ዓል ዱካን ተተባሂልካ ናይ ጉዳንካ ዱካን ኢካ ትገብር ሕጂ ግን ብስክሪፕቲ ክትጓዓዘ ዝመፀተካ ሓሳብ ፅሒፍካ ፀንሐ እያ ኣብ ክልተ ሓሳብ እውን ኮላ ግን ትሕገብ እያ ኣይትርያን ተፃፍያ ግን ስለ ትርከብ ፅሒፈይ ኬፍ ዝሃበኒ ገለ ድርሰት ዝኸውን ክደርስ ብኢደይ እዚ እውን ብዙሕ ካብኦም ረኺበ እያ ኣዝየ ይመስግኖም እዮም ኩሎም ተዋስእትና ጥርየ ያኽለኒ እዩ ዝመፁ ዘሎ ግዜ ከናወሰኩ ኣነ ናብ ላዕሊ ደረጃ እንሻላ ከይድ ዎ ዘሎ ስጋብ ኔክስተ ትብለሉ እናዓበኸ ያ ከምትኸይድ ተኣማንነት ገይረ እዩ ማለት እዩ
4: ዋላይ ኣና ምን ፍልም ዳማር ብዙሕ ደረስኮ ግሊበ ልገድር ሓቲ ፍልም ዳማር ፍልም ዳማር ላዓለው ዳይሬክተራት ኩሎም ምኩራምቶም ኩሎም ሄኒ ዓበይቶም እስታዝ መሓመድ ኣሰናይ ምብሉ ተለነዘ ብዙሕ ላባዝሓ ናይ ትግራይ ኣፍላም ናይ ትግርኒያ ለሻቃቱ ምን ቤት ምን ዓርሽ እንደርእካ ሰበት እሊ ምን እሎም ዓበይ እሎም ምስሎም እብሽቅ የቻናወል መራ ሓበል ነሰማዓኒ ግልሚ ተጃርቦም ድራሰትቦም ውእግና ምሄን እንሻቀድ የህለና እለ ክምሰልለ ወደዋ እግል ሓሪትኩም እለ ክምሰልለ ትግበእ ብዲባ መራ ብዙሕ ዝተፈየትካኖምን ፍልም ናይ ዳመር ሓደ ፍልም ናይ ዳመር ሄ ምስሊ ሸዓብ መሄን ብዙሕ ለይ ወደት እግና ምስሊ ሸዓብ ብዙሕ መትራካብ ወደናምን ባፅዕ ናንባትካ ሽዕበል ከረንበል ኩሉ ብዙሕ ካናት ተናከፈት ክትል ምስሊ ኣዳም ብዙሕ ረካብና ምስሊ ሸዓብ በዛሕ ሸዓብ ንሄ ማሻ ላ ወተባረካላ ሸዓብ መፈተይ ሸዓብ ማሕትርም ሸዓብ ሕሽመት ለቦ ሸዓብቱ ከመራ ንየት ለወደከ ለይለናዮም

0: ሰላም ፈነወ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክብራን ከመይ ተምስኡ ሎሚ ቀዳም 2 ግንቦት ዝተዳለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሎም ተክለ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርስተ ዜና ክቐድም። ፋርማሴቲካዊ ማሕበር ኤርትራ ምበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ኣቃኒዑ። ማሕበር ምትሕግጋዝ ቅዱስ ሰራዊት 85 ንቤት ትምህርቲ ሰውራ ዝምልከት ናይ ምውርራስ ታሪክ መደብ ወዲቡ። ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ሎሚ ኣብ ስታድዮም ኣስመራ ዝተኻየደ ምዕሩግ ስነ ስርዓት ተዛዚሙ። መንግስቲ ኣሜሪካ ካብቶም ኣብ ጀርመን ዓስኪሮም ዘለዉ ኣባላት ሰራዊቱ 5,000 ክስሕብ ምዃኑ ኣፍሊጡ። ሰራዊት ማሊ ኣብ ልዕሊ ሽበራውያን ብዘካየዶ መጥቃዕቲ ኣየር 200 ዕጡቓት ከም ዝቐተለ ሓቢሩ። ኣብ ሕቡራት ኢማራት ዓረብ፣ ኩዌት፣ ቀጠርን እስራኤልን ብድምር ዋጋ 8.6 ቢልዮን ዶላር ኣፅዋር ክትሸጠለን ወሲና። ናብ ዝርዝራቱ ክንሰግር፣ ፋርማሴቲካዊ ማሕበር ኤርትራ ፅላተ ጥዕና ሃገርና ንምድፋዕ ዝዓለመ ምበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ኣቃኒዑ። ነቲ መደብ ዝተኸታተለ ጋዜጠኛ ሳሙኤል ሃብቶ ሚካኤል ብመስጋዕ ፀብፃብ ኣዳልይዎ ኣሎ። ኣብርሃም ዓንደማርያም ክቐርቦ እዩ።
1: ፋርማሴቲካዊ ማሕበር ኤርትራ ብሉፅነት ሰብ ሞያ ፋርማሲ ብምዕባይ ውሕስነት ጥዕና ነረጋግፅ ብዝብል ቴማ ትማል ሓደ ጉንበት ምበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ሆቴል ኣስመራ ፓላስ ኣቃኒዑ። ፕረዚደንት ማሕበር ኣቶ ኣብርሃ ገብሪ ኣብ ዘስምዖ ቓል እቲ ዋዕላ ኣብ መንጎ ሰብ ሞያ ፋርማሲን ዋዕለተኛታትን ተመክሮ ንምልዋጥ ኣብ ስነ ፍልጠታዊ ምዕባለታት ንምዝታይ ከምኡውን ፅላት ጥዕና ሃገርና ንምድንፋዕ ዝዓለመ ምዃኑ ብምጥቃስ ሞያ ፋርማሲ ኣገዳሲ መላግቦ መርመራን ሕወየትን ምዃኑ፣ ሞያውያን ድማ ኣሳሰይቲ ርትዓዊ ኣጠቕማ መድሃኒት፣ ድምፂ ድሕነት ሕሙማት፣ ከምኡውን ቀለስትን ቀየስቲ ምዕባለን ናይቲ ሞያ ከም ዝኾኑ ገሊጹ። ስነ መድሃኒታዊ ብሉፅነት ቀጻሊ ስራሕን ምዕባለን ዝሓትት ንጥፈት ድኣ እምበር ቀዋሚ ዕላማ ከም ዘይኮነ ዝጠቐሰ ኣቶ ኣብርሃ ብሉፅነት ናይ ዝኾነ ዓውዲ ቀጻሊ ትምህርትን ምርዓም ሓድሽ መፅናዕትታትን ከም ዝጠልብ ኣነፂሩ። ኣብቲ ዋዕላ ተጠቃምነት ፓራስታሞል ኣብ እዋን ጥንስን ሳዕቤናቱን ብውሽጣዊ ዓቕሚ ዝካየድ ክለሰ ሃገራዊ ዝርዝር መድሃኒት ርትዓዊ ኣጠቕማ መድሃኒት ፀረታ ህዋስያን ብዕድመ ኣብ ዝደፍኡ ዜጋታት ጠንቂ ረክሲ ደም ብምዃን ሕማም ዘስዕቡ ባክተርያ ገምጋም ቁንዕነት ምሕደራ ሕማም ውፅኣትን ወሰንቲ ረቋሒታትን ኣብ ትሕቲ 5 ዓመት ዝዕድሚኦም ቆልዑ ርትዓዊ ተጠቃምነት መድሃኒት ኣብ ነፍሰ ጾራት ከምኡውን ዘይግባእ ኣጠቕማ መድሃኒት ብዕድመ ኣብ ዝደፍኡ ተመላለስቲ ተሓከምቲ ዝብሉ መፅናዕታዊ ወራቕቲ ቀሪቦምን ተዘቲሎምን። ብዜካዚ ምሉእነትን ዝርግሐን ሞያዋን ፋርማሲ ኣብ ኤርትራ ኣብ ዝብል ዛዕባ ሓበራዊ ዘተ ተኻይዱ። ተሳተፍቲ ድሕሪ ዘካየድዎ ዘተ መፅናዕታዊ ወራቐትን ንትግባረ ክመርሑን ዝጭበጥ ውፅኢት ክርከቦምን ንምዕባለ ሞያ ፋርማሲ ውህደት ሰብ ሞያ ጥዕና ክዓዝዝን ዝምጥን መሳለጣታት ክዋደድን ስልጠና ኣባላት ብዕቱብ ክስርሓሉ ከምኡውን ምርምራዊ ስራሓት ክሕይል ዝብል ለበዋታት ኣቕሪቦም። ኣብ መወዳእታ ከካብ ደረጃኦም ብሉፅ መፅናዕታዊ ወራቐት ንዘቕረቡ ከምኡውን ንምዕዋት ዋዕላ ንፀዓሩ ሽልማትን ናይ ኣፍልጦ ወረቐት ምስክርን ተዓዲሉ።
0: ማሕበር ምትሕግጋዝ ክፍለ ሰራዊት 85 ነበር ኣፍልጦ ብዛዕባ ቤት ትምህርቲ ሰውራ ኣብ ተምሃሮን ወለድን ንምዕባይ ዝዓለመ ናይ ምውርራስ ታሪክ መደብ ብሓደ ግንቦት ወዲቡ። ኣብቲ ብምክንያት መበል 50 ዓመት ምስራት ቤት ትምህርቲ ሰውራ ኣብ ኣስመራ ዝተኻየደ መደብ ገዲብ ስነጥበባዊ እስቴፋኖስ ኣብርሃም ዘማች ቤት ትምህርቲ ሰውራ ኣብ ወርሒ መስከረም 1976 ኣብ ሰሜናዊ ምብራቅ ሳሕል ዜሮ ብዝብል መፀውዒ ዝፍለጥ ቦታ ብሓልዮት ህዝባዊ ግንባር ሓርነት ኤርትራ ከም እተመስረተ ሓቢሩ። ንመግዛእትን ሳዕቤናቱን ግፍዕታት ጸላእቲ ኣብ ልዕሊ ህዝቢ ኤርትራ

0: ስርዓተ ትምህርቲ ህዝባዊ ግንባር ኣብ ግዜ ቃልስን ንመምሃሪ ዝተዳለወ መፅሕፍትን ኣበርክቶ መምህራን ቤት ትምህርቲ ሰውራ ኣብ ምእላይን ምሕብሓብን ተምሃሮ ከምኡውን ዘጋጥም ዝነበረ መሰናክላት ብዝርዝር ድሕሪ ምቕራብ ቤት ትምህርቲ ሰውራ በብእዋኑ ካብ ዜሮ ናብ ዓራግ ኣየት ሓወልዕ ጀልሃንሰን ዓሬሪብን ከም ዝገዓዘት ምስናይ ብድሆታቱ ገሊጹ ኣብ ወንበር ማሕበር ምትሕግጋዝ ክፍለ ሰራዊት 85 ተጋዳላይ ኣብራኒዮስ ዘረኣብ ርኽቢ ወገኑ ህዝባዊ ግንባር ኣብ ራእይ ተመርኪሱ ብሩህ መጻኢ ዘለዋ ብልፅግትን ሕፍርትን ሃገር ንምውናን ንቤት ትምህርቲ ሰውራ ከም ዝመስረተ ብምጥቃስ ዝበዝሑ ተምሃሮ ቤት ትምህርቲ ሰውራ ሎሚ ኣብ ዝለዓለ ፅፍሕታት ናይዛ ሃገር ተመዲቦም ዝሕብን ዕዮው ይሰርሑ ከም ዘለዉ ኣብሪሁ ተሳተፍቲ ብወገኖም እቲ ታሪክ ናይ ምውርራስ መደብ ኣገዳስነቱ ዕዙ ስለ ዝኾነ ብዝተወደበ መልክዕ ክካየድ ተላብዮም ስፖርታዊ ንጥፈታት ኣብ ቤተ ትምህርቲ ዞባ ማእከል ብውዕውዕ ሃዋህው ተዛዚሙ ብዛዕባ እዚ ብ12 ዓይነታት ስፖርት ን8 ኣዋርሕ ዝቐፀለ ንጥፈታት ወኪርኤና ዩናታን ኣዕብዮ ንዘዳለወ ፀብጻብ ፊልሞን ዘሞ ይቀርቦ እዩ
1: ስፖርታዊ ንጥፈታት ተምሃሮ ደፍአ ሓይሊ መቐይሮ ብዝብል ቴማ ን8 ዋርሒ ዝቐፀለ ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ዓመተ ትምህርቲ 2025-2026 ሎሚ ኣብ ስታድዮም ኣስመራ ብውዕውዕ ሃዋህው ተዛዚሞም ኣብቲ ብሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ዝተኸፍተ መዛዘሚ ስነ ስርዓት ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ስፖርት መምህር ሞሳስጊ ገዝሀይ ኣብ ዘስምዖ ቓል ሎሚ ዓመት ልዕሊ 14,000 ተምሃሮ ኣብ 12 ዓይነታት ስፖርት ከም ተሳተፉን ምዕሩይ ተሳታፍነት ደቂ ኣንስትዮ ዝተረኣየሉ ከም ዝነበረን ገሊፆም ስፖርት ኣብ ዘለናዮ መዋእል ኪንዮ መዘናግዒ መለለይ ሃገራዊ መንነት ከም ዝኾነ ጠቒሱ ሚኒስትሪ ትምህርቲ ብመገዲ ኣብያተ ትምህርቲ ምዕቡል ሃገራዊ ባህሊ ስፖርት ንምኽስኳስን ሓበን ሃገር ዝኾኑ ተካእቲ መንእስያት ንምምልማልን ዓበተራ ይፃወት ከም ዘሎ ብምግላጽ ነቲ መደብ ንምድማቕን ንምዕዋትን ንዝፀዓሩን ኣምሃራን ኣለይቲ ተምሃሮን መራኸቢ ብዙሃንን ኣመስጊኖም ኣብቲ ኣጋጣሚ ብኩሉ ዓይነታት ስፖርት ካብ 7 ንኡዞባታት ንኡዞባ ደቡባዊ ምብራቅ ካብ 22 ናይ ካልኣይ ደረጃ ኣብያተ ትምህርቲ ድማ ቤት ትምህርቲ ባርካ ጎብለል ብምዃን ተሸሊመን ብዘይካ እዚ ኣብ ግጥማት ኩዕሶ እግሪ ደቂ ኣንስትዮ ካልኣይ ደረጃ ቤት ትምህርቲ ሓላይ ቀዳመይት ወፅያ ኣብ መወዳእታ እቲ ስፖርታዊ ንጥፈታት ክውን ክኸውን ኣበርክቶ ንዝገበራ ትካላት መንግስትን ውልቀ ሰባትን ናይ ምስጋና ወረቐት ተዓዲሎም
0: ኣብ ንኡዘባ ሃብሮ 343 ደቂ ኣንስትዮ ንዝርከቦም 567 ምምህራን ካብ 21 ሳብ 24 መያዝያ ስልጠና ተዋሂቡ እቲ ኣብ ስነ ምግባር ሞያ መምህርና ኣገባብ ኣመሃህራ ግብራዊ ሌላ ምድላዊ መምሃሪ ሜላታትን ካልእን ዘጠቓልል ስልጠና ብቐንዱ ንሓደስቲ መምህራን ቅድመ ትምህርቲ መሰረት ገይሩ ከም እተዋህበ ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡዘባ መምህር ዑስማን መሓመድ ኣድም ገሊጹ ቅድመ ትምህርቲ መሰረት ብቕዓት ትምህርቲ ስለ ዝኾነ እቶም መምህራን ብብቕዓት ክምሃሩ ተመሳሳሊ ስልጠናታት ክምውዳብ ኣገዳስነቱ ዕዙዝ ምዃኑ ኣፍሊጡ ኣብ መወዳእታ መምህር ዑስማን መምህራን ንተምሃሮኦም ኣርኣያ ስለ ዝኾኑ ኣብ ንጥፈታቶም ዕቱባት ክኾኑ ተማሕፂኑ ኣብ ንኡዘባ እምኒ ሓይሊን 3 ኣዋርሕ ብሞያ ክስልጥን ዝፀንሑ 245 መንእሰያት ብ28 መያዝያ ተመሪቖም እቲ ብክልሲ ሓሳብን ግብርን ዝተዋህበ ስልጠና ስነ ፅባቐ ፀውሪ ርእሲ ቀዳማይ ረድኤት ምሕደራን መሪሕነትን ከምኡውን ትልሂት ዘጠቓለለ እዩ ሓላፊ ሃማማቴ ኣብቲ ንኡዘባ መንእሰይ ሸዊት ወልዳይ ኣብዚ ዓመት እዚ 109 መንእስያት ብዝተፈላለዩ ሙያታት ሰልጢኖም ከም ዘለዉ ሓቢሩ ግዜያዊ ተመሓዳሪት እቲ ንኡዘባ ወይዘሮ ትርሓስ ፍቓዱ ብወገና ተመረቕቲ ንዝቐሰምዎ ሞያ ኣብ ግብሪ ብምውዓል መነባብሮኦም ከመሓየሹን ከባቢኦም ክፀልውን ኣበርቲዖም ክሰርሑ ኣዘኻኺራ ፖሊስ ዞባ ዓንሳባ ኣብ ሕጊ ዘለዎ ኣፍልጦ ንቕሓት ንምብራኽ ካብ 24 ክሳብ 28 መያዝያ ኣብ ንኡዘባታት ከረንን ሓመልማሎን ንተምሃሮ ኣስተምሮ ሂቡ እቲ ኣስተምህሮ ተምሃሮ ኣብ ርእሲ ኣካደምያዊ ትምህርቶም ብሕግን ስነ ምግባርን ተኸስኪሶም ንክዓብዩን ኣብ ምክልኻል ገበን ክተሓባበሩን ዝዓለመ ምንባሩ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጀንቲ ብእምነት ክብሮም ገሊጹ ኣብቲ ኣስተምህሮ ንራእን ዕላማን ፖሊስ ኤርትራ ስነ ምግባር ተምሃራይ ተራን ኣገዳስነትን ሕጊ ኣብ ተምሃሮ ከምኡ ንእወታውን ኣሉታውን ጎድነታት ቴክኖሎጂ ዝምልከት መግለፂ ቀሪቡ ሰርጌንቲ ብእምነት ኣብ መወዳእታ ተምሃሮ ኣብ ምምራሕ ብሽክሌታታት ዕቱባት ክኾኑን ሕግታት ትራፊክ ክኽብሩን ተላብዩ ተምሃሮ ብወገኖም ከምዚ ዝበለ ኣሰምሮ ኣገዳስነቱ ዕዙዝ ስለ ዝኾነ ቀጻልነት ክህልዎ ተማሕፂኖም ክቡራትን ክቡራን ቀጠሉ ዝቐርብ ዜና ፀይ ንምክህታልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰግር መንግስቲ ኣሜሪካ ካብቶም ኣብ ጀርመን ዓስኪሮም ዘለዎ ኣባላት ሰራዊቱ 5,000 ክስሕብ ምዃኑ ትማሊ ሓደ ግንቦት ኣፍሊጡ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን እቲ መደብ ኣብ ውፍጢ 6-12 ኣዋርሕ ክዛዘብ ንፅቤት ከም ዝግበር ገሊጹ እዚ ስጉምቲ እዚ ንቁፅሪ ሰራዊት ኣሜሪካ ኣብ ኤሮጳ ናብቲ ቅድሚ ምውላዕ ኩናት ዩክሬን ዝነበረ ብዝሒ ዝመልስ ከም ዝኾነ ሰበስልጣን ፔንታጎን ሓቢሮም ኣለው ሚኒስተር ምክልኻል ጀርመን ቦሪስ ፒሶሪዮስ ኣብ ዘካየዶ ቃለ መሕተት ምንካይ ሰራዊት ኣሜሪካ ኣቐዲሙ ዝተገመተ ጉዳይ ምዃኑ ብምሕባር ሃገራት ኤሮጳ ፀጥተአን ናይ ምውሓስ ዝያደ ሓላፍነት ክወስዳ ፀዊዑ ወታደራዊ ህላወ ኣሜሪካ ኣብ ኤሮጳ ብሓፈሻ ኣብ ጀርመን ድማ ብቐንዱ ንረብሓታት ኣሜሪካን ጀርመንን ዘገልግል ከም ዝኾነ እቲ ሚኒስተር ብተወሳኺ ኣነፂሩ ኪዳን ሰሜን ኣትላንቲክ ኔቶ ብወገኑ ንውሳነ ኣሜሪካ ይምርምሮ ከም ዘሎ ሓቢሩ ፕሬዚደንት ትራምፕ መሻርክቲ ሃገራት ኣብቲ ምስ ኢራን ዝተካየደ ኩናት ንኣሜሪካ እኹል ደገፍ ከምዘይገበራ ብምውቃስ ኣብ ጀርመን ኢጣልያን ስፓኛን ንዝርከብ ሰራዊት ኣሜሪካ ክስሕቦ ከም ዝኽእል ኣብ ዝሓለፈ መዓልትታት ብጥንቃቁ ዝዝከር እዩ እዚ ምዕባለታት እዚ ዝኸሰት ዘሎ ብጉዳይ ኢራን ኣብ መንጎ ፕሬዚደንት ትራምፕን ቻንስለር ጀርመን ፍሬደሪክ መርዘን ናይ ቃላት ምምልላስ ተኸሲቱ ኣብ ዘለወሉ እዋን እዩ ቻንስለር ፍሬደሪክ መርዝ ሰበስልጣን ኣሜሪካ ብዘይንፁር ስትራቴጂ ናብ ኩናት ኢራን ከም ዝኣተዉ ክወቅስ እንከሎ ፕሬዚደንት ትራምፕ ብወገኑ ቻንስለር መርዝ ኣብ ጉዳይ ኢራን ጣልቃ ካብ ምእታው ተቆጢቡ ዝዓነወ ቁጠባ ሃገሩ ኣብ ምፅጋን ከተኩር ኣተሓሳሲቡ ኣሜሪካ ኣብ ኣህጉር ኤሮጳ ዓሰርታት ኣሽሓት ወታደራት ኣዋፊራ ከም ዘላ 16,000 ካብዚኣቶም ድማ ኣብ ጀርመን ዝዓስከሩ ምዃኖም ፀብፃባት ይሕብሩ ሰራዊት ማሊ ኣብ ልዕሊ ሽበራውያን ብዘካየዶ መጥቃዕቲ ኣየር 200 ዕጡቓት ከም ዝቐተለ ኣፍሊጡ እቲ ስርሒት ካብ ጎረቤት ሃገር ብምስጋር ሓድሽ መጥቃዕቲ ንምክያድ ዝተዘጋጀዉ ዝነበሩ ሽበራውያን ዕላማ ዝገበረ ምንባሩ ኣዘዝቲ ሰራዊት ማሊ ገሊፆም ኣብቲ ስርሒት ከበድቲ ኣፅዋር ዝፀዓና 4 መካይንን ልዕሊ 6 ሞተር ብሽክሌታታትን ከም ዝዓነዋ ዝሓበሩቶም ኣዘዝቲ እቲ ስርሒት ከም ዝቕፅል ኣፍሊጦም ኣብ ዝሓለፈ ሰሙን ኣብ ማሊ ብዝተካየደ ሽበራዊ መጥቃዕትታት ሚኒስተር ምክልኻል እቲ ሃገር ሳድዮ ካማራ ከም እተቐትለ ዝዝከር እዩ ኣብ ማሊ ኣብዚ ዓመት እዚ ሽበራዊ ተርእዮታት ከም ዝወሰኸ ዝገልፁ ናይ ቀረባ ተዓዘብቲ እቲ ክስተት ኢድ ግዳማውያን ሓይልታት ክህልዎ ከም ዝኽእል ይእምቱ ኣብ ዞባ ምዕራብ ኣፍሪቃ ንዝካየድ ዘሎ ግዳማዊ ወታደራዊ ወፍሪ ትቃወም ዘላ ማሊ ኣብ መሬታ ተዋፊሩ ንዝፀንሐ ሰራዊት ፈረንሳ ከም ዘውፅኣቶ ዝፍለጥ እዩ ግዳማዊ ምትእትታው ቀንዲ ጠንቂ ናይቲ ኣብ ዞባ ምዕራብ ኣፍሪቃ ተፈጢሩ ዘሎ ኩሉ መድያዊ ቅልውላው ምዃኑ ንኩነታት እቲ ከባቢ ብቐረባ ዝከታተሉ ወገናት ይጠቕሱ ኣሜሪካ ንሕቡራት ኢማራት ዓረብ ኩዌት ቀጠርን እስራኤልን ብድምር ዋጋ 8.6 ቢልዮን ዶላር ኣፅዋር ክትሸጠለን ወሲና ብፅሕፈት ጉዳያት ወፃኢ ኣሜሪካ ኣብ ዘወፅኦ መግለፂ ንቀጠር ናይ 5 ቢልዮን ዶላር ንኩዌት ናይ 2.5 ቢልዮን ዶላር ንእስራኤል ናይ 992 ሚልዮን ዶላር ንሕቡራት ኢማራት ዓረብ ድማ ናይ 147 ሚልዮን ዶላር ኣፅዋር ከም ዝሽየጠለን ኣፍሊጡ እቲ ስርዓተ ምክልኻል ኣየር ሚሳይላት ዘጠቓልል ኣፅዋር ኣቕሚ ምክልኻል ናይተን ሃገራት ንብድንፋዕ ዝዓለመ ምዃኑ እዩ ዝግለፅ ዘሎ እዚ ውሳነ እዚ ፍቓድ ባይቶ ኣሜሪካ ማለት ኮንግረስ ከይተሓተተ ብቐጥታ ከም እተወሰነ ተሓቢሩ ኣሜሪካ ኣብ ዝሓለፈ ወርሒ መጋቢት እውን ንሕቡራት ኢማራት ዓረብ ኩዌትን ዮርዳኖስን ብድምር ዋጋ 16.5 ቢልዮን ዶላር ኣፅዋር ከም ትሸጠለን ከም ዝወሰነት ዝዝከር እዩ እዚ መሸጣ ኣፅዋር ንዞባ ማእከላይ ምብራቅ ናብ ውድድር ሸመተ ኣፅዋርን ንሱ ዝጠንቁ ግጭትን ክሸሞ ከም ዝኽእል ምስቲ ጉዳይ ቅርበት ዘለዎም ተንተንቲ ስጋቶም ይገልፁ

እስራኤል ኣብ ደቡባዊ ሊባኖስ እተካይዶ ደብዳብ ከም ዝሓየለቶ ተቓሊሑ። እቲ ደብዳብ ንትሕቲ ቅርፂ ወታደራዊ ዕላማታት ምንቅስቓስ ሕዝቡላህ ዕላማ ዝገበረ ምዃኑ እኳ ሰራዊት እስራኤል ይሕብር እንተሎ ኣብ ልዕሊ በርጌስ ከቢድ ክሳራታት የውርድ ከም ዘሎ እዩ ዝግለጽ። ብመሰረት ሚኒስትሪ ጥዕና ሊባኖስ በቲ ደብዳብ ኣብ ዝሓለፈ 3 መዓልታት ጥራይ ብውሕዱ 80 ሰላማውያን ሰባት ክመቱ ከለዉ ልዕሊ 100 ድማ ቆሲሎም። ደቡባውን ምብራቃውን ሊባኖስ ቀንዲ ዕላማታት ናይቲ መጥቃዕቲ ኮይኑ ከም ዘለዉ ዝጥቀስ። ፕሬዚደንት ሊባኖስ ጆሴፍ ዖን ነቲ ብእስራኤል ዝፍጸም ዘሎ ተደጋጋሚ ጥሕሰት ስምምዕ ምቁራስ ተኹሲ ብትሪ ብምኹናን እስራኤል ንኣህጉራዊ ሕግታትን ውዕላትን ከተኽብርን ኣብ ሲቪላዊ ዕላማታት እትገብሮ መጥቃዕትታት ደው ክተብልን ጸዊዑሎም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብዝጸንሐት መጥቃዕትታት ልዕሊ 2,000

600 ሰባት ክሞቱን ከለው ልዕሊ 8,000 ከም ዝቆሰሉ ከምኡውን 1.2 ሚሊዮን ከም ተመዘበሉ ጸብጻባት ይሕብሩ። ክቡራትን ክቡራንን ዜና ቅድሚ ምግዛምና ኣርእስታቱ ክደግመልኩም። ፋርማሲቲካዊ ማሕበር ኤርትራ መበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ኣቃኒዑ። ማሕበር ምትሕግጋዝ ክፍለ ሰራዊት 85 ንቤት ትምህርቲ ሰውራ ዝምልከት ናይ መውርድ ራስ ታሪክ መደብ ወዲቡ። ስፖርታዊ ንጥፈታት ኣብ ቤተ ትምህርቲ ዞባ ማእከል ሎሚ ኣብ ስታድዮም ኣስመራ ብዝተኻየደ ምዕሩግ ስነ ስርዓት ተዛዚሙ። መንግስቲ ኣሜሪካ ካብቶም ኣብ ጀርመን ዓስኪሮም ዘለዉ ኣባላት ሰራዊቱ 5,000 ክስሕብ ምዃኑ ኣፍሊጡ። ሰራዊት ማሊ ኣብ ልዕሊ ሽበራውያን ብዘካየዶ መጥቃዕቲ ኣየር 200 ዕጡቓት ከም ዝቐተለ ሓቢሩ። ኣሜሪካ ንሕብራት ኢማራት ዓረብ፣ ኩዌት፣ ቀጠርን እስራኤልን ብድምር ዋጋ 86 ቢልዮን ዶላር ኣፅዋር ክትሸጠለን ወሲና። ንምክታልኩም መስክን ብዝተረፍ መደባት ኤርቲቪ ክሓድገኩም ወገነይ ግን ብርኹምሸት

0: ሄሎ
1: ሃሎ ወይዘሮ ምስጋና ሃብተ ኣዳሓበን ዲኺ
0: መን ክብል
1: ኣነ ሲስተር እሞ ትማሊ ናይ መበል 18 ወርሒ ክታቦት ወድካ ሓሊፉ ክሎ
0: ይቕሬታ ሲስተር ትማሊ ሓሊፉ ዘይዘከርኩ ፅ
1: ፅ

0: ሕጂ ድንን ምባል ሕፍረት ኣይጠቅምን እዩ። ምስጋና ቅድሚ ሕጂ ናይ መበል 9 ወርሑ ክታበት በዓልና ዘኻኺርና ከ ሎሚ ከዓ ናይ መበል 18 ወርሑ በዓልና ክነዘኻኽረኪ ዋ ምውላድ ጥራሕ እኳ ኣይኮነን ንውላድና ክሳብ መወዳእታ ካብ ዝተፈላለዩ ቀተልትን ኣሰንክልትን ሕማማት ክከላኸለሎም ዝኽእል በብእዋኑ ዝወሃብ ክታበት ተኸታቲልና ክነኽትቦም ኣለና። ሓደ ቆልዓ እኳ ከይተኸትበ ከይተርፈና ኢና ከዓ ነዘን ሽልል ባህልትን ርሳዕትን ሚስኮልዶ ጌርና ነዘኻኽረክን ዘለና። ሕጂ ከዓ ኣብ 6 ወርሒ ናይ ቫይታሚን ኤ ዝውሰድ ክታበት ስለ ዘለና ከይትርሰይ እዚኣ ሒዝ ክምፅእ ብቻ ክናይ ትርስዖ
1: ኩልኹም ወለድን ኣሌትን ህፃናት ደቅና ካብቶም ብኸታበት ክንከላኸሎም እንኽእል ሞትን ስንክልናን ዝኸትሉ ሕማማት ንምድሓን ኩሉ ዓይነት ክታበት ኣብ ግቡእ ግዜ ከነኽትቦም ግዴታና እዩ። ደቅና ብሸለልትነትናትና ብዘይምኽታቦም ዝመፅእ ሳዕብን ብቐረባ ንደቅና ንዓናን ካብኡ ሓሊፉ ንጎረቤት ከባብን ሕብረተሰብን ሳዕብን ስልጥ ዘለዎ ብቐሊሉ ዝረአ ኣይኮነን። ብፍላይ ኣብ 9 ወርሕን 18 ወርሕን ዝወዓብ ክታበት ንፍዮ ዝረአ ዘሎ ሓደሓደ ቡኩራት ዝያዳ ኣተኩሮ ክንገብረሉ ኩልና ወለዲ ቤተሰብ ጎረቤትን ኮምን ተሳትፎና ንዕዝዝ።

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ሓሙሻይ ክፋል መደብና ዝተፈላለዩ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ተዳልዮም ካብ ዘለዎ መደባት እቲ ቐዳማይ ንእዋናውያን ምህዞታትን ረኽበታትን ዝደስስ መደብ ዜና ቴክኖሎጂ ክኸውን እዩ። ኣብቲ ካልኣይ መደብና ምስ ንኸይድ ድማ ብፍሉይ መደብ ግዳያት ኣልጎሪዝም ኢልና ኣርእስቲ ሂብናዮ ዘለና መደብ ይኸውን። ኣልጎሪዝም ብዙሕ ግዜ ካብ ትጥቀስ ሓንቲ ካፍተን ንቴክኖሎጂ ንማሕበራዊ መራኸቢታት ሕጂ ኣብዚ ሕጂ ግዜ ከዓ ንኤኣይ ዝውክል ቃል እዩ። ኣልጎሪዝም እንታይ ማለት እዩ? ግዳያት ኣልጎሪዝም ወይ እሱራት ናይ ኣልጎሪዝም ዝበሃሉ ተጠቀምቲ ማሕበራዊ መራኸቢታት ከ ከመይ ድቡ ኣልጎሪዝም ከ ንዓይን ንዓኹምን ንክገዝኣና ፈቓደኛታት ዲና? ብፈቓድና ዲና ው ዘለና ዋላስ ካብ ፈቓድና ወፃኢ እዩ? ካብ ፈቓድና ወፃኢ እንተኮይኑ ኸ እንታይ ክንገብር ኣለና ዝብል ሓደ ፍልይ ዝበለ ኣስተምህሮ ንሎሚ ተዳልዩ ካብ ዘሎ መደብ እዩ። ናብቲ ተዳልዩ ዘሎ ፈላሚ መደብ ከብለኩም እምበኣር ሰናይ ምክትታል።

ኣብ ሎክውን ሓንቲ ኣብ ኢድ ትእሰር ሰዓት መሳሊት ተኣሰሪት ወይ ዊራብል ንብረት እያ። ጥቕማ ግን ከምተን ንጥቀመለን ዘለና ንሰዓት ወይ ስፖርታዊ ንጥፈታት ዘይኮነት ጠባይ ክህልወካ ትገብር መሳርሒት እያ ይብሉ ኣለዉ። ጠባይ ደበልኩም እወ ይፅናሓለይ ዳሓር ይርክበሉ እናበልና ግዜ ንመጥጥ ሰዓት 4 ክትስኤልካ ቁሩብ ክድቅስ እናበልካ ስልችውችው ዝብለካ እንተኮይኑ ፓቭሎክ 3 ንዓኸኣ ወይ ንዓኺኣ ከምተን ካልኦት ዲን እናበለት ተተንስእ ወይ ተዘኻኽር ዘይኮነት ቁሩብ ሕይል ዝበለ ኤሌክትሪክ ብምፍናው

ማስ ትዛ ንብረት መጀመርያ ቫይብሬት ትገብር እንተዘይ ሰሚዕኻ ድምፂ ትገብር ኣብ መወዳእታ ግን ተዘዛ ቢላ ብምቕንጣው ከምዝስማዓካን ናብ መደባትካ ከም ትጎይን ትገብር እያ ይብሉ ኣለዉ። ኣላርም ምስማዕ ንዝኣበኹም እንታይ ደኣ ክንገብር? ወረ ምቕንጣው እንተደይ ሰሚዕኹም ከማን ኣብ ፓቭሎክ 4 ካልእ ሒዝና ክንመፂና እውን ድብሉ ደለዉ መስሉ። እሞ ኸ ደኣ ኣብ ከባቢና ኸ ፓቭሎክ ዘድልዮ ሰብ እንተልዩ ኣድዩና ንምስዳድ ከዓ ቅሩባት ኣለና።

ቀደም ዘመን ብኤሌክትሪክ ዝሰርሕ ኣዝዩ ዓብ ማሽን ወይ ናይ ኤሌክትሮኒክ ኣቑሑዩ ነይሩ። ሎምሎም ድማ ሰዓትና፣ ሞባይልና፣ ፀኒሑ ድማ ካቲምና ወዘተ ዳርጋ ኩሉ ብቻርጅ እዩ ዝሰርሕ ዘሎ። እሞ እንታይ ተረፈና ደበልኩም? ፅፍሪ ደቂ ኣንስትዮ ተበልናኩም ከ ፅፍሪ ደቂ ኣንስትዮ ኣብ ክንዲ ደጋጊምካ ሎሚ ቀይሕ፣ ፅባሕ ፃዕዳ፣ ኣዝማልቶ ዝልከብ ብቻርጅ ዝሰርሕ እሞ ኣብ ደለኻዮ እዋን ዝደለኻዮ ሕብሪ ክትገብረሉ ዘኽእል ቴክኖሎጂ ናብ ዕዳጋ ቀሪቡሎ። እዚ ብናይ ሞባይል ኣፕሊኬሽን ክትቆፀሮ ዘኽእል ክሳብ 400 ዝተፈላለዩ ሕብርታት ዘለዎ ፅፍሪ ኣብ ክዳንን ስታይልን ተቐይረሉ ግዜ ደስ ዝበለካ ኣብ ደስ ዝበለካ እዋን ሕብሪ ፅፍሪ ክህልወካ ዘኽእል ኣብ ዓይኒ ደቂ ኣንስትዮ ከኣቱ ግዜ ዘይወሰደሉ ምህዞ ኮይኑሎ። እቲ ዘገርም ሓደ ሕብሪ በሊዑ ትም ዝብል ጥራይ ዘይኮነ እንኮላይ ከም መብራህቲ ናይ ፅሕዲ ልደት ዝቀያየር ሕብሪ ክውልዕ ዘኽእል ምዃኑ እዩ።

ደጊም ሰዓተይን ሞባይለይን ቻርጅ ክገብር ጥራይ ዘይኮነ ሓንሳብ ተፀበየኒ ፅፍረይ ቻርጅ ክገብረ ዝበሃለሉ እዋን ዝመፀና ይመስል። እሞኸ ዳኣ ተዓዘብቲ ድሕሪ ፅፍርኸ እንታይ ቻርጅ ዝግበር ክኾን እዩ ክመፀና ደበልኩም? እስከ ኩልና ንገምት። ብዝኾነ ዋጋ ናይ ሓደ ባኮ ኣስታ 9500 ናቕፋ በፂሑ ኣሎ።

እዚ ክትከተልዎ ፅናሕኩም ንሎሚ ካብ ዝተዳለዉ ዜናታት ቴክኖሎጂ ነይሩ። ስዒቡ ተዳልዩ ዘሎ ድማ እቲ ትንተናዊ ወይ ኣስተምህራዊ መደብና ክኸውን እዩ። ኣብ ናይ ሎም መዓንቲ ንትንተናን ኣስተምህሮን ቀሪበዮ ካብ ዘለኹ መደብ ድማ ብዛዕባ እሱራት ወይ ግዳያት ኣልጎሪዝም ዝብል ይክኸውን። ባዕልኻ ፈቲኻ ትገብሮ ነገር መብዛሕትኡ ግዜ ኣየጣዕሰካን እዩ። ፈቲኻ ኢኻ ትገብሮ ዘጣዕስ እውን ነገር የብሉን። እንተ ደኣ ከይ ፈተኻ ትገብሮ ኣለካ ሓደ ነገር ግን ምናልባት ከምኡ ምግባርካ እውን ከጣዕሰካን ደይቶ

ቅበሎም ክትከውን ትኽእል እያ። ሓደ ካብቲ እዚ ነገራት ዘጋጥሞ ዘሎ ኣብ ዓለምና ከዓ ጉዳይ ኣልጎሪዝም እዩ። ንምዃኑ ኣልጎሪዝም ማለት እንታይ ማለት እዩ? ኣልጎሪዝም ግዳያት ዝገብሮም ዘሎ ተጠቀምቲ ቴክኖሎጂ ብሓፈሻ ማሕበራዊ መራኸቢታት ከ ብፍላይ ከ ከመይ ይመስሉ? ንሕና ኸ ኣብዚ ነገር እዚ ነብስና እቲና ክንሪኦ ከለና ካብቶም ናይ ኣልጎሪዝም ግዳያት ንኸውን ዘለና ዲና ወላስ ነዚ ኣዝዩ ብደቂቕ ወይ ብረቂቕ ዝበሃል ኣካይዳ ናይ ክኢላታት ናይ ስነ ኣእምሮ ዝተደገፈ ደቂ ሰባት ኣእምሮኦም ብኸመይ ይሰርሕ ተደጊፉ ዝስራሕ ዘሎ ናይ ቴክኖሎጂ ናይ ማሕበራዊ መራኸቢታት ኣካይዳ ኸ ነፃ ዲና ወይ ካብ ንዕኡ ክንቃለሶ እንተኮይና ኸ ክንፈልጦ ዝግባአና ነገር እንታይ እዩ ዝብል ተዳልዩ ዘሎ ናይ ሎም ማዓንቲ መደብ እዩ። እቲ መደብ እምበኣር ብከምዚ ዝስዕብ ኣዳልዮ ዘለኹ ንከትሎ ኣብ ናይ ሻብዓይ ምዕራፍ መደባትና ካብ ዘቐረብናዮም ሓደ ካብቶም ዓበይቲ ዝነበሩ ዜናታት እታ ኬሊ ዝተባሃለት ውልቀ ሰብ ንትካል ሜታን ኢንስታግራምን ከሲሳቶም ከም ዝነበረት፣ እቲ ክሲ ናብ ላዕሊ በፂሑ ኣብ ቤት ፍርዲ ገበነኛታት ኮይኖም ስለ ዝተረኽቡ ንኬሊ 6 ሚልዮን ዶላር ከም ተካሓሰት ገሊፅና ነርና። ምናልባት እዚ ሓደ ካብቶም ኣብ ዓለምና ንመጀመርያ ግዜ ሓደ ናይ ማሕበራዊ መራኸቢታት ትካል ተኸሲሱ እሞ ገበነኛ ኮይኑ ስለ ዝተረኽበ ዝተዋህበ ውሳነ ናይ ቤት ፍርዲ እዩ ነይሩ። ኬሊ ግን እንታይ ኣየላ እንታይ ኢላ ኢኸ ከሲሳ ነይራ? እንተዳ ኢልና ኣብዚ እዋን እዚ ማሕበራዊ መራኸቢታት ዝጥቀምሉ ዘለዎ ኣገባባት ወይ ናይ ኣልጎሪዝም ኣገባባት ክሳብ ክንደይ ሓደገኛ ምዃኑን ኬሊ ሓንቲ ካብቶም ብቢልዮን ወይ ኣማኢት ሚልዮናት ዝቕፀሩ ክኸሱ ዝግብኦም ሰባት ምዃኑ ኣብቲ እዋን እቲ ገሊፅና ነርና። ማሕበራዊ መራኸቢታት ንህዝቢ ወይ ንተጠቀምቲ ብሓፈሻ ናብ ውሉፋት ናይ ማሕበራዊ መራኸቢታት ንኽገብርዎም ካብ ዝጥቀምሉ ሓደ እቲ ብኣልጎሪዝም ዝፍለጥ እዩ። ኬሊ ንሜታን ንኢንስታግራምን ኣብ ዝኸሰትሎም ግዜ እንታይ እዩ ነይሩ? ኣብ ግዜ ቁልዕነተይ ኢንስታግራም ከምኡውን ሜታ ናይ ሕጂ ሜታ ናይ ሽዑ ፌስቡክ ማለት እዩ ክጥቀም ኣብ ዝጀመርኩሉ ግዜ ነብሰይ ከም ዘናኣስኩ እዚ ኮንፊደንሰይ ከም ዘጥፋእኹ ወይ ርእሰ ምትእማን ከም ዘጥፋእኹ ብኡ ኣቢለ ከዓ ነብሰ ትሕትና ተሰሚዕኒ ካብ ብፆተይ ዝተሓትኩ ኮይኑ ከም ዝዓበኹ እዚ ከዓ ንልዕሊ 20 ዓመታት ካብ 15 ክሳብ 20 ዓመታት ኣብ ዘሎ ሂወተይ ከም ዘባኾኖ ሞ ኣብዚ እዋን እዚ ከዓ ናይ ስነ ኣእምራዊ ፀቕጢ ገይረ ኣለኹ እዚ ከዓ ብሰንኪ ኣልጎሪዝም ወይ ብሰንኪ ፌስቡክ ምጥቀመ እዩ ኢላ ከም ዝኸሰሰቶም ኣብዝ ሓለፈ 2026 መጀመርያ ከዓ እዚ ነገር እዚ ናብ ቤት ፍርዲ ከም ዝቐረበ ቤት ፍርዲ ንትካል ሜታ ብፍላይ ንዋና ሜታን ኢንስታግራምን ዝኾነ ማርክ ዛከርበርግ ኮርት ወይ ቤት ፍርዲ ቀሪቡ ገበነኛ ኮይኑ ከም ዝረኸቦ በዚ ከዓ 6 ሚልዮን ዶላር ከም ዝተካሕሰት ርኢና ነርና። እዚ እንታይ ማለት እዩ? ኣብዚ እዋን እዚ ኬሊ ንሜታ ንኢንስታግራም ክትከሶም ከላ ነቲ ኣልጎሪዝም ወይ ነቲ ዝጥቀምሉ ኣገባባት እያ ከሲሳቶም። እዚ ክኽሰሱ ከም ዝኽእሉ ንመጀመርያ ግዜ እዩ ናይ ማሕበራዊ መራኸቢታት ትካላት ተኸሲሶም ኣብ ቤት ፍርዲ እሞ ገበነኛታት ኮይኖም ተረኺቦም ዘለዉ። ስለዚ ብዛዕባ ኣጠቃቅማ ማሕበራዊ መራኸቢታት ብዙሕ ግዜ ኣብ ሻብዓይ ምዕራፍ መደብና ዓብ ሸፈነ ዝሃብናዮ ብፍላይ ኣፍታ ነዚ ኣመልኪታ ቀሪባ ዝነበረት ናይ ዶክመንተሪ ፊልም እውን ክልተ ክፋላት ተቐሪብና ነርና ኢና። እዛ ብሶሻል ዳይላማ ትብል ዝቐረበት እሞ ኣብ መደብና ሰፊሕ ሸፈነ ሂብናዮ ዝነበርና ብዛዕባ ማሕበራዊ መራኸቢታት ዝገብርዎ ኣሰራርሓ ሕቡ ኣሰራርሓ ዝጠቅስ እዩ ነይሩ። ሓደ ካብቲ ብዙሕ ግዜ ዝጥቀስን ንኬሊ ከም ኣብነት ዝኾና ከዓ ማሕበራዊ መራኸቢታት እንተደኣ ክትጥቀመሎም ጀሚርካ ንኽትገድፎ ከምዘይኮንካ ከምዘይትገድፎ ገይሮም ከም ደስርሑካ እቲ ትደልዮ ኣቐዲሞም ፈሊጦም ንሱ ጥራይ ከም ዘምፁልካ ኮነ ኢሎም ኣወላፊ ከም ዝገብሩካ። ምክንያቱ እቲ ኣወላፊ ዝገብሮ እንታይ እዩ? ንሰባት በቲ ናይ ስነ ኣእምሮ ዘለና ኣተሃናንፃ ወይ ባህርያት ደቂ ሰባት ሓንጎሎም ወይ ኣእምሮኦም ከመይ ገይሩ እዩ ዝሰርሕ ተባሂሉ ኮነ ኢሉ ተፀኒዑ እዚ ከዓ ኣወላፊ ከምዝኾኑ ከምዝገብርዎ ኬሊ ከዓ ነዚ ተጠቂማ ኣብ ክሳ ከም ዝቐመጠቶሞ እቲ ክሲ ብሓፈሻ ከዓ ንዝሓለፈ 15 ዓመታት ግዳይ ጌርኩምኒ ኢላ ኣብ መወዳእታ ከዓ ከምዚ ክጠቕሶ ዝፀናሕኩ ክሳብ መቕፃዕቲ ከይዶም ማለት እዩ። ብድሕሪኡ ብዙሓት ውልቀሰ

ሰባት ብዙሓት ትካላት ውን ነዚ ነገር እዚ ይስዕብዎ ከም ዘለዉ፣ ሓደሽቲ ክስታት ናብ ማሕበራዊ መራኸቢታት ይመፁ ከም ዘለዉ፣ ብዙሓት ሃገራት ማሕበራዊ መራኸቢታት ይዓፅዋ ከም ዘለዋ ክሳብ ሕጂ ከም በዓል ኣውስትራልያ ሃገራት ኤሮፓ ከም በዓል ሽወደን ዝርከብኦም ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 13 15 ዓመታት ይኽልክላ ከም ዘለዋ ሓደ ካብቲ ድመፅ ዘሎ ውፅኢት እዩ። ኣብዚ ንሪኦ እምበኣር ኣልጎሪዝም እንታይ ማለት እዩ? ንሕና ኸ እንተ ብደቂቕ እንተ እዚ ነገራት እዚ ነስተውዕሎ ዶ? ወላ እኳ ኣባና ይብፃሕ፣ ግን ኣብ ብዙሓት ክንሪኦ ከለና ግዳያት ናይ ኣልጎሪዝም ዝኾኑ መንስያት ምዕራብ ብፍላይ ስለምንታዮም ወይ ብኸመዮም ግዳያት ኮይኖም ንዝብል ገለገለ ክንጠቅስ ኢና። ሓደ ካብቲ ደ ሶሻል ዳይላማ ትብል ዶክመንተር ኣብ መደብ ቴክ ኢንሳይት እውን ኣብ ክልተ ክፋላት ዘርዚርና ዘቕረብናያ ትብሎ እንተደኣ ኣላ ንሓደ ኣፕሊኬሽን ናይ ሶፍትዌር ወይ ኣፕሊኬሽን ናይ ኮምፒውተር ክኸውን ኽእል፣ ኣፕሊኬሽን ናይ ሞባይል ክኸውን ኽእል ብነፃ ከይዓደካ እንተደኣ ትጥቀመሉ ኣለካ ኾንካ እስኻ ኢኻ ትድሽየጥ ደሎ እያ ትብል ነይራ። እዚ እንታይ ድብል ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ፍርያት ኢኻ ተመሊስካ ክረአ ዝክእል እዩ ማለት እዩ። ሕጂ እንታይ ና ንብል ዘለና ንሓደ ንብረት ብነፃ ትጥቀመሉ እንተለኻ ንስኻ ዓሚል ዘይኮንካ ንስኻ ኢኻ ትፍርያት ኢና ንብል ዘለና። እዚ ብኸመዮም ንዝብል እውን ከምቲ ዝጠቐስኮ ተመሊስኩም መደባት ቴክ ኢንሳይት ኤርትራ ክትሪእዎ ትኽእሉ ኢኹም። ነዛ ነገር እዚኣ እንተ ደኣ ብነፃ ይጥቀመላ ኣለኹ እንታይ እዩ ድሽየጥ ደሎ? እቲ ፌስቡክ ክኸውን ክእል እቲ ናይ ማሕበራዊ መራኸቢታት ወናኒ ንሓደ ነገር እዚኣ ሽጠለይ ኢሉ እዩ ዝህቦ ደሎ። ሽጠለይ ክብሎ እንተ ደኣ ኮይኑ ከዓ ክኸፍሎ እዩ። ስለዚ ኣታዊኡ ከዓ 900ታዊት ኣታዊ ናይቲ ማሕበራዊ መራኸቢታት ናይዚ ብምሉእ ብነፃ ንጥቀመሉ ዘለና እቲ ኣታዊኡ ከዓ ካብ ምውዕዋዕ እዩ ዝረኽቦ ንብል ኣለና። ስለዚ እቲ ምውዕዋዕ እንታይ እዩ ዝወስድ ደሎ እንተረኢልና ናትና ግዜን ኣቐልቦን ወይ ኣቴንሽን እዩ ዝወስድ ደሎ ማለት እዩ። ስለዚ ፌስቡክ ቀይማ ደላ ኣብዚ እዋን እዚ ኣብ ዓለም ቢልዮነርስ ዝበሃላ ቀዳሞት ሃፍታማት ትካላት እንተዳርኢናየን ናይ ማሕበራዊ መራኸቢታት ወይ ናይ ቴክኖሎጂ ኩባንያታት እየን ዝኾና ዘለዋ። ስለዚ ንዕዳጋ ዘቕርብኦም ደለዋ ሰባት መን እዮም እንተዳ ኢልና ዝተፈላለዩ ትሕዝቶታት እንዳገበራ ዝተፈላለዩ ሃነን ዘብል ንዓኻ ቀልብኻ ድሰርቕ ወይ ቀልብኻ ድወስድ ነገራት እንዳቐረባ ኣብ መንጎ መንጎ ከዓ እትመዋዓውዒ ናይቶም ክሸጡ ዝደለዩ ነገራት እንዳምፁ እሶም ቢልዮነራት ኮይኖም ኣለዉ። ንሕና ወይ ተጠቃማይ ዝበሃል ህዝቢ ከዓ ግዳይ ኮይኑሎ ማለት እዩ። ስለዚ ንሕና ግዜናን ኣቐልቦናን ወይ ተጠቃማይ ማሕበራዊ መራኸቢታት ብሓፈሻ ግዜኡን ኣቐልቦኡን ክወስድ ከሎ እቲ ፍርያት ዘፍሪ ንብረቱ ይሸይጥ ኣሎ፣ እቲ ዋና ማሕበራዊ መራኸቢታት ከዓ ኣታዊታቱ የኻዕብት ኣሎ ማለት እዩ። ስለዚ ማሕበራዊ መራኸቢታት በዚ ስለተጠቀሙ ንሰባት እንዳዋዳደሩ ክስቶ ረኣዮ ከምዚ ገይሩ ኣብ ከም ዝተሳኢሉ ስኻ ግን ኣብየለኻ እዚ ዓይነቱ ትሕዝቶታት እንዳቐረቡ ክሳብ ክንደይ እቲ ማሕበራዊ መራኸቢታት ፍልለያ ኣምፂኦም ዘሎን ኣብዚ እዋን እዚ ከዓ ኬሊ ዝጀመረቶ ናይ ክስ መደብ ብዓብኡ ብዙሓት ሰባት ክከሓሱ እውን ናብ ቤት ፍርድታት ይኸዱ ከም ዘለዉ እዚ ረኺብናዮ ዘለና ፀብፃባት ይሕብር ኣሎ። እዚ ምናልባት ኣብ መሸጣ እንተደኣ ደሊና ከመይ ገይሩ እዩ ዝሰርሕ ኢልና ንርኣዮ። ንኣብነት ኣነ ሓንቲ ላፕቶፕ ደልየ ናብ ጉግል ናብ ፌስቡክ ኣይኮንኩ ናብ ዝኾነ ቲክቶክ ኣይኮንኩ ናብ ኢንስታግራም ናብ ዝኾነ ማሕበራዊ መራኸቢታት ኣይኮንኩን፣ ግን እስኪ ላፕቶፕ ትሕቲ 10,000 ናኣፋ ላፕቶፕ ክንደይ ይህልዋ ወይ ዓይነት ኾና ኢለ እንተ ደኣ ሰርች ገይረ እቲ ምስጢር ሕጂ ካብዚ ዝጅምር ኣብ መንጎ ትካላት ናይ ማሕበራዊ መራኸቢታት ወይ ናይ ኢንተርነት ወይ ናይ ዌብሳይታት ዝበሃል ዘሎ ድሕሪ መጋረጃ ዘሎ ኣሰራርሓ ከመይ ይመስል ኢና ከም ኣብነት ጌርና ክንሪኦ። ኣነ እንተ ደኣ ትሕቲ 10,000 ናቕፋ ዘለዋ ላፕቶፓት ኢለ እንተ ደኣ ደልዮ ቀዳሚት ጉግል እሱ ከምፃለይ ከሎ ብታሕቲታሕቲ እንታይ ይብላ ኣሎ? ከምዚ ዝበለ ቦታ ኣብ ከምዚ ዝበለ ዩዘር እዮም ድብሎም ንሱ ወይ ከምዚ ዝበለ ተጠቃማይ እቲ ኣይደንቲቲ ማች ኢሎም ዝጠቕስዎ ማለት እዩ። ከምዚ ዝበለ ተጠቃማይ ናይ ትሕቲ 10,000 ናቕፋ ላፕቶፕ ደሊሎ ዝብል ድሮ ናፍተን ናይ ማሕበራዊ መራኸቢታት ከይድሎ ማለት እዩ። ደሓር ኣነ ጉግል ተጠቂመ 10,000 ናቕፈን ዋግአን ላፕቶፓት ርአ ዓፀ ናብ ፌስቡክ እንተደኣ ከይደ ወይ ናብ ኢንስታግራም ወይ ናብ ቲክቶክ ወይ ናብ ካልእ
ናይ ዕድጊ ንኣብነት ኣማዞን ክኾን ኽእል ኢባይ ክኾን ኽእል ኢበይ ክኾን ኽእል እንተ ደኣ ኸይደ ልክዓዊ ምስ መፀኻ ትሕቲ 10,000 ድናቕፋ ዘለዎን ላፕቶፓት ኣቐዲመን ከም መዋዕውዒ መፀኻ። እዚ ሕጂ እንታይ ኻ ትብል ከመይ ገይሮም ፈሊጦም ኣነ ትሕቲ 10,000 ናቕፋ ላፕቶፕ ደልየ ከም ዘለኹ ኢኻ ትብል ማለት እዩ። ስለዚ ኣብዚ እንታይ እዩ ድኸውን ዘሎ እቲ ፕሮግራም እቲ ምናልባት ፒክሰል እዩ ዝበሃል ኣብ ፌስቡክ እንተ መፂና ፌስቡክ ፒክሰል ዝበሃል ኣብ ኢንስታግራም እተ መፂና ኢንስታግራም ፒክሰል ዝበሃል ሓደ ረቂቕ ኣገባብ ሓበሬታ ካብ ዌብሳይት ናብ ዌብሳይት ወይ ካብ ሓደ ዌብሳይት ወይ ናብ ማሕበራዊ መራኸቢታት እዩ ዝኾውን ዘሎ ማለት እዩ። ስለዚ እዚ ከም መዋዓውዑ ኮይኑ ክመፀካ ከሎ ስኻ ከዓ ወስከዚኣ ኢልካ ትንክፍ ማለት እዩ። ሕጂ እቲ ኣልጎሪዝም ዝበሃል እዚ እዩ እንታይ እዩ እንታይ እዩ ደፅንዕ ባህርያትካ እዩ ደፅንዕ። ንኣብነት ክትርኢ ከለኻ እንተ ደኣ ውዚኣሳ ገዲሳት እኒኢልካ ቅሩብ ደቃይቕ ናብኣ ደቃይቕ ከማን ክኸውን ኣይክእልኒ ካልኢታት ሰከንድስ እንተ ደኣ ፀኒዕካ እቲ ኣልጎሪዝም ኣሃ ክልተ ካልኢት ሰለስተ ካልኢት ነዛ ነገር እዚኣ ርእዋ ኣሎ ስለዚ ተገድሶ እያ ማለት እዩ ይብል። መሊስካ ስክሮል ክትገብር ከለካ ንላዕሊ ክትከይድ ከለካ ከዓ ዘየገድሰካ እንተኮይኑ ኣልጢፍካ ክትሓልፎ ኣሃ እዚ ነዛ ነገር እዚኣ ክልተ ሰከንድ ወይ ሰለስተ ካልኢት ርእዋ ኣሎ ነቲኣ ግን ወላ ሓንቲ ካልኢት ከማና ይወሰደላን ቀልጢፉ እዩ ሓሊፍዋ። ስለዚ እዚ ሰብ እዚ እዚ ተጠቃማይ እዚ ኣብዚ ንብረት እዚ እዩ ዘገድስ ተባሂሉ ኩሉ ግዜ ኣብ ማሕበራዊ መራኸቢታት ኣብ ዝኣተኻሉ ግዜ እሱ ጥራይ ይመፀካ ማለት እዩ። ስለዚ እቲ ኣልጎሪዝም ዝበሃል ኣበይ ኮንካ እንታይ ትጥቀማለኻ እቲ ዝያዳ ዘገድሰካ ኣብቲ ኢንተርነት ምስኣተኻ ወይ ኣብ ማሕበራዊ መራኸቢታት ምስኣተኻ እንታይ እዩ ሪኦም እሱ ጥራይ እዮም ፅልካ ሞ ንስኻ ከዓ ወይ ተጠቃማይ ከዓ ብሓፈሻት ናይ እምሮ ወዲ ሰብ ዝበሃል ብኸመይ ይሰርሕ ስለ ዝፈልጡ ከዓ ነዚ ኩሉ ግዜ ድሌታትካ ክሰዱልካ ይፍትኑ ማለት እዩ። ስለዚ እዚ ከዓ እንታይ ይበሃል ኣይደንቲቲ ማች ይበሃል። ስለዚ ንስኻ ምዃንካ ንኣብነት እንታይ ኢና ንርኢ ኣብ ሓደ ድኳን ንእቶ ሞ ኣብ ዝኾነ ድኳን ወላ ናይ ኣስመራ ድኳን እንተዳርእናዮ እዛ ካምቻ እዚኣ ክንደያ ኢልካዮ ኣርኢካ ኣራይበል ኢልካ ይተሰማምዕኻ ናብ ካልእ ሳልሰይቲ ራብዒቲ ድኳን እቱ ክትብል ከለኻ እንኳዕ ድሓን መፅኻ ካምቻ ድያ ደለካ እነህለት እንተዝብሉዋ እንታይ ንበልና እቲ ኣልጎሪዝም ኣሰራርሓ ሕጂ እዚ እዩ። ኣብቲ ሓደ ድኳን ኣቲኻ እንታይ ሓቲትካ እቲ ደሆል ሲስተም ወይ ምሉእ ሲስተም ፈሊጡሎ ማለት እዩ። እዚ ከምዝገለፅኮ በቲ ፒክሰል ዝበሃል ኣሰራርሓ ናይ ድሕረ መጋረጃ ኣሰራርሓን እቲ ማች ወይ ኣይደንቲቲ ማች ዝብልዎ ብከምዚ ኣትዩ ዝነበረ ሰብ ከምዚ ዝበለ እዚ ከዓ ደሊሉ ሕጂ ዝበሃል እዩ ማለት እዩ። ስለዚ መብዛሕትኡ ግዜ ዘጋጥም መብዛሕትኡ ግዜ ዝረአ እንታይ እዩ እንተደ ኢልና እቲ ናትካ ድሌታት ዝኸድካ እዩ ማለት እዩ። ስለዚ ብሓፈሻ እንታይ ኢና ንብል ዘለና ኣብ ናይ ሎም ማዓንቲ ኣርእስቲ ጠቒስና ንዛረበሉ ዘለና ኣልጎሪዝም ዝበሃል እዩ። ኣልጎሪዝም ሕጂ ትሕቡ ኣሰራርሓ ናይ ማሕበራዊ መራኸቢታት ወይ ከዓ ናይ ሶፍትዌራት እዩ ኢና ንብል ዘለና ማለት እዩ። ስለዚ እንተ ደኣ ትፈትዎ ዝቐረበካ ኮይኑ ኣብዚ መፀኻዮ ንኣብነት ኣብ ሓደ ገዛ ንኸይድ ሞ ኣብዚ ኸድካዮ እዋን ድሌታት ከዓ እንታይ ዓይነት መግቢ ትበልዕ እንታይ ኢኻ ትፈቱ እንታይ ኢኻ ከመይ ዓይነት ኩነታት እዩ ደስ ዝብለካ እንተ ደኣ ሰባት ቀሪቦም ኢልካ ፀኒዖም ብክብሪ ስለ ዝስማዓካ ድሌታትካ ከም ዝፈለጡ ስለ ትፈልጥ ነቲ ቦታ ትፈትዎ ኢኻ። ስለዚ ማሕበራዊ መራኸቢታት ዝጥቀሙ ኣልጎሪዝም ወይ ኣሰራርሓ ከዓ እዚ ኣዝዩ ረቂቕ ነገራት ምዃኑ ኢና ንርኢ ማለት እዩ። ስለዚ ትፈትዎ ዝቕረበልካ ትደልዮ ዝፈልጥ ዝርዳእካ እንተ ደኣ ኮይኑ እዚ ሓደ ካፍቲ ኣሰራርሓ ናይ ኣልጎሪዝም እዩ ማለት እዩ። ኣብ ሕፅር ዝበለ ንኣብነት ኣብ ናይ ቲክቶክ መደባት ዋላ ብኦፍላይን ብዘይ ኢንተርነት ኣብ ሞባይላት ዝርጋሕ ዘሎ ኣብ ሙሉእ ሳልሳይ ዓለም ብፍላይ ርሑቕ ምብራቕ ንኸይድ ሃገራት ኣፍሪቃ ንምፃእ እንተ ደኣ ኮይኑ ከዓ እዚ እዩ። ንኣብነት ቲክቶክ እንድሕር ዳ ርኢና ንመዓልቲ ብሚልዮናት ዝቕፀሩ ናሓፀርቲ ገሊኦም ናይ ሓደ ደቂቐም ገሊኦም ናይ ክልተ ደቂቐም ገሊኡ ከዓ ትሕቲ እዩ። ምክንያቱ ኣብዚ ግዜ እዚ ሰባት ናይ 20 ደቂቕ ኣስተምህሮ ካብ ክርዩ ናይ ክልተ ደቂቕ እንታይ ትኸውን ዝብል ምክንያቱ ብስና እምሮ እንታይ መፅናዕቲ ተገይሩ ዘይተወደአ ሉፕ ሰባት ከምዘይፈቱ ክውዳእ ከም ዝደልዎ እንተደኣ ሓንቲ ነገር ርኢኻ እሞ ዘይተወደአት ብድሕሪያ ደይትደልያ ክትመፅያ ብድሕሪያ ግን ኣዝኻ ትደልያ ክትመፅያ። ስለዚ ዋላ ሓሙሽተ ግዜ ሸለል ኢልካ ሓሊፍካዮ
ኣብታ ሻድሸይቲ ኣብታ ሓሙሸይቲ ኣብታ ራብዒቲ ትደልያ ከም ትረክብ ስለ ዝፈልጡ እዚ የዳልውልካ ማለት እዩ። ኣብ ኦፍላይን ክኸውን ከሎ ኣብዘይ ኢንተርነት ብፍላሻት ብሜሞሪታት

ብወዘተ ኣብ ዝመሓላለፍ ግን ካብቶም ሚልዮናት እቶም ዝለዓለ ቪው ዝረኸቡ ዊች ኢዝ ደቂ ሰባት ዝደልይዎም እዮም ዝበሃሉ ስለ ዝመፁ ብነ ምኻ ነናይ ሓደ ደቂቕ ነናይ ክልተ ደቂቕ ስለ ዝኾኑ ከይተፈለጠካ ትኸይድ ማለት እዩ። ንኣብነት እንተ ደኣ ሓሙሽተ ባኒ ወይ ሰለስተ ባኒ ብሓንሳብ ተቐሪብልካ ኣይትበልዖን ኢኻ። እንተ ደኣ በብንእሽተይ ኮይኑ ግን ክንደይ ግዜ ከም ድበላዕኻ ኣይፍለጠካን ግዜ ትወስድ ማለት እዩ። እዚ ስለ ደፅንዕዎ ሕጂ ካብ ፌስቡክ ካብ ኢንስታግራም ንላዕሊ ኣቐልቦ ሰባት ድወስድ ዘሎ መን እዩ እንተደ ኢለና ቲክቶክ እዩ። ቲክቶክ ብኸመይ እዩ ነዚ መፅናዕ ተወሲድዎ? ሰባት ኣብ ነዊሕ ግዜ ዝግደሱሉ ግዜ ከም ዘብቅዐ ንነዊሕ ካብ ልዕሊ 15-20 ደቂቕ ኮፍ ኢሎም ክርዩ ኣብ ዘይክእልሉ ደረጃ በፂሖም ኣለው። እንታይ ደኣ ሓፀርቲ ናይ 2 ናይ 3 ደቂቕ እንተደ ጌርካሎም ግን ከይተፈለጦም 2 ሰዓት 3 ሰዓት ኮፍ ክብሉ ይኽእሉ እዮም ብዝብል ዝተገለፀ እዩ ማለት እዩ። ስለዚ ብሓፈሻ ኩሉ ሰብ ሎሚ ኣብ ሞባይል ኣብ ኮንተንትስ ወይ ትሕዝቶታት ናይ ዲጂታል ኮንተንትስ ዝበሃሉ ናይ ሞባይላት ናይ ሎፕቶፓት ዘሕልፎ ዘሎ ግዜ እንዳበዝሐ ይኸይድ ምስ ምህላው ንሕና ወይ ብፍላይ ንኣሽቱ ቆልዑት ግዳያት ናይ ኣልጎሪዝም ይኾኑ ከምዘየለዎ ወይ ንኸውን ከምዘየለና ኣረጋጊፅና ክንኣቱ እንተ ደኣ ደሊኻ ኮይኑ ብድሌትካ ኮይኑ እቲ ግዜ ትሕልፎ ዘለኻ ብድሌትካ እዩ ወላሓንቲ እንተ ደኣ ብዘይድሌትካ ኮይኑ ግዳይ ናይ ኣልጎሪዝም ናይ ማሕበራዊ መራኸቢታት ንኸውን ኣለና ወይ ይኸውን ኣሎ ህዝቢ ዓለም ግን ምናልባት ነዚ ኣቐዲሙ ክጥንቀቐሉ ሞ ኖ እዚኦም ከምዚ እንዲኦም ሓሲቦም ንዓይ በቢ 2 ደቂቕ እንዳገበሩ እንዲኦም 2 ሰዓት ኣብዚኣ ኮፍ ከብሉን ሓሲቦም ኣነ ግን ነዚ ነገር እዚ ነቐሐሉ ስለ ዘለኹ ድሕሪ ሕጂ ኣይጥቀመሉን እየ። ምክንያቱ እቲ ኣብ ሶሻል ዳይላማ ከም ዝጠቐስናያ ምናልባት ሶሻል ዳይላማ ዘይረኣኹማ እንተለኹም ተመሊስኩም መደብ ቴኪንግ ሳይት ኤርትራ ክትርእዎ በዚ ኣጋጣሚ ዘኸዘኻኽረኩም ደሊ ምክንያቱ ኣብኡ ዝተቓልዐ ምስጢር ወይ ኣሰራርሓ እቲ ኣንፌር ድበሃል እዩ። ሓደ ቆልዓ ሞባ ኣብ ስክሪን ዳሓዘን 5-6 ናይ ስነ ኣእምሮ ፕሮፌሰራት ድሕርታ ስክሪን ኣለዉ። ምክንያቱ ከመይ ገይሩ እንታይ ደሊ እንታይ ተገይርካሉ እዩ 2-3-4 ሰዓት ኣብ ስክሪን ኮፍ ድብል ደፅንዑ ሰባት እዮም ዘለዉ። እቲ ብቅድሚ ስክሪን ክዕዘብ ዘሎ ሰብ ግን ወላሓንቲ ኣፍልጦ የብሉን ግዳይ ናይ ኣልጎሪዝም ዝኾነ እዩ ማለት እዩ። ስለዚ ብሓፈሻ ናይ ሎም ማዓንቲ ዕፅር ኣቢልና ክንጠቕሳ እንተደኣ ኮይና ኬሊ ዝጀመረቶ ናይ ክስ መደባት ዕውት ኮይኑ ምስ መፀት ክሳብ ክንደይ ኣብዚ እዋን እዚ ሰባት ነዚ ነገር እዚ ክነቕሑሉ ጀሚሮም ከም ዘለዉ ሃገራትን መንግስትታትን እውን ንትሕቲ ዕድመ እንዳኸልክላ ይመፀ ከልዋ ስድራ ቤታት እንዳነቕሑ ይመፁ ከም ዘለዉ። ምክንያቱ ቅድሚ 10-15 ዓመታት ቆልዑ ዝነበሩ መንስያት ዝነበሩ ሽዑ ዓብ ምዕባለ ዝሕሰብ ዝነበረ ናይ ማሕበራዊ መራኸቢታት ኣሉታ ወይ ዲስኣድቫንቴጅ ዝበሃል ክፋሉ ሎሚ ኣብ መንእሰያት ክረአ ከም ዝጀመረን እቶም መንእሰያት ከዓ ንሕና ንዓና ይጠቐመን ስለዚ ንካልእ ወለዶ ክጠቅም የብሉን ዝብል ጀሚሮም ከም ዘለዉ እዩ። ስለዚ ብሓፈሻ ኣልጎሪዝም ክንብል ከለና ሕቡ ኣሰራርሓ ድሕሪ ዝኾነ ይኹን ሶፍትዌራት ዘሎ ማለት ምዃኑ ሶፍትዌር ኢንስቶል ኣብ ትገብረሉ ወይ ኣብ ትጥቀመሉ ግዜ ኮምፒተር ሓድሽ ዌብሳይት ኣብ ትኸፍተሉ ግዜ እዚ ንዝን ኣሎ ሞ ኩኪስ ዝበሃል ኣሎ ኣክሰፕት ኩኪስ ኢሎም ፅሑፉልካ ወላ ሓንቲ እንታይ ማለት ምዃኑ ከይፈለጥካ ኦኬ ትብሎ። ስለዚ እቶም ኩኪስ ዝበሃሉ እንታይ እዮም? ኩኪስ ኦኬ ክትብል ከለካ ሰልጠካ ናብቲ ሓደ ፔጅ ክትሓልፍ ወይ ከተንብብ ክትጅምር እንታይ ካ ተፍቅድ ዘለካ እውን እዚ ከምዚ ከይፈለጥካ ትፍርሞ ውዕል ምዃኑ እውን ብዙሕ ግዜ ምስ ኩኪስ ኣብ ዝተኣሰሩ ዝወፁ ዘለዎ መፅናዕትታት የረድኡ ኣለዉ ሞ ኣብዚ ናይ ሎም ማዓንቲ ሕፅር ድበለ ከረድኦ ወይ ሒዜ ቀሪበ ዘለኹ እንታይ እዩ ግዳያት ኣልጎሪዝም ዝኾኑ ሰባት ብፍላይ ከዓ መንእሰያት ትሕቲ ዕድመን ይበዝሕሉ ኣብ ዘለዉ ግዜ ሞባይልና ዝነውሐ ሰዓታት ክንሕዛ ተባሂላ ዲዛይን ከም ትግበር ናይ ስነ ኣእምሮ ክኢላታት ከምዝኣትዋ ናይ ቴክኖሎጂ ክኢላታት ጥራይ ይኮኑ ከምዝኣትዋ ንሕና ነዚ ፈሊጥና ነገራት ክንጥንቀቀሉ ከም ዘለና ንምዘኽፋር ዝተዳለወ መደብ እዩ ነይሩ። ካብዚ ክጥቀስ ዝፀንሐ እምበኣር ሓንቲ ኣብ ሻባዓይ ምዕራፍ ካብ ዘቕረብናያ ሓደ ኣሰራርሓ ኣልጎሪዝም ክትገልፅ ትኽእል እያ ዝበልክዋ ሓንቲ ቪድዮ ናባኹም ከብላ እያ። እዛ ቪድዮ እዚኣ እንታይ እያ? ፒሳ ደልዩ ናብ ሓደ ትካል ምስ ደወለ

0: እቲ ሲስተም ባዕሉ እቲ ሰብ ደይኮነ እቲ ሲስተም ወይ እቲ ኮምፒውተር ከመይ ገይሩ ይምልሰሉ ኣብ መንጎ ከይፈለጠ ከሎ ክሳብ ክንደይ ናቱ ሓበሬታ ናይ ባንክ ድዩ ናይ ምንቀሳቀሳት ድዩ ወዘተ ኣብቲ ሶፍትዌር ከም ዝፀንሐ ትገልፅ እያ እሞ ንዓትኻት ኢልና ክንምለስ።
1: Hi, is this Pizza Hut?

ነትካ ዘፅንዕ ሶፍትዌራት ከም ዘሎ ብሓፈሻ ማሕበራዊ መራኸቢታት ከዓ ትዝለዓለ ደስርሖ ዝበሃል ድሕረ ባይታ ወይቲ ዓንዲ ሕቆ ናይ ማሕበራዊ መራኸቢታት ናይ ሶፍትዌር ኣልጎሪዝም ምዃኑ ርኢና ኣለና። እዛ ሓፃር ቪድዮ ዝቐረበት እንተዳ ርኢናያ ኣብ መደብ ቴክ ኢንሳይት ኤርትራ ቅድሚ ልዕሊ ዓመት ዝቐረበት እያ ነይራ። ኣብቲ እዋንቲ ዝነበረ ኣዛራብ ዝበሃል እዚ ሰብ እዚ ናብ ሓደ ትካል ምስ ደወለ ፒሳደል እዩ ወዘተ ወዘተ ወዘተ ትገልፅ ከም ዝተኸታተልኩም እያ ነይራ። ሎሚ ድሕሪ ዓመትን ገለን እዚ ነገር እዚ ክንዘራርበሉ ከለና ንዝነበረ ናይ ማሕበራዊ መራኸቢታት ኤኣይ ተሓዊስዎ ትካላት ንማሕበራዊ መራኸቢታት ንትካላት ማሕበራዊ መራኸቢታት ህዝብን መንግስታትን ዘለዎም ንቕሓት እንዳዓብየ ኣብ ዝኸደሉ ግዜ እሶም ከዓ ነቲ ዝነበረ ናይ ኣልጎሪዝም ኣሰራርሓ ብኤኣይ ተጠቂሞም ዝያዳ ኣብ ዝሐይልሉ ዘለዉ ግዜ ኢና ዘለና። ስለዚ ብሓፈሻ ካብዚ ናይ ሎም መዓንቲ እንታይ ኢና ንምሃር እንተዳ ኢልና ሎሚ ኣብዚ እዋን እዚ ኮንካ ሞባይልካ ክትስሕበካ ከላ ላፕቶፕካ ክትስሕበካ ከላ ወይ ትጥቀመሉ ትሪኦ ዘለካ ቪድዮ ክስሕበካ ከሎ ብድሕሪኡ ኣልጎሪዝም ከም ደሎ ሞ ከምቶም ጉዳያት ዝኾኑ ብዙሓት ህዝብታት ዓለም መንስያት ከዓ ብፍላይ ንሕና ኣቐዲምና መምሃርን ኣይግበርካን መምሃርን ኣይኽላእካን ከም ዝበሃል ካብዚኦም ብዙሕ ነገር ክንምሃር ክኢልና ስለ ዘለና ሞባይልካ ልዕሊ 15 ደቂቕ ድሕዘካ ነገር እንተዳ ርኢኻ ብድሕሪኡ ኣልጎሪዝም ከም ደሎ ግዳይ ክኸውን የብለይን ኢልካ ትገድፎ ኖ እዚኣ መዲበላ እያ ፍርቂ ሰዓት ኣብ ሞባይላይ ክፀንሐ 20 ደቂቕ ክፀንሐ ኢልካ ባዕልኻ ዝኣተኻዮ እንተደኣ ኮይኑ ከዓ እቲ ውሳነ ናትካ ምዃኑ ዘርኢ መደብ እዩ ነይሩ። ማርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ክትከታተሎ ፅናሕኩም ንሎሚ ሻሙናይ ምዕራፍ ሓምሻይ ክፋል ዝቐረበ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ደጊመ ስለምክታልኩም የመስግን ሰናይ ቅና።

0: ናቱ ፈልጦ የትፈረስኒ ሻባይ ድርቤን ዓይ እንታይ ገብርኒ ናተይ ካብ እምኒ ካብ ሕጊ ፅንፅሕለት መስል እምኒ ኣሎ ኣብኡ እዩ ሕጂ ኣብ እንተ ድርቤን ክጠፊ ግስ ሓዞ በለ ኢ ሒዙኒ ሙሳ ይኸይድ መሓመድ ዝብለኒ ከምዚ ዝብል ኣለካ ብለ ናይ መሓመድ ኢለ ኣነ ኣብ መሬት ከማ በ ኣነስጠፋእና ኣለዉ ኣብ ዝፈረስ ሳዕበይቱ ከምዚ ንብል ኢና ኣብዚና ዕቤት ኣብ ፈረስ ስቀድካ እንታይ ክትርፈካ ካብ መሬት ርሒቕካ እዚታት ነይሩ ኣልሓምዱላ ብሽክላ በሉ ከይ
1: ንሕና ኳ ሓፈሻ ብዙሕ ዘጋጥም ኣብ ስራሕ ብዙሕ እዩ ዘጋጥም ገለ ክትስእል ምስ ወፈርካ ከምዚ ደስአ ይብለካ እሞ ስብር ረብለካ ገለ ከዓ ንባዕልኻ ኣብ ስእሊ ከለካ ካብቲ ናይ ተዋስኦ ወፂኡ ኣነስ ከመይ ገይረ ይወድቕ ሕ ናይ በለ ቅልስ ነራ ሓንቲ ሓደ ከውድቕ ኣለዎ ስእሊ ተዋስኦ እዩ ኖ ክስዕርቲ ኮይኑ ማለት እዩ ኣብ ድቆ ስለ ተባሃለ ከውድቕ ኣሎ ኣብታ ጀርዲን ሕጂ ኣነ ኣብ ማንጎኛ ኮይኑ ይዓረቕ እቲኦም ክልተ ዝበኣሱ እድሪስ ነበሩ ሸጋን እዮም ሸጋ ኣነ ብፍፁም ክወድቕኣይወድቕ ኢና ናይ ባሓቂ ቀይርዎት ይበኣሲ እዩ እንተ ረኪብክያ ታሲን ትረክብያ ኸ መዓት ሓመክሽቱን ዶሮና ኮይኑ እቲ ጀርዲን ምውሉ ኣነ ክሕዝ ከዓ ብነባእሲ ተቐይሩ በቃ እቲ ስራሕ ሕጂ ፍልይቲ እዚኣ በቃ መወዳእታ ናይ ግድን ተማዊትካ ትሕዞ ኣለካ ተማውቲ ሒዘዮ ካሊእ በቃ ኣሻፈረ ኢሉ በቃ ስብለ ከለ ሕጂ ኣነ ከመይ ገይረ ወደቕ ኢሉ ኣይተቐበላን ኣብታ ካራክተር ተፅሕፍትላ ኣብቲኣ ግን ኣይተቐበላን ተሳዒሩ ክብሉ በቃ ስብነቱ ክፍትን ንዓና ስብነትና ፈቲንና ኣ እያ ፍልይ ዘጋጠመትና ማለት እዩ
2: ምስ በዓል ድርት ንዓን ክንርኢና ኣብ ገረብ ደይብና ብማዕዶ ክሪኢ ኣለ ንገድን ኤልዮስ ምስ ሓሊባይ ዝብሎ ኣለዉ ዮዋን ወዲ ሽዕብ እዩ ንስ እውን ከም ሓሊባይ ኮይኑ ዋሰ ነይሩ ማለት እዩ ዓርኪ ርእሲ ካልኣይ ናይ ሙሳ እዩ ኣባ ደይብና ንዓን ክንርኢና ከለና ብድሕሪት መፅአን ንሰን ዒባን ደርገናና ሕጂ ብወግዓ ከዓ ንሰን ካብ ፈራርሃ ድርብያ ነረን ብወግዓ ተፈጊአ እየ ኣባ ልክ ተፈጊአ በቃ ርእሰ ከምዚ ይብል ምስቲ ዝነበረት ባሩኻ ከዓ ረሲዐ እ ብቃንዛ ዝኣክል ከምዚ ኢለ ነቲ ደምካ ግን ኣይርዮን እየ እቲ ገርያ ዝነበርኩ ባሩካ ንባዕሉ እቲ ደም ኣይውፅዕን እዩ ሽዑ ሒዝኒ ከይዱ ንስሓ ተጓያይና ከድና ከምዚ ኢለ ሽዑ ባሩካ ምስ ኣውፃኹ ርአዮ እቲ ደም ተፈጊአ ከም ዝነበርኩ ባ ሽዑ በቃ ንሳ እውን ሓንቲ ካብቲ ኣዝያ መከራ ብድሆታት ናተ እያ ከይተረዳእኒ ብዘይኣፍልጦሲ ኣነ ሓንቲ ኣይኩንኩን ኢለ ናይ ቃንዛ ጥራይ ምስ በልኩ ንዓ ምስ ወፀጥኩ ከዓ ደም ገለ ኣብ ፀኒሕኒ በቃ ሰንቢድና ኢና እናስሓቕና ከ ተሰጊረ
3: እና ዋቀት ዲብ ድራማ ዲብ ተስዊር እተሃለየና ዋቀት መራ ከም ዳብቱ መራ ተሓስብ ይኮኒ ሓታ መራ ተስዊር ዝሃላግና ስእሊ ሰውር ላዕላ ሜሮን ወደሙስቱ ዋቀት ጋይሳ ምትሕና መሓዝዓን ሰባ ጋይሳ ማዓና ሰዓ 3 ሻርቢ ስእሊ ግን ኣንበት ናሓዝዓና

0: عربيات دي تماست دي منها عربيات خلاص من الافجره جوه اربع اجره كله قتل الحمد لله ده قدامه بسلامته من فجره بيننا وساعات قالنا ما ساعات قالنا لك احنا عربيات منا لي من ود. لا لا ساعات وقت جسد ابن قال انا ده قال ركا مهمته طبعا كانت هنا العربيات وفجره من اللي انا قال بيننا هو ده يا مال بهلا ساعات فكت دي باللي دي بشكل هلا يا مال بهلا ناي بدير شقه دي هليكا يملبو ما تحسر لا تحزيكا التناي لبسات هلا دي بنا عادات لتبهل على هلا دي بلب كلنا بدير الا لا تحزيكا ناي مدينه شقه هليكا لكن بس اللي مدينه عند الصور لصوت والليل تتكن يكون مره قرمت بهليكا حاجه تلا لا تحزوكا ثبت لي تصوير ناي مدينه تمثيل ناي مدينه وناي كدن وناي بدير بمبينتو ثبت لي ان شاء الله دي كالي دي ناي مدين لا تراخ بنبل وشكرا
1: انا حجب فلي فلي زبلتك بلادي اللي يسلخو ناي تهزبي تخباب زنبرنايو بخلو نغرو ስጋብ ምሸት ፍርቅ ለይቲ ሰዓት ሓደ ንስእለሉ እዋን ነይሩ ካብ ገዝኡ ወፂኡ ፅበየና ነይሩ ኩሉ ነገርካ ይቕርበልና ይቕርበልና ዝደለናዮ ዝጎደለትና ስልማ ድያ ዝጎደለትና ክዳን ድያ ናቶም እንዳግበርና ብጣዕሚ እቲ ህዝቢ ከመስግኖ ደሊ እንደገና ከዓ እቶም ተዋሳእቲ ካብ ሽዕብ ዝወሰድናዮም ዘይተፀበናዮም ከም በዓል ታጓለይ ማለት ንመጀመርያ ግዜ እያ ተዋሳእ ዘላ ብጣዕሚ ኢና ተደኒቕና ኣላ ኩሉ ሰብ ብኣ ዘይተደንቐ የለን ዑስማን ንባዕልኻ ተደኒቕካላ ኢኸ ከም ኣቦኣ ዩ ኮይኑ ነይሩ ከምኣ ኣነ ኣየጋጠመትነን ካልኣይ ግዜ ኣብ ስክሪን እንዳተዋስአት ኣብ ዓብ ነገር ክሪኢ ኣደሊ እየ ዋላ ሓንቲ ብካሜራ ይተዳህለት ዲያሎግ ልዕልና ተወፆ መሕልፎ ንሕና ወረቐት ንርኢ ነርና ከም ገላ ዓይነት ብልሒ ዘለዎም ተዋሳእቲ ኢና ረኺብና ኡ በዓል ወፆ መናይ ሓደ መምህር ነይሩ ገላ ዓይነት ተዋሳእቲኦም መፂኦምና እሞ ንዕኦም ከዓ ቆሊሕ ተበልናዮም ኣለዉና ማለት እየ ንሕና ኣብ ስክሪን ስለ ዝተረኣና ብዙሕ ስለ ንሰርሕ ዘለና ገለ ንሕና ተዋሳእቲ ይመስለና ኸውን መዓት ተዋሳእቲኦም ዘለዉና ንድሕር ተፈትሾም ስለዚ እቲ ሓመድ ኣሰናይ ዝመረፆ ኣካይዳ ብጣዕሚ ንቋንቋ ትግራይ ትሲ ኣብ ገለ ነገር ሓያል ከም ዘላስ ኣርእዋ እዩ ስለምንታይ ተልክኒ ገለ ዓይነት ተዋሳእቲ በዚ ረኺቡ በዚ እውን ደቂ እቲ ዓዲ ረኺቡ እዩ ብዞባዓን ሰባ ስለዚ ሓመድ ኣሰናይ ዝወሰዳ ስጉምቲ ብጣዕሚ ፅቡቕት እያ ይቐፅላ ዓቃልዩ ከዓ ዓቕልኻ ከም ዘለካ ይቐፅል ክብሎ ደሊ
2: ከምዚኣ ብምስጋና ከማን ዝኣክል ኮይኑ ኣይስምዓኒን እዩ ኩሎም ካብ ዛዕበየ ወዲ ኣሰናይ ስሌማን ነይሩ ሕዱግ እዚኦም ኣዝኦም ኣነ ከም ዳይሬክተራት ኮይኖም ቀሪቦምና ይብሉን እየ ሓፈሸውን ንኩሎና ማለት እዩ ኣነ ከዓ ሓዲሽ ስለ ዝኾንኩን እንታያ ዝርያ ሲ ከም ዓብያ ትመስለኒ ማለት ሓዲሽ እየ ንሶም ርእዎም ክኮኑ ይኽእሉ እዮም እቶም ካልኦት ተዋሳእቲ ግን ኣነ ኣዝየ ይመስግኖም ኣብ ፋሚሊ ናተ ወዲያ ቲ ገዛይ ከም ዝወዳእ ኮያ ዝሓስባ ንሶም ካብ ወዳ ሰና ጀሚርካ ካልእ ፍሊት ነራ ኣይ መፀኹዋን ሓይኮ ኣብቲ ፋይናንስ ናየንትና ነርና ኣደናያ ኣብቲ ናይ ቁጠባ ዶ ገለታት ዶ በቃ ኣደ ኩሉ እየ ዝብላ ንዓይ ፍሊት ኣደይ ይብላ ዓብደላ ወደይ ትብለኒ በ ማማ ከማን ኣየበለትና ንድውል ከማን ኣይነበርና ናብ ስድራና ዝኣክል ማሻላ ሕጂ ናይ ተዋእሳእቲ ከማን ፍሉይ ምስግኖ ኣነይ ካብ ተዋእሳእቲ ዘይኮን ኩሎም እናመስጎንኩ ካብ የመስጎንኩ ኣሕልፍኒ ናግን ናይ ሕሴን በይና ፍሊት እያ ምስትኦም ዳይሬክተራት እየ ዝቆፅሮ ማለት ከም ራብዓይ ዳይሬክተር ነይሩ ምሳ እየ ከም ተዋሳይ እውን ከም ዓርቂ ርእሰይ ዘይወስዶ ከም ራብዓይ ዳይሬክተር ነይሩ ምሳ እየ ሕጂ ፍሉይ መስጋና ንኩሎም ተዋሳእቲ ንህዝብና ዝረ ዝነበረ እናመስገንኩ እንሻላ ኣብቲ ዝመፁ ዘለካ ነገስቲ ካብ ሻባይ ወፃኢ ኣነ ነፍስና ዝመስለና ፅሉ ዘይኮነ ገለ ዘይኮነ እንሻላ ብኡ ተራኺብና ንብሉ እንሻላ
0: ኩሉ ምጅተማዕ ዲብ ለ ዳመር ለሰዳውና መጥወርና ለባጥረው ሽኩራን ግል ይበሎ መቀድር ካልእ ሄኒ ፍሉም እምብሉ ተለየነለ ፍሉም ትርኦ ተለየካ ክመ በዲር ብህላመ ክርስን ነገሰየካ ግልትራያ ቃላልተ ላኪን ትሓረ ለሃላል ሽቁል ሄኒ መራ ክቡቱ ዳይሬክተር ይሰክብ መመስል ይሰክብ ኩሉ ይሰክብ ሸቀ ሽቅል መራ ማትዕብትና እዩ ላኪን ሄኒ ሞያናት ሕና ሽቅልናቱ ንእንፈትዩ ሽቅል ሰበቲ ሄኒ ዋላ ሓበትኩም ተዓብናት ለመ

ዘለና ኩሎም ናይ ኢሎ ሰምዓት ትግራይ ለገበአዎም ደገፍቲ ናይ ኢሊ ለልርኡ ሽኩራን ግልኢበሎም ሓዘ ሽኩራን

መደብ ናስራን ኣብ ሰሙኑ እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዝለዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡዞብ ዓርዛ ተዛዊራ ብዛዕባ ከተማ ወይ ድማ ዘላሊ ትሕዝቶያ ኣዳልያትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልም ሳውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒቲ ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብ ናትራን እሶም ንዚዮም እሞ ንኽትከታተሉ ብህሩ ንዕድም። መደብ ናትራን ቀዳም 2 ግንቦት ልክዕ ሰዓት 2:40 ድሕሪ ቀትሪ፣ ድግማ 5-7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲኮ ኮ ፈገርኩ ግሪደይ ኮ ብኣዳም ከማን ግሪደይ ግሪ ትፋነዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

0: ዋሃሎ
1: ሰላም ሰላም ሰላም ክቡራት ወለዲ ምጭዋት ደቅና እንሆ ድማ ሕጂ ኣብ ግዜና ልክዕ ከምዚ ሓኪም ዳኣዘዘልና ከተፍ ኢልና መፂናኩም እሞዞም ደቀይ ንወለድኹም ንመምሃራንኩም ብቕንያቱ ክትምእዘዙ ደቐኒኹም ብቕንያቱ ጥራይ ዘይኮነ ከዓ ኩሉ ግዜ ስጋ ኣብዛ ዓለም ዘለካ ኩሉ ግዜ ምእዙዝ ክትከውን ሕራይ እሺ ከምኡ ድማ እንተ ደኣ ዝኾነ ተባሃልኩም ከዓ የቐኒየለይ እንዳበልኩም ክትጓዓዝ ኣለኩም። ምክንያቱ ብንእሽተኻ ተተመሪቕካ ከዓ ትምህርትካ ኢደኸስተልካ። ምክንያቱ እቶም ዓበይቲ እንታይ እንዳበሉ ድዮም ድምርቑኹም? እዞም ደቂ እሾኻ ይጋዕኩም፣ ዝረገፅኩምዎ ለምለም፣ ዝፀሓፍኩምዎ ቀለም ይግበረልኩም ክብልኩም ከለዉ ሸታሕ ኢልኩም ኣይትሕለፉ። እንታይ ትብልዎም? ኣሜን ትብሎ። ኩሉ ግዜ ምእዙዝን ትሑትን ድሕር ኮንካ መምህርካ ፈትወካ፣ ኣቦካ ፈትወካ፣ ዴኻ ኣሕዋትካ፣ ጎረባብትኻ፣ ዕዕሩኽትኻ ኩሎም ስለ ዝፈትውኻ ብጣዕሚ ሕጉስ ኮንካ ኢኻ ትሕልፎ። ስለዚ እዞም ደቀይ ከምዛ ዝበልኩኹም ኩሉ ግዜ ከምኣኹኑ ሕጂ መደብና መደብ ሃለው ቆልዑ ትጅምር ስለ ዘላ ኩሉ ግዜ እታ ተኸለክላውን ዓርከይ ዝገብራት ዝክሩ እንዲኹም ሓንቲ ሙዚቃ መፋታትሒት ሰውነት ክበኩም እየ ድብለኩም ኣነ እውን ልክዕ ከምኡ ሓንቲ ሙዚቃ መፋታትሒ ሰውነትና እህበኩም ኣለኹምኒ ተቋፃፀዩ መዝሙርቲ ኮይና ከዓ ዝለልዉ እዞም ደቀይ ስጋዕ ዝምለሰኩም
0: ኣንካርካብሶ የንጋርካልዕሎ የደውካ ዘንደ ነብስኻ ሙቆ ፎርሳ ፎርሳ ፎርሳ ፎርሳ ረም ረም ረም ረም ስመሩ ስመሩ ስመሩ

ሕራ ይዞም ደቂ እሞ ሕጂ እንታይ ስክኽበኩም ሽዳ እታ መእተዊት ከዓ ብጣዕሚ እንዲኹም ትፈትዋ ገመረ ባዕ ክመፅ እዩ መስለኒ ብዛዕባ ናፅነት ክኸውን ይኽእል እዩ እንድዕ እንድዕ ወረ ይፈለጥኩዎን ምሳኹም ኮይነ ክሪኦ ሕጂ ናብ ገመረባዕ ከብለኩም እሞ ብድሕሪኡ ክምለሰኩም እዞም ደቂ

0: ብዛዕባይን ክፋላት ኣካላት እዩ።
1: ከመይ ውዒልና እንቋዕ ብርሃን መፃኹም። ካብ ፅባሕ መዋለ ህፃናት ኢና ኣብዚ ብዛዕባ ቴማና ኩሉ መሳርሕታትና ዳሊና ኣለና። እዚ ንሪኦ ዘለና ፍረ ተምሪ እዩ። እዚ ፍረ ተምሪ ኣብ ሕብሪ ዝተኣለኸ ኮይኑ ብዙሕ ነገራት ንጥቀመሉ ማለት እዩ። ሓደ ካብኡ ቁፅርታት ንምቁፃርን ሕብርታት ንምፍላጥን ዝተፈላለዩ ዓይነት ኣለውና። ሕብርታት ንፈልጥ ንቆፅር። እዚ ድማ ፍረ ቀላሚጦስ እዩ። ወላዚ እውን ቁፅርታት ንምቁፃር ኢና ንጥቀመሉ። እዚ ንሪኦ ዘለና ፓስታ እዩ። እዚ መዓልታዊ ንምገቦ ፓስታ። እዚ ድማ ባዕሎም እዮም ብሰኩዕዎ ዞም ተምሃሮ። ቀንዲ ናይ እዚኣ ጥቕሚ ድማ ውህደት ኣዒንትን ኣእዳውን ንምፍላጥ ማለት እዩ። ዓይኒ ምስኢ ተወሃሂዱ ብግቦ ይሰርሕ ኣሎን የለን ንምርግጋፅ ማለት እዩ። እዚ ንሪኦ ዘለና መዓልታዊ ኣብ ገዛና ዝጓሓፍ ወረቐት ንምቕናስ ማለት እዩ። ካብ ወረቐት ኣብ ክስታይ ተባዒጡ ኣብ ማይ ኣትዩ ብኮላ ተባዒጡ ዝስራሕ ዘሎ ማለት እዩ።
0: ፍልፍል መዋለ ህፃናት ቴማ 4 ዓደይን ከተማይን ሕጂ ኣብ ዓደይ ከተማይን እንታይ ዓይነት ምልክት ከም ዘሎ መስጊድ እንታይ እዩ፣ ቤተክርስትያን እንታይ ምልክት ኣሎ፣ ሆስፒታል እንታይ ምልክት ኣሎ፣ ባንኪ፣ ዝተፈላለዩ ኣጉዶ ህድሞ እንታይ ዓይነት ምልክት ከም ዘሎ ብቴዎሪ ብፅሕፈትን ነረድኦም ማለት እዩ። እዚ ከዓ ማህደር እዩ። ማህደር እዛ ማህደር እዚኣ ከዓ ዝሰርሕዎ ኩሉ ዝሰርሕዋ ዝእትውላ እዮም። ሓደ እቲ ፊደላት ይብሉ። ሕጂ ንኣብነት ሰናይ ሳሙኤል ትብላላ። እታ ሰናይ ሽ ንክፈልጥዋ እዚኣ ሰናይ ሳሙኤል ሕጂ ማሕደር ዝሰርሓላ ዝእትወላይ ሕጂ ሰናይ እንታይ ምልክት ኣላ ንብሎ ስብርባር ሕንፃፅ ካልእ ከንታይ ምልክት ኣላ ሰለስተ ቁፅሪ ሕጂ በቲ ስብርባር ፈልጥ ኣሎ ቁፅሪ ፈልጥ ኣሎ ሽሙ ከዓ የፅናዕ ኣሎ ማለት እዩ። ኣብ ቀዳማ ዓመት እዚ ተረዲኻኒ። እዚ ከዓ ፊደላት እዩ። ፊደላት እዚ እንግሊሽ። እዚ ከዓ ቁፅሪ እዩ። እዚ ከዓ ዓይነት ኣካል እዚ ከዓ ዓይነት ኣካል እኽሊ ካብ ሓረስታይ መፂኡ ብሓሪሽ ተሓሪሱ ተጣሒኑ ተሰንኪቱ ማማ ከመይ ገይራ ንዓና ቅጫ እንጀራ ከምትስንክተልና እቲ ዓይነት ኣካል ከዓ ይፈልጥዎ ማለት እዩ። በብሓደ ካብ ገዛምፂኦም ኣብዚኣ ከምዚኣ ገይርና ንሪኦም ማለት እዩ። እዚ ከዓ ጭቃ እዩ። እዚ ጭቃ እዩ። እዚ ጭቃ ሕጂ ንኣሽን ጭዋዳ እዚኦም ንምዕባል 4 ኢና ንስርሖም ገዛ ህድሞ ገለ ብከምዚ ገይርና ንስርሖም። እዚ ሴማፎሮ እዩ። ሴማፎሮ ከዓ ምልክት ይመሃሮ ማለት እዩ። እዚ ከዓ እዩ። እዚአን ከዓ ቁፅሪ ይመሃሩ። እንዳተመሃሩ እንዳተፃወቱ ነዚ ይገልፅዎ ማለት እዩ። እንዳተመሃሩ ይገልፅዎ ማለት እዩ። እንዳተመሃሩ ይገልፅዎ። እዚ ኩሉ እዚ ከዓ እዩ። በቲ ከለርስ ይመሃሩ፣ በቲ ቁፅሪ ይመሃሩ፣ በቲ ከዓ ይፃወቱ። እንዳተፃወቱ ይመሃሩ ማለት እዩ። ይፈቅዱ፣ ሕብሪ ይመሃሩ፣ ይፃወቱ ከዓ ሰለስተ ዓይነት ኢና ንብሉ።
2: ሰይደልያ ኣብዚኣ ሩክነት ዱካን ዱካን ቆልዓ ይለማመድ ከመይ ገይሩ ይገዝእ ይሸይጥ ብሰሊ ከመይ ገይሩ ይቀያይር ማለት እዩ። ገዚኡ የብል ኣብዚአን ኣለዋ ሂና ዒንደነ ሩክነ ልቃህዋ ሩክነ ልቃህዋ ቆልዑት ኮፍ ኢሎም ቡን ይሰቱ ይዘናግዑ ሓገ ልኡስራ ያኒ ፈዋኢደ ልኡስራ ወይም ሂና ዒንደነ ከማን ኣብ ክፍል ሹፍ ረስማ ወየጉል እስመ ኣሊና ለው ከድረዋት የጉል ከድረዋት ለው ፈዋኪ የጉል ፈዋኪ ሂን ዒንደና ክቱብ ሃዲ ዒንደና ክቱብ ብልሕሩፍ ልዓረብያ ሃዲ ሕሩፍ ዓረብያ ኩላሃ ምን ልአሊፍ ልልያ ብክታብ ኣጢፍል የሹፍ ኣሱራ ማዓ ልሓሪፍ ኣሱራ ወልሓሪፍ ሱራ ወሓሪፍ
3: ክርም እሞ ካብ መጀመርታ ጀሚረ ካብታ ሙዚቃ ተጋበዝኩኹም ብድሕሪኡ ገመረባዕ መፂኡ ብድሕሪኡ መዝያዳ ዘከረ መፂኡ ብድሕሪኡ ንጥፈታት ናይ ቆልዑ መፂኡ እዚ ኩሉ ከመይ ነይሩ ገለ ነገር ቀሲምኩም ክኮኑ ተስፋ ገብር። ኣነ እውን እንታይ ክብለኩም ኣብ መወዳእታ ከምቲ ገመረባዕ ንዕድ ደበለኩም እዞም ደቀይ ኩሉ ግዜ ምእዙዛት ኩኑ ኩሉ ግዜ ዘረባ ወለድኩምን መምሃራንኩምን ጎረባበትኹምን ዝኾነ ኣብ ፅርግያ ዝመዓደኩም እንዳተቐበልኩም ኪዱ እዞም ደቀይ ንሕና ከዓ ዝተፈላለየ መደባት ከነምፃኣልኩም ኢና ኩሉ ግዜ ሕጉሳት ኮንኩም ክትዓብይ እንዲኹም እዞም ደቀይ ምእዙዛት ኩኑ ኣነ ክሳናበተኩም እየ ኣይትሕመቁ እንዳበልኩ ቻው ቻው ቻው ቻው ቻው ቻው ብለኩም።

መደብ ናስራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዝለዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳላትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልምሳ እውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብ ናትራን እሶምን እዚዮም እሞ ንኽትከታተሉ ባህሩ ንዕድም መደብ ናትራን ቀዳም 2 ግንቦት ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲቆ ኩም ፈገርኩ ግሪደይ ይኮን ብኣዳም ከማን ግሪደይ ግልትፋነዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

እዞም ቦታታት ልዕልቲ ክንግምቶ ንኽእል ጽባቐ እዮም ዝውንኑ። ግዜን ተፈጥሮን ተሳንዮም እዚ ዓለም ብማይ መሬት ሓዊ ንፋስ ተዋዲዳ ዝቖመት ምዃና እዮም ዘርኢኻ።

ነፍሲ ወከፍ ቦታ ናቱ ኣተሓልዩ ዝመጽእ ጽባቐ ኣለዎ። ንምርኣዮም ዘብህጉ ከባቢታት ኣእምሮኻ ዘሐድሱን መንፈስካ ዘበራብሩ ብምዃኖም ወትሩ ተባሃግቲ እዮም። ጥበብ ኣብ ኩሉ ዝርከብ ሃብቲ እዩ። ጥበብ ዝሓዘለ ስራሕ ካብ ጥንቲ ኣትሒዙ ክሳብ እዚ ሕጂ ዘለናዮ ግዜ መልክዑ እንዳቀያየረን ናቱ ጽባቐ ተኸቲሉ ይስዕብ ዘሎ። ካብቲ ዝዓመቐ ውቅያኖስ ክሳብ እቶም ዝበረኹ ጎቦታት፣ ካብቶም ውቁባት ከተማታት ክሳብ እቶም ጥንታውያን ገጠራት ትንግርታዊ ጽባቐ ተፈጥሮ ንምድህሳስ ናብዞም ቦታታት ክንጓዓዝ ኢና። ስንጭሮ ዋንግሽን። ስንጭሮ ዋንግሽን ኣብ ቻይና ዝርከብ ሰላማውን ፍሉይ ጽባቐ ዝውንን ህቡብ ቦታ እዩ።

ኣብዚ ትንግርታዊ ስንጭሮ ስነ ጥበበኛታት ደቀባት ብፅምዋ ይነብሩ ከም ዝነበሩ እዩ ኣፈ ታሪክ ዘዘንቱ። እዚ ቦታ ብባህላዊ ክብርታት ዝመልአን ሰላም ውሽጥኻ ክትረክብ ዝሕግዝ እዩ ብምባል እዮም ነበርቲ ከባቢ ዝገልጹ።

ኣብዚ ጽምዋ ዝዓብለሎ መንፈስካ ዝሕድስ ጫካ ኮይኖም ከስተንትኑ፣ ኣብ ትሕቲ ዝምንጫዕጫዕታ ዝርከብ ቀላያት ክሕምብሱ፣ ኣብዚ ቦታ ንዝርከብ ቅብኣታት ክዕዘቡን ከስተማቕሩን ይኽእሉ።

ድልድል ላንድዋሰር። ድልድል ላንድዋሰር ኣብ ስዊዘርላንድ ዝርከብ ፍሉጥ ድልድል ኮይኑ ሓደ ካብቲ ዘገርም ስራሕ መሃንድሳት ዘርኢ እዩ። እዚ ድልድል ፍሉይ ዝገብሮ ብዘይ ዝኾነ ኢንዱስትሪ ኣችዮ ካብ እምነ ኖራ ጥራይ ስለ ዝተሰርሐ እዩ። ድልድል ላንድዋሰር ብ136 ሜትሮ ንውሓት ዝተዓፃፀፈ ብእምኖ ኖራ ዝፍለጥ

ከኣማን ዝቆመ መንገዲ ባቡር እዩ። እዚ ቦታ ኣብ መጀመርታ 1900 ካብ ኣእማን ጥራዩ ተሰሪሑ ነይሩ። ቀጺሉ ግን ኣብ 1992 ናብዚ ሕጂ ዘለዎ ኣደናቒ ቅርፂ መንገዲ ባቡር ክሕዝ ክኢሉ።

ኣብ ዝተፈላለየ ወቕቲ ድልድል ላንድዋሰር ምስቲ ኩነታት ኣየር ዝኸይድ ዝተፈለየ መልክዕ ዝውንን። ስለዚ በጻሕቲ ኣብ ዝደለይዎ ወቕቲ ናብዚ ቦታ ክመፁን ክዘናግዑን ይኽእሉ።

እዛ ባቡር ኣብ ዝተዓፃፀፈ ጎቦታት ኣብ ትጠዋወየሉ ግዜ ዝተፈለየ ተመክሮ ክትካፈል ባህታ ንክስማዓካን እዩ ዝሕግዝ። ከምኡ ውን እዚ ቦታ ኣብ መንጎ ሰብን ተፈጥሮን ዘሎ ዝምድና ኣዕሚቕ እዩ ዘርእየካ ይብሉ ናብዚ ቦታ ዝመፁ በጻሕቲ።

ፎንያ ኬባንግ ኣብ ቤትናም ዝርከብ ቦታ እዩ። ኣብ ኤሽያ ሓደ ካብቶም ነዊሕ ዕድመ ዘለዎ መናፈሻ ኮይኑ ከባቢ 4 ሚልዮን ዓመት ኣቑፂሩ ይርከብ። እዚ ቦታ ካብ 2001 ዓመተ ምህረት ጀሚሩ በጻሕቲ ዘእንግድ ስፍራ ክኸውን ክኢሉ ኣብ 2003 ድማ ኣብ ዩኔስኮ ተመዝገበ።

ኣብዚ ተፈጥሮኣዊ ጽባቐ ዝውንን ስፍራ በዓቲ ሳንዱም ይርከብ። እዚ በዓቲ ኣብ ዓለም እቲ ዝዓበየ ክሳብ 5.5 ማይል ንውሓት ዝውንን በዓቲ እዩ።

ፎንያ ኬባንክ ብሓፈሻ 300 ዝኣኽሉ በዓትታት ዘለዎ ስፍራ እዩ። ኣብ ውሽጢ ዝበዓትታት ዝርከቡ ሓይዝን ቀላየትን ነዚ ቦታ ፍሉይ ጽባቐ ወሲኹሉ ይርከብ።

እዚ ስፍራ ምስ ምቅያር ወቕትታት ትርኢቱ ይቀያየር እዩ። ካብ ሸኻታት ዝመልአ ለምለም ቦታ ናብ ኣዝዩ ድረቕ ቦታ ይቕየር። እንተኾነ ግን ኣብ ዝኾነ ወቕቲ ናቱ ዝተፈለየ መልክዕን ጽባቐን እዩ ዘለዎም።

ሌሽን ጃይንት ቡድሃ ኣብ 722 ዓመተ ምህረት ድሕሪ ልደተ ክርስቶስ ኣብ ግዜ ግዝኣት ታንግ ብመነኮሳት ቡድሃ እዩ ክስራሕ ጀሚሩ ንኽውዳእ ድማ 90 ዓመታት ወሲዱ እዚ ሓወልቲ ቡድሃ ዝተሰርሐሉ ዕላማ ሃይማኖታዊ ምትእስሳር ዘለዎ እዩ በዚ ቦታ ዝመሓላለፋ ዝነበራ መራኽብ ካብ ዝኾነ ሓደጋታት መታን ክሕለዋ ተባሂሉ ተወቂሩ

በጻሕቲ በዝኣደነቐ ዕቤት ናይ ዝሓወልቲ ተገሪሞም ከምኡውን ጥንታዊ ቅርፃ ቅርፂ ክዕዘቡን እዮም ናብዚ ቦታ ዝመፁ። ካብ ርሑቕ ዝበለ ስፍራ ድማ ነዚ ናይ ቡድሃ ምስሊ ብምሉእ ክትዕዘቦ ትኽእል።

ኣብዚ ቦታ ዝመፁ በፃሕቲ እዚ ቦታ ሰላምን ህድኣትን ዝሰፈኖም ምዃኑ ከምኡውን ባህላዊ ውርሻ ክንዕቅብ ከም ዘለና ዝዓበየ ኣብነት ምዃኑ ይገልጹ።

እንስሳታት ክውለዱ እንከለዉ ኣዝዮም እዮም ዝሕጉስኻ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዘ እያ ትመጽእ። እዞም ሕጂ እንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቁሩብ ምስ ዓኸኹ ድማ ናብቲ መብቀሎም ዝኾነ በረኻ ክስደድ እዮም።

0: ንሕጂግን ጉዕዞ ናይ ህወቶም ንውልቆም ኣይኮኑን ክኸድዎ ኣብ ጎኖም እቶም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጀር ናይ ወለድኦም የውሕሱ ዶ ይኾኑ? ኣብ ጫካታት ናይ ሰሜናዊ ምብራቕ ህንዲ ናይ እንስሳ ዘገዳም ናባይ ዝኾነ ዶክተር ፓንጂት ባዝመንታሪ ህይወት ናይ ሓደስ እንስሳ ንኽድሕን ይጓየ እዩ ዘሎ። ንሱ ከም ዝገልጾ ኩርኩር ናይ ድቢ ኢና ድሒንና ዘለና። እዚ 3 ወርሒ ዕድመ ዘለዎ ድቢ ሳጋሊ ዝስመ ኮይኑ ኣብዚ በረኻ ይጸኒሕና። ኣዲኡ ብዘይሕጋውያን ሃደንቲ ተቐቲላ ክትከውን ትኽእል እያ ኢለ የ ዝግምት ይብል። ኣዝዩ ፈርሒ ዘሎ ደኺሙ እውን ኣሎ። ምክንያቱ ንውስናት መዓልትታት ዝኾነ መግቢ ኣይተመገበን። ዶክተር ፓንጂት ኣብ ኢዱ ከይሞቶ ኣዝዩ ተሸቒሉ ዘሎ። ሳጋሊ ሓደ ካብቶም ወርሓውያን ድቢ ዝበሃሉ ኣብ ህንዲ ጥራሕ ዝርከቡ ዓሌት ኮይኑ ካብዚኦም 6,000 ጥራሕ እዮም ተሪፎም ዘለዉ። ኣብ ኤስያ ብብዝሒ ዝረአ ዘይሕጋዊ ሃድን ድማ እዩ ጠንቂ ምክንያት ፅንተት ናይዞም እንስሳታት። ስለዚ ነፍሲ ወከፍ ህይወት ናይ ድቢ ኣገዳሲት እያ። ድሕሪ 5 ሰዓታት ናብ ሓደ ብሉፅ ናይ ድሕነት ማእከል በፅሑ። እዚ ማእከል እቲ እንኮ ኣብ ህንዲ ዝርከብ ንዝኽተማት ድቢ ብግቡእ ናብዩ ናብ በረኻታት ዝሰድድ እዩ። እንተኾነ ሳጋሊ ሕጂ እንተዘይተመጊቡ ቀልጢፉ ክመውት ይኽእል እዩ። ዶክተር ፓንጂት ነዛ ጸባ ዝሓዘት ጥጦ እንተስትዮ ፍርሑ ቐንጢጡ ቅድም ካብታ ሳንዱቕ ክወፅእ ከም ዘለዎ ይመርሐሎ።
1: ከማን ሳጋሊ
0: እንተኾነ ሳጋሊ ኣበዮ። ዶክተር ፓንጂት ካልእ ብልሓት ሓሰበ።

0: Come on.
1: ዝኾነ ዓይነት ድቢ ዝሃርፎ ዓይነት ምግቢ ማዓር እዩ።
0: Yes.

በዚ ተጠቂሙ ድማ ነዚ ድቢ ከውፅኦ ይፍትን ኣሎ ተዓዊቱ ድማ ኣሎ ግን ጸባዩ ግቡእ መግቢ ክኾነ ዝኽእል እዚ ናይቲ ዝመጽእ ነዊሕ መዓልታት ሓደ ስጉም እዩ ክሳብ ብዕውት መገዲ ናብቲ ጫካ ዝመሶ ዶክተር ፓንጂት ንዝቕጽል 6 ኣዋርሕ ህይወቱ ነዚ ድቢ ክውፍዮ እዩ። Thank you.

ወላኳሳ ጋሪ ብግቡእ ክምገብ ጀሚሩ እንተሓለወ ግን ኮራኮር ናይ ግቢ ኣብዚ ዕድመ ኣስጋ ጥዕና እዩ ዘለዎም። ዶክተር ፓንጂት ከም ዝሕብሮ ኣብ መጀመርታ ሳጋልን ሓውን እዮም ዝነበሩ። ኣዲኦም እንታይ ኣጋጢምዋ ከም ዝሞተት ብርግፅ ኣይፍለጥን እዩ። እቶም ኣብ መጀመርታ ዝረኸብዎም ሰባት ኣብ ክሳዶም ኣሲሮም እዮም ኣፅኒሖምልና፣ ምክንያቱ ከመይ ገይሮም ከም ዝናብይዎም ኣይፈልጡን እዮም። ግን ንሳጋል ሓዉ ሕማቕ ይፀኒሕና።

ወላ እኳ ተቐላጢፈ ክፉ ሰኦን ተፈተንኩ ኣብ ውሽጢ 24 ሰዓታት እዩ ሞይቱ። ሳጋሊ ግን ናይ ምንባር ዕድሉ 50 ሚእታዊት እዩ ዘሎ ይብል።

ስለዚ ክምር ሙረየ ምልክታት ናይዚ ሕማም ንክንፅሩ ሳምንታት እዮም ዝወስዱ ክሳብ ውፅኢት ዝንፅረልና ኣዝየ ክሻቐልየ ይብል ፓንጂት።

0: ሓደ ሰሙን ምስ ሓለፈ ሳጋሊ ክሳብ ሕጂ ሙሉእ ጥዕና ዘለዎ እዩ ዝመስል ዘሎ። እታ ንፍርቅ ወርሒ እትመስል ኣብ ክሳዱ ብፃዕዳ ሕብሪ ክትቅልቀል ጀሚራ ዘላ ምልክት እዚ ድቢ ሓደ ካብቶም ወርሓውያን ድቢ ዝበሃሉ ዓሌት ምዃን እያ ትሕብር። ቆሎ ስኒ ድማ ከውፅእ ጀሚሩ ኣሎ። ኣብ በረኻ እዞም ድቢ ኣብ ነፍሲ ወከፍ ስጉሚ ንኽልተ ዓመት ሙሉእ ደድሕሪ ኣዲኦም እናኸድዮም ዝምከሩ ብኸመይ ክነብርኹም ዘለዎም ድማ ብኸምዚዮም ዝፈልጡ። ስለዚ ዶክተር ፓንጂት ልክዕ ከም ኣዲኡ ኮይኑ ርክቦም ከደልድል ኣለዎ። እዚ ኩርኩር በይኑ ንኽነብር ኣዝዩ ንእሽተ እዩ ዘሎ። ስለዚ ኣብ ነፍሲ ወከፍ ጉዕዝኡ ክከታተልዎ ኣለዎም።
1: ከችም ከችም ከችም ከችም

0: Warte, warte, warte, warte, warte. Warte, warte.
1: Nee, nee. So, so. Catch him, catch him, catch him, catch him.
2: ሳጋሊ ካሃድም ጥራሕ ይደሊ ስለ ዘሎ ናብ ደገ ክወፅእ ድልዋ ኣይኮነን ዘሎ። እዚ ኩርኩር ናብ በረኻ እንትኸይዱ ንውሕዳት መዓልትታት ጥራሕ እዩ ክነብር ዝኽእል።
1: ሳጋሊ

0: ናፍቆት ንያዲኡ ስለ ዘለዎን ከኣምነና ስለ ዘይከኣለን እዩ ካባና ክሃድም ዝደሊ ዘሎ ይብል ዶክተር ፓንጂት።
1: Come on.

ጥዕና ናይ ሰጋሊ ሙሉእ ከም ዘሎ ተፈሊጡ እዩ። ሕጂ ሓይሊ ናይ ኣካላቱ ምድላብዩ ተሪፉ ማለት እዩ። ኮራኹር ናይ ድቢ ን6 ኣዋርሕ ካብ ናይ ኣዲኦም ፀባፁብ እናተመገቡ እዮም ዝፀንሑ። ስለዚ እዞም ዓለይቲ መተካእታ ናይ ዝኸውን ፀባ ከስትይዎም እዮም ዝረኣዩ።

0: ንሳጋሊ ኣብ መዓልቲ ካብ 7 ክሳብ 8 ግዜ ፀባይ የስትይዎ። ወላ እኳ ከምዚ ንክትገብር ኣህላኽ ይኹን ኣብ ዕቤት ናይ ዝድቢ ጽቡቕ ለውጢ የርእየና ስለ ዘሎ ከም ድኻም ኣይንሓስቦን ኢና ይብሉ። ኩርኩር ናይ ድቢ ምዕባይ ኣዝዩ ብዙሕ ግዜን ምክትታልን ዝጠልብ እዩ። እዚ ማለት ዶክተር ፓንጂት ሳሕትዩ ነተን ናይ 5 ሰዓታት ካብ ስርሑ ርሒቐን ዝርከባ ሰበይቱን ጓል 10 ዓመት ጓሉን ዝርእን ኣብዚ እዞም መሳርሕትዮም ስድሩ ፃዕሮም ድማ ፃማ ይረኽብሉ እዮም። ካብቶም ቅድሚ ሕጂ ዝሓዝዎም ድብታት 3 ርብዒ ናብ በረኻ ኣፋን ዮሞም እዮም። እዞም ኣብዚ ተሪፎም ዘለዎ ድብታት ድሕሪ ናብ በረኻ ምኻዶም ብገዛእ ርእሶም ናብራ ናይ በረኻ ከካይዱ ስለ ዘይከኣልዮም ናብዚ መናበይ ተመሊሶም ዝርከቡ። ዝበለፀ ናብራ ንክህብዎም ድማ እዞም ሰራሕተኛታት ዝከኣሎም እዮም ዝፅዕሩ። ንሳጋሊ ግን ከምዚኦም ክኸውን ኣይንደልዮን ኢና ይብሉ። ኣብተን ዝቐፀለ ኣዋርሕ ዶክተር ፓንጂት ሳጋሊ ምስኡ ጥቡቕ ዝምድና ንክህልዎ ብዙሕ ፃዕርዩ ክገብር ተራእዩ።
1: ሳጋሊ ሳጋሊ
0: ገለ ካብኡ ለይቲ ተንስኡ ሳጋሊ ከመይ ከም ዘሎ ብቐፃሊ ምዕዛብ
1: ኣራ ምስይ ሰ

0: Chágale. ኣዛ ኣዛ
1: ካብቲ ተዓፂዎ ዝነበረ ብዶክተር ፓንጅት ተመሪሑ ናብ በረኻ ክወፅእ ስለ ዝጀመረ እቲ ናይ በረኻ ልምምድ ክጅምሮ እዩ። ናይ መጀመርታ ልምምዱ ድማ ርእሰ ምክልኻል እዩ። እዞም ወርሓውያን ድቢ ዝስምዩ ዓሌት ካብ ካልኦት ዓሌት ድቢ እቶም ንዝነውሐ ግዜ ብዳሕርዋይ መሓውሮም ጥራሕ ደው ኢሎም ክፀንሑ ዝኽእሉ እዮም። ብከምዚ ድማ እዮም ነብሶም ዘድሕኑ እዚ

ኣካላትካ ኣዝዩ ሓደገኛ ቦታ እዩ። ስለዚ ሳጋሊ ግቡእ ዝኾነ ነብሰ ምክልኻል ክመሃር ኣለዎ። ሕጂ ንእሽተይ ስለ ዘሎ ኣየፍርሕን እዩ፣ ግን ሙሉእ ዝኾነ ርእሰ ምትእምማን ወኒኑ ይርከብ። ይፃወት እዩ ዘሎ። ክልተ ኪሎ ዝኸውን ክብደት ኣካላት ምስ ወነነ ግን ከቢድ ዝኾነ ማሰይቲ ከውርድ ይኽእል እዩ። ካልኣይ ትምህርቱ ድማ ምሕኳር እዩ። እዚ ነፍሲ ወከፍ ድቢ ዘካይዶ ንጥፈት እዩ፣ ግን ነዚ ንምግባር ልምምድ የድልዮ። ናብዚ ጫካ ምስ ተፀንበረ ካብ ዘረፍቲ እንስሳታት ብኸመይ ከምልጥ ከም ዝኽእል ክፈልጥ ኣለዎ። ወርሓውያን ድቢ ካብ ዕምሮም እቲ ፍርቂ ኣብ ጨናፍር ናይ ገረብዮም ዘሕልፍዎ። ምስ ዓበየ ድማ ሳጋሊ ኣብዚ ላዕሊ መደቀሲኡ ዝኸውን ስፍራ ክሰርሕ እዩ። እቲ ኣብ መንጎ ዶክተር ፓንጂትን ሳጋልን ዘሎ ጥምረት ኣዝዩ ሓይሉ ይርከብ። እዚ ኩርኩር ድማ ናብቲ ዝቕፅል ጉዕዞ ናይ ህይወቱ ክሰግር ድሉው ዘሎ እዩ ዝመስል።

0: ዳሕራይ ናኸይ ገድድ ካብ ዘረባ ኣንስቶ ስክላ ክንድሕን መናፅፍና ንልቀ ብሸዓ ክንክል ብሸዓ ክነክል ዝተዘርወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትቡዕ ከይልክን ዓዲ ውዓል ዳሓን ትቡዕ ከይልክን ትቡዕ ከይልክን ትቡዕ ከይልክን ትቡዕ ከይልክን
1: Say, say, say, say, say!

ዳዕራይ ናበር ይገድ ካብ ዘረባ ንስቶይ ስክላኽልንድሕን መናፅብና ንቀፍ ብሸሓ ክንክል ብሸዓ ክንክል ዝተዘርወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትዋዕ ከይልክን ዓዲ ውዓል ዳሓን ትዋዕ ከይልክን ትዋዕ ከይልክን ትዋዕ ከይልክን ትዋዕ ከይልክን

ሰናብሩ ናብዚ ዝከብላ እንቁላልን ሙሉእ ምዕሩግ ኣቀባብላ ነጋይ ዝሕብ ኣነባባር ናትክን ሕልፍን ትርፍ በላ ተቐበላ ከንቲባታት ይኸ ከንቲባ ሙሉእ ከንቲባ እንቁላል ሃዋስ ከታት ኸባ ከንቲባታት ይለክን ኣለኹ።

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩ
1: ወለል ወዲኮ ኩፈገርኩ ግሪደይ ኮል

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት ብሓፈሻ ተኸታተልቲ ንኡስ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብና ንሓደ ካብ ኣብ ዓውደ ኣትለቲክስ ንልዕሊ 20 ዓመት ዝጎየን ገና እውን ጫሙ ዘይሰቐለን ኦሎምፒካዊ ኣትለቲና ከነላለየኩም ቀሪብና ዘሎና ሙሉእ ስሙ ንጉሰ ኣምለሶም ይበሃል። ካብ ኣቦኡ ኣቶ ኣምለሶም ተስፋ ልደትን ኣድኡ ወይዘሮ ፅገ ተስፋይን ኣብ 1986 ኣብ ከተማ ኣስመራ ምምሕዳር ከባቢ ኣባ ሻውል ተወሊዱ ዓብዩ። ናይ መባእታ ማእከላይን ካልኣይን ደረጃ ትምህርቲ እውን ኣብ ከተማ ኣስመራ ተኸታቲሉ። ኦሎምፒካዊ ኣትሌት ንጉሰ ናይ ስፖርት ዝምባልኡ ከሎ ገና ብግዜ ንእስነቱ ይፈሊሙ ኩዕሶ እግሪ ይፈቱ ምስ ምንባሩ ከዓ ክሳዕ ሳሳይ ዲቪዥን ምስ ናይ ጋንታ ኣባ ሻውል ብምዃን ተፃዊት እዩ። ኣብቲ እዋን ግን ንጉሰ ናይ ጉያ ተውህቦ ከም ዘለዎ ክርድኦ ብምጀማሩ ሓሳቡ ክቕይር ተደናደነ። ኣብ ወርሒ ናሓሰ 2004 ኤርትራ ኣብ ውድዳት ኦሎምፒክስ ብመንገዲ ኦሎምፒካዊ ኣትሌት ዘርእሰ ናይ ታደሰ ናሓስ መዳልያ ድሕር ምርከባ ነታ ኣብ ከተማ ኣቴንስ ግሪክ ታሪክ ዝሰርሐት ሃገራዊት ጋንታ ኣብ ዝተገብርላ ድሙቕ ኣቀባብላ ብኣካል ዝተሳትፈ ንጉሰ ንዘርእሰ ናይ ምስ ረኣዮ ብቕጽበት ናብ ዓውዲ ኣትለቲክስ ንክጽምብር ወሰነ። እንተኾነ ንጉሰ መን ከጀምረን እዩ ብምባል ዘበግሶ ሰብ ይደሊ ነይሩ። ኣብቲ እዋን ብዓወት ኦሎምፒካዊ ኣትሌት ዘርእሰናይ ብዙሕ መንእሰይ ተጸልዩ ናብ ዓውዲ ኣትለቲክስ ክጽምበር ጀሚሩ። ከምዚ ኣብዚ እዋን ዘሎ ቀረብ ናውቲ ስፖርት ናይዚ ዓውዲ ብዘይ ምንባሩኻ ንጉሰ እቲ ካልእ ብድሁ ኮይኑ ቀሪቡ።
1: እወ ሽዑኡ ልክዕ ምስ መጻኹ ናብ ጉያ ማለት ናብ ኣትለቲክስ ምስ መጻኹ ኣብቲ እዋን እቲ ማለት ሰብ ዘርእሰናይ ተዓወይቱ ኢሉ ዘይተዓደነ ህዝቢ ዝጎይ ነይሩ ማለት እዩ ተውህቦ ዘለዎን ዘይብሉን ማለት እየ እጂ እቲ ስምዒታት ማለት እዩ እቲ ድሌታት ብጣዕሚ እዩ ዝለዓለ ነይሩ ፍቲ እዋን እቲ ማለት እየ ሽዑኡ ጀሚረ ከም ስርዓት ኣብታ መጀመርታ እዋን መጀመርታ መዓልቲ ጀመሩ ክላብ ኣትለቲክስ ኮንጎ ገይረ ጎየ ዝከረን ኣብ ቤት ገርግሺ ነይሩ ሽዑኡ ኣበበ ዘርሂን እዩ ነይሩ ሰልጣኒ ናይ ዞባ ማእከል ኣብኡ መፅአ ጀሚረ ማለት እዩ ሕጂ እቲ ቀንዲ መጀመሪ ከዓ ናብቲ ኣትለቲክስ ከዓ ኣሮን ሽሙ ወዲ ገዛውተይ ነይሩ ሲ እጂ እቲ ድሌታት ኣለኒ ተውህቦ ኣለኒ ጎይ ይኽእል ዶ መን ከጀምሩ ንሱ ይኽእል ዶ ኢለስ ንነፍሰይ ይሓስብ ነይረ ምስ ነፍሰይ ማለት እዩ ሕጂ ዝኣሮን ብሎ ከዓ ኣጋጣሚ ጀሚሩ ቅድመ እዩ ነይሩ ጀሚሩ ስለ ዝነበረስ ኣብ ስታድየም ኣስመራ ኩዕሶ ክርኢ ኢለ ምስ ኮድኩስ ሱ ከዓ ኡ ትሬን ይሰርሕ ፀኒሕኒ ሕጂ ተዛሪቦ እንታ ከምዚ ኢለሲ ኣነስ ክጎይ ደለ ክጎይ ይኽእል ዶ የጀምሩኒ ዶ የፍቅዱለይ ዶ ኢለሲ ንዑ ሓቲት እዮ ጅሱ ከዓ ዋ እንታይ ፀገም ኣለዎ ኩሉ ሰብኒ መፂስ ከም ድላይ ክጎይ ይኽእል እዩ ሽግር የብሉን ፍሪ ናፃ እዩ ገለ ኢለኒ ሕጂ ሽዑ የ ንፅባሒቱስ ምፃእ ኣብ ቤት ገርግሻ ኣለና ምስ በለኒ ንፅባሒቱ ኮንጎን ካልስን ገይረ መፅአ ጀሚረ ማለት እዩ።

ኦሎምፒካዊ ኣትሌት ንጉስ ኣምለሶም ወዲ ሓኪም ምስ ግዜ ኣብ ቦታ ልምምድ ብቕዓቱ እናተመሓሸ ብዝመፀ ካብ ብፆቱ በቲ ዝነበሮ ተውህቦ ፀብለል ክብል ግዜ ኣይወሰደን። ወላዲቱ ወይዘሮ ፅገ መወዳደሪ ጫማ ብምግዘአን ንወደን ከተባብዓ ከለዋ ንሱ እውን ኣይሓምቐን ናብ ፖዶምያት ክድይብ ግዜ ኣይወሰደን። ኣብ ናይ ማእከላይ ርሕቀት ድሕሪ ምውድዳሩ ሃገራዊ ጉቡ ንክፍፅም ኣብ 2006 ናብ መደበር ታዕሊም ኪሎማ ወሪዱ። ጉቡ ወተሃደራውን ፖለቲካውን ትምህርቲ ድሕሪ ምቕሳም ናብ ክፍላተ ሰራዊት 19 ተመዲቡ ሃገራዊ ጉቡ ክፍፅም ጀሚሩ። ኣብ ሚስር ምክልኻል ዝካየድ ስፖርታዊ ውድዳት ኣህዱታት ካብ በራጊል ጀሚረን ክሳዕ ግንባር ዝዝርጋሕ ዝተፈላለየ ናይ መጻረዪ ውድዳት የካይደን። ኦሎምፒካዊ ኣትሌት ንጉሰ ድማ ጎኒ ጎኒ እቲ ዝካየድ ናይ ኣህዱ ንጥፈታት ኣብ ጉያ ፀቒጡ ይሰርሕ ምስ ምንባሩ እቲ ዝስራዕ ዝነበረ ውድዳት ብዝግባእ ብምውፃእ ኣብ ናይ ክፍለ ሰራዊትን ግንባርን ፀወታታት ብልፁ ውፅኢት ብምምፃእ ናብ ስርሒ ዞባ 3 ክሰሓብ ክኢሉ ኣብ ናይ ክፍላተ ሰራዊት ውድድር ብዝገብሮ ዝነበረ ልምምዳት ኣሃድኡ ኣዝዮም ዕጉባት ብምንባሮም ተስፋ እውን ብምሕዳር ናብቲ ዝምነይዎ ዝነበሩ ዓወታት ንኽዲብ ምእንቲ መጎየይ ጫማ ንኽገዝእ

0: ዝገንዘባዊ ወፃኢታት ብምግባር ንውድድሩ ዘዳልዎ ከም ዝነበሩ ንጉሰ ይዝግር። እንተኾነ ኦሎምፒካዊ ንጉሰ ኣብቲ ዘልማዓሉ ናይ ፍርቂ ማራቶን ኮነ 1,000 ሜትሮ ክሳተፍ ኣይከኣልን እቲ ምኽንያት እንታይ እዩ?
1: ሽዑ 1,21 ክሳተፍ ሓሲበ ነይረ ኣብ ኩሉ ከዓ ማለት ስሙ ዓለም ክሳየ ፀንሐካን እዩ ገለ ዘጋጥመካ ነገር ከዓ ኣሎ ማለት እየ ሕጂ ተዳልየ ናይ 21 10,000 ተዳልየ ከለኹ እቲ ውድድር ሰሙን ክተርፎ ከሎ ብርከይ ሓሚመ ብርከይ ምስ ሓሚምኩ እታ ናይ መወዳእታ ዕድለይ ከዓ ሸያ ነይራ ምክንያቱ ናብ ግንባር ክሰሓብ እንተ ደኣ ኮይነ ግድነት ክስዕር እዩ ዘለኒ ሕጂ ኣማራጭ ኣይነበረን ኣብቲ እዋን እቲ ከማን ኣብቲ እዋን ሲቲ ብቕዓተይ ርኦም እቶም ክፍለ ሰራዊት ናይ 19 ኣብ ትሬን ገለ ርኦኒ ከም ስርዓት ብሉፅ ብቕዓት ነይረ ንፍቲ እዋን እቲ ካብቶም ዝነበሩ ሽዑ መሳርሕተይ ማለት እዩ 700 ናቕፋ ሂቦም ጫማ ገዛ ሞ ተስፋና ካባኻ እዩ ጫማ ገዚእኻ ትመፅእ ኢሎም መስመራ ሰዲዶም ኣብ መንደፈራ እዩ ነይሩ እቲ ተጠርኒፍ ንያ ዝነበርና ናይ ክፍለ ሰራዊት ነስመራ መፅአ ኣብ ስመራ መፅአ ጫማይ ገዚኤ ኩሉ ተዳልየ ልክዕ ኣጋጣሚ ኮይኑ ሰሙን ክተርፋ ከሎ ውድድረይ ሓሚመ ሽዑ ኣጋጣሚ ተዛሪበ እዮም ኣነ ከምዚያን ከምዚያ ይለብርከይ ሓሚመ ኣለዎ ከም ድላይ ክጎያ ይክእልኒ ቀንዛ እውን ንገብረለይ ኣለዎ ሕጂ ኣማራጭ የለን ኣብ ናይ 8,500 ክወረደ ኢለዮም ዋ እንታይ እዩ ተስፋና ካባካ እንዳሃለዎ ከሎ በቃ ከምዚ ኢለ ሓይመ ትብለና ኣለካ ገሌለ ሓድሽ ነገር ኮይኑዎም ማለት እዩ ሓድሽ ነገር ኮይኑዎም ኣማራጭ የለን በቃ ሓራይ ተዋዳደር ብሉኒ 8,500 ተዋዳይረ 800 እግረይ ናሓንከሱ ሳልሳ ይወፅ ኣብ 500 ከዓ 50 ይወፅ ማለት እዩ ሕጂ ምስቶም ናይ ግንባር ቶም ሽዑ ዝነበሩ ሓለፍቲ ምስቶም ናይ ግንባር ተዛረዶም ዘቆልዓ ንፍዕ እዩ ለውጡን ከምፅእ ይኽእል እዩ ተዓቕሙ ንሪኦ ነርና ኢና ሕጂ ግድነት ክሰሓብ ኣለዎ ኢሎም ስሒቦምኒ ኣብ ዞባ ሰርሒ 3 መፅ በዓል ሆችሚን ማለት እዩ ናይ ሽዑ ሓላፊ ሕጂ ናይ ሓበሬታን ጎስጓስን ናይ ስፖርት ሓላፊ ደሎ ሆችሚን እሱ ተቐቢልኒ ማለት እዩ ኣብኡ ከዓ ስጋብ ነረ ማለት እዩ ነዊሕ ዝተጓዓዘ ምስኦም ማለት እየ

0: ብድሕር እዚ ኦሎምፒካዊ ንጉስ ኣብ ዓም 208 ኣብ ከተማ ከረ ናብ ዝተኻየደ ውድድር ፍርቂ ማራቶን ስርሒ ዞባ 3 ወኪሉ ኣንጻር ዓበይቲ ኦሎምፒካውያን ኣትለታት ኣብዚ ተጻወተሉ ኣብ በኽሪ ናይ ፍርቂ ማራቶን ተመክሩ ብራይ ደረጃ ብምሓዝ ብሉፅ ውፅኢት ከመዝግብ እንከሎ ነዚ ውፅኢት ዝተዓዘበት ክለብ ደንደን ሚኒስትሪ ምክልኻል ድማ ሰሓበቶ ኦሎምፒካዊ ኣትሌት ንጉሰ ኣብ ዝተፈላለዩ ፀወታታት እናተሳተፈ ብዝረኸቦ ዝነበረ ዓወታት ማልያ ሃገራዊት ጋንታ ኤርትራ ወድዩ ኣብ ውድድር ሃገረ ቋራጭ ንኽፃወት ኣብ 2010 ኣብ ሃገረ ብሩንዲ ከተማ ቡጁምብራ ተሳቲፉ ዘተባብዕ ደረጃ እውን ረኺቡ ብድሕር ዚ ብውልቁ ንኽፃወት ኣብ ሃገራት ኤውሮጳ ንሓደ ወርሒ ድሕሪ ምፅናሕ ድማ ናብ ሃገሩ ተመሊሱ ምስታ ብሚኒስትሪ ምክልኻል ዝቖመት ኣብ ዓለማዊ ሻምፒዮን ናይ ወተሃድራት ተሳተፍ ጋንታ ብምምራፅ ናብ ሃገረ ብራዚል ኣምሪሑ ኣብቲ ዝተኻይደ ውድድራት ድማ ራብዓይ ደረጃ ብምሓዝ ብሉፅ ውፅኢት ብምዝጋብ ተስፋ ዘለዎ ኣትለት ምዃኑ ኣመስኪሮም
1: ናይ ወርልድ ቻምፒዮን ናይ ሚኒታሪ ከዓ ውድድር ኣብ ብራዚል ነይሩ ሽዑ ኣብ ብራዚል ነይሩ ሽዑ መገሻታት ነይሩ እዩ ናይ ሚኒስትሪ ምክልኻል ብኦም ዝኸፈትልና ዕድል ይኸማን ድልል ኮይኑ ኣሳጊር መስጋብ ደረጃ ዘለኹ ማለት እየ ሽዑ ንብራዚል ከይደ 1,000 ተወዳዲረ 1,000 ኣብዚ መጻራይ ስዒረ ማለት እዩ ናይ ምክልኻል መጻራይ ስዒረ ኣብ ብራዚል ከይደ ኣብቲ ተወዳደርቲ ናይ ሽዑኡ ብዙሓት ከባቢ 90 ገለን ተወዳደርቲ ነይርዎ ብጣዕሚ እንታይ ገይሮምና ኣብ 2 ጉጅለ እዮም ከፊ ኢሎምና ማለት እዩ ሎሚ ተወዳዲርካስ ኣብ ሳልስቱ ከዓ ሎሚ መጻረይ ትገብር ኣብ ሳልስቱ ከዓ ፋይናል ነይሩ ማለት እየ ሽዑ ኣብ መጻረይ ራብዓይ ወፅ ኣብ ፋይናል ከዓ መሊሰ ራብዓይ ወፅ ማለት እዩ ድቲ ዝዓበየ ምሽቲ ዝዓበየ ክስታይ ነይሩ ዩ ንዓይኒ ማለት እየ ራብዓይ ወፅ ሽዑ ዚ ብጣዕሚ ፅቡቅ ኣቀባብላ ገይሮምለይ ብጣዕሚ ከዓ ሞራል ኮይኑ ዋላ ምሻ ኣሎ ኩሉ ሰብሲ ኣብዚ ከዓ ብዙሕ ኣብ ሚድያ ክስታይ ምስተገለፀ ከዓ ብጣዕሚ ሞራል ገይረ ሰብ ከዓ ከም ንጉሰ ከዓ ሞር ከዓ ክፈልጠኒ ክኢሉ ማለት እየ
0: ራእይ ተሎካ ንዑ ድማ ዝበቅዕ ዋጋ ምስ ትኽፍል እትረኽቦ ዓወት ርጉፅ ኮይኑ ቀጻልነቱ እውን ዘለዎ ብምዃኑ ካብቲ ብልጩ እዩ እተን ኣብ ዓመት 2005 ብ

0: ኮንጎ ዝጀመረ ኣእጋር ንጉሰ ዋጋ ዓቕልን ዲሲፕሊንን እንክኽፈላ ድሕሪ 7 ዓመታት ማለት ኣብ 212 ኣብ ውድዳት ኦሎምፒክ ለንደን ክሳተፋ ተረአየን። እዚ ቅልጡፍ ገስጋስ ኣብቲ ግዜ እቲ ብማዕከና ዜና ውሽጢ ሃገር ፍሉይ ሸፈነ ተዋሂቦ ዝነበረ ክኸውን ኣብ ታሪክ ኣትለት ንጉሰ ፍሉይ ነጥበ መቐይሩ ኮይኑ ይሓሊፉ። ካብ ኣማተር ኣትለት ናብ ኦሎምፒካዊ ብምባል ኣብ ጎንቲ ናብዚ ዓውዲ ንኽፅምበር ዝጸለዎ ገዲም ኦሎምፒካዊ ኣትለት ዘርእሰናይ ንኽፃወት በቂዑ። ኣብ ኦሎምፒክ ሪዮ ድማ ደጊሙ እውን ተሳቲፉ እዩ። መታዓቢት ንጉሰ ዝኾኑ ደቂ ኣባሻሉ እውን ነዚ ኣትለት ኣብ ከተማ ለንደን ድሙቕ ዝኾነ ኣቀባብላን ምትብዓን ከም ዝገበረሉ እቲ ፍጻሚ ድማ ኣብ ናይ ስፖርት ሂወቱ ከም ዘይርስዕ እዩ ንጉሰ ብቓላቱ ገሊጹ።
1: ኣባሻውል ተወሊደ ዓበየ ግን እንታይ መሲሊ ካ ቅድመይ ተስፊት በረሀ ድበሃል ነይሩ ጎያ ተስፊት በረሀ ንፉዕ እዩ ነይሩ ንሃገር ወኪልስ ብዙሕ ግዜ ንኸይደሎ ሕጂ ስዊዘርላንድ ደሎ ማለት እየ ከም ጎያይ ኣባሻውል ዝፈልጦዎ ሲ ተስፊት በረሀ ይፍቲ እዋነቲ ማለት እዩ ጎያይ ምንባሩ ከዓ ነካ ቆልዓ ኮይኑ ከዓ ይርእየ ኣለኹ ማለት እየ ድሕሪኡ ጎቢዘ ካብቲ ኩዕሶ እግሪ ወፅ ጎቢዘ ናብ ኣትለቲክስ መፅ ማለት እዩ ሽዑ ከዓ ማለት ናተይ ክብሎ ድክእል ቅልጥፍ ዓወት እዩ 21 መገሻ ጀሚረስ ኣብ ውሽጢ ዓመትን ገለን ከዓ 212 ከዓስ ኦሎምፒክ ያት እየ ሕጂ ናተይ ቅልጡፍ ዓወት ነይሩ እየ ዘሎ ማለት ብዙሕ ዘበልክዎ ነገር የለን ማለት እየ ሕጂ ሽዕሪኡ ኣብ 212 ኦሎምፒክ ክሳተፍ ከለኹ ኣብ ለንደን ደቂ ባሻውል እዮም ተቐቢሎም ንፍቲ እዋን ብጣዕሚ እዮም ማለት ኣብቲ ሚድያ እውን ይርእዎ ስለ ዝነበሩ ብጣዕሚ ፍቅሪ ገዛውቲ ዘለዎም ቅድሚ ንለንደን መካረይ ይድውሉለይ ነይሮም ኣብዚ ከለዉ ማለት እየ ብጣዕሚ የተባብዑን እንዳደወሉ ገለ መለ ብጣዕሚ ተሓቢና ኢና ገለ ሓሳብ ሓወልቲ ገዛውቲ ናብሎካ ገለ ብሎካ ብዙሕ ነገር ብዙሕ ሽምቦካ ገለ ፅቡቅ ከዓ ይኮርዕ ነይረ ኣነ ማለት እየ ድሕሪ ኣብ ለንደን ተቐቢሎምኒ ዘይተኣደነ ኣቀባብላ እዮም ገይሮምለይ ብጣዕሚ ፅቡቅ ነገራት ገይሮምለዮም እቲ ሽዑ ተቐቢሎም ኢብን እንታይ የድልየካ ድበሉኒ ግዜ እውን ነይሩ እዩ ሽዑ ፍቲ ምሸት እ ግብጃ ገይሮምለይ እንታይ የድልየካ ገለ ኢሎም ኣነ ወላ ሓንቲ ፀገም የብለይን ዕጥቂ ሽግር የብለይን ማናጀር እውን ኣስ ወላ ሓንቲ ሽግር የብለይን ገለ ኢለዮም ኖኖ ገለ ነገር የድልየካ እዩ ንሕግዘካ ኢና ገለብሉ ሞ ድሓኒ ኣነ ኮ ስ ድሓነ የፅቡቅ ከይድ ኣለኹ ሞ ፀገም የብሉን ገለብሎም ኖ ሓገዝ የድልየካ እዩ ሞ መግቢ እንታይ ትምገብ ገለ ኢሎምኒ መግቢ ዳ ወላ ሓንቲ ኣነስ እቲ ዘሎ ገዛ ይበልዕ እየ ቅያር ተደልየ እውን ደገ ከይደ እውን ክበልዕ የኽእል እየ ሕጂ ማለት እቲ ኣመጋግባ ሕጂ እዩ ማራሞር ፀቒጡሉ እቲ ኣትሌት ጎሪሑ ፅቡቅ ነገር ደከይደሎ በር ኣብቲ ናና ግዜ ድላይ ካ በሊዕካ ኢካ ትጎይ ነርካ ማለት እዩ ማለስ ግሪልና ኢና ንጎይ ነርና ሕጂ ግን ብዙሕ ሳይነስ እንዳተጠቀሙ ገለቲ ኖትሪሽን ይበሃል ብጣዕሚ እዮም ዝጥቀሙሉ ዘለዉ ናይ ሕጂ ኣትሌታት ማለት እየ ሽዑ ገንዘብ ዳርጋ ዓመት ሙሉእ ሰዲዶም ምለይ
0: ኣብ 2014 ኦሎምፒካዊ ኣትለት ንጉሰ ኣብ ኣቡዳባ ኣብ ዝተካየደ ናይ ፍርቂ ማራቶን ፀወታ ንውድድሩ ብ59 ደቂን 69 ካልኢትን ብምፍጻም ናይ ውልቁ ዝበለፀ ግዜ ክሃሮ እንከሎ ኣብቲ ዓመት ኣብ ሃገረ ዴንማርክ ኣብ ዝተኣንግደ ናይ ፍርቂ ማራቶን ዓለማዊ ሻምፒዮን ሃገራዊት ጋንታ ኤርትራ ብጋንታ ሻምፒዮን ክትከውን ከላ ኣብታ ውድድር ዝተሳተፉ ኣትለታት ድማ ምስ ብሉፃት 8 ኮይኖም ንውድድሮም ክዛዘሙ ብምዃሎም እታ ክሳብ ሕጂ ዘይተደፍረ ክብረቶ ናይ ዝሃገራዊት ጋንታ እዩ ብድሕሪኡ እውን ኦሎምፒካዊ ኣትለት ንጉሰ ኣብ ሃገረ ቻይና ብምዃን ኣብ ዝተሳተፎ ናይ ፍርቂ ማራቶን ፀወታ ብምዕዋት ናይቲ ውድድር ክብረ ወሰን ብምስባሩ ብስሙ ከምዝትካእ ገብረ ልዕሊ ኩሉ ግን ኣብ ሻምፒዮን ኣፍሪቃ ንሃገሩ ኤርትራ ወኪሉ ኣብዚ ተፃወትሉ ሻምፒዮን ብምዃኑ ኣኑ ዓመት 214 ኣብ ታሪክ ናይዚ ኣትለት እታ ዝደምቐት ኮይና ያ ሓሊፋ
1: 213 ናብ ሞስኮ ወርልድ ቻምፒዮን ሻምና ይወፅ ድሕሪኡ 214 ከዓ መፅኡ ማለት እዩ ኣብ ለካቲት 214 ሽዑት ናሽናል እቲ ፐርሶናል ቤስት ናተይ 59 ዳሃሮም ኩሉ ግዜ ነይሩ ዝበለፀ ሰዓት ኣብቲ እዋን እቲ ነይሩ ማለት እዩ 59-39 ሃሪመ ኣብ ኣቡዳቢ ድሕሪኡ ኣብ ወርልድ ቻምፒዮን ከዓ ዴንማርክ ኤርትራ ንመጀመርታ ግዜ ቅድሚኡ እውን ወፅአ ትፈልጥና ድሕሪኡ ናይ ወፀትን ቀዳሜይቲ ኤርትራ ብኣትለቲክስ ኣነ ዘርሰናይ ታደሰ ግርማይ ገብረ ስላሴ ሳምሶን ገብረ ዮሃንስ ሳሙኤል ፀጋይ ሓሙሽተና ኢና ኤርትራ ወኪልና ከይድና ኣብ ዴንማርክ ዝነበረ ወርልድ ቻምፒዮን ሃፍ ማራቶን ድሕሪኡ ሓሙሽተና ቶብኤት ኢና ወዲእና ሓሙሽተና ካልኣይ ሳሙኤል ፀጋይ ወፅኡ ራብዓይ ዘርሰናይ ኣነ ሓምሻይ ሻብዓይ ግርማይ ገብረ ስላሴ ሻምናይ ሳምሶን ገብረ ዮሃንስ እዚኣ ደይቲ ድገም ጋንታ እያ እጂ

0: ተገይሮም ዝውን ፅቡቅ ኣከባብላ ገይሮምና ማለት እዩ። ወርቂ መዳልያ ሒዝና መፂና ድሕሪኡ ንቻይና ከይደ ማለት እዩ። ቻይና ሃብ ማራቶን የንግዞ ትበሃል ቦታ ኣላ። ጎልድ ለቨል እዩ። እቲ ናይቲ እዋን እቲ ሰዓት ቅድሚ ዓመት 213 ሳልሳይ ወፀ ነይረዎ ሱሳ 346 የጎየሽዑ ኣብታ ድሕሪኡ እቲ ቀዳማይ ድወፅኻ ሱሳ 38 እያ ነራ ኮርሲ ከርድ ናይቲ ቦታ ማለት እዩ። ድሕሪኡ ኣነ ሱሳ ባዶ 8 ናይ ፍርቂ ደቂቕ ከቢድዮ ኣብ ኣትሌቲክስ ማለት እዩ ናይ ፍርቂ ደቂቕ ኣጉዲለ ሴርዮ ናይቲ ቦታ ማለት እዩ ሴርዮ ድሕሪኡ ተመሊሰ ከዓ ንክስታይ ከይደ ማለት እዩ ሰበን ሂል ኣንን ዘርሰናይን ከይድና ሓምሻይን ሻብዓይን ኢና ወፂና ድሕሪኡ ኮሎምቢያ ከዓ ከይደ ነረ ኮሎምቢያ ከዓ ራብዓይ ወፅ ማለት እዩ። ድሕሪኡ ንኣፍሪካን ቻምፒዮን መፅ ብዙሕ ውድራት የፍቲ ዓመት ዘካይደ ማለት እዩ። ኣፍሪካን ቻምፒዮን ወርቂ መዳልያ ምፅ ሽዑ ንኣፍሪካ ሽዑ ወርቂ ምፅኤ ንኣፍሪካ ድሕሪ ወርሑ ናቱ ከዓ ንኣፍሪካ ወኪለ ከዓ ኮንቲኔንታል ካብ ናይ ዓለም ከዓ ሳልሳይ ወፅ ኣለኩ ማለት እዩ 214 እንዲኮን ዘሎ ሽዑ ብጣዕሚ እታ ዓመት እያ ንዋስ ዓመተ እያ ነራፍታ እዋነት እያ ክልተ መዳልያ ምፅኤ ሰበን ሂል ከዓ ሓምሻይ ወፅ ድሕሪ ናይ ምክልኻል ከዓ ሽዑ ከዓ ተወዳዲረ ምክልኻል ከዓ ናይ ምክልኻል ኣብ ከረን ይካየድ ነይሩ ሽዑ ከዓ ወርቂ ምፅ ቀዳማዮ ወፅ እቲ ዓመት እያ ሲ ዳርጋ ማሲ ፅቡቅ ዝኸደህለ ዓመት እያ ነራ በቃ ድሕሪኡ ናይ ሽልማት ነይሩ ሬድዮ ድማ ሽዑ ናይቲ ዓመት እቲ ብሉፅ ስፖርታዊ ወሲደ ማለት እዩ።
1: ኣብ ስፖርት ፀወታ ቅድሚ ምፍላምካ ትምንዮ ነገር እንተሎ ብሰላም ጀሚርካ ክትፍፅም እዩ። ኣብ እዋን ፀወታ ዝፍጠር ነገር ኩሉ ካብ ቁፅፅርካ ወፃኢ እዩ። ኣብ ሓደ እዋን እጋርካ ፅቡቕ ይስምዓካ፣ ሓደ ግዜ ሃንደበት ተሓምም። ኣብ ኣትለቲክስ ከዓ እሞ ክሳዓ እጋርካ እናደምኻ ንፀወታ ከተካይድ ዘገድደካ ኩነታት እውን ክፍጠር ከም ዝኽእል ዝተፈላለዩ ኣትለታት ካብ ተመክሮም ኣብ በበይኑ ኣጋጣሚታት ይገልፁ እዮም። ኦሎምፒካዊ ኣትለት ንጉሶ እውን ነዚ ኩነታት ኣስተማቂርዎ እዩ። ንገለ ካብ ዘጋጠሞ ኩነታት ብከምዚ ስዕብ ይገልፆም።
0: እቲ እታ ውድድር ኣብ ሊዝበን ፍርቂ ማራቶን እያ ነራ። ቅድሚያ ዓመት ተዓዊተላ ነረ እታ ውድድር። ኣብታ ካልአይቲ ዓመት ግን ኣሜሪካ ከይደ ነረ። ኣነ ዘርሰናይ ተክለ ማርያም ነርና ንሚኒማ ክነምፅ ኢልና ከይድና ንኣሜሪካ። ኣብኡ ዝገበር ኩሉ ካልሲ ምስቲ ስፓይክ ዝነበረ ምስቲ ናይ ትራክ ጫማ ማለት እዩ ፅቡቅ ነይሩ ተካልሲ ሽዑኡ እታ ውድድር እቲያ ተወዳዲረላ ካብኡ ብሓድሽ ከሎ ኣብ ክሳይ እትዮ ማለት ኣብ ቦርሳ እትዮ ከም ዘላታ ድሕሪ ወርሕን ሰሙንን ከዓ ንሊዝበን ከዓ እታ ቅድሚ ዓመት ድሰዓር ኩላ ናብኣያ ተዓዲመ ከይደ ማለት እዩ። ሕጂ እታ ካልሲ ከም ዘላታ ሒዘያ ፍላት ጫማ እዩ ነይሩ። ሕጂ ዚ ካርቦን ንብሎ ዘለና ጫማ ኣብቲ እዋን እቲ ኣይነበረን ፍላት ጫማ ዳርጋ ሸበጥ በሎ ማለት እየ ብኸምኢና ንጎይ ነርና ኣብቲ እዋን እቲ ማለት እየ። ሕጂ እታ ፍላት ጫማ ምስታ ካልሲ ሒዘዮም ከይደ እታ ካልሲ ገለ እቲ ጫማ ኣይረኣኹዎን መወዳደርኒ ከም ዘለኒ ጥራይ ድፈልጥ ነረ። ሽዑ ኣብ ሊዝበን ማይ ካሃርም ሓዲሩ ፅባሒቱ ንጎ ኮይኑ መቸም ከድና ናፍታ ውድድር ኣዋዓየ ወዲኤ ተንካልሲ ገይረ 3 ደቂ ተሪፎ ነቲ ውድድር ንክጅምር ማለት እየ። ሓፂር 100 እንዳሃረምኩ ከለኩ ተካልሲ እንታይ ይወርድ ንታሕቲ ይወርድ ስሕቦ ይወርድ ስሕቦ ድሕሪዩ ነቶም ኦርጋናይዘር ካልሲ ናተይ ካልሲ ስወርድ ኣሎ ሞ ክቅይር ይብሎም 2 ደቂ ተሪፎ ነሩ ሽዑ ስታርቲ ንክብገስ ማለት እዩ። ኣይኒ ፅበየካን ኢና ብሰዓቶም እዮም ዝኸዱ ልከ 4 ኢሎም 4 10 ኢሎም 10:00 እዮም ድብገሱ ማለት እዩ። ኣይኒ ፅበየካን ዋኢለዮም በቃ ኣማራጭ የለን ተንካልሲ ኣውፅኤ ደርቤን ኣብኡ ከሎ ተካልሲ ብዘይ ካልሲ ትጫማ ካብኡ ከለኩ ገይረ እየ ማለት እየ። ሽዑ ፀወታ ጀሚሩ ኣነ ዋላ መርሃዊ ካሰተ ካብ ኤርትራ ነርና ማለት እዩ ፀወታ ጀሚሩ እግረይ ክቀላለጥ ጀሚሩ ማለት እዩ። ምስቲ ማይካ ኣሎ እቲ ፍሪክሽን ኣሎ እናተፋሕፍሐ ከይድ ገለ በቃ ቀንዛ ከምዚ የለን ርእሰይ ዝወኒ ይሪኦ ዋቃ ናብ 12 13 ኪሎ ሜትር ከይደ ማለት እዩ። ሽዑ ዋላ ከምዚ ይሪኦ ሞ ደም ይስኡ ልኩዓዊ ኣብቲ ማይ ማለት እዩ እቲ እግረይ እናተቀላለጠ ክጎድፎ ዶ ክቋርፆ ዶ እንታይ ዶ ገለ እንዳበልኩ ኣማራጭ የለ ማለት እግዚኣብሔር እውን ሓይሊ ክበካ ከሎ ፅቡቅ ነገር እዩ ከምኡ ኢለ ዝከባቢ 18 ኪሎ ሜትር በፅሐ شو عسر شو منتخب بتسحق لنا

ኣርባዕ ሰባት ኣሪፍና ኣነ ኣፀዱ ሽዑ ኣፀዱ ኢትዮጵያ ወይ ናሽናል ሪከርድ ዝነበሮ እዩ ኢትዮጵያ ሽዑ 58 ዝነበሮ እዩ ኣሌክስ ዝበሃል ነይሩ ብሉፅ ናይ ሃብ ማራቶን ጎያይ ካልኦት ካልኦት እውን ነይሮም እዮም ሕጂ ኣርባዕተ ሰባት ኢና ተሪፍና ሽዑ ኣፀዱ ፀወታ ክቋፃፀሮ ጀሚሩ ከባቢ 20 ኪሎ ሜትር ክተርፍ ከሎ ከም ስርዓት እሱ እዩ ሃሪማ ቆሪፁ ከይድ ኣነ ከዓ ምስኡ ከይደ ማለት እዩ ምስኡ ከይደ ክልተና ቆሪፅና ኸይና ቆሪፅና ኸይና ተቐንዛ ተረሲዑ ልክዕ ፊኒሽን ኣምፅኒ ድሓነ ኻ ማለት ኣነ ከዓ ኣብቲ ፍጥነት ከዓ ድሓነ ማለት ተውህቦ ኣለኒ ኣብ ፍጥነት ፍጥነት ከዓ ንዑ ስዒረዮ ሽዑ በቃ ተቐዳዲምካ ጫማ ከ ምውፃእ ጥራይ ነይሩ ጫማ ያውፅዮ ኩሉ እዚ እግረይ ተበላለዮ ኩሉ በቃ ኩሉ ተቐላሊጡ ከይዱ እቲ ማስ ሜዳታት መፅአ ንቆልዑ ከዓ ገለ መለገለ ብዝኾነ ዊልቸር ገይሮም እዮም ኣውፅኦም ንካብቲ ክስታይ ማለት እዩ ስጋብ ኣስመራ ድመፅ ከምኡ ይኸይድ ነረ ማለት እዩ ሽዑ ኣብቲ ናይ ዶፒንግ ኮንትሮል እውን ከምኡ ብዊልቸር ደኸይድ ነረ ገለ ኤንወስ ተቀዳማይ ምውፅአ እዩ ቲዝበለፀ ነገር ማለት እየ እጂ ንነብሰይ ሽዑ ዋላት ልዕሊ ልዕሊ ዓቕመይሲ ንኸይሰኢለሲ ንነብሰይ ክስታይ ይገብር ነረ ማለት እዩ በቲ ሓደ ቃንዛ ኣለዎ ግን ይሕጉሰካ ከዓ ምስተዓወትካ ሽዑ ኩሉ ነገር ምስ ኮነልካ ገለ ብጣዕሚ ካ ተሕጎስ ማለት እዩ

0: ኣትለቲክስ ሃገርና ኣብዚ እዋን ብቁፅር ብዙሓት ዝኾኑ ተወዳደርቲ እኳ ይፍሪ እንተሎ ደረጃ ዓለም ዘሎ ደረጃና ክብ ከብሉ ዝኽእሉ ተወዳደርቲ ኣትለታት ምፍራይ ግን እቲ ስራሕ ናይ ሃገራዊ ፌደሬሽን ኣትለቲክስ ጥራይ ዘይኮነ ብቐንዱ ናይቲ ኣብ ዝዓውዱ ዘሎ ኣትለት እዩ። ንጉሰ ድማ ናብ ንኣሽቶ ኣሕዋቱ ኣብ ዘመሓላልፎ መልእኽቲ ንውልቃዊ ግዜ ኢሎም ዘይኮኑ ደረጃ ዓለም ዘሎ ደረጃኦም ንከመሓይሹ ከይተሓለሉ ክሰርሑ ከም ዝግባእ እዩ ምዒዱ።
1: ልክዕ ከዓ እቲ ዕድላት ከዓ ምስ ረኸምና ኣሎ ከዓ ፅቡቕ ተጠቂምና ኣሎ ክንዕዎ ጀሚርና። ምክንያቱ እቲ ድሕረይ ድመፅ ኣትሌት ከዓ ከምቲ ኣነ ዳሓለፍኩ ሕለፍ ክትብሎ ይተኽእልኒ ብዓቕመይ ሰባት ብዓቕመይ ሓጊዘ ፈርዮም ኦሎምፒካን ኣትሌታት ኮይኖም ጠሲነ ደቂሰ ሓደር ይሕጎስ ማለት እዩ። ኣብዚ ኦሎምፒካን ኮይኖም ብሉፃት ኮይኖም ክሪኦም ከለኹ ገሊኦም ደለው ለው ደየለው ኣለዉ ማለት እዩ። ብጣዕሚ ሕጎስ ማለት እየ። እንኳዕ ባ ገበርኩ ብለ ዕጥቂ ሂብካዮ ጫማ ሂብካዮ በሊ ክድርበ እዩ። ኣብ ሂወቱ ግን ዓብ ነገር መለውጦ ክትገብረሉ ከለካ ቲዝበለፀ ነገር ማለት እዩ። ምክንያት ሰብኣውነት ክህልወካ ኣለዎ። ኣነ ሽግር ስለ ዝሓለፍኩስ እቲ ድሕረይ ድመፀ ሽግር ክረክባ ኣለዎ ምባል ማለት ሰብኣውነት ኣይኮነን ማለት እዩ። ሕጂ ሕጂ እዞም ናይ ሕጂ ደለዉ ኣትሌታት ብዛዕባ ናይ ቱሬሽን ይፈልጡ፣ ኣመጋግባ ማለት ይፈልጡ፣ ክድቅሶ ከም ዘለዎም ይፈልጡ፣ ማይ ክሰትኹም ዘለዎም ይፈልጡ፣ ካልእ ዕጥቂ እውን ረቡ ይኽእሉ እዮም። እቶም ማናጀራት ደለዎም ማለት እዩ ዘይተኣደነ ዕጥቂ ኣሎ ህጎ ይኽእሉ እዮም። ቅድም ኮ ፍላት ጌርና ኢና ንጎይ ነርና። ሕጂ ካርቦን ባዕሉ ደፈእካ ጫማ መፅ ዳደፈእካ ከይድ ሓገዝ ኣለዎ ማለት እየ። ሸበጥ ጌርና ንጎይ ነርና እንዳሕሊለካ ስስ ማለት እዩ ፍላት ማለት እየ። ሽዑ ሰዓት ህረም ነይሩ። ሽዑ ከዓ ደረጃ ዓለም ከዓ ነርና። ሽዑ ደረጃ ዓለም ቶፕ 10 ናኣቱ ነርና፣ ቶፕ 6 ናኣቱ ነርና፣ ቶፕ 3 ኣቱ ነይሩ ሽዑ ትሰብ። ሕጂስ ክንወቅስ ጥራይ ኮናን ከምዚ ጌርኒ ከምዚ ጌርኒ እንደይኮነ መጀመርታ ነብስካ ባዕልካ ክትእዝዛ ደለካ ክገብር እየ ድብል ናይ ባል ባህሪ ክህልወካ ክእል ኣለዎ ትገብር ኢካ ከዓ ዘይከኣል ነገር የለን።
2: ምስ ንጉሰ ኣብ ሜዳ ኢና ሌላና ኣብ ሜዳ ከምቲ ኩሉ ኣትሌት ዝሪኦ ኣዝዩ ንፉዕ ትጉህ ኣብ ስርሑ ፅፉፍ እዩ። ካልኣይ ንኣትሌታት ክሕግዝ ባህላ እዩ። ሓደ ካብቶም ካብ ብዙሓት ኣትሌታት እንዲዩ ንጉሰ ዝሕግዝ ሓደ ካብቶም ዝተሓገሱ ካብዚ ደረጃ ዘብፅሓኒኻ ኣነ ሓደ ካብኦም እዩ። ምክንያቱ ናይ መጀመርያ ናይ ማናጀር ናይ መገሻ ዓድል ዝኸፈተለይ እስ እዩ። እስ ከዓኒ ብኸመይ እዩ ንዓይ ምስ ረኣየኒ ምፅእ ምሰልኩ እዚ ወዲ ተስፋ ኣለዎ ድሓር ኣብቲ ጋንታ ከዓኒ ናይ ምክልኻል ስለ ዝኾና ክልትና ምስ ረኣየኒ ወይ ናይ ምክልኻል ጋንታ ይባ እዚ ገሌሉ ንዝኾነ ኢድ ሕግዝ ምስ በይኑ ሕጂ ነዛ ዓድል እዚኣ ምስ ከፈተለይ ከዓኒ ድሮ ፕሮፌሽናል ኣቢለ ኦሎምፒክ ኣቢለ ኩሉ ዓይነት ውድድራት ስም ተሳቲፈ ኣብዚ ሃገር ማለት እዩ ናይ ውሽጢ ሃገር ኹን ናይ ደገ ማለት እዩ ሰልየ ኣብዚ ደረጃ ዝበፅሐ ኣብ ሂወተይ ካብቶም ቀዳማይ ተዘካርን ኣብ ሂወተይ ካብቶም ዓብዪ ተራ ዘለዎም ንጉሰ እዩ ንዓይ ነዚ ደረጃ እዚ ክበፅሕ ዘብቃዓኒ ብምስጋና ዝሕለፍ ኣይኮነን።
3: ምስ ኦሎምፒካዊ ኣትሌት ንጉሰ ኣምለሶም ወዲ ሓኪም ከዓ ካብ 2000

0: 22 እቲ ፅቡቕ ርክብ ዝነበረና እቲ ዝነበረ ግዜ ከዓ ኣብ ናይ ወርልድ ቻምፒዮን ሃፍ ማራቶን ንፖላንድ ዝነበረ ሽዕና እቲ ፅቡቕ ሌላና ነይሩ ማለት ዳርጋ ናብ 6 ንኸውን ሰባት ኣብቲ ናይ ግዜ ኮረና ሽዕና ተፋሊጥና ብፅቡቕ ናይ ንጉሰ ኣነ ክገልፆ ተኮይነ ከምዚ ለዋህ ሰብ እዩ ብዘይቀልዓለም ሕጂ ከምዚ ከድንቆ ገለገለ ኢለ ዘይኮንኩ እቲ ናቱ ሓቅነት ማለት ከም ሳምሶም ንዓይ ዝረኣየኒ ኣብቲ ሰዓት እሱ ምስቲ ናይ ኮረና ኣጋጢሙ ዝነበረ ናይ በረራ ጠጠው ኢሉ ስለ ዝነበረ ስጋብቲ ናይ መጠረሽታ ግዜስ ኣብ ፅቡቅ ንምምድ ኢና ነርና ፅቡቅ ንምምድ እንዳነበረ ከሎ እቲ ስራሕ ናይ ልምድ ትረኒን እውን ነይሩ እዩ ኣብዚ ማለት ኣብቲ ግዜ ሽዑ እቲ ናይ በረራ ጠጠው ኢሉ ስለ ዝነበረ ማዕረ ኣብ ኣዲስ ኣበባ እቲ ናይ ቪዛ ገለመለ ንኸነሳልጥ ኮምታት ኣብቲ ፌደሬሽን ኬድና ኢና ይህን ምሂን ንበሃል ነርና ዋላ ምስቶም ሓለፍቲ ብጣዕሚ ሽዒ ኣነ ንንጉሰ ፅቡቅ ገይረ ዝፈልጦ ማለት እዩ ኣብ ሂወተይ ሓንቲ ኣላ ዘይርስዓ እታ ቃል ንሳ ከዓ ንጉሰ እንታይ ይብል ሓደ ሰለስተ ሰባት ንኸውን ማለት ንሕና ንኣሽቲ ኣሕዋቶም ኢና ብኩሉ በዓል ንጉሰስ ንዓና ዓበይቲ ኣሕዋትና ንኸዓ ከም ጀመርቲ ኢና ነርና ኣብኡ ናይ ዝኾነ ነገራት ሓገዛት እንተልዩስ እዩ ዋላ ኣዲስ ኣበባ ኬድናስ ነዞም ሰለስተ ውፅኦትናስ በዓለይ ስጋብ ናይ ወርሒ ይኹን ገለ ብዘየገድስ ስጋብቲ ናይ መጠረሽታ ግዜ ንኸደሉ ከምኡ ፀገማት እንተሃልዩ እውን በዓለይ ክሽፍነሎም እየ ኢሉ ይዛርብ ማለት እዩ እጂ ኣይርስዓን እየ ናይ ንጉሰ ብጣዕሚ ካብዚ መሲጥኒ ማለት ብጣዕሚ ከምዚ ፈቃሪ እዩ ደላይ ሰብ እዩ ምስ ዓብ ዓብ ምስ ንእሽተይ ንእሽተይ ጥዑም ሰብ እዩ
1: ናብ ማሕበራዊ መዳይ ኦሎምፒካዊ ኣትለት ንጉሰ ምስ ንምልከት ብሕዳር 224 ምስ ወይዘሮ ፌቨን ተክለ ማርያም ቃል ኪዳን ብምሳር ኣብዚ እዋን እዞም ስድራ ቤት ሓደ ውሉድ ተባሪኾም ዘለዉ ክኾኑ ወይዘሮ ፌቨን ኣትለት ብምንባራ ኣብ ኩሉ ጉዕዞ ህይወቱ እትደጋግፎን ተተባብዖን ምዃና እዩ ዝገልጽ ኦሎምፒካዊ ኣትለት ንጉሰ ወዲ ሓኪም ኣብ መወዳእታ ድማ ኣብ ናይ ስፖርት ህይወቱ ብኩሉ መኣዘን ምትባዕ እናገብረት ኣብዚ ደረጃ ንዘብፅሓቶ ኣደ ክለቡ ክለብ ደንደን ሚስሪ ምክልኻል ብምስጋን እዩ ተሰናቢቱና ዝኸበርኩም ተዓዘብቲ ንሎም ሰሙ ዝተዳለዎ መደብ ኣብዚ ይፍፀም ስለምክታልኩም ነመስግን ምስ ተረፉ መደብ ለሰ ስፖርት ንሓድገኩም ሰላም

ሳጓስ መግለፂ ናይ ሓደ ነገር እዩ። በጋጣሚታት ካ እዩ ድመፅእ ገሊኻ እውን ካልእ ምሻሎቲ ሳጓሲ ዕድለኛ እንተኮንካ እዩ ፅቡቅ ዝበፅሓካ ምሳሌ ሲ ሓደ ግዜ ኣብዚ ወላ ብገዛ መፀውዒ ገለ ምሻሎ ብዓድና መዓት ሰጓታት ዘሎ ደቂ ስበራ ሰጓ ከውፁ መዓት እዮም ወላ ብዚ ቃልሲ ናይ ህዝባዊ ግንባር ዳርኢኸማ ብተጋደልቲ መብዛሕትኦም ብሰጓ ዳርጋ ሽማቶም ብዙሕ ሳይ ትገብሮም በቲ ሰጓ እዮም ዝበሉ ስ ገለ ምሻሎ ፅቡቅ ነገር እዩ ዕድለኛ ተኾንካ ከ ከምዚ ናተይካ ፅብቕቲ ትበፅሐካ ማለት እዩ ንምሳሌ ሲ መፀውዒ ላ እዳክልተኣፉ ድበሃል ኣሎ እዳክልተኣፉ ቆልዓሲ እዳክልተኣፉ ተለኣይኹ ከይድ ኣዲሉ ኢኻ እዳክልተኣፉ ስምስማ ምፀለይ ቆልዓ ከይድ ተበለ ተክልተኣፉ ድበሃል ዘሎ ክልተ ማዓፆ ስለ ዘለዎ መእተወይ እቲ ቆልዓካ እቱ ተበለ ኩሎም ሓደ ኣፎም ቶም ኣብኡ ዘለዎ

እዛ ሞጆ ትብል ትኽክል ዕለታን ዓመተ ምህረታን እዚኣ ክብል ኣይክእልን እ ንእሽተና ግን ኣብ ገዛ እና ሓበሻ ከባቢ ሸቃቅ እና ሃይለ መጀለጥ ዝበሃል እዩ ውይ ዝፍለጥ እቲ ከባቢ ኣብኡ እንዳ ተፃትና ከለና ግን ተወዲ እብራሂም ሓሰን ገለ እዩ ዝበሃል ብትኽክል ብዙሕ ኣይፈልጦን እየ ኣብቲ ዝፃወተሉ ዝነበርኩ ኣብቲ ወዲ 9ተ ዓመት 10 ዓመት ወዲ 10 ገለ ዝነበርናሉ እቶም ዓበይቲ ኣሕዋት እቶም ዓበይቲ ናይቲ ገዛውቲ ጅሮኒ ናይ ገዛውቲ ብመልጎም ብገለ ዋንጫታት ትፃወተሉ እዩ እቲ ሂወት እቲ ሽዑ ብኩዕሾ ሓበሻ ጌርካ ኣብ ክረምቲ እዋን ከዓ ጋንታታት ኮይንካ ንሓንቲ ዘይትጠቅም ዋንጫ 10 ቅርሺ 5 ቅርሺ ከፊልካ ዓበይቲ እዮም ዘሰልጡኑና ናይ ገዛውቲ እዩ ሕጂ ይፃት ሞጆ ኢላ ትለግብ ብድሓር ንሞጆ እዩ ዝመስል ዝቆልዓ ፃውቱ ገሊ መን እናበሉ እቲ ሞጆ ድብሎ ብትኽክል ብዘይምርኣይ ስጋብ ሕጂ ተተሓሳስበኒ እያ እዛ ሞጆ ትብላ ገለን ብከምኡ ለጊባ ኣብ ገዛተይ ጥራሕ ተሓፂራ ነራ ካብኡ ኣበል ታሕሪ 2987 ብፈረንጂ ኣበል ታሕሪ ናብ ዝኣተ ኩሉ ከዓ ልሑኻ ማለት እዩ ካብኡታ ንስሸመይ ደምሲሳ ኣብቲ ዝገርመካ ናተይ ጥራሕ ዘይኮነት ናብ ኣሕዋተይ እውን ሰጊር ኣላ ሓደ ተመስገን እዩ ስጋብ ሃገራዊት ጋንታት ተፃተ ቀይሕ ባሕርና ታሕሪ ተፃይትላ ሓደ ወዲ ሓፍተይ እውን ብከማ ዝፅዋዕ ኣሉ ዕዳጋ ከም ዝፃወት ነይሩ ከሰተ ዝበሃል እውን ሕጂ ጋጣሚ ኣብ ኖርዌይ ኣሎ እሱ እውን ኣበል ታሕሪርን ገዛዋናን ክፃወት ከሎ በታ ሞጀ ሰፊሓ ከምዚ ኣላ እታ መመስረትያ ግን ወዲ ገዛ እንዳ ሓበሻይ እብራሂም ዝበሃል ንዕኡ ተምሳል ትመስል እያ እቲ ወዲ ግን ብትኽክል ብዘይ ምርኣይ እውን ብስእሉ ጥራሕ ድሕሪ ክንደይ ዓመት እዚ ዝመስል ኢሎም ስእሉ ርአ እያ ነኖ ተሰዊ እዩ ኣብ ሜዳ ምስከደ ከም ተሰወ እየ ዝፈልጥ ኣብ 1977 እዩ ተሰሊፉ ድሕሪ ብሂወት ኣይተመልሰን ግን ብናቱ ምውፃእ ከ በቲ ሓደ ወገን ተሐጉሰኒ እያ ብኣ ብምፍላጠ እውን ነቲ ሽመይ ደምሲሳስ ብያ ደላ ዝኾነ ሰብ ብሞጆ ይ ዝፈልጥ

እንተሊና ብዙሕ ዛንታ ይደልዋ ዋላ ኣበ ፀባባ ዓንተ መፅኻ ድኾነ ሰብ በብናቱ ገይሩ ይፅዋዕኒ ተሊና ድብለኒ ኣለዎ ቸሊ ድብለኒ ኣለዎ እንተዳሃሊና ድብለኒ ኣለዎ ተሊሂና ብዙሕ ገይረም ፅዋዋ ግን ኩላ ንዓያ እጂ ማፃፃኻ ክትሪያ ከለኻ ድላይ ሰብካ ብናቱ ገይሩ ዝሕከካ ሕጂ ንዓይ ገሊአ መፅም ተሊና ብምንታይ ዳ ውፅአትካ መስለካ ድ ንዓይድ ነግረኒ ኣነ ዋና ከለኹ ንኮርሶ ዝኸይድ ነርካሲ ኣብ መንገዲ ረኪቦምካ ቆልዑቲ ፈዞታት ከመይና ሎማ ዓንቲ ኮርሶ ከመይካ ክትከይድ ኢሎምሃስ እንተሊና ሲ ክንሪአኩም ኢና ፀውታ ምስ በልካስ ተሊና ለጊባትካ እንተዳ ሃሊናስ ክንስዕር ንኸውን ኢና እንዳበዱስ ከምድዳይ መምዛርብላ ማለት እዩ እጂ ግን እታ ቀንዲ መፃፃኣ ዋላ ኣብ ገዛና እውን መብዛሕትም ኣይፈልጥዋን እዮም ኣነ ጥራይ ድፈልጣ ብዙሕ ግዜ ካልኦት ቅድሚኹም ነብሩና ዜና እውን ሓቲ ንዮም ፕሮግራም ንገብረላ ከመይ ኢላ መፅያ ከምዚ ኢ ብሉ እታ ፕሮግራም ተገይርኩም ከምዚ ሓንቲ መዓልቲ ከቃልሐ እምበር ስጋ ሕጂ ከ ኣነ ጥራይ ድፈልጣ እምበር ብዙሕ ሰብ ኣይፈልጣን ኢለ ኣዲ መዓልቲ ከማን ንትሬኒንግ ንከይድ ተቀዳድምቲ መፅኦም ገዛና ክሕኩሕ ሞ ኣደ

ተረኸብቶም ተሊና ኣባ ፀውዐልና ብልዋ ተጋጊሆም ኣለኹም ተሊና ድፋል ይብና ዝብሎም ማለት እዩ ኣይፈልጥዋን እዮም ተባሃም ዳሕራያ ንፈልጥዋ እታ መፃፃ ከመያ መስለካ ተምሃሮ ከለና እዩ ቅድሚ ኮርሶም ጅማርያ እያ ንዓይ ተሊና ወፅያትኒ ማለት እያ ናእሽቶ ከለካ ኣብቲ ቀደም እንግሊሽ ትምሃር ከሎካ ኣብቲ ሓምሻ ሻድሻይ ክፍሊ ሰለስተ ሰብ ኣብ ሓንቲ ባንኮ ኮፍትብል ሕጂ እታ ተሊና ትወፅእ መዓልቲ እቲ ሳልሳይና ኣብ ማእኸል ዳኣቱ ንፍዕ ድበለ ተምሃራ እዩ ቁርብ ኣባና ካብኣና እንግሊሽ ቁርብ ስዋ ምንባብሱ ቁርብ ይነፍዕ እዚ ምሳይ ነበረ ከዓ እቲ ካልኣይ ከዓ ኣሰርደ ይብሉ ማለት ኣነ ከዓ ይሽ ካብኡ ሕጂ ብታ ናይ እንግሊሽ መፅሓፍ ንንብብ ኣሽማት ንንብብ ነርና ሰለስተ ሽማት ነይረን ናይ ዋልድ ኣስቴር እንደገና ከዓ ናይ ወዳትካ ካብቶም ወዳት ከዓ ጥላሁን ትብል ነይራ ሳልሳይ ካ ኹም ሕጂ እዚ ሳልሳይና ሳሙኤል ዝበሃል ሳሙኤል መብራህቶም የለን ሕጂ ብዛዓዲ እዚኣ ናትካ ይመጥ የንብበ ዩ ደሎ እዙ ደንብብ ደሎ ንታ ጥላሆንካ እንታይ ልንቢብዋ ተልሂና ኢልንቢብዋ ተልሂና ኢልንቢብዋ ሕጂ እሱ ዩ ደንብባ ደሎ ኣነ ይኮንኩን ባህራይ ኣሚንያካ ከምኣ ኢልና ሒዝና ደነክስ ደይ እቲ ሳልሳይና መፅእ ማለት እዩ ትማል ደይ መፅእ ከዳ እንግሊሽ ኣብ ዝበፅሕና ራያ እዚ ናይ ንቢብና እዚያ ኣስቴር እዚያ ተሊና ኣነ ዝዛረብ ደሎ ሕጂ እዚያ ተሊና ንዓይ እዚያ ኣልማል እዚያ ገለ ትበሃልካ ንሓምሳካ ጉሩብ ክኾን እዮም ገለ ተባሂልና ፅዑ ነብል እዚያ ዳ ተሊና ደይ ኮነት ትብል ደላ ብለና እንታይ ዳ ርኢቶ በና ጥላሁን ትብል በቃ ብኣ ምስ መፀ ንዚኣ ተሊና ኢሉ ንቢባ ኢሉ በቃ ከምኣ ኢላ ለጊቦም ዳሕራይ ኣብ ኮርሶ ምስ ጀመርኩ ከዓ ኣሕፂሮማ ተልሂና እንዳ ነራ ኣሕፂሮም ተሊና ገይሮማ ሕጂ ከምዚ እንተሊና ነገር ትመስል ተደኣ ሃሊናሲ ክንስዕር ንክእልና ተ ፅቡቅ ኣለናስ ከምኡ ምስ ኢሎምሲ ኣዕሊሎማ ብለካ ብከምዚ

መደብ ለሰ ስፖርት ናብ ምዝዛም ገፂኡ ዝኸበርኩም ተዓዘብቲ ትተርፈና መደብ ድማ ከዋክብቲ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ከዋክብቲ ስፖርት ድማ ንገዲም ኣትለት በራኺ በየነ ዘላለዩ ትሕዝቶ ክህሉ ጋዜጠኛ ኣሚር ዓሊ ተኸታቲሉ ዘዳሎ ትሕዝቶ ይስዕብ።

0: ሰላም ዝኸበርኩም ተኸታተልቲ ለሳ ስፖርት ንሎሚ ንድሕረ ባይታ ገሊም ኣትለት ናይ ሎሚ ኣሰልጣኒ ክለብ ደንደን ብራኺበየነ ዝደሰስ ትሕዝቶ ሒዘልኩም ቅሪበ ዘለኹ ንምክትታልኩም ደጊመ ብኽብሪ ይዕድም። ኣትለት ብራኺበየነ ኣብ ንዞብ ዓፀናፍ ዓዲ ቀይሕ ኣብ እትበሃል ዓዲ ተወሊዱ ናይ መባእታን ማእከላይ ደረጃ ትምህርቱ ኣብ ቤት ትምህርቲ እምበይቶ ናይ ካልኣይ ደረጃ ትምህርቱ ድማ ኣብ ቤት ትምህርቲ ሓላይ ኣስመራ ተኸታቲሉ ምስ ምጅማር ሳልሳይ ወራር ከም ኩሉ መንእሰይ ናይቲ ግዜ ልዑላውነት ሃገር ንምውሓዝ ሃገራዊ ግቡ ንምፍጻም ናብ መሰልጠኒ ማእከል ወሪዱ። ሱታፈ ተቀዳደምቲ ብሽክለታ ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ኣብ ቱር ደ ፍራንስ 2015 ኣብ ብዙሓት ንኣሽቱ ተቀዳደምቲ ዘሕደረ ፅልዋ ኣብዚ ግዜ ኣብ ዓውዲ ቅድም ብሽክለታ ተበፂሑ ንዘሎ ደረጃ ንክኽሰት ምንፃፎም ዘቐመጡ እዮም። ኣብ መዳይ ኣትለቲክስ እውን ዓወት ንሓስ መዳልያ ኦሎምፒካዊ ኣትለት ዝርእሰናይ ታደሰ ኣብ ኦሎምፒክ ኣቴንስ ኣብ ኣትለቲክስ ቀሊል ዘይኮነ ፅልዋ ይገዲፉ። ከም በራኺ ዝኣመሰሉ ንዓለም ስፖርት ብቅድም ብሽክለታ ተላለዩሞ ዝነበሩ ስፖርታውያን ኣንፈቶም ናብ ጉያ ክጥምዝዙ ደሪኽዎም እዩ።
1: ኣነ መጀመርያ ካብ ፍጥር ክብል ናተይ ድሌት ኮርሳተደ ንክኸውን እዩ ነይሩ። እንተኾነ ኣብቲ ናይ ውድድርና ምስቲ ኮርሶ ክጥዕምኒ ስለ ዘይከኣለ ኣብ 2004 ዘእሰናይ ታደሰ ዝተዓወተሉ ኣብ ናይ ኦሎምፒክ ማለት እዩ ከም ኩሉ ዘይና እንተረኣና ኣብኡ ተኣሽሙ ክጅምረኒ ጀሚሩ ማለት እዩ ናይ ዘርእሰናይ ምዕዋት ንዓይ እውን ሞቲቬት ገይሩ ናብ ስፖርት ዓለም ብፍላይ ከዓ ናብ ኣትለቲክስ ከም ንፅንበር ገይርኒ ካብቱ ሰዓት ጀሚረ ከዓኒ እቲ ጉያ ክጅምሮ ክኢለ ልክዕ 2005 ከዓ እቲ ጉያ ጀሚር እዩ ማለት እዩ ድሕሪ 2004 ናይ ዘርእሰናይ ምዕዋት ማለት እዩ።
0: ውርድራት ጉያ ከም ካልኦት ዓይነታት ስፖርት መድረኽ ብመድረኽ ደረጃ ብደረጃ ዝድየ ሞያዩ ኣትለታት ናይ ዝዓውዲ ኣብ ሓፂርን ማእከላይ ንርሕቐ ድሕሪ ምፅዋትዮም ናብቲ ናይ መወዳእታ ክበፅሕዎ ዝደልዩ ናይ ነዊሕ ርሕቐት ውርድር

0: ማለት ማራቶን ዝበጽሑ ናይ ኣትለት ብራኺ በየነ ካብ ዝፍሊ ዘብሎ ጉያ ካብ ዝጀመረሉ ግዜ ኣትሒዝዩ ኣብ ነዊሕ ርሕቐት ክነጥፍ ጀሚሩ
1: እወ ናይ ብሓቂ ንሕና በቲ ሎንግ ዲስታንስ ዝበሃል ናይ 42 ኪሎሜትር ብየ ጀሚር ኣነ ከምቶም ብታሕቲ ድመፁ ሓሙሽተ ዓሰርተ ኣይጀመርኩን ተኽለ ብ42 እየ ጀሚረ ምስ ዶክተር ሙሴ ዝበሃል ዝነበረ ኣብዚ ክንዲ ኣትሌታት ዘፍሪ ዝነበረ ኣሰልጣኒ ከዓ ምስ ከዓ ጀሚረ ማለት እዩ ተኽለ ብ42 ኪሎሜትር እየ ጀሚረ እወ እቲ ግቡእ በቲ ሓሙሽተ ዓሰርተ እንዳጀመርካ ዳሓር ከዓ ናብ 21 ናብ ማራቶን ክትከይድ ግን ኦረዲ ኣብቲ ውትድርና እውን እቲ ኩሉ ግዜ ተዓሊማ ትገብሮ ገለ መለ ነቲ ናይ ሎንግ ዲስታንስ ተፀዋርነት ኣብ ኣጥሪና ስለ ዝመፀና ከሸግረና ይከኣለን ማለት እዩ ስለዚ ምናልባት ሓደ 2 ዓመት ዝኸውን ብዘይ ውድድር የሰሪሐ ድሓር የ ናብ ውድድር ድሕሪ 2 ዓመት ናይ ትሬኒን ምስራሕ እየ ናብ ውድድር ናይ ማራቶን ኣትዮ ማለት እዩ

0: በራኺ ኣብቲ ፈለማ ኣብ ጉያ ክነጥፈሉ ዝጀመረሉ ግዜ ኣብ ትሕትቲ ኣብ ግዜኡ ብሉፃትን ዓበይታት ዘፍረየ ዶክተር ሙሴ ክስልጥን እዩ ጀሚሩ። ኣብ ትሕቲ ዶክተር ሙሴ ዝተፈላለዩ ስልጠናታት ኣትለቲክስ ዝወሰደ በራኺ ኣበርክቶ ናይቲ ኣሰልጣኒ ኣብ ዝሰዕበ ናይ ጉያ ህይወቱ ዓብ ፅልዋ ገዲፉ።
1: እወ ናይ ብሓቂ ዶክተር ሙሴ ብዙሓት ኣትለታት ዘፍረየ እዩ። መብዛሕትኦም ጎይቲ ቶም ዓበይቲ ሕጂ እኳ ንኣሽቱ ኦረዲ ክሳይ ኮይኑ ኣሎ። ቶም ዓበይቲ ግን ብኡደይ ሓለፈ ኣትለት ኣይነበረን። ንዓይ ከም መጀመሪ ከዓኒ ፅቡቅ መንጠር ባይታ ኮይኑኒ ንዓይ ኣብቲ ኢንዱራንስ ሞርክ ንሰርሕ ኣግቢርኒ እዩ፣ ስፒድ እውን ኣስሪሕኒ እዩ። ስለዚ ንዓይ ከም መጀመሪ ዓብዪ ባይታ እዩ። ድሕሪ ሽዑ ናብቲ ናይ ሚኒስትሪ ምክልኻል ዝበሃላ ጋንታታት ናብኦን ስለ ተፀጋዕኹ ንዓይ ግን ከም መጀመሪ ብጣዕሚ ኣገዳሲ ሰብ እዩ ንዓይ ኣብቲ እዋነቲ ማለት እዩ።
0: ምስ ጋንታ መኸተ ተጠርኒፉ ስሩዕ ልምምዳትን ውርድራትን ከካይድ ዝጀመረ በራኺ ኣብ 2008 ኣብ ዝተኸየደ ማራቶን ናፅነት ነቲ ውርድር ብ2 ሰዓትን 19 ደቂቕን 54 ካልኦትን ብምዝዛም ቀዳማይ ኮይኑ ተዓዊቱ። በቲ ዝሃረሞ ሰዓት ድማ ሓድሽ ዝበለፀ ሃገራዊ ሰዓት ኣብ ማራቶን ሃሪሙ። እዚ ዓወት ድማ በራኺ ጉያ ካብ ዝጅምር እቲ ናይ ፈለማ ዝተጓናፀፎ ዓወት ነበረ።
1: እወ ናይ ባሓቂ እየ ክትሪኦ ከለኻ ካብ 2005 ምጅማረይ ክሳብ 2008 ዘሎ ናይ 3 ዓመት ግዜ ኣለዎ። ሓደ ኣትለት ከዓኒ ናብ ዓወት ክመፅእ እንተ ኮይኑ ከባቢ ካብ 2 ክሳብ 3 ዓመት ኢቨን እውን 4 ዓመት ክወስድልካ ክእል እዩ። ምናልባት ምስቲ ዝነበረነ ተዓብያ ኩሉ ግን ቀልጢፉ ናይ ናብቲ ዓወት ክመፅእ ክእል እየ። 2008 ልክዕ እቲ ዝበዝሐ ከባቢ 130 ዝኾኑ ተወዛዘርቲ ኢና ነርና። እቲ ዝበዝሐ ቁፅሪ ተመዝገበሉ እዩ። ኩሎም ሓያላት ኣትለታት ተሳተፍሉ እዩ ነይሩ። ካብ ክዝመውሊ ሕምብርቲ ኣስመራ እዩ ነይሩ። ትውድር ኣዝዩ ንፋስ ዘለዎ ቦታ እዩ፣ ቀላጥ እዩ፣ ከውሉ ድበሃል የብሉን። ኣብኡ ከዓ እቶም ብፍላይ ከዓ ኣብ መኸተ ዝነበርና ተወዛዝርቲ ካብ ቀዳማይ ክሳብ ሓሙሻይ ተኸታቲልና ክንኣትዎ ክኢልና ማለት እዩ። ነቲ ዝነበረ ክብረ ወሰን ከዓ ሽዑ ክሰብሮ ክኢለ ምስ ካልኣየ ምስ ተስፋ ህወት ገብረ ትሳኤ ናይ ብሓቂ ተርኒን ፖይንት እዩ ንዓና ነቲ ሃገራዊ ውድድር ከምኡ ውን ነቶም ኣብ ደገ ዝወዛደሩ ዝነበሩ ናና ዓበይቲ ኣትለታት ንዕኦም መነቃቅሒ ኮይንዎም ኣብ ዓድና ከምዚ ተታሃሪሙሲ ኣብ ደገ እውን ፅቡቅ ሪዛልት ክመፅእ ይኽእል እዩ ኣብ ማራቶን ዝብል ከዓኒ ተስፋ ተነቢርዎ ካብቲ ሰዓት ጀሚሩ ከዓኒ ፅቡቅ ገስጋስ ኣካይድና ማለት እዩ።
0: ምስ ዕብትን ፅልዋን ዓወትን ኣትለቲክስ ኤርትራ ኣብዚ ግዜ ኣብ ትሕቲ ኤርትራውያን ኣትለታት ክሰርሑ ዝደልዩ ማናጀራት ብቁፅ ነዱ መፅኦም እዮም። ዘይኮም ሎሚ ኣብ መፋረቅ 2000 ዓመተ ምህረት ዝነበሩ ኣትለታት ብሕፅረት ማናጀራት ዝተሰቀይሉ እዋናት እዩ። ኣብ ኣህጉራዊ ፀወታታት ውርድር ዝስርዓሎም ማናጀራት ብዘይምርካቦም ኣትለታት ናይቲ ግዜ ብሓያል ፃዕርን ተወፋይነትን ሃኒፆሞ ዝነበሩ ብሉፅ ቁመና ውፅኢቱ ኣብ ውርድር ኣብ ክንዲ ዝርእዎ ኣብ ልምምድን ኣብ ዘቤታዊ ውርድራትን ጥራዩ ባኺኑ። ኣትለት በራኺ በየነ እውን ፍረ ክሓፍሰሉ ኣብ ዝበፅሓሉ መድረኽ ማናጀር ብዘይምርካቦም ግዳይ ካብ ዝኾኑ ኣትለታት ናይቲ ግዜ እዩ።
1: እወ ናይ ብሓቂ ኣብቲ ግዜ እቲ 2008 ማለት እዩ ብዛዕባ ማናጀር ተሓቲትካ ዋላ ሓደ ማናጀር ኣይነበረን ኣብ ኤርትራ። ሓንቲ ጁልያ ጋርሻያ ትበሃል ናይ በዓል ዘእሰና እዩ ዝነበረት እያ። ሽዑ ንሕና ቨሪ ሳፈር ኢና ነርና ብዛዕባ ናይ ማናጀር ተመፂኻ ተዓዊትና ክነብቅዕ ብደይ ማናጀር ዓመት ሙሉእ ብደይ ማናጀር

0: ዘር ዝኸድናሉ ግዜ እዩ ነይሩ። ምናልባት እታ ናይ መጀመርያ መገሻይ ንጀርመን ከለን ዝበሃል ከተማ ብብስራት ፍሳያ ትበሃል ሓንቲ ኤርትራዊት ዜጋ ተሓባቢራ ማለት እዩ ዕድመ ሰዲዳ ናብ ኤርትራ። በዚ መንገዲ እዚ ከዓኒ ኣነ ዕዉ ስለ ዝነበርኩ ናብቲ ቦታ እቲ ክኸይድ ክኢለ ናይ መጀመርታ ተወዳድር ኩልካ ኣብ ከለን ጀርመን ወርሒ 1218 ማለት እዩ ኦክቶበር ነይሩ ማለት እዩ። ናይ ብሓቂ ብድሆታት ነርና እቲ ዝነበረ ዓቕምና ብኣግኡ ክንጥቀመሉ ዝግባአና ስኢልና ኣብ ትሬን ጥራይ ግዜና ነሕልፎ ነርና። ስለዚ ናብቲ ዓወት ቀልጢፍካ ንክትመፅእ እውን ግዜ ይወስ ዘልካ እዩ። ስለዚ ኣብቲ እዋን እቲ ናይ ብሓቂ ከምዚ ሕጂ ዘለዎ ኣይኮነን ብጣዕሚ እዮም ሕጂ ዘለዎ ዕለኛት እዮም ክብሎም ዝኽእል። ንሕና ግን ተዓዊትናስ መናጀር በቃ ከምደይ ምልከተና ኢና ንወስዶ ነርና። ኣብ መወዳእትኡ ግን በቲ ዘካየድናይ ዓወት እቶም ማናጀራት እውን እቶም ኣብ ደገ ዘለዉ ማናጀራት እውን ክዕውትና ክእሉ እዮም ነቲ ናህና ቢዝነስ ራንክ ክገብሩልና ክእሉ እዮም ብዝብል ምክንያት ክመርፁና ክኢሎም ብኡ ተመሪፅና ከዓኒ ኣብ 2009 ከም ማናጀር ብፖስቶ ስፖርት ዝበሃሉ ኣለዉ ብኦም ተታሒዘ ክቅፅል ክኢለ ማለት እዩ ኣነ።
1: ኣብ 2009 ዝተካየደ ዱባይ ማራቶን ሙሉእ ወፃኢታቶም ሸፊኖም ኣብቲ ውድድር ዝተኻፈሉ በራኽን ብፆቱን ዝጠበቐሎም ማናጀር ብዘይምንባሩ ዋጋ ዝኸፈሉሉ ውድድር እዩ። ኣብቲ ውድድር ከም ተወዳደርቲ ኣትዮም ከብቅዑ ከም ናይ ጥዕና ኣትለታት ተሓሲቦም እዮም ፀወቶም ኣካይዶም።
0: ናይ ብሓቂ ዱባይ ማራቶን ብጣዕሚ ካብቲ ንዓይ ብጣዕሚ ንድሕሪት መሊሰ ክዝክሮ ከሎ ብጣዕሚ ድሕርቀኒ እቲ ናይ ዱባይ ማራቶን ልክዕ ከምዚ ክምሎ ፀናሕና ማናጀር ስለ ዘይነበረና ብናይ ከምዞም ናይ ጥዕና ትኬትና ከፊልና መእተው ናብቲ ውድድር ኣትለት ኢሉ እትኾንካ ተኸፊልካ ወይ ከዓ ትኬትካ ተኸፊልካ ኢኻ ክትከይድ ዝግባእካ እንትኾነ ግን ንሕና ትዕድል ናይ ማናጀር ስለ ዘይነበረና ባዕልና ከፊልና ትኬትና ኤቭሪቲንግ ናይ ምግብናና ኩሉ ከፊልና 3-4 ንኾኑ ኣትለታት ካብ ኤርትራ ተበጊስና ዘና ዱባይ ምስኣተና ናይ ብሓቂ ተማኡ ዝነብሩ ኤርትራውያን ብዙብዮም ተቐቢሎምና ነቲ ኩሉ ወፃኢታትና ከመንሶም እዮም ካቨር ገይሮሞ ናይ ብሓቂ በዛ ኣጋጣሚን ከመስግኖም ይደሊ ኣነ። ንኣቱ ግን ንሕና ምስ ናይ ጥዕና ስለ ዝተመዝገብና ሽዑ ሃይለ ገብረ ስላሴ እዩ ነቲ ውድድር ሒዝዎ ነይሩ። ብሙሉኦም ኣብኡ ዝሳተፉ ኢትዮጵያውያን እዮም ድተዓፅወ እዩ በቃ እቶም ኢሊ ዝበሃሉስ በጀካ ኢትዮጵያውያን ካልእ ኣይኣትውን እዮም። ድሓር ኣብ ምብጋስ በዓል ሃይለ ምስ ተበገሱ ንሕና ናይ ጥዕና ተባሂልና ድሕሪ 4:17 ካሊእት ግስነት እዩ ምስ ተበገስና ኣነ ምስ ምፀተይ እንዳኸድኩ ከለኹ ድሓር ገዲፈዮም ኣብ መጨረሽታ ኣርኪበዮም ነቶም እሊት ቅድሚ 4:17 ዝተበገሱ ኣልታት ኣርኪበ መበል ታሻዓይ ወፅ ማለት እዩ። ታሻዓይ ክወፅእ ከለኹ ኣብ መወዳእታ 13 ድብል ከም ድወፃኢ እዩ እቲ ሪዛልት ኦፊሻሊ ተፈንዩ። እዚ ከዓኒ እቶም ድሕሪ ዝነበሮ ኣትላት 4:17 ክጎድሎም ከሎ ኣነ ግን ምስቶም ቀዳሞት ከም ተበገሱ ገይሮም ቆፂሮም ኣብ ክስታያትዮምኒ ምናልባት ሽዑኡ ታሻዓይ $11,000 ነይርዎ ኣክንዲና ዓይደ ኣይኮነ ነቲ ኢትዮጵያዊ ሂቦሞ ሽዑ እውን ዝካተዓልካ ሰብይ ነበረ ናብቲ ግዜ እቲ መጀመርታ ና ወላሓንዲ ንፈልጥ ኢና። በዚ ከዓኒ እተን ሰላ ኣነ ካይረኸብኩዎን ንዓይሹዑ ተርኒንግ ፖይንት ምኾና ነይረን ኣብቲ ግዜ እቲ ጀማርዮ ዘለኹ ገና ካልኣይ ማራቶን እዩ። በዚ ምክንያት ተሕዝነኒ ፍፃሚ እያ ኮይና ንሓልፍ ማለት እዩ።
1: ድሕሪ ዱባይ ማራቶን ኣብ ፍራንክፈርትን ሃምቡርግ ማራቶን ዝተወዳደረ በራኺ ኣብ ጥቅምቲ 2009 ኣብ ካናዳ ዝተካየደ ቶሮንቶ ዋተር ፍሮንት ዝተሰሜ ውድድር ማራቶን ክሳተፍ ብማናጀር ውድድር ተሰሪዕሉ። ኣብ ካናዳ ዝተወዳደረ ናይ ፈለማ ኤርትራዊ ኣትለት ክኸውን ዝበቕዐ በራኺ ኣብቲ ግዜ ካብ ኤርትራውያን ነበርቲ ናይቲ ሃገር ዝተገብረሉ ደገፍን ምትብባዕን ክሳብ ለይቲ ሎሚ ካብ ዝኽሪ ኣእምርኡ ካሃስስ ኣይከኣለን።
0: ናይ ብሓቂ ናይ ካናዳ ልክዕ ኣብ ሃምቡርግ ወራ 1:30 ምስ ወፃኹ ዳይረክት እቲ ማናጀረይ ናብ ካናዳ ከም ዝወዳደር እዩ ጌርኒ። በዚ ኣጋጣሚ ከዓ ናይ መጀመርያ ተወዳዳራይ ኮይኑ ኣብ ማራቶን ማለት እዩ ኣብ ቶዋተር ቶሮንቶ። ናይ ብሓቂ ኣብኡ ኣቐዲሜ ኣነ ካብ መስመራ ተበጊሰ ኣብኡ ብዙሓት ኤርትራውያን ፀኒሖምኒ ናይ ብሓቂ ኣብኡ ፀኒሑ ኤርትራውያን ሕጂ ክዝክሮም ከለኹ ዳርጋ እቲ ውድድር እዚ ናይ ኤርትራ ድዩ ዋላ ናይቲ ካናዳ እውን ደፀገመኒ ግዜ እዩ። ብጣዕሚ እልቢ ዘይብሎም ኤርትራውያን ደገፍቲ መፅኦም ኣጋጣሚ ኮይኑ ኣብቲ ውድድር በይነ ነረ ኣነ ተሳተፍኩ ማለት እዩ። ኢትዮጵያውያን ነሮም ኬንያውያን ካልኦት እውን ነሮም

0: ክሳብ 38 39 ኪሎ ሜትር ካብ መጀመርያ ማለት እዩ ቆሪፅና ከይድና ልክዕ 39 ክትመፀኒ ከሎ እዛ ናይ ኣብዚ ናይ ሃምስትሪንግ ቁሩብ ኮብልስቶን ነይርዎ እቲ ቦታ ጫማ ከዓ ሙር ጫማ ሒዘ ኣይኮድኩን ነይረ ኣብታ ዝተወሰነት 2 ኪሎ ሜትር ግን ክከይድ ኣይከኣልኩን በቃ ብጣዕሚ ሽዑ ናብ ሻውዓይ ተርታ ክውድኦ ክኢለ እንተኾነ ኳሊፋይ ናይ ኦሎምፒክ የምፅ 211 22 ሰዓት ብምምፃእ ንኦሎምፒክ ድሕልፈኒ ሰዓት ስለ ደምፃኹ ፅቡቕ የ ክብሎ ዝኽእል ምናልባት ኣብኡ ንግረመደይ ክገልፅ ኣብኡ ዝነበሩ ኤርትራውያን ዳርጋ ኣነ ደ ተዓዊተ ተቀዳማይ ኬንያ ውዲ ተዓዊቱ በቃ ነቶም ኣብኡ ነበሩ ኦርጋናይዘራት እውን ዘፀገመ ኩነታት እዩ ነይሩ ተሰኪሞም ናብቲ ወስድካ ናብቲ ብሉካ ናይ ብሓቂ ናይ ብሓቂ በዛ ኣጋጣሚ እውን ክመስግኖም ደሊ ናይ ብሓቂ ተንኪዩ ተንኪዩ ክብሎም ደሊ ኣንዖም
1: በራኺ ኣብ 211 ኣብ ደቡብ ኮርያ ኣብ ዝተኻየደ ሻምፒዮን ኣትለቲክስ ዓለም ንፍለማ ግዜ ንሃገራዊት ጋንታ ኣትለቲክስ ኤርትራ ወኪሉ ተወዳዲሩ ኣብቲ ሓሙሽተ ኤርትራውያን ኣትለታት ዝተኻፈልዎ ውድድር በራኺ ኣብ ኦሎምፒክ ለንደን 2012 ዘሳትፎ ግዜን ደረጃን ኣመዝጊቡ ኣብቲ ግዜ ኣብ ጥሩ ዝቁመኑ ዝነበረ በራኺ ኣብ ኦሎምፒክ መዳልያ ከምፅእ ርግፀኛ ኣብ ዝነበረሉ ግዜ ብሰንኪ ዝተፈላለዩ ምኽንያታት ካብ ምስታፍ ኦሎምፒክ በኺሩ
0: እወ ኩሉ ግዜ ሓደ ኣትሌት እንድሕር ብልጫ ኣለዎ ኮይኑ ነዊሕ ዓመታት ነቲ ናቲ ኮንዲሽን ከያጥፍኦ ከይዲ ክእል እዩ እዚ ከዓኒ ዲስፕሊን ክንልወካ ኣለዎ ዲስፕሊን እንተሊካ ኮንዲሽንካ ዲስፕሊን ክንብል ከለና እቲ ስፖርት ዘድልዮ ዲስፕሊን ከትድቅስ ኣለካ ብእዋኑ ትሬኒንግ ጌርካ መግባ ክትበላዕ ኣለካ ሕጂ ኣነ ቨሪ ዲስፕሊን ነይረ ኣብቲ ናተይ ዛስዋይ ከ ነዊሕ ዓመታት ኣብ ማራቶን ክጎይ ድኸኣልኩ ማለት እዩ 212 ኣብ 211 ኦረዲ ናይ ኦሎምፒክ ኳሊፋይ ስለ ዝነበርኩ ምስቶም 4 ኤርትራውያን ንኦሎምፒክ ዝኸዱ ንለንደን ሕፁይ ኮይነ ኣነ ትሬኒ ስርሕ ነይረ ሽዑ ከዓ ናይ ብሓቂ ኣብቲ ዝለዓለ ኮንዲሽን ዝነበርኩሉ ግዜ እዩ ዝለዓለ ኮንዲሽን ብጣዕሚ ከምኡ ዓይነት ኣብ ሂወተይ ኮንዲሽን ሒዘ ኣይፈልጥ ኒ ኮይኑ እቲ ናይ ኦሎምፒክ ኣመራርፃ ኣካይዳ ቁሩብ ዝሕትል ዝበለ ኣካይዳ እዮም ከይዶም ማለት እዩ ምክንያቱ ኣነ ኣብ ዝለዓለ ኮንዲሽን ከለኹ ንዓይ ሒዞም ንክኸዱ ዝግብኦም ነቲ ሃገር እውን ረብሓ እዩ ነይሩ እቲ ግዜ እቲ ምናልባት በዓል የናስ ክፍለ ነይሩ የናስ ኢንጁር ነይሩ ሳሚኤ ፀጋይ እውን ኢንጁር ነይሩ ሕጂ ኦረዲ ንዓይ ከም ራብዓይ ዋላ ይውስወዱኒ ኣብኡ ኣሕሊፎም እንተትኾኑ ምኸድኩም ሞኒ እሶም መተካእታ ናቶም ማእትዎ ነይረ ስለዚ እቲ ሰራርሓ ዝነበረ ኣብታ ግዜ ዝነበረ ናይ ሃገራዊ ፌደሬሽን በሎ ኦሎምፒክ ኮሚቴ በሎ ብደይ መፅናዕቲ ንሃገር ብዘየርብሕ መንገዲ እዮም ከይዶም ሃስያ ከ ኣጋጢሙ ማለት እዩ ሓደ ኣትለት ጥራይ ኣብቲ ውድድር ክሳተፍ ክኢሉ በዛ ኣጋጣሚ ሽዑ ኣነ ኣይተሳተፍኩን ልክዕ ካብ ኦሎምፒክ ንሃገር ከበርክተሉ ዝኽእል ግዜ ብጣዕሚ ፅቡቅ ነይሩ ኣነ ግን ድሕሪ ሶሙን ኣነ ተወዳዲረ ስለዘይከድኩ ናብ ካልእ ናብ ቻይና ናይ መጀመርያ ሄንጉሹ ዝበሃል ውድድር ተወዳዲረ ኣብኡ ካልኣይ ክወፅእ ክእለ ንዓይ እውን በቲ ዝረኸብክዎ ሽልማት እዩ በቲ ኩሉ ነገር በቲ ዝሃረምኮ ሰዓት ንዓይ ተርኒን ፖይንት እዩ ምናልባት ኦሎምፒክ ንስምካ ክኸውን ይኽእል እዩ ኣብኡ ዝረኸብኮ ከነፅሮ ከለኹ ግን ንዓይ ተርኒን ፖይንት ናይ ብሓቂ ዝነብጥመቀይረ ክብሎ ዝኽእል ኣነ ማለት እዩ
1: ዓመት 212 ቻይና ተዳኺሙ ንዝነበረ ንጥፈታት ኣትለቲክስ ንምብርባር ኣብ ሃገራ ኣስታት 400 ናይ ማራቶን ውድድራት ዝሰርዓትሉ ዓመት እዩ ኣትለት በራኺ እውን ምስቶም 47 ዓበይቲ ኣትለታት ዓለምና ኣብ ቻይና ክወዳደር ዕድል ዝረኸበ ናይ ፈለማ ኤርትራዊ ኣትለት እዩ
0: ናይ ብሓቂ ቻይናውያን ስፖርት ናይ ዓለም ክስሕቡ ኣዝዮም ዝፅዕሩ ኣብ ኩሉ ማለት እዩ ስፖርት ናይ ዓለም ክስሕብዎ ምናልባት ቻይና ሽዑ ኣብ 212 ብሓድሽ ውዳበ ኣስታት 400 ዝኾኑ ውድራት ማራቶን ኣብ ዓመት ክካይዱ ንድፊ ገይሮም ስለዚ ነቲ ዕድልቲ ከዓ ንክጥቀመሉ ክእል ናይ መጀመርያ ኤርትራዊ ኣብ ቻይና ተወዳደረ ኮይነ ናይ ማራቶን ውድረይ ዘካየድ ክ ኣብ 212 ናይ መጀመርያ ውድረይ ከዓ ኣብ ቾፕቺን ትበሃል ዓዲ ንእሽተይ ከተማ ራብዓይ ደረጃ ክሕዝ ክኢለ ብጣዕሚ ሓይላት ተወዳደርቲ ዝነበሩ ወዮም ኣብ ፊኒሽን ኢና ተፈላለዩና ስለዚ ናይ ቻይና ውድረይ ብከምዚ ጀምሮ ድበዝሒ ውድረይ እውን ኣብ ቻይና የወዲኡ እዮ ማለት እዩ
1: ዝበዝሐ ናይ ማራቶን ውድድራቱ ኣብ ቻይና ዘካየደ በራኺ ኣብ 214 ዳግማይ ናብቲ ሃገር ኣምሪሑ ኣብ ሂንጉሺ ማራቶን ተሳቲፉ ኣብ ግዜ ውድድር ናይ ጥዕና ፀገም ዘጋጠሞ በራኺ ሕማሙ ፀሩ ካልኣይ ደረጃ ብምሓዝ ዝበለፀ ውልቃዊ ሰዓቱ ኣብ ማራቶን ሰኒዱ ኣብቲ ውድድር ዝሃረሞ ግዜ ድማ ኣብቲ ኤርትራ

0: ብኦሎምፒካዊ ግርማይ ገብረ ስላሰ ወርቂ መዳልያ ዝዓተረትሉ ሻምፒዮን ኣትለቲክስ ዓለም ቤጂን ዘሳትፎ ኮታ ሓዚኡም
1: እወ ናይ ብሓቂ 214 ሃያላት ተወዳደርቲ ድተኣከብሉ ቲሄንጉሹ ናብ ጎልድ ሌቨል ዝተሰጋገረሉ ዩ ነይሩ ትውድድር ኩሉ ናይ ቻይና ውድራት ዋላ ሓንቲ ኣይተዋሃቦ ነይሩ ስታንድራድ ሽዑ ግን ጎልድ ሌቨል ተዋሂብዎ ሃያላት ኣትለታት ተዓዲሞም ምናልባት ካብ ዱባይ ማራቶን ዝተዓወቱ 24 ገለ ዳሃሮም እዮም መፅኦም ሽዑ ኣነ ብቶፕ ኮንዲሽን ስለ ዝነበርኩ ክሳብ 30 ኪሎ ሜትር ኩላ ናብ ሓንሳ ኸይና ካብ 30 ግን ኣነ ንሓደ ኢትዮጵያዊ ሕጂ ኮረሲዑ ኣለኹ ሽሙ ክልቴና ቆሪፅና ኸይድና ምስ ከድና ሽዑ ክሳብ 35 ብ255 52 53 እንዳበለ ወሲዶ ኣነ 35 ኪሎ ሜትር ምስ በፃሕና ግን ኣጋጣሚ መግቢ ናይ ቻይና መቸም ኩላና ንፈልጦ ኢና ብዙሕ ክሳይ ዘለዎ ከብደይ ቅርፀት ክገብረለ ጀሚር ማለት እዩ ምሕር ቅርፀት ምካድ ክሪእኒ እንትሕር ብሬክ ገይረ ኣቋሪፀ ናብ ሸቐቕ ተኣትየ እታ ግዜ እውን ክትመተኒያ ስለዚ ኣብኡ ከለኹ ምስቲ ጥዕና እንዳተፀገምኩ ከለኹ እንዳተሸገርኩ ከለኹ ልክዕ ከም ኣዝየ ተቐፅ ከምዚ ከቢድ ዝኾነ ስምዒት ተሰሚዕኒ ከቋርፃ ይከኣል ግን ብኸምኣ ግን ነኺሰ ናብታ ውድድር ክውድኣ ጀሚረ ዝበለፀ ሰዓት ፐርሰናል ቤስ ደመዝገብ ክህሉ እውን ሽዑዩ 28 ኣብዚ ግዜ እዚ ክትሃርም ሽዑኡ ብጣዕሚ ኣዝዩ ኣዝዩ ፅቡቕ ግዜ እዩ ንዓይ እውን ንስፖንሰር እውን ኣዝዩ ሓጊዝ እኒአ ክብል ዝኽእል ማለት እዩ።
0: ኣትለት በራኺ ቤነ ጌና ኣብ ኣትሌቲክስ ዘይበፅሖ መድረኽ ከም ዘሎ ኣሚኑ ኣበርቲዑ እናሰርሐን ከሎ ኣብ 2017 ኣብ እግሩ ድሕሪ ዘጋጠሞ መጉዳእቲ ዓንቅፍቅፍ ክብል ጀሚሩ ዘጋጠሞ መጉዳእቲ ብቕልጡፍ ሓቕዩ ናብ ውድድር ዘምልሶ ብዘይምንባሩ ድማ ምስ ብዙሕ ድሌታቱን ራእዩን ካብቲ ሞያ ክእለ ተቐሲቡ
1: እወ ካብ 2005 ክሳብ 2020 ዘሎ ምናልባት ክሳብ 2017 ዝነበረ እንድሕር ቆፂርናዮ ከባ 12 ዓመት ኣብቲ ማራቶን ጥራይ ኣብ ካልእ ዋላ ሓንቲ ፊል ኣይተዋደርኩን ኣብየ ተወዳዲረ ክንዲዚ ዓመት ኣብ ሓደ ርሕቐት ክትገብር ምናልባት ከቢድ ክኸውን ይኽእል እዩ ንዓይ 2017 ግን ናይ የማነይቲ እግረይ እንጁሪ ኣጋጢምኒ ኣዝዩ ከቢድ እንጁሪ ማለት እዩ ከባቢ 3 ወርሒ ክኸውን መጀመርያ ኮፍ ኢለ እንዘን ተመሊሰ ትሬኒን ምስ ጀመርኩ እውን ኣብቲ ቶፕ ኮንዲሽን ምስ መጻኹ እዛ እግረይ እዚኣ ብምልኣ ኮላብስ እንዳኾነት እንዳተጎሰሰት ኣብያትኒ ማለት እዩ ኣዝያ ዝፀጊመ ስለዚ ቀጻሊ ኮም ምስ ገበረት ንሽዑ እቲ ስፖርት ናይ ኣትለቲክስ ብፍላይ እናፈተኽዎ እናደለኽዎ ከለኹ ኣብ ንኡስ ዕድመ እየ ነቲ ውድር ናብ ሪታይርድ ክገብር ክኢለ በዛ ኣጋጣሚ ናይ መጨረሽታ ዝሓርቕ ኩሉ ማለት እዩ ገና ሕጂ እውን ኣብዚ ዕድመ ዘለኹ ክጎይ ዝግባአ ነይሩ እንተኾነ ግን ከምዚ ዝበልካ ምሕር ከቢድ እንጅሪ ነቲ ጉያ ክቋርፆ ጀሚሮ ማለት እዩ።
0: ኣትለት በራኺ ካብቲ ንልዕሊ 16 ዓመት ዝነጠፈሉ ኣትለቲክስ ወላ እኳ ምስ መጉዳእትን ካልእን ተኣሳሲሩ ካብ ሙጉያይ ጫሙን ተሰቐለ ካብቲ ሙያ ግን ጠቕሊሉ ኣይጠፍአን ክለብ ኣትለቲክስ ደንደን ብሓድሽ ኣወዳድባን ቅርፅን ከም ጋንታ ድሕረ ምቋማ ገዲም ኣትለት በራኺ ኣብ ዕቤትን ምዕባልን እታ ጋንታ ሓላፍነቱ ክዋፅእን ተመክርኡ ንኣሽቱ ኣትለታት ናይታ ጋንታ ከካፍልን ከም ሓላፊ ቴክኒክ ክለብ ደንደን ኮይኑ ተቆፂሩ ሓላፍነቱ ኣብ ቴክኒክ ከይተደረተ ብሃገራዊ ፌደሬሽን ኣትለቲ ኣትለቲክስ ኤርትራ ኣብ ዝተወደበ ናይ ኣሰልጠንቲ ኣትለቲክስ ስልጠና ቀሲሙ ድሕሪ ዝወሰዶ ስልጠናታት ድማ ኣብ ክለብ ደንደን ዝነብሮ ሓላፍነት ቴክኒክ ሓዲጉ ኣሰልጣኒ ናይ ነዊሕ ርሕቐት ኣትለታት ክኸውን በቂዑ ስሙያት ኣትለታት ናይታ ጋንታ ድማ ኣብ ትሕቲኡ ክዕለሙ ጀሚሮም
1: እዎ ኩሉ ግዜ ዓውደ ኣትለቲክስ ብጣዕሚ ኣብ ልቢ ከምሳሓደሪ ኣይፍንወካን እዩ ኣጋጣሚ ኮይኑ ክለብ ደንደን ብሓድሽ ኣወዳድባ ምስ ቆመት ንዓይ ከም ቴክኒክ ኮይኖም መሪፆም ነቲ ጋንታ ናብ ሓድሽ ኣንፈት ክትወስዶ ትኽእል ኢኻ ብዝብል ሂቦምኒ ልክዕ ከዓ ምስ መጻኹ ነቲ ጋንታ ናብ ሓድሽ ኣንፈት ብስሩዕ ከም ድንቀሳቐስ ገይረዮ

0: ሰራዊትን ገለ ንኸውን ከዓ ኣብቲ ከም ቴክኒክ ኮይነ ነቲ ጋንታ ኣገልግል እዮ። ካብኡ ቀፂለ ማለተይ እቲ ስፖርት እውን ይፈልጦ ስለ ዝነበርኩ ንምንታይ ቴክኒክ ንብል ከለና ሕጂ ኣብቲ ዓውዲ ኣበርክቶ ነቲ ንኣትለቲክስ ብዙሕ ክሳይ ኣይኮነን ፅቡቕ ኣይኮነን ማለተይ ሲ ኣነ ግን እንታይ ገይረ እሞ ንድሕር ኣብቲ ኣትለቲክስ ኣለኹ ከመ ስልጣን እውን ክቐፅል ስለ ዘለኒ ናይ ሌቨል ዋን ፕሮግራም ስለ ዝመፀ ብሃገራዊ ፌደሬሽን ሌቨል ዋን ሽዑ ኣብ 223 ናይ መጀመርያ ሌቨል ዋን ትምህርቲ ወሲደ ማለት እዩ እወ ኦረዲ ኣነ ኣብቲ 17 ከባቢ 15 ዓመት ዝገበር ኩሉ ጉያ ኣትለቲክስ ዳርጋ እቲ 900ታዊት በዓል የ ዝስልጥን ነይረ ምሳይ እውን ዝስልጠኑ ኣትለታት ነይሮም እዮም ንዓይ ደድሕረ ማለት እዩ ዝኸዱ ምናልባት ኣብዚ ናይ ሃገርና እንድሕር ሪኢ ከ እቲ ዝበዝሐ ዓወት ዘካይዱ ኣትለታት ምሳይ ድስልጡኑ ዝነበሩ ኣትለታት እዮም ገሊኦም ኣብ ደገ ለዊሕ ዝኮፍ ኢሎም ገሊኦም ኣብዚ ቀዳማይ ካልኣይ ድወፁ መዓት እዩ እልቢደ ይብሉ ማለት እዩ ሓደሓደ ግዜ ስ በቃ እንዳጎየ ከለኩ ኣሰልጥነና ድብላ ክለባት ይመፃኒ ነረ ግ ኣነ ጉያ ኣብቲ ጉያ ስለ ዝነበርኩ ኖኖ ኣነ ክጎየ ዝብል ዕለማ ስለ ዝነበረ ብኡ ሒዙ እየ ነረ ስለዚ ኩሉ ግዜ እቲ ናይ ስልጠና ኣብ ሓንጎል እዩ ነይሩ እዩ ስልጠና ኤንድ ማናጅመንት እዚ ክገድፎ ድብል ሓሳብ እውን ኣይነበረኒን ስለዚ ኣብቲ መጀመርያ ናበ ስልጠና ክእንፍተኒ ዝኽኣለ ኣትለት ክጋገ ትርእሞኒ ክትርእሞ ትውዕል ኣብ ድኾነ ማለት እ ኣብ ዝረከብ ኩያ ንምንታይ ኣብ ኣቲና ዲፕላ ኣቲና ከደይነሰልጥን ዝብል ኣብ ሓንጎለይ ስለ ዝመፀ ብኡ ከዓኒ ናብቲ ናይ ስልጠና መደብ ካብቲ ናይ ቴክኒክ ወፂ ኣብ ስልጠና ሄለ ጀሚረ ማለት እዩ ኣብ 223 እዎ ኦረዲ ጋንታ ነዞም ኢሊት ማራቶን ሲነር ንዖም የሒዝዮም ነይረ ንበዓል ዕቑባይ ፀጋይ ፔትሮ ማሞ እስቅኤል ተወለ ንጉሶም ረሶም እዚኦም ምሳይ ነይሮም ኣብቲ መጀመርያ ድሓርቶም ንኣሽቱ እውን ክዕብዮም ስለ ዘለኒ ምክንያቱ ኩሉ ግዜ እንታይ እዩ ሓደ ኣሰልጣኒ ናቱ ዝኾነ ፊሎዞፊ ኣለዎ ሕጂ እቲ ናተይ ፊሎዞፊ ራንክ ክገብር እተኮይነ ሓደ ሓዱሽ ሰብ ከምፅእ ኣለኒ ብዝብል እማመ ማለት እዩ ኣብ ርእሲኦም ማለት እዩ ሓደሽ ኣትለታት እውን ደድሕሪኦም ዝኸዱ የሰልጥን ነይረ ምናልባት ሕጂ ገሊኦም ካባይቲ ኣልዮም ኣለዉ እቶም ንበዝሑ ግን ምሳይ ይስልጥሉ ኣለዉ ስለዚ በዚ ከዓኒ ነታ ጋንታ ነታ ናይ ደንደን ሽዑ ዕቁባይ ፀጋይ ኣብ ትራክ ኣብዚ ዝተገብረ ናይ 10,000 ቀዳማይ ክወፅእ ክኢሉ ምሳይ ምሰልጠነ ኣብ 21 እውን ካልኣይ ክወፅእ ክኢሉ ኣብ ናሽናል ናይ ደቀ ምሓደ ዝነበረ ብግዜ እውን ተሪኢ ከ ዕቁባይ ፀጋይ ቀዳማይ ዝወፀሉ ኣብ ቴፒ ማራቶን ንዑ እውን ምሳይ እናሰልጠ ፔትሮ ማሞን ከምኡ ራብዓይ ወዲ ሓኪም ሳልሳይ ማለተይ ሲ እቲ ሪዛልት ፅቡቅ እዩ ነይሩ ፅቡቅ ኢራራ ንገብሮ ክሳብ ሕጂ እውን ኣብ ፅቡቅ ኩነታት ኣሎ ማለት እዩ ቲ
1: ብራኸቤነ ከም ኣሰልጣኒ ብሉፅ ስራሕ ከዓይ ድሕሪ ምጅማሩ ንሃገራዊት ጋንታ ኣትለቲክስ ኤርትራ መሪሕ ክዋደር ከም ዝኽእል ተኣመነሉ ኣብ ሩስያ ኣብ ዝተኻየደ ናይ ብሪክስ ውድድራት ድማ ንፍለማ ግዜ ሃገራዊት ጋንታ መሪሑ ተወዳዲሩ ሃገራዊት ጋንታ ኤርትራ ኣብቲ ንፈለማ ግዜኣ ዝኣተወቶ ውድድር ብሉፅ ደረጃ ሒዛ ክትወድእ ብልዑል ብቕዓት መሪሕዋ
0: ኣወ ናሽናል ቲም መጀመርያ ብሪክስ ዝበሃል ሓድሽ ናይ ዞም ብሪክስ ዝበሃል ሃገራት ኦሎምፒክ ምስ መፀ መን ክኸይድ ኣለዎ ተባሂሉ ብሃገራዊ ፌደሬሽን ኣሰልጠና በረ ክኸይድ ክኽእል ኣለዎ ተባሂሉ ምስ ኩሉ ንሪኦ ከዮም እቶም ስእሎም ኣይትምረፅኒኢኻ ናብቲ ናብኡ ክትከይድ ማለት እዩ ዲፕሎማት ክኸውን ኣለካ ኮሚኒኬሽን ናትካ ሃይ ክኸውን ኣለዎ እቲ ክራይቴሪያ ናቶም ዶ ወሰድዎ ማለት እዩ ንዓይ ከዓ ተሓቲተ ማለት እዩ ንዓኻ መሪፅና ካልና ምስ በሉኒ ኣነ ከዓ ሃንጎፋይለ ተቐቢል እየ ማለት እዩ ናይ ብሪክስ ናይ መጀመርታ ኤርትራ ተሳተፈቶ ኣብ ሩስያ ማለት እዩ ኣስታት 97 ዝኾነ ሃገራት እየ ነረ ናብቲ ውድድር ናይ ብሓቂ ክዓቢ ዝኽእል ገይም እዩ እንድሕር ቀፂሎሞ ማለት እዩ ኣብኡ ከዓኒ ሓሙሽተ ኣትለታት ሒዝና ኢና ኬና ደበሳይ ደሳሌ ኣስቴር ሂባቤ ነሆም ብርሃኔ ድያና ሽሻይ እዚ ኣልማዝ ትበሃል ናይ ደቡብ እዚአን ሓሙሽተ ሰባት ሒዝና ከድና ኣብዋ ከም ኤርትራ ከም ሃገር ማለት ኣብ ኩሉ ፊልድ ተወዳዲርና ማለት ካብ 800 ክሳብ 5,000 ደበሳይ ደሳለ ሳሳይ ደረጃ ናይ መጀመርያ ብሪክስ ብሮንስ ዘምፀ ማለት እዩ ኤርትራ ከም ሃገር ከዓ ምስቲ ኩሉ ኩነታት ዝነበረ ናይ ሃገርና ከዓኒ ምስተን ኣለዋ ዝበሃል ሃገራት ክተንበልብል ክኢላ ማለት ባንዴራና ማለት እዩ

0: ኣብ ኬንያ ናይ ካልኣይ ደረጃ ናይ ኣሰልጣኒ ስልጠና ዝቐሰመ በራኺ ኣብ 2025 ኣብ ደቡብ ኮርያ ኣብ ዝተዋህበ ውሑዳት ኣሰልጠንቲ ዝረኽብዎ ናይ ሳልሳይ ደረጃ ናይ ኣሰልጠንቲ ስልጠና ኢንተርናሽናል ፓይሎት ኮርስ ተኸታትሉ ካብቶም ብሉፅ ነጥቢ ዘመዝገቡ ብምዃን ድማ ብዓለምለኻዊ ማሕበር ኣትለቲክስ ዓለም ኣፍልጦ ረኺቡ
1: እወ ናይ ብሓቂ በዛ ኣጋጣሚ እቲ ዝተዋህበ ዕድል ንኤርትራ ዓብዪ ተርኒንግ ፖይንት እየ ክብሎ ዝኽእል ምክንያቱ ኤርትራ ሃገርና ምስቶም ዝለዓሉ ኮቻት ኣይሓዘትን ፀኒሓ ብትምህርቲ ማለት እዩ በቲ ሃይ ሌቨል ዘለዎ በዛ ኣጋጣሚ ግን ኣብ ቶኪዮ ሃገራዊት ጋንታ ሒዝና ምስ ከድና ትዕድል ኣጋጢሙ ማለት እዩ ኣነ ሕጂ ኩሉ ግዜ እቲ ናይ ውላ ኣትሌቲክስ ኮሚኒኬሽን ስለ ዘለኒ ቀጻሊ ይርክብ ነርኒ ማለት እዩ ቀጻሊ ማለት እዩ ቀጻሊ መዓልታዊ ኢንተርነት ኣቱ መዓልታዊ ዘሎ ናይ ኣብዴት ዝኾነ ኢንፎርሜሽን ሓበሬታ ይረክብ እየ ማለት እዩ በዛ ኣጋጣሚ ከዓ ልክ ኣብ ቶኪዮ ምስ ከድና እቲ መምህር ጀርመናዊ እዩ ዝለዓለ ናይ ሌቨል ስሪ ዝምህር እዩ ካብቶም ኣለዉ ዝበሃሉ ዓበይቲ ሌክቸረራት እዩ ናይ ብሓቂ እቲ ዕድል ምናልባት ካብ 54 ሃገራት ኣፍሪቃ ንሓሙሽተ ሃገራት ተዋሂቡ ኤርትራ ከዓ ካብተን ሓሙሽተ ሓንቲ ዕድል ረኺባ ማለት እዩ ስለዚ ምስ ወርኒኑ ማለት እዩ ኤርትራ እዛ ዕድል እዚኣ ትረኽብዋ ኣለኹም ሚስካይ ትገብርዋ ኢሉ ነጊርና ማለት እዩ ብኣጋጣሚ ከዓ እታ ኢንቪቴሽን ሒዝናያ ናብዚ መፂና ስለዚ ክልቴና ኣነ ቃል ኣብን ናብ ለበት ስሪ ስለ ዝሓለፍና እቲ ሲቪናህና ከዓኒ ከነቐርብ ስለ ዘለና ከዓ እቲ ሲቪናህና ቀሪቡ ማለት እዩ መን ምሃር ግን ብዓለም እዮም ትምርጫ ድመርፅዎ ንሕና ሰ ሲቪና ሰዲድና ናተ ናይ ቃል ኣብን እቲ ዝነበረ ትምህርቲ ከዓኒ ንዓይ ተቐቢልኒ ማለት እዩ ንበራኺ ንለበት ስሪ ክምሃር ብቑዕ ጌርና ኣለና ስለዚ ክዳሎ ኣለዎ ተባሂሉ ተዳልየ ማለት እዩ ምናልባት ኣብኡ እንድሕር መፂና ብጣዕሚ ንዓና ና ሃገርና ሓደ ዝለዓለ ሰብ ማለት ምስቶም ዝለዓሉ ኮቻት ናይ ዓለም ተማሂርካ መፅቡቕቲ ውፅኢ ክተምፅእ ከለካ ዓብሓበን እዩ ኮይኑ ድስማዓኒ ማለት እዩ ኣጋጣሚ ኣብቲ ጉዕዞ ናይ ቪዛ ፀገም ፕሮብሌም ነርኒ ክልተ መዓልቲ ክላስ ሚስ ገይረ ኣትዮ ምክንያቱ ቪዛ ደንጉኒ ስለ ዝነበረ ልክዕ እቲ ሃገራዊ ፌደሬሽን ኣዝዩ ዘይሕለ ፃዕሪ እዩ ኣካይዱ ዚ ናይ ብሓቂ ክመስግኖ ይደሊ ብፍላይ ዝተወሰኑ ሰባት ነዚ ናተይ ንክኸይድ ኣዝዮም ፅዒሮም ማለት እዩ ኤርትራ ስ ክትረባሕ ኣለዋ ብዝብል መንፈስ ኮሚሽን ስፖርት እውን ከምኡ ማለት እዩ ኣብቲ ናይ መጨረሻ ሽዑ ቁሩብ ፀገማት ስለ ዝነበረ ዕድል ከፊቶም ናብቲ ውድር ስለ ዝሰደዱኒ በዛ ኣጋጣሚ እውን ከመስግኖም ይደሊ እየ ስለዚ እቲ ዕድል ኣብኡ ምስ ኮድኩ እውን ተንክልተ ክላሳት ሚስ ገይሮምኒ ግን ኦረዲ ኣነ ኣብቲ ነዊሕ ዓመታት ተመክሮ ስለ ዝፀናሐኒ ወላ ሓንቲ ንዓይ ደፀግም ኮይኑ ኣይረኸብክዎን ምናልባት ሓድሽ ኣገባብ ትምህርቲ እዩ ሕጂ ዝኾነ ሰብ ኣብዚ ኣሰልጣኒ ዓድና ከምኡ ክምሃሩ ይደሊ እየ ምክንያቱ ብምንታይ ና ድሒርና ከም ዘለና እውን ኣብኡ ናይ ብሓቂ ፅቡቅ ጌይርካ ክትግንዘብ ትኽእል ኢኻ ስለዚ ኣብቲ ናይ 10 መዓልቲ እዩ ኩሉ ግዜ ኮርሳት ናይ ሌቨል 1 ሌቨል 2 ሌቨል 3 ካብ 6 መዓልቲ ክሳብ 10 መዓልቲ ማክሲሙም ንወስድ ብዘይ ዕርፍቲ ናንስቶብ እዩ 7 ንጎም ሰኣት ካ 7 ናይ ምሸት ኢኻ ትፍደስ ስለዚ ብፍላይ ነቶም ኩሉ ግዜ ኣብ ትምህርቲ ዘየለካ ሰብ እንድሕ ኮንካ ሓንጎ እቲ ይበዝሓካ እዩ ሎድ ይበዝሓካ ንክትሕዙ ሕጂ ኣዜኻ እዩ ዘሸግረካ ማለት እዩ ስለዚ ኣብዚ ቁሩብ ተመክሮ ገይረ ስለ ዝፀናዕኹ ኣይተፀጎምኩን ብዝግባእ ነቲ ዝነበረ ፈተናታት ተሓሊፈ ከዓኒ ሌቨል ስሪ ብስፔሻል ክሓልፍ ክኢለ ማለት እዩ ካብቶም ኣብኡ ዝነበሩ ኢንተርናሽናል 20 ኮቻት 6 ሰባት ኢና ሓሊፍና ምስቶም 6 ብዝለዓለ ነጥቢ ማለት እዩ ክሓልፍ ክኢለ ንኤርትራ እውን ዓብዪ ስጉምቲ እዩ ቴንኪዩ ኢሎም ከዓ እቲ ወላ ኣትለቲክስ ናብ ሃገራዊ ፌደሬሽን መራኽበየነ ብከምዚ ሓሊፍ ኢሎም ሰይ ደሞ ድሓር ከዓ ንዓይነ ገይሮምኒ ማለት እዩ
0: ኣብ ክለብ ደንደን ከም ላዕለዋይ ተፀዋዒ ኣሰልጥንቲ ብምዃን ብሉፃት ኣትለታት ኣብ ምፍራይ ዝርከብ ብራኺም ኣብ ዝተፈላለዩ ሃገራት ዝቐሰሞ ስልጠና ኣብ ባይታ ተግባራውነት ኣልቢሱ ኣብ ቀጻሊ ኣብ ዓበይቲ ውድድራት ኣትለቲክስ ዓለም ሻምፒዮን ዓለምን ኦሎምፒክን ንኤርትራ ዝፀውዑ ኣትለታት ኣብ ምፍራይ ኣበርቲዑ ይሰርሕ ምህላው ገሊፅኡ ምሳና ዝነበሮ ግዜ ዛዚሙ
1: እዎ ናይ ብሓቂ ንድሕር ተማሂርካ እቲ ተምሃርካዮ ኣብ ባይታ ክተተጉር ኣለካ ትምህርቲ ሒዝከያ ኮፍቴድካ ዋላ ሓንቲ ትርጉም የብሉን ወረዳ ኣነ ኣብቲ ናይ ዓውዲ ስልጠና ኣለኹ ንሲኒር ኤንድ ጂኒር ኣትሌታት የሰልጥና ኣለኹ ምናልባት ሕጂ ኣብ ሰዓት ሲቲ ኣብ ሚኒስትሪ ምክልኻል ከም ሄድኮች ኮይነ ማለት እዩ ዝለዓለ ኣሰልጣኒ ኣብ ትሕተይ እውን 8 ኣሰልጠንቲ ኣለዉ መሳይ ማለት እዩ ብሓንሳ

0: ነዚ እንዳተዋሃድና ንሰርሕ ኣለና ኣነ ሊድ ገብሮም እሶም እንዳተሰማምዕና ማለት እዩ ንኸይድ ኩሉ ግዜ ትምህርቲ መወዳእታ ይብሉን ሕጂ እውን ገና እንዳተምሃርና ኢና ንኸይድ ዘለና ምናልባት ኣብ ትሕተይ ኣብቲ ናተይ ቦታ እንድሕ መፅኻ ከባቢ 25 ዝኾኑ ኣትሌታት ኣለውኒ ካብዚኦም ኣብዚ ናይ ዳሓለፈ ናይ ጁኒር ኤንድ ዩዝ ውድድራት ከባቢ 17 መዳልያ ኣምፅኦም ኣለዉ እዞም ኣትሌታት እዚ ብኸመይ እንድሕሪ ኣምፅኦም እንተልካኒ ቅድሚ ሕጂ ደንደን ሪኣቶ ኣይትፈልጥኒ እዚ ዓወት እዚ በዛ ሓድሽ ኣገባብ ናይ ትምህርቲ ናይ ለበል ስለስተ ምሃርክዎ ኩሉ እቲ ቸንጀ ገይርዮ ብምሉእ ቀይርዮ እቲ ቅድሚ ሕጂ ንኸዶ ዝነበረና ካይዳ ቅሩብ ትራዲሽናል እዩ ነይሩ ሕጂ ግን ሳይነስ ቤዝ ሳይነስ ቤዝ ኮይና ስለ ስራዕናኸ ዓብዪ ለውጡ ረኺበሉ ኣለኹ ምናልባት ኣብ ድመፅ ደሎ ዓመታት ንኤርትራ ዘፀውዑ ናብ ኦሎምፒክ ናብ ወልድ ሻምፒዮን ዝኽእሉ ኣትሌታት ከነፍሪ ከዓኒ ዘይተሓለለ ፃዕሪ ኣለኒ ስለዚ ነዚ ይመስል ምናልባት ሕጂ ከመሰልጣኒ እሞ ከዓ ኣብቲ ዝለዕለ ምብፅሐይ ንዓይ ዕዮ ገዛ እዩ ካይተሓለልኩ ንክሰርሕ ኣትሌት ከምተን ኣብ ዓለም ዘለዋ ንኸፍሪ ዝድርኽ እዩ ስለዚ ካይተሓለልኩን ክፅዕር እየ ምናልባት ኣብዚ ድመፅ ደሎ 2-3 ዓመት ኦሎምፒክ ኣሎ ወልድ ሻምፒዮን ኣሎ ኣብኡ ከዓኒ ዝያዳ ፅዒረ ኳሊፋይ ዝኾነ ኣትሌታት ከፍሪ ከዓኒ ተስፋ ገብር ማለት እዩ።
1: ዝኸብርኩም ተዓዘብቲ መደብ ለሶ ስፖርት ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። ኣብዛ መደብ እዚኣ ዝህለኩም ዝተፈላለየ ርእቶ ከም ድማ ሃናፂ ትብሎ ሓሳብ ክትልእኹልና እውን ማዕፆና ክፉት እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላት ስትድዮ ብሓባር ብምዃን ዝሰናብተኩም ሰላም።

0: عزو سلامتنا تقبلوا فنونا أما كتال التركب وزغبركم تعزبتنا كما يتوعلو فرق معلتن فرقان أغيلون اللو مقدام كل التقوم بستدالوها هاقراون أهاقراون زيناتات حيزلكم كريبا زلخو أرسي ماس مرومي نمي كتالكم بخبرنا عدمكو بغندار استزينا في اللم فارماستيكاوي محبر إيرترام مبل عصر تجعة تسنة فتتاوي وعلا أكانيعو ኣብ ደቡባዊ ቀይሕ ባሕሪ ባሕቲ ጉንበት ደረጃ ዞባ ብዓሰር ተዘኪራ ማሕበር ምትሕግጋዝ ክፍለ ሰራዊት 85 ናይ ምውርራስ ታሪክ መደብ ወዲቡ ኣሜሪካ ውሽጢ 24 ሰዓታት 6500 ኣጥዋርን ወታሃደራዊ ንዋትን ናብ እስራኤል ሊኢኻ ግብፂ ብቐጥታዊ ተኽሲ ዝተሰነየ ገዚፍ ወታሃደራዊ ልምምድ ምስ እስራኤል ኣብ ዘዳዊ ከባቢታት ሲናይ ኣካይዳ ኣብ መንጎ ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ዝተኸተመ ነፃ ንግዳዊ ስምምዕ ተግባራዊ ኮይኑ ዝርዝር ዜና ፋርማስቲካዊ ማሕበር ኤርትራ ፅላ ጥዕና ሃገርና ንምድንፋዕ ዝዓለመ መበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ኣቃኒዖም ነቲ መደብ ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ዘዳልዎ ትሕዝ ዘሎ ኣብርሃም ዓንደ ማርያም ከቅርቦ እዩ
1: ፋርማሲቲካዊ ማሕበር ኤርትራ ብሉፅነት ሶሞያ ፋርማሲ ብምዕባይ ውሕስነት ጥዕና ነረጋግፅ ብዝብል ቴማ ትማል ሓደ ጉንበት መበል 19 ስነ ፍልጠታዊ ዋዕላ ኣብ ኣስመራ ሆቴል ኣስመራ ፓላስ ኣቃኒዑ ፕረዚደንት ማሕበር ኣቶ ኣብርሃ ገብሪ ኣብ ዘስምዖ ቓል እቲ ዋዕላ ኣብ መንጎ ሶሞያ ፋርማሲን ዋዕለተኛታትን ተመክሮ ንምልዋጥ ኣብ ስነ ፍልጠታዊ ምዕባለታት ንምዝታይ ከምኡውን ፅላ ጥዕና ሃገርና ንምድንፋዕ ዝዓለመ ምዃኑ ብምጥቃስ ሞያ ፋርማሲ ኣገዳሲ መላግቦ መርመራን ሕወየትን ምዃኑ ሞያውያን ድማ ኣሳሰይቲ ርትዓዊ ኣጠቕማ መድሃኒት ድምፂ ድሕነት ሕሙማት ከምኡውን ቀለስትን ቀየስቲ ምዕባለን ናይቲ ሞያ ከም ዝኾኑ ገሊጹ ስነ መድሃኒታዊ ብሉፅነት ቀጻሊ ስራሕን ምዕባለን ዝሓትድ ንጥፈት ድኣ እምበር ቀዋሚ ዕላማ ከም ዘይኮነ ዝጠቐሰ ኣቶ ኣብርሃ ብሉፅነት ናይ ዝኾነ ዓውዲ ቀጻሊ ትምህርትን ምርዓም ሓድሽ መፅናዕትታትን ከም ዝጠልብ ኣነፂሩ ኣብቲ ዋዕላ ተጠቃምነት ፓራስታሞል ኣብ እዋን ጥንስን ሳዕቤናቱን ብውሽጣዊ ዓቕሚ ዝካየድ ክለሳ ሃገራዊ ዝርዝር መድሃኒት ርትዓዊ ኣጠቕማ መድሃኒት ፀረተ ሃዋስያን ብዕድመ ኣብ ዝደፍኡ ዜጋታት ጠንቂ ረክሲ ደን ብምዃን ሕማም ዘስዕቡ ባክተርያ ገምጋም ቁንዕነት ምሕደራ ሕማም ውፅኣትን ወሰንቲ ረቋሒታትን ኣብ ትሕቲ 5 ዓመት ዝዕድሚኦም ቆልዑ ርትዓዊ ተጠቃምነት መድሃኒት ኣብ ነፍሰ ፆራት ከምኡውን ዘይግቡእ ኣጠቕማ መድሃኒት ብዕድመ ኣብ ዝደፍኡ ተመላለስቲ ተሓከምቲ ዝብሉ መፅናዕታዊ ወራቕቲ ቀሪቦምን ተዘትሎምን ብዜካዚ ምሉእነትን ዝርግሐን ሞያዋን ፋርማሲ ኣብ ኤርትራ ኣብ ዝብል ዛዕባ ሓበራዊ ዘተ ተኻይዱ ተሳተፍቲ ድሕሪ ዘካይድዎ ዘተ መፅናዕታዊ ወራቐትን ንትግባረ ክመርሑን ዝጭበጥ ውፅኢት ክርከቦምን ንምዕባለ ሞያ ፋርማሲ ውህደት ሰሞያ ጥዕና ክዓዝዝን ዝምጥን መሳለጣታት ክዋደድን ስልጠና ኣባላት ብዕቱብ ክስርሓሉ ከምኡውን ምርምራዊ ስራሓት ክሕይል ዝብል ለበዋታት ኣቕሪቦም ኣብ መወዳእታ ከካብ ደረጃኦም ብሉፅ መፅናዕታዊ ወረቐት ንዘቕረቡ ከምኡውን ንምዕዋት ትዋዕላ ንዝፃዕሩ ሽልማትን ናይ ኣፍልጦ ወረቐት ምስክርን ተዓዲሉ
0: ኣብ ደቡባዊ ቀይሕ ባሕሪ ባሕቲ ጉንቦት ዓለምለኻዊ መዓልቲ ሰራሕተኛታት ብደረጃ ዞባ ኣብ ከተማ ዓሰብ ተዘኪራ ወኪል የሪና ዒሰ መሓመድ ንዝለኣኾ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ
2: ባሕቲ ጉንቦት ሃገራዊ መዓልቲ ሰራሕተኛታት ውዳበ ሰራሕተኛታት ደራኺ ንልምዓት ብዝብል ቲማ ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ኣብ ከተማ ዓሰብ ተዘኪራ ሓላፊ ጨንፈር ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ኣቶ ሑሴን ካልድ ኣብ ዘስምዖ ቃል እቲ ዕለት ሰራሕተኛታት ኤርትራ ኣብ ፖለቲካዊ ማሕበራዊ ቁጠባውን ባህላውን መርያት ብዛዕባ ዘሰላስልዎ ድምፆም ዘስምዑላ ህላውኦም ዝረጋግፁላን ቃሎም ዝሕዱስላን ዕዝዝቲ መዓልቲ ከም ዝኾነት ገሊፆም ኣብቲ ዞባ ዓቕምን ብቕዓትን ሰራሕተኛታት ንምብራኽ ዝተፈላለየ ስልጠናታት ኣስተምህሮታትን ሰሚናራትን ከምኡ ውን ውድድራት ስፖርትን ሓፈሻዊ ፍልጠትን ዘጠቓልል መደባት ከም ዝትግበር ብምጥቃስ ኣካላት መንግስትን ግንባርን ከምኡ ውን ብሕታውያን ትካላት ንዝገብርኦ ምትሕባር ኣመስጊኑ ሓላፊ ፖለቲካዊ ጉዳያት ህግደፍ ኣቶ ገብሪ ህወት ተስፋይ ብግድዩ ሰራሕተኛታት ኤርትራ ንሓደ ዘመን ዝቐጸለ ፖለቲካውን ዕጥቃውን ቃልሲ ብምክያድ ናጽነት ንምርጋጽ ኩሉ ዓይነት መስዋዕቲ ስለ ዝኸፈሉ ባሕቲ ጉንቦት ሓለፋ ከም ዘለዋ ኣረድዩ ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ኣቶ ዮሴፍ ፍሳሐ በጎኑ ዕዮን ዓያይነትን ክብ ብምባል ኣፍራይነትን ጥዑይ ዝምድናታት ዕዮን ንምርጋጽ ብዝለዓለ ከም ዝስራሕ ብምሕባር ምስ መሻርክቲ ብምትሕባር ሓጋዚ ስልጠናታት ከም ዝውደብ ኣብሪሁም ኣብቲ ኣጋጣሚ ሃማመትን ሃማደን ናይ ደገፍ ቃል ኣስሚዖም ኣብ ማሕዳር ዞባ ዶባ ውቅሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃብ ቃል ውዳበ መሰረት ዕቤትን ምዕባልን ስለ ዝኾነ ኤርትራውያን ሰራሕተኛታት ሃገራዊ ንቕሓቶም ብምብራኽ ክብርታቶም ሓልዮምን ዓቕምታቶም ኣራቢሖምን ካብኦም ዝሕተት ኣበርክቶ ክገብሩ መድረኽ ዝሓቶ ምዃኑ ገሊፆም። እዚ ከምዚ ኢሉ እንከሎ ኣብቲ ዕለት ሃኮሰ ማእከል ሞያዊ ስልጠና ኣብ ከተማ ዓሰብ ኣመሪቖም።
0: ማሕበር ምትሕግጋዝ ክፍለ ሰራዊት 85 ነበር ኣፍልጦ ብዛዕባ ቤት ትምህርቲ ሰውራ ኣብ ተምሃሮን ወለድን ምዕባይ ዝዓለመ ናይ ምውርራስ ታሪክ መደብ ብሓደ ጉንበት ወዲቦም። ኣብቲ ብምክንያት መበል 50 ዓመት መምስራት ቤት ትምህርቲ ሰውራ ኣብ ኣስመራ ዝተካየደ መደብ ገዲም ስነ ጥበባዊ ስቴፋኖስ ኣብርሃም ዘማች ቤት ትምህርቲ ሰውራ ኣብ ወርሒ መስከረም 1976 ኣብ ሰሜናዊ ምብራቅ ሳሕል ዜሮ ብዝብል መፀውዒ ዝፍለጥ ቦታ ብሓልዮት ህዝባዊ ግንባር ሓርነት ኤርትራ ከም ተመስረተ ሓቢሮም። ንመግዛእትን ሳዕቤናትን ግፍዕታት ፀላእቲ ኣብ ልዕሊ ህዝቢ ኤርትራ ስርዓት ትምህርቲ ህዝባዊ ግንባር ኣብ ግዜ ቃልስን ንመምሃር ዝተዳለወ መፅሓፍትን ኣበርክቶም መምህራን ቤት ትምህርቲ ሰውራ ምእላይን ምሕብሓብን ተምሃሮ ከምኡውን ዘጋጥም ዝነበረ መሰናኸላት ብዝርዝር ድሕሪ ምቕራብ ቤት ትምህርቲ ሰውራ በብእዋኑ ካብ ዜሮ ናብ ኣራግ ዓየት ሓወልዕ ጀልሃንትን ዓራሬብን ከም ዝገዓዘት ምስናይ ብድሆታቱ ገሊፆም። ኣብ ቦንበር ማሕበር ምትሕጋዝ ክፍለ ሰራዊት 85 ተጋዳላይ ኣብራኒዎስ ዘረኣብ ርኽቢ ወገኑ ህዝባዊ ግንባር ኣብ ራእይ ተመርኪሱ ብሩህ መፃእ ዘለዋ ብልፅግትን ሕፍርትን ሃገር ንምውናን ንቤት ትምህርቲ ሰውራ ከም ዝመስረተ ብምጥቃስ ዝበዝሑ ተምሃሮ ቤት ትምህርቲ ሰውራ ሎሚ ኣብ ዝለዓለ ፅብሕታት ናይዚ ሃገር ተመዲቦም ዝሕብን ዕዮ ይሰርሑ ከም ዘለዉ ኣብርሆም። ተሳተፍቲ ብወገኖም እቲ ታሪክ ናይ ምውርራስ መደብ ኣገዳስነቱ ዕዙዝ ስለ ዝኾነ ብዝተወደበ መልክዕ ክካየድ ተላብዮም። ማሕበር ትምህርቲ ምምራሕ መኪና ዞባ ደቡብ ኣብ መወከስ ሆስፒታል ዞባ ደቡብ ኣብ ዝርከብ ማእከል ሕክምና ፌስቱላ ተዓቂበን ክንክን ዝግበረለን ዘሎ ወገናት ገንዘባውን መራላውን ደገፍ ገይሮም ብ30 መያዝያ ብዝተካ

ደና ምብፃሕ መደብ ካብ ኣባላት ማሕበር ዝተዋፀአ ገንዘብ ንተሓከምቲ ተዓዲሎም ኣብ ቦንበር ማሕበር መንእሰይ ካልድ ዓብዱላሂ ኣብ ዘስምዖ ቃል ምሕጋዝ ፅጉማት ወገናት ካብ ቀንዲ ዕላማታት ማሕበር ከም ዝኾነ ብምጥቃስ ንተሓከምቲ ፌስቱላ ንምድጋፍ ዝተወዘ ተበግሶ ኣካል ናቱ ከም ዝኾነ ገሊፆም። ክኢላታት መወልዳን ዶክተር ሃብቲ ሃይለ መለኮትን ዶክተር ኣብርሃም ኣማኑኤልን ብወገኖም ቀንዲ ጠንቂ ፌስቱላ ክሽቦ ደቂ ኣንስትዮ መርዓ ትሕቲ ዕድመን ቅድሚ ሕርሲ ግቡእ ክትትል ዘይምግባርን ከም ዘጠቓልል ብምጥቃስ ንምውጋዱ ብንቕሓት ክስራሕ ተላብዮም። ኣብ 2019 ዝተመስረተ ማሕበር ትምህርቲ ምምራሕ መኪና ዞባ ደቡብ ኣብ ንኡስ ዞባታት መንደፈራ፣ ዓዲ ቀይሕ፣ ደቂ ምሓረ፣ ሰንዓፈ፣ ድባርዋ፣ ሰገነይትን ዓዲ ኳላን ዝነጥፉ 21 ኣባላት ኣለውዎ። ኣብ ንኡስ ዞባ ሃበሮ 343 ደቂ ኣንስትዮ ንዝርከቦም 567 መምህራን ካብ 21 ክሳብ 24 መያዝያ ስልጠና ተዋሂቦም። እቲ ኣብ ስነ ምግባር ሞያ መምህርና ኣገባብ ኣመሃህራ ግብራዊ ሌላ ምድላው መምሃሪ ሜላታትን ካልእን ዘጠቓልል ስልጠና ብቐንዱ ንሓደስቲ መምህራን ቅድመ ትምህርቲ መሰረት ገይሩ ከም እተዋሃበ ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዞባ መምህር ዑስማን መሓመድ ኣድም ገሊፆም። ቅድመ ትምህርቲ መሰረት ብቕዓት ትምህርቲ ስለ ዝኾነ እቶም መምህራን ብብቕዓት ክምሃሩ ተመሳሳሊ ስልጠናታት ምውዳብ ኣገዳስነቱ ዕዙዝ ምዃኑ ኣፍሊጦም። ኣብ መወዳእታ መምህር ዑስማን መምህራን ንተምሃሮኦም ኣርኣያ ስለ ዝኾኑ ኣብ ንጥፈታቶም ዕቱባት ክኾኑ ተማሕፂኑ። ፖሊስ ዞባ ኣንሰባብ ሕጊ ዘሎ ኣፍልጦ ንቕሓት ንምብራህ ካብ 24 ክሳብ 28 መያዝያ ኣብ ንኡስ ዞባታት ከረንን ሓመልማሎን ንተምሃሮ ኣስተምህሮ ሂቦም። እቲ ኣስተምህሮ ተምሃሮ ኣብ ርእሲ ኣካዳሚያዊ ትምህርቶም ብሕግን ስነ ምግባርን ተኸስኪሶም ንኽዓብዩን ኣብ ምክልኻል ገበን ክተሓባበሩን ዝዓለመ ምንባሩ ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጀንቲ ብእምነት ክብሮም ገሊፆም። ኣብቲ ኣስተምህሮ ንራእን ዕላማን ፖሊስ ኤርትራ ስነ ምግባር ተምሃራይ ተራን ኣገዳስነት ሕጊ ኣብ ተምሃሮ ከምኡውን ንእወታውን ኣሉታውን ጎድንታት ቴክኖሎጂ ዝምልከት መግለፂ ቀሪቦም። ሰርጌንቲ ብእምነት ኣብ መወዳእታ ተምሃሮ ኣብ ምምራሕ ብሽክልታት ዕቱባት ክኾኑን ሕግታት ትራፊክ ክኽብሩን ተላብዮም። ተምሃሮ ብወገኖም ከምዚ ዝበለ ኣስተምህሮ ኣገዳስነቱ ዕዙዝ ስለ ዝኾነ ቀጻልነት ክህልዎ ተማሕፂኖም። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታል ክትቅፅለ ደጊመ ብክብሪ ዕድም ኣሜሪካ ኣብ ውሽጢ 24 ሰዓታት 6500 ቶን ፅዕነት ኣፅዋርን ወተሃደራዊ ንዋትን ናብ እስራኤል ከም ዝለኣኸት ማዕከናት ዜና ኣቀሊሐን። እዚ ዝተገልፀ ማእከላይ እዚ ኣሜሪካ ብዛዕባ እቲ ኣብ ልዕሊ ኢራን ክካየድ ዝኽእል ተወሳኺ መጥቃዕቲ ንፕረዚደንት ትራምፕ መብርሂ ከም ዝሃበ ኣብ ዝሕበረሉ ዘሎ እዋን እዩ። ሚኒስትሪ ምክልኻል እስራኤል ኣብ ዘውፅኦ መግለፂ ብዝሒ ዘለዎ ናይ ኣየርን ምድርን ተተኮስቲ ድሩዓት መካይንን ካልእ ወተሃደራዊ ንዋትን ዝሓዛ ክልተ ናይ ፅዕነት መራኸቢ ኣሜሪካ ናብ ወደባት ኣሽዶድን ሃይፋን ከም ዝኣተዋ ሓቢሮም። እቲ ኣፅዋርን ወተሃደራዊ ንዋትን ኣብ መላእ እስራኤል ናብ ዝርከብ ወተሃደራዊ ማዓስከራት ከም እተዘርግሐ እቲ ሚኒስትሪ ብተወሳኺ ሓቢሮም። ብመሰረት ፀብጻባት ብ28 ለካቲት ኣብ ልዕሊ ኢራን ወተሃደራዊ ስርሒት ካብ ዝጅመር ንድሓር እስራኤል ልዕሊ 115,000 ቶን ወተሃደራዊ ኣፅዋርን ንዋትን ብባሕርን ኣየርን ካብ ኣሜሪካ ተረኪባላ። እዚ ከምዚ ኢሉ እንከሎ ሰራዊት ኢራን ኣሜሪካ ኣብ ልዕሊ ሃገሩ ክተካይዶ ንእትኽእል ዳግማይ መጥቃዕቲ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቖም። ሓልዋ ሰውራ ኢራን ኣብ ዘውፅኦ መግለፂ ሃገሩ ኣብ ልዕሊ ያን ዝፍፀም መጥቃዕቲ ካብ ናይ ቅድሚ ሕጂ ዝሓየለ መልሰ ግብሪ ከም እትህበሉ ኣፍሊጡ። ብካል ወገን ኢራን ብመንገዲ ፓኪስታን ሓድሽ እማመ ሰላም ናብ ኣሜሪካ ከም ዝለኣኸት፣ ይኹን እምበር ፕረዚደንት ትራምፕ በቲ ዝቐረበ ሓድሽ እማመ ዕጉብ ከም ዘይኮነ ምግላፁ ይቃላሓሎ። እስራኤል ኣብ ደቡባዊ ሊባኖስ እተካይዶ ደብዳብ ከም ዝሓየለቶ ተቓሊሖም። እቲ ደብዳብ ንትሕቲ ቅርፂ ወተሃደራዊ ዕላማታት ምንቅስቃስ ሕዝቡላ ዕላማ ዝገበረ ምዃኑ እኳ ሰራዊት እስራኤል ይሕብር እንተሎ ኣብ ልዕሊ በርጌስ ከቢድ ክሳራታት የውርድ ከም ዘለዩ ዝግለጽ። ብመሰረት ሚኒስትሪ ጥዕና ሊባኖስ በቲ ደብዳብ ኣብ ዝሓለፈ 3 መዓልታት ብውሕዱ 80 ሰላማውያን ሰባት ክመቱን ከለዉ ልዕሊ 100 ድማ ቆሲሎም። ደቡባውን ምብራቃውን ሊባኖስ ቀንዲ ዕላማታት ናይቲ መጥቃዕቲ ኮይኑ ከም ዘለዩ ዝጥቀስ። እስራኤልን ሊባኖስን ብ16 መያዝያ ግዜያዊ ስምምዕ ምቁራፅ ተኽሱ እኳ እንተገበራ እስራኤል ብተደጋጋሚ ክትጥሕሶ ምጽንሓ ብሰንኩ ድማ ልዕሊ 300 ሰባት ከም ዝሞቱ ይሕበር። ፕረዚደንት ሊባኖስ ጆሴፍ ኦን ነቲ ብእስራኤል ዝፍፀም ዘሎ ተደጋጋሚ ጥሕሰት ስምምዕ ምቁራፅ ተኽሲ ብትሪ ብምኹናን እስራኤል ንኣህጉራዊ ሕግታትን ውዕላትን ክተኽብር ኣብ ሲቪላዊ ዕላማታት እትገብሮ መጥቃዕትታት ደው ከተብልን ጸዊዕሎም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ክተካይዶ ብፅንሐት መጥቃዕትታት ልዕሊ 2,600 ሰባት ክመቱ ከለዉ ልዕሊ 8,000 ከም ዝቆሰሉ ከምኡ ውን 1.2 ሚልዮን ከም እተመዛበሉ ፀብጻባት ይሕብሩ። ግብፂ ብቐጥታዊ ተኽሲ ዝተሰነየ ገዚፍ ወተሃደራዊ ልምምድ ምስ እስራኤል ኣብ ዘዳዊ ከባቢታት ሲናይ ኣካይዳ።

ኣብቲ ካብ 26 ክሳብ 30 መያዝያ ዝተካየደ ልምምድ ብኣሸሓ ዝቁፀሩ ወተሃደ ታንክታት ድራዓት መካይን ነፈርቲ ውግእን ሄሊኮፕተራትን ከም እተሳተፉ ተሓቢሮም ዕላማት ልምምድ ብቕዓትን ድልውነትን ሰራዊት ግብፂ ኣንጻር ክመፅእ ዝኽእል ግዳማዊ ስጋኣታት ንምርጋፅ ከም ዝኾነ ሚኒስተር ምክልኻል ግብፂ ጀነራል ኣሽራፍ ሳልም ዛሄር ኣፍሊጡ። እቲ ልምምድ ብመስረት እቲ ኣብ 1979 ኣብ መንጎ እስራኤልን ግብፅን ዝተኸተመ ስምምዕ ሰላም ካምፕ ዴቪድ ከም እተካየደ እዩ ዝሕበር ዘሎ። ይኹን እምበር ገለ ክፋል ናይቲ ልምምድ ካብ ዶብ እስራኤል 100 ሜትሮ ጥራይ ርሒቑ ብምክያዱ ኣብ ልዕሊ ነበርቲ ናይቲ ከባቢ ዓብ ሸቕሎት ከም ዝፈጠረ ተገሊጹ። ኣብ መንጎ ኤውሮጳዊ ሕብረትን ንብራዚል፣ ኣርጀንቲና፣ ኡራጋይን ፓራጓይን ዝሓቁፍ ቀፅሪ ሞርኩሶርን ኣብ ዝሓለፈ ወርሒ ጥሪ ዝተኸተመ ነፃ ንግዳዊ ስምምዕ ካብ ትማሊ ሓደ ጉንቦት ተግባራዊ ኮይኑ እቲ ስምምዕ መጠን ቀረፅ ብኣስታት 900ታዊት ብምጉዳል ንግዳዊ ምልውዋጥ ክልቲኦም ወገናት ዘደንፊዕ እዩ። እዚ ድሕሪ ናይ 25 ዓመታት ዝርርብ ዝተኸተመ ውዕል ብደረጃ ዓለም ዝዓበየ ስምምዕ ነፃ ንግዲ ምዃኑ እዩ ዝጥቀስ። እቲ ስምምዕ ንሳዕቤናት ናይቲ ኣሜሪካ ኣብ ልዕሊ ክልቲኦም ወገናት ትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል ይሕበር። ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 300ታዊ ጃምላ ዓለማዊ እቶትን ይሽፍኑ። በዚ ድማ እዚ ንግዳዊ ስምምዕ ኣብ ምድንፋዕ ቁጠባኦም ዝህልዎ ተራ ብቐሊል ከም ዘይግመት ክኢላታት ይእምቱ። ፓኪስታን ዘመናውያን ሳብማሪናት ካብ ቻይና ክትርከብ ጀሚራ። ሓይሊ ባሕሪ ፓኪስታን ብ30 መያዝያ ኣብ ከተማ ሳንያ ቻይና ብዝተካየደ ስነስርዓት ናይ መጀመርያ ሳብማሪን ብወቅዒ ከም እተረከበ ተቃሊሑ። ምርካብ ናይዘን ዘመናውያን ሳብማሪናት ኣካል ናይቲ ክልቲአን ሃገራት ኣብ 2015 ዝኸተሞ ናይ 5 ቢልዮን ዶላር ወተሃደራዊ ውዕል እዩ። እተን ሳብማሪናት ወተሃደራዊ ዓቕሚ ፓኪስታን ብሓፈሻ ናይ ሓይሊ ባሕሪ ድማ ብፍላይ ኣብ ምድንፋዕ ተርእን ልዑል ከም ዝኸውን ይጥቀስ። ብመሰረት እቲ ስምምዕ ፓኪስታን ክሳብ 2028 ኣብ ዘሎ ግዜ ብጥቕላላ 8 ዘመናውያን ሳብማሪናት ካብ ቻይና ክትቅበል እያ። እተን ቀዳሞት 4 ሳብማሪናት ኣብ ቻይና፣ እተን ዝተረፈ 4 ድማ ብመሰረት ስምምዕ ምስጋር ቴክኖሎጂ ኣብ ፓኪስታን ከም ዝስርሓ እዩ ዝሕበር ዘሎ። ወታደራዊ ዝምድና ቻይናን ፓኪስታንን እናዓመቐ ክመፅእ ምፅንሑ ፀብጻባት ይሕብሩ። ህንዲ ወተሃደራዊ ዓቕማ ንምድንፋዕ ዝኽእል ዝተራቐቐ ሚሳይላት ብብዝሒ ክተፍር ምዃና ኣፍሊጣ። እቲ መደብ ልዕሊ ፍጥነት ድምፂ ዝውንጨፍ ተወሳኺ ሚሳይላት ንምውናን ከም ዘኽእላ ሚኒስተር ምክልኻል ህንዲ ሓቢሮም። ኣብ 2024 ንፈለማ ግዜ ልዕሊ ፍጥነት ድምፂ ዝውንጨፍ ናይ ነዊሕ ርሕቀት ሚሳይል ዝፈተነት ህንዲ ነቲ ኣፅዋር ብዓይነትን መጠንን ክብ ክተብሎ ምዃና ሓቢራ እያ። እቲ ልዕሊ 1500 ኪሎ ሜትር ዝውንጨፍ ሚሳይል ዕላምኡ ብልክዕ ከም ዝወቕዐ ሚኒስትር ምክልኻል እቲ ሃገር ምግላፁ ይዝከር። እዚ ከምዚ ኢሉ እንከሎ እቲ ፈተነ ንህንዲ ምስተና ቀዲመ ነቲ ኣፅዋር ዝወነናን ዝፈተናን ኣሜሪካ፣ ቻይናን ሩስያን ሰሪዕዋ ኣሎ። ህንዲ ብወተሃደራዊ ፅላት ንምዕባል ገዚፍ ወፍሪ ካብ ዝገብራ ዘለዋ ሃገራት ምዃና ፀብጻባት የረድኡ። ዜና መሰናድኦና ንምዝዛም ቀንዲ ነጥብታቱ ፋርማሲቲካዊ ማሕበር ኤርትራ መበል 19 ስነ ፍልጠታዊ ዋዕላ ቃኒዑ። ኣብ ደቡባዊ ቀይሕ ባሕሪ ባሕቲ ጉንቦት ብደረጃ ዞባ ብዓሰብ ተዘኪራ። ማሕበር ምትሕግጋዝ ክፍለ ሰራዊት 85 ናይ ምውራስ ታሪክ መደብ ወዲቡ። ኣሜሪካ ውሽጢ 24 ሰዓታት 6500 ኣፅዋርን ወተሃደራዊ ንዋትን ናብ እስራኤል ሊኢኻ። ግብፂ ብቐጥታዊ ተኽሲ ዝተሰነየ ገዚፍ ወተሃደራዊ ልምምድ ምስ እስራኤል ኣብ ዘዳዊ ከባቢታት ሲናይ ኣካይዳ። ኣብ መንጎ ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ዝተኸተመ ነፃ ንግዳዊ ስምምዕ ተግባራዊ ኮይኑ ዝኸበርኩም ተዓዘብትና ንሰዓት ዝተዳለዉ ዜናዊ መሰናዶ ናብ ዝተዛዝምሎም ዝተረፉ መደባትና ንሓገርኩም ብወገነይ ሰናይ መዓልቲ።

0: ኣብ ታሪክ ዓለምና ከም እንፈልጦ ኩሎም መግዛእታት ብባሕሪ ይምፁ ብምድሪ፣ ብደቡብ ይምፁ ብሰሜን፣ ብምዕራብ ይቀልቀሉ ብምብራቕ፣ ጸለምቲ ይኹኑ ጸዓዱ፣ ንኹሎም እትጠምር ናይ ሓባር ረቋሒት እንተሃልያ ነቲ ዝወረርዎ ሃገር ይኹን ህዝቢ ደንጊፀምሉ ከልምዑን ከማዕብሉን ዘይኮኑስ ንጸጋታትን ባህርያዊ ሃብትን ናይቲ ካልእ ገቢጦም ናብ ህዝቦምን ረብሖኦምን ንምውዓል እዮም። ክንዲ ዝኾነ ኸ እዩ ዝኾነ ዝሓለፈ መግዛእቲ ብጽቡቕ ዘይለዓለን ዘይዝከርን። ኣብ ሃገርና እንተርኢና እውን ነዚ ሓቅታት ዘንጸባርቕ ህያው መረዳእታታት ኣሎና። ንሱ ድማ እቲ ብነፍሲ ወከፍ መድረኽ ዝድረፍ ይኹን ዝግጠም ዝነበረ ህያው ምስሊ ናይቶም ገዛእቲ ዝገልጽ እዩ። እስከ ናይቶም ቅድሚ ኣማኢት ዓመታት ዝነበሩ ብታሪክ ጥራይ እንፈልጦም ቱርካውያን እንታይ ምስሉ ከም ዝነበሩ ሓንቲ ብዛዕባኦም እተገጥመት ንስማዕ።
1: እድሪስ ወትሃኪን እብድመሉ ለቤላ እድሪስ ወትሃኪን ዝበሃል እዚ ከዓ ንቱርኪ ቱርኪ ከዓ ሓደ ካብቶም ገዛእቲ ን300 ዓመታት ንኤረትራ ዝገዝአ እዩ። እቲ ቀዳማይ መግዛእቲ ዝፍለጥ ማለት እዩ። ሕጂ ንዑ ዝተገጥመት ድማ ከምዚ ትብል ማለት እዩ። ትርክ ሃርሳ ምልክ ምንዳሃይቡካ ምንከርቱም ሃርሳ ምንዳምርላ ንጉሳ ኩሉ ትንሳእ ኣዳማ ዓብሃ ትንሳእ ወንኡሻ ፀወውራት ኣዳሌ መናዱቃ ወኣፍሩሳ ነበሪታት ኣዳሌ ሒሳሳ መዓራ እክላ ወሩዛ ዘጋዓ ብኣዝምታ ለዓድ ዓሊ ወድሙሳ ኣልገዴን ወባርያ ክልኤ ባዜን ወሱካ ሰለስ ድገ ኣዝምታ ሕቡብ ወከረን ወጁፋ ድማን ሃይገት ተተዓዴ ለሃመቃት ለተቕቡካ ሕርማት እትነጋዓት ፈጅር እባ በሉሳ ኣፍ ዓበት ድማን ትሕደጉ ከገብገብ ሰኒ ኣብኡታ ምብላስ ኣብ ዓመር ኣስቃረብ ድሮካ ዓንሰባት ሂባእ ጋጽልዓል ለዕርዲ ሻካት ኣንዱቃ ዓተክሌስ ወድ መፍለስ ድቢት ለብዙሕ እንሱሳ እብኢደይሁ ኢወዳ ሑካ ትምኔት ኣፍሁታ። እዚያው ድማ ንቱርኪ ይገብሩ ዝነበረ ገፍዕታት ኖ ንፍቕሪ የብላን መግዛእቲ ፍቕሪ ስለ ዘይብሉ ኩሉ እቲ ቱርኪ ይገብሩ ዝነበረ ግፍዕታት ኣብ ልዕሊ ህዝቢ ኤረትራ ንዑ ዝገለጽ ማለት እዩ። እዚያ ድማ እዚ ድሪስ ወድሃኪን ዝገጠማያ እዚውን ጭንቂ ወይ ድማ እቲ ፀቕጢ ምስ በዝሑ ሕጂ ትርክ ሃርሳ ምልክ ምንደሎ ሂቡካ ንትርኪ ወይ ድማ ንቱርኪ ሃርሳ ኣግዕዛ ስልጣን እንተትረክብሲ ኣግዕዛ ካብ ከርቱም ሃርሳ ወይ ድማ ምን ከርቱም ሃርሳ ምንዳምርላ ንጉሳ ከርቱም ናቶ መበገስ ነይሩ ክኸውን ይኽእል እዩ። ከምቲ እሱ ዝፈልጡ ምክንያቱ እዚ መፅሓፍ እዚ ቅድሚ 90 ዓመት ዝተሓትመ ስለ ዝኾነት ቅድሚኡ ከዓ ብዙሕ መፅናዕታት ዝተገብረ ስለዚ ብሕፅር ዝበለት ናይ ቱርኪ መግዛእቲ እውን እቲ ዝኸፍአ መግዛእቲ ከም ዝነበረ እዩ ዝገልፅ ዘሎ።
0: ኣብ ታሪክ ሃገርና እቶም ዝነውሑ ዕድመ ዝገበሩ ገዛእቲ ጣልያን እዮም። መጠንቲ ዝፀንሑ ዓመታት ድማ ገዛእቲ ክፍፅሞ ዝኽእሉ ነገራት ኩሉ ፈፂሞም እዮም። ህዝብና ከም ጊላ ተቆፂሩ ኣብ ገዛእ መሬቱ ፀሊም ተባሂሉ ተፈንፊኑ ወተሃደር ተኸቲቡ ኣብ ሶማል ትሪፖሊ ኢትዮጵያ ብምኻድ ንረብሓ ፀዓዱ ተዋጊኡ ኣብኡ ድማ ገለን ሞይቱን ገለን ሰንኪሉ
2: እወ ጣልያን እውን ምስ መፀ ህዝቢ ኤርትራ ኣሚን ኢሉ ኣይተቐበለን። ብብዙሓት መራሕቲ እናተላዕሉ ብዙሓት ጀጋኑ እናሰዓብዎም ንጣልያን እውን ሓያል ተቃውሞ ገሪ ህዝቢ ኤርትራ ደጃጅ ባህታ ሰገነይቲ ደጃጅ ባህታ እውን ብዙሕ ዓበይቲ ታሪኻት ሰሪሖም ኣብ ሰገነይ

እቲ ዝነበሩ ሓለፍቲ ናይ ጣልያን ኣሲሮም ንገሊኣቶም እውን ቀሲሎሞም ካብ ሓላ ኣብተባሃለ ቦታ በዛ ዓረት እዩ ቀደም ተጋዘልቲ ከለና ርእዮ ኣብዚ ቦታ እዚ ከዓ ዓብዪ ጅግንነት ሰሪሖም ተሰዊኦም ዘጊያት ባህታ። ስለዚ እቲ ታሪክ ናይዚ ሃገር ገፊሕ ከምቲ ዓንተዎ ዝበልክዎ ንኩሉ እናፀሞቕካን ብዓብኡ ፅሑፉን ጌርካ ክተቕርቦ ፅግም ግዜ ሓትት እምበር ከምቲ ዓንተዎ ዘልክዎ እዞም ትጉሃት ፀሓፍቲ እውን ቃለሱ ኣለዉ። እዚኣ ናይ ደጃጅ ባህታ እውን ከምዚ እቲ ዜማ ገሊኡ ማሳሰል እዩ ከምዚ ናይ ጎሚዛ ዝመስል ከምኡ ኣለዎም

ሓዎም ሰንጋል ዝበሃል ነይርዎም። ሓዎም ንስውን ጅግና ግን ኣብቲ መጀመርታ እቲ ተቃውሞ ኣይሰዓቦን ነይሩ። ዝሓር ግን እንታይ ኢሎም ኣበሃል?

ጥልያን ሕጂ ብታሪክ ከም ትፈልጦ ብዓሰብ እዩ ጀሚሩ። ካብ ዓሰብ ብባፅዕ መፅ እዩ። ብባፅዕ ክመፅእ ከሎ ቅድም 20 ቅድም 30 ድሓር 5 ምድ ድሓር 6 ምድ ድሓር 2000 እንዳበዝሐ እንዳበዝሐ ይኸይዱ። ሕጂ ደጓዑ ነቲ ታሪክ ክንግሩ ከለዉ ኣብ ተልዓሊ ንስኻትኩም ደጓሊ ትብሉ ይመስለኒ ቀንዲ ሽሙግን ተልዓሊ ዝበሃልቲ ቦታ ኣብኡ ኣሉላ የስዕርዎም ንጣልያን ይብሉ እዮም። እዚ ግን ዝንቡል ኣዘናታትዋ እዩ። ምክንያቱ በቲ ብድርቡሽ በቲ በቶም ግብፃውያን ቱርካውያን በዚ ከዓ ዝኩሉ ክታይም ዝነበረ ሕጂ ሓደ ፀላእ ከይዱ ሓደ ሓድሽ ናይ ሓባር ፀላእ ከዓ መፅእና ኣሎ ኢሎም ብወገና ኩሉ ግዛይ ብወገን መጥሕት ብወገን ሓማሴን ብወገን ሰራየ ኮታ ብኩሉ ካብ ኤርትራ ተዋፅኦም እዮም መኪቶም። ስለዚ ንጣልያን ንጣልያን ኣብ ደጓሊ ጠጠው ዘበልዎ ከዓ ባሕር ነጋስታት ብመሪሕነት ባሕር ነጋስታት ኤርትራ እዩ። ነዚ ከረዳእና ዝኽእል ሓደ ሓፂር ግጥሚ ከም ንበልካ ኣብ ተላዓሊ ብፍላይ ኣብ ተላዓሊ ሕጂ ስማቶም ዳኣ ረሲዐዮም እምበር 2-3 ባሕር ነጋስታት እዮም ከቢቦም ነቲ ሽዑ ዝነበረ መራሕ ብሪጌድ ኣብ ተልዓሊ ጥልያን ሕጂ እቲ ምስኦም ዝነበረ ገጣሚ እንታይ ኢሉ ጎይታና ከንቲባ ጎይታ ኩሎም ጎይታይ ደገዝማይቲ ጎይታ ኩሎም ጎይታይ ባሕር ነጋሲ ልዕሊ ኩሎም ኣብ ተላዓሊ ቅልቅል እንክትብሎም ፈሪሖም ነበሩ ተሸቢሮም ኣብ ሰማይ ከይዲይቡ

0: ቀቅቅ ኢሎም ብጥይት ኣፍሪስካዮ ነቲ ሰፈሮም ኣይምፀልኡ ንክኣቱ ኩዒቶም ምድሮም ንዕርዶም ኣፍሪስካ ኣብኡ ቀቢርካዮም ኢሉ ነቲ ዝነበረ ሰራዊታኡ ኣመጎሰ ይበሃል። እዚ ሰብዚ ሽሙ ደልዮ ኣለኹ በዚ ወገን ካርኒች ብኡ ዝነበረ ገጣማ ተዘሪቦ እዚኣ
1: መግዛእቲ ጣልያን ኣብ ውሽጢ ዝሚኢት ዓመታት ዕድሚኡ ኩሉ እቲ ዝለምዐን ንሕርሻ ዝመቸአ ቦታታት ኤርትራ ብመሬት መንግስቲ ማለት መሬት ዶሚናል ብምባል ኩሉ ብምግባት ደቂ መሬት ዓይኖም እናረኣየ መሬቶም ተሓዲጎም ኣማዕድዮም ከም ዝርእይዎ ኮይኖም ነዚ ተግባር እዚ እውን ገጢሞምሉን ደሪፎምሉን።
0: መሬት ኤርትራ ድማ እቲ ሸኻ ልሙዕ ዘበለ እቲ ፍርያም ዘበለ ናይ መንግስቲ እዩ ዚ መሬት እዚ ኢሉ ብሸኻ ብደቂ ዓዲ ሓልዩ ሳዕሪ ነተናባቕሉ ፌርሞ ዝበሃል ኣባቕሊ ነይረኖም ዓበይቲ ዓረብያ ድፅዕና ገለ ድስሕባ ግዛዕ ንዓኣተን ፍቕዲ ዓዲ ሸኻታት ብደቂ ዓዲ እናሓለወ ብባንዳታት ኣዕፀደ ይገብር ነይሩ። እዚ ከም በዓል ክዶ ፈላሲ ዝኣመሰለ ልሙዕ ሃገር ልሙዕ ቦታ ከዓ ስጋዕ ተሰነይ ደሎ ዘ ዝበለፀ ንሓርየ ከዓ መሬት ዶሞንያለ መሬት መንግስቲ እናበለ ነቶም ፀዓዱ ይህቦም ነይሩ። ቁፅሪ ዘይብሎም ደቂ ሲቺልያ መፅኦም እዮም ነዚ ኩሉ መራራ ነዚ ኩሉ ክዶ ፈላሲ ብሙሉእ ወሲዶም እዮም ነይሮም ዳዕራይ ግዲ ከም ገለ ተመሊሱ እምበር ሕጂ እዚ ምስኮነ ከዓ እቲ ህዝቢ ኣማሪሩ ሕጂ ሓደ ብድሆ ወዲ ዘመኑ ዝበሃሉ በዓል ገሽናሽም ድንበዛን እዮም ብዛዕባ እዚ እንታይ ኢሎም ተዛሪቦም ኣንታ ጉድሪኤና ጉድሪኤና ኣንታ ጉድሪኤና ጉድሪኤና ወዮ ሰፊሕ ሸኻ ተሓሪሱ ወዮ ብርቱዕ ዱርና ተጣሕሲሱ ወዮ ዓብዪ ገዳም ተጋሂሱ ካባና ዝግዲ እቶም ዝሞቱ ይሕሹ ሓመድ ተተርኢሶም ዝደቀሱ ኢሉ ኣእውየ ማለት ኣውያት እዩ እዚ ዳርጋ ኣውያት እዚ ኢሎም ዞማቶ ብድሆ ገጠሙ
2: ንጣልያ ማለት እዩ። እዚያ ገጥሚ እዚያ ዝገጠመ ሆሳባይ ወዳፍላ ዝበሃል እዩ ተገጥሚ ድማ ከምዚ ትብል ማለት እዩ ንኢጣልያ ወይ ድማ ንጥልያን ኣቡከ ሊሊት ኢሳክባ በር ወባሓርት ልኣግን ርጢላን ከልኦቱ ወክሬት እቱ መጋዝም ምን ኣብ ብዕምና ፀንሐና እሊ ገቢል ለሓድር ገቢለት ትሰሜና እብእደና ናተሓድር ወነቲ ግፍዕታት ጥልያን ይገብሩ ዝነበረ ኣብቲ ግዜ እቲ ብፍላይ ኣብቲ ናይ ግብሪ ኣብ ናይ ግብሪ ዝተመርከሰ እዩ ኣብቲ ናይ ማሕረስ ግብርታት ክፈሉ ይብልዎም ነይሮም። ነዚ ግብርታት እዚ ምስ መረሩ ነዚያ ገጥሚ እዚኣ ገጢሙ ማለት እዩ።
0: እቲ ጥልያን ኣትዩ ሃገር ከም መሓድሪ ምስ ጀመረ ነቲ ምምሕዳር ወተሃደራዊ ምምሕዳር መንግስቲ ግዝኣት ግዝኣት መንግስቲ ኢጣልያ ይድብል ነይሩ ወታደራዊ ምምሕዳር ሕጂ እቲ ሰብ መሪርዎ እንተተዛረበ ማእሰርቲ ስቕ እንተበለ መቕፃዕቲ ኩሉ ኮይኑ ተሸጊሩ ሕጂ እንታይ ንግበር ዝኣሙ ብኸመይ መንገዲ ነበራብሮ ነቲ ህዝቢ ከም ማለት እዩ ዝመስል እዚ ግጥም እዚ ሕጂ ንዕኡ ነቲ ምረት ክገልፅ ከሎ እቲ ደራሲ እንታይ ይብል ጀነራላት ኮሎኔላት ካብ ዝነግሱ ሓማሴናይ ብኩሉ በሪሱ ፅልመታይ ተኸለታይ ብኩሉ በሪሱ ማይ ፃዕደታይ መራጉዘታይ ብኩሉ በሪሱ ቆሎታይ ኣኮሎጉዘታይ ብኩሉ በሪሱ ኣስኩትን ማፊሽን ዝምላሹ ወዲ በረው ብኩሉ ነጊሱ ተሓጉሹ መዓር እናሰተየ መመይሱ ነጭ እናበልዐ ቆቆሪሱ ወዲ ጭዋ ኩሉ ተሓቢሱ መዓኮርና ብኹርማጅ በስቢሱ እዚ ርጉም እንቋቑሖ ዝመሱ ኣፍለሰና ስሩ ትፍለስ ንሱ ንሱ እንድሕሪ ነኺሱ ደላሊኻ ዘይርከብ ፈውሱ

0: ኢሉ ኣማረረዩ።
1: እዚ እንታይ ዝገልፅ መምህር ኢሳ
0: ሕጂ እዚ ኣብዚ ሕጂ ንኣብነት ወዲ በዶ ወዲ በዶ ማለት ዓዲ ዘይብሉ ማለት እዩ ደይ ዓዱ ዝወርር ማለት እዩ። ኣባና ከምዚ ካልእ ዓይነት ትርጉም ይመስል። ቀደም ግን ብዘ ኣብዚ ዓዱ ዝመፀአ ወይ ዓዲ ዘይብሉ ሰብ ክሳዕ ከም በደው ዓዲ ዘይብሉ መፅኡ ንጣልያን እዩ ነቶም ፃዕዱ እዩ ከምኡ ዝብሎም ዘሎ። ሕጂ ጓዕሆ በልዕ ተፀፅቡቁ በልዕ እንተዘይተኣዘዝናያ ኩርማጅ ገይሩ ኣድቂሱ ይገርፈና። ስለዚ ስጋዕ እንታይ ኢና ንፅበ ዘለና እሱ እንድሕሪ ከምዚ ገይሩ ኣትርዮ ሒዙና ኣይምሕረናን እዩ ድሌትና ንገብረሉ ወይ ድማ ፀላኢና ንሰጎሉ መንገዲ ንሕሰብ ንንቀሳቀስ ንንቃሕ እዩ ዝብል ካልእ ትርጉም የብሉን።
2: ዝኾነ ህዝቢ ንገዛእቱ ኣሜን ኢሉ ይፈልጥን ብዝተፈላለየ መገዲ ተቃውሞኡ የርኢ። ክሳብ መሰሉን መሬቱን ዝረክብ ድማ ጎንፂ የልዕል። ብፍላይ ኤርትራዊ ድማ ኣብዚ ናይ መግዛእቲ ታሪኹ ኣሜን ኢሉ ዝተንበርክኸሉ እዋን ኣይትራየን። ኣብ ግዜ መግዛእቲ ጣልያን እውን ከምዚ ዓይነት ተቃውሞ ግኑን እዩ ነይሩ። ብዙሓት ኤርትራውያን ሓርበኛታት ኣንጻር መግዛእቲ ጣልያን ተላዒሎምን መኪቶምን እዮም። መግዛእቲ ጣልያን ብወገኖም ነቶም ተቃወምትን መራሕቶምን ስለ ዘይተንበርከኹ በብሓደን ንሓዙ ኣሕቂቖሞም። ነዞም ጀጋኑ ከተሕቅቕ ዝተመርፀት ቦታ ድማ ናኹራ እያ። ናኹራ ብዙሕ ታሪክ ኣለዋ። ገለ ካብቶም ብዙሓት ኣብ ከርሳ ዝወሓጠቶም ኤርትራውያን ኣስታት 300 ዝኸውን ኣስማት ኣብዛ ብመምህር ኢሳቅ ዮሴፍ ዝተደርሰት ቀዳሞት ጀጋኑ ኤርትራውያን ባህልና እትብል መፅሓፍ ተዘርዚሩ ይርከብ።
3: እዚኦም ጀጋኑ እዚኦም ናኹራ ከም ሓደ ማሕዩር ነይሮ ሞ
4: እዋ
3: እስከም ዝዓበ ናኹራ ገልፅእንታይ ትደርፊ ኣሎ
4: ናኹራ ደኣ እቶም 90% እቶም ህዝቢ ክመርሑ ዝኽእሉ ክምክቱ ዝኽእሉ ኣባሓጎታት መራሕቲ ኣብኡ እዮም ጥሒሎም ኣብኡ እዮም ጥፊኦም። ሕጂ እቲ ኣገባብ ሜላታት እናተጠቕምካ ነናሓድሕዱ ህዝቢ እናባኣስካ ንገለ ቅንጭጥካ ንገለ እናሸምካ እዚ እዩ እቲ ሜላ ናይ ጣልያን መብዛሕትኡ ዝጥቀምሉ። እቕሽሽዎም ከዓ ክትሽዮም ኢኻ ግዛኣት ክውሃበካ እናበሉ ንግዜኡዎ ንዓና በለ ክትበፅሕ ባፅዕ ክትበፅሕ ኣብዚ ክትበፅሕ ኢሎም ብኡ ገይሮም ንገሊኣቶም ኣብ ባሕሪ ፅሕልዎም ሓሳበልዖም ገሊኣቶም ከዓ ኣብ ናኹራ ኣብ ዓሰብ ኣብኡ ተኣሲሮም ብዙሓት ብዙሓት ኣብኡ ጠፊኦም ማለት እዩ። ግን ገለ ጀጋኑ ድማ ካብኣታቶም ካብ ናኹራ ደጃሽ ማሕራይ ዝበሃል ዝመርሖም ነቶም ኣብ ዝነበሩ ዋርድያታት ብረት መንዚዖም ቀቲሎም ድማ በዚ ሸነኽ ደንከል ተሳጊሮም ኣብ ምድሪ ኢትዮጵያ ኣትዮም ይበሃል። ሕጂ ናይ ደጊያት ማሕራይ እውን ግን ግጥሚ ብዙሕ ኣይፈልጦ እምበር ሓንቲ ከምዚ ትብል ደርፊ ነይራ።

0: ደጃት ማሕራይ ምስቶም ብፆቶም ዘክር ከምዚ እታት ኣለዎ ትዝታ ማለት እዩ
1: ንኣዳም ኦሮ ከዲብ ነፍሱ ፍርሓላ ገለ ይህን እግል ልንበር ልሓደ ዛቱ መንበሮ ልሓደ ከልኣዳም እግል የምክን እግል ድድ ናይ እስትዕማር እግል የናድር ውህቱ እግል ልንበር ስኒ እግል ልንበር ለሸቀመ ሓወድ እዩ ኮኑ ኢና ላኪን ኣነ እብል እላ ምደት እላ ደማት ክምሳልሃ እንዳሃላለ ሰውረት ዕሪቱ ወገብአት ሄኒ ሰኒየት ዓለት እብለ ዶረት ምደተ ሰውረት ዕሪቱ ወገብአት ንምደት ነይ ምደት ጥልያን ሰባት ገብአት ሰውረት እንደይትዓርር እዩ ውህቱ ምነ ከዱን እንደይኣተ ዲምናኩራ እንደነሰውት ዲምናኩራ ቃት ለዎ ኣዴማ ዲቡቱ ሂቱ ተሪክ ሰኔት ልብል ዲቡ ሂቱቱ ተሪክ ሰኔት ነባሪ ቤለት ተሪክ ሰኔት ነባሪ ወተሪክ እኪት ለትራሳዕ ሰላማቻ ኣብትሆም ውላድ ቤጁ ኮመንሳዕ እንደ ቤለ ልሓላ ዓለ
2: ናኩረ
1: ዲባቱ
2: ኣደ
1: ያ ተሪክ ሰነት ነባሪ ተሪክ ሰነት ነባሪ ወተሪክ እክት ለትራሳ ተሪክ ሰነት ነባሪ ወተሪክ እክት ለትራሳ ሰላማቻብ ቶም ወላድ ቤጆ ኮመንሳ ሰላማቻብ ቶም አዋል ዳሐረች ምዋል ሰላማቻብ ቶም አዋል ዳሐረች ረይም ልግባ ወቀሩ ምንክም አደን ለልአቴ ሐዋላት ወረቂቅ ማያ ቤተን ይሰቴ ሰላመች ኣብትዋና ዋል ዳሓረች ረይም ለግባ ወቀሩብ ምንኩም ዓዳ ለላእቲ ሓዋላቱ ኣፋጅዕ ማያ ቤተ ሊሰቲ እዩም በዱ ለቆልና ሰላም ብውላደሩት ምንከብድና ማዱ ሕላይ ዋላ ኢነኖት እለ ሕክም ውትጋና እዩ ልሙም ቢሮት ያሪት ኣነው ሕላለ ዋትማጠና ዲብ ክልኦት

0: እዚ ብዛዕባ ጣልያን ክንሰምዖ ዝፀናሕና ኣዝዩ ኣዝዩ ውሑድ ካብቲ ዝተባህለ እዩ። ነቲ ንመግዛእቲ ጣልያን ዝተክአ ምሕዳር እንግሊዝ እውን ካብቲ ነዚ ቀዳማይ ዝተባህለ ዘይውሑድ ተባሂሉሉ እዩ። ሓንቲ ኣብ ምሕዳር እንግሊዝ ፍልጥቲ ዝነበረት ግን ካብ ህዝቢ ዋፅኡ እናተባህለ ይበልዕ ከም ዝነበረ ይንገር። ሓደ ኣብነት ካብኡ ኣብ ባርካ ህዝቢ ግብሪ ምኽፋል ስለ ዝኣበዮ ኩለን ጥሪትን ነቲ ህዝብን ኣብ ፎርቶ ዝተባህለ ከባቢ ሳዋ ዝርከብ ቦታ ኣኪቡ ምስ ኣሰሮም ህዝቢ ዝብላዕ ስለ ዘይነበሮ ጥሜት ምስ በርትዖ ዝተባህለ ግጥሚ
1: ኣነ ዞር ንንዋይ ክምሳፍራት ይበል ኣንስ ክምሰርሃ ልብላ ገለ በለዲ ብዓሸ ቀሺት ህድግ ኣብአተለየቶም ሃደጊት ምድር ኣክረበዩ ሕክም ንርሽ ርሪ ምንከይን ዓብሁር ዓዲ ልጊስ ገለዲ በለዲ ብፋጥነ ዓባይ ፈታይ እትረከባ ወገልገላይ ምድር ኣክረበዩ ሕክም ዳምታይ ለይ ፈታይ ኢረከብነዎሞ የብታይ ልብላ ኣነ እሊ ክምሰሉ ልብሎ ሓላያቱ ክኦሮት ሙና ጅምዓት ለጠስረ ወላ ዳሓነ እብከለ ጋይስ ንንቱ ለሸዓብ መርሓሮ ለጠስረት ኦሮ ፈናን ለቢብ ለቢብ ልትበሃል ሻዒርቱ ትግሪ ለቢብ ሃዋ ትበሃል ኣምር ለቢብ ልትበሃል ኦሮ ለቢብ ዓላ ሻማይ ወድ ሓምድ ልብ ወላ ትተበል ግጓሪሁ ዓላት በከሰማ እያ ከዮም እምዓምና ሚተለ ነስሪት ዮም ራዳታሆ እንዳትበካ እምሴት ልብላ ለግላ እማ ትምል ዕድሪ ቃወዩ ላ ክገለግ ልበል ሰበት ሓዳት ክትኒ ናስሪት ሓሊብ ትብላና ለት ድራር ተሓዳ ለት ዎ ወደ ሓምድ ትብለትል ክተኒ ዶሮ ሰልፍ ትምቤለካ ስጋዱ ናው ናው ሓረ ኦማል ጋጥ ግብለቱ ኦማል ቤለ መውዳዕ ክትሓዩ ቤለ ፎርተል ዓረይብ ሕክም ቀይር ማጣ ሕክም ካይብ ንዋይ ወላ ኣዳም ኩሉ ዲብ ደረይብ ማን እግሉና ትርሐምዎ ማን እግሉና ጣይብ ጣየ ቡኪተ ስከቢ ኣወል ቤላ እያ ሓረ ራስ ወህራበል ሕንክላይ ዲበ ሰባ ሕመረት ሓሊብ ሓሊብ ትህለኒ ነስሪት እንደት ገለለት ነስሪት ሓሊብ መንሓደት ኣፎ ኣብሪሽ ይሰእለት ሰብአ ውላድ ባቢረይት ገብአ ውታ እርዳባ ኩርብተወት ብሓሙት ባእሶ ቤላዋት ባእሳ ክምብረወጣ እሽታታ ክመዋካት ከተፋ ወድ ዓሊምሄል በዓላ ትምልሓድር ላባታ በዓላ ልሕጣን ሰኣዲናይ ድባ ባሬ ጣራቃ ባጢሕ ልጋብ ሳጢኡ ጋጢ ጋቢ ሕሜራይ እሙል ደም ደረረት ርፎት ይኮን ወቂላይ እሊ ሕክም እንግሊዝ ቀቡር ልግበወቃ ኣብራይ ብል ሻማይ ወድ ሓሚድ እላ ደ ምደት ናይ እንግሊዝ ዝዓላት ኣዚ እንተ ርኢካ ምንገቢ እተዘመለይ ሻዕባ ኤሌክትሪያ እቡላ ክሞ ንዋኢላ መራሕባ ኡክ እንደተይልኩ እንደቀርክሓከግሉ ትትበገስ እግሉ ለገሪም ሓግለ ኡክ ልብሉ እንኢኮኒ ኩሉ ለማጣምን መጢዕ ስዕማር ልትከበት ክምየዓላ ወኩሉ ልመጢዕ ስዕማር ክንወድጋና ካልእ ኣርድ ምኑ ለኣርደት ለናዩ ኢላ ወርር ክምሃላ ኣኽያራቱ ግልንሳ ሸረፉ እግል ሀትክ መጡ ክምሃላ ቃዓዊ ዓላ ሻዕባ ኤሌትሪያ መንበዲሩ ላኪን ያረይ ቆናጦ ኦሮ ነፈር እንዳ ቤለካ ጎማት እንዳ ኣብ ታሕላ ሰንዓት እትልብካ እንዳሃለየት መኩሉ ኣዳም ፈሪ ውሒድ ጋኒሕ ላኪን ኦሮ ቃዳምካ ትበጋሳ መንገቢ ኩል ከእስሩ ትትበገስ ክምሰሊ ላሕና ድሃድራ ምስሊ ጉስዋ ምድና ነፈር ምና ከብድና ሰዓ መንገቢ ኩል ናእስሩ ይንስሕ ዎ ንነፈር እግል በስ ቃንጣ ጎማ እስሩ ንትበስ ክምሰላ ዓላላ ዘበለኒ ኮ ሻዕባ ኤሌትሪያ ምደወር ስትዕማር ካባታ ሻዕባ ኤሌትሪያ ምደወር ስትዕማር ኣሚን እንደ ቤላ ራቀ ይኮኑ ኢና
0: ኣብቲ ሃገራት ኤውሮጳ ንኣፍሪቃ ዝሻምዋሉ ዝነበራ ህሞት ኤርትራ ከም ኩለን ኣሓታ ብፅሒት ኢጣልያ ኮይና ንምእቲ ዓመታት ፅኒሓ ኣብ ካልኣይ ኩናት ዓለም ብ1941 ግን ኢጣልያ ኩሉ ዓቕማ ስለ ዝተዳኽመትን ኣብ ኩናት እውን ስለ ዝተሰዕረት ነቲ ብሱዳን ዝመፀ ሓይሊ ናይ እንግሊዝ ክትገጥም ስለ ዘይከኣለት ብኩናት ተሳዒራ ነታ ግዝኣታ ዝነበረት ኤርትራ ድማ ናብ እንግሊዝ ኣረኪባ ታወፅት ድሕር ካልኣይ ኩናት ዓለም ብዙሓት ሃገራት ኣፍሪቃ ካብ ገዛእተን ነፃ ዝወፃሉን ናይ ገዛእ ርእሰን መንግስታት ዘቆማሉን እዋን እዩ ነይሩ ኤርትራ ከብዚ ህሞት እዚ እንታይ ረኺባ ኣይተዓደለትን እቲ ውዲት ኣብዚ ዝጅምር ረብሓ ልዕሊ ኩሉ ተሰሪዑ ከም በዓል ኣሜሪካን እንግሊዝን ዝኣመሰለ ሃገራት ንኤርትራ ንረብሐ እንክብላ ንመሰር ርእሰ ውሳኒ ህዝቢ ኤርትራ ጓዓፂፀን ምዛ ገና ክሳብ ሎሚ ትዋጋኣና ዘላ ኢትዮጵያ ብመልክዕ ፌደሬሽን ከም ንመሓደር ገይረን እቲ ፌደሬሽን ዝበሃል ግን ስማው ዳኣ እምበር እቲ ሙሉእ ስልጣንሲ ንመንግስቲ ኢትዮጵያ እይተዋሂቡ ነይሩ እቲ ፌደሬሽን ተባሂሉ ካብ 1952 ክሳብ ዝፈረሰሉ ዕለት 1962 ዝነበረ 10 ዓመታት ነቲ ብመንግስቲ ኢትዮጵያ ዝካየድ ዝነበረ ንኤርትራ ናይ ምሕቃቅ መስርሕ ብዙሓት ሃገራውያን ይዕዘብዎን ይከታተልዎን ብምንባሮም ኣቤቶቶኦም ናብ ዓለም እኳ እንተቕረቡ ሰምዓ እዝኒ ይረኸቡን ሃገር ናብ ጥፍኣት ተምርሕ ምንባራ ግን ብኣጉኡ ተሰቒርዎም ገለብቲ እዋን ዝነበሩ ስነ ጥበባውያን ድማ ነቲ ናይ ጥፍኣት መድረኽ ብምስትንታን ከዝዩ ምሉእ ጀሚሮም
2: በረኸት ከምቲ ሕጂ ድሕሪ መግዛእቲ ጥልያን መቸም ናይ እንግሊዝ ድሕሪ እንግሊዝ ምስ ወድኡ ከዓ ኣብ ፌደሬሽን ኣትዩ ታሪክ ናይ ዝሃገርና ኣብ እዋን ፌደሬሽን ከ ነቲ ንኡ ዝነበረ ምትሕዋስ ናይ ኤርትራ ናይ ኢትዮጵያ ምናልባት ዝቃወም ደርፍታት ነይሩ ዶ እንተ ነይሩ ከስገለ ካብኡ
3: እወ ኣነ እኳ እቲ ግዜ ውግ ኣይፍለጠኒን እዩ ቆልዓ ነይሩ ማለት እዩ እምበር ተወሊዱ ነይረ እቲ ኣርባዕታት ዝነበረ ማለት እዩ ናብቲ መጨረሻ ግን ፍለጠኒ እቲ ተዕሪፋ ናይ እንግሊዝ ገለመለ ሽልን ዝበሃል ነይሩ ስ ንዝክሮም እቲ ኣብ መንጎ ናይ ፌደሬሽን መንጎ እንግሊዝ ዝተጀመረ ናይ ካብ ሩባዕታት ኮታ ጀሚሩ ማለት እዩ እቲ ንቕናዕ የፖለቲካ ናይ ነፃነት ምንቕናቕ ጀሚሩ ነይሩ ኣብቲ ሓምሳታት ከዓ ሓምሳታት እውን ተቓልስታት ይካየድ ነይሩ ሕጂ እቲ ናይቲ መድረኽቲ ደርፊ ዝከረኒ ብዙሕ ስራሕ ኣይነበሮን ህዝቢ ስራሕ ኣይነበሮን ፋብሪካታት ዝነበረ ጠጠው እናበለ ገለ ብዙሕ